ኣታትዮም ነይሮምን ክኢላታት ድማ ንመጽናዕቲ ዝሓሸ ግዜ ነይርዎምን ክብሃል ይከኣል። እዚ ግን ነቲ ኣብ ልዕሊኦም መዓልታዊ ዘንጸላሉ ዝነበረ ደብዳብ ነፈርትን እቲ ጽርግያ ንኽውዳእ ዝነበረ ወተሃደራዊ ጽቕጥን ንጐኒ ገዲፍካ እዩ። ቅድሚዚ ጽርግያ ዝምስርሑ ድሮ ክፍልታት ህዝባዊ ግንባር ከም ሕክምናን ቤት ትምህርቲ ሰውራን ኣብ ዓራርብ ሰፊሮም ብምንባሩን ኣብቲ መስመር መጓዓዝያ ዘይነበሩ ቦታታት ውግኣት ብባሬላ ብጉልበት ሰብዮም ዝሓልፉ ነይሮም።

0: እዘን ዝጠቐስናየን ጽርግያታት ካብ ኩሉቲ ዝተሰርሐ ከም ኣብነት ኢና ወሲድናያ እምበር ኣብ ነፍሲ ወከፍ ስንጭሮ፣ ኣብ ነፍሲ ወከፍ ዕርዲ፣ ኣብ ነፍሲ ወከፍ ሰራዊትን ህዝብን ዝነበሮ ቦታታት ንኣገልግሎት ዝተሃንፁ ጽርግያታት ቁፅር ይነበሮምን። እቲ ስራሕ ምስ ወተሃደራዊ ኩነታት ዝተኣሳሰረ ብምንባሩ ኣብ ነፍሲ ወከፍ ወተሃደራዊ ምጥቃዕቲ ዝካየደሉ ከባቢታት ንመጓዓዓዚ ዕጥቅን ስንቅን ካልእ ኣገልግሎትን ዝውዕል ጽርግያታት ክህነፅ ግድን እዩ ነይሩ። እቶም ቀንዲ ኣብ ግዜ ሰላሕታ ወራር ዝተሃንፀ ንሓልሓል ዝኸይድ ናይ ተባ 10 መስመር ካብ ናቕፋ ንሮራ ዝድይብ መስመር ካብ ሂምቦል ብጻብራ ንናቕፋ ዝረኽብ 1986 ዝተሃንፀ ድሕሪ ምድምሳስ እዝናደው ንሮራ መንሳዕ ዝድይብ መስመራት ድሕሪ መጥቃዕቲ ከተማ ባፅዕ ካብ ባፅዕ ብሩባ ሓዳስ ናብ ዓዲ ቀይሕ ዝኣቱ መስመር ኣብ 1980 ዝተሃንፀ 300 ኪሎ ሜትር ዝንውሓቱ ካብ ሓስታ ብምህናጅ ሓንበክታ ገይሩ ንመራፊት ዝኣቱ ሳልሳይ መስመር ካብቶም ቀንዲ ቐንዲ መገብቲ ጽርግያታት ህዝባዊ ግንባር እዩ ነይሩ። ንውሓት ናይ ኩሎም ዞም ዝተሃንፁ ጽርግያታት ንግዜኡ ብደቂቕ ዝተተሓዘ ሰነድ እኳ እንተዘይረኸብና ብገምጋም ናይቶም ኣብቲ ስራሕ ተዋፊሮም ዝነበሩ ክእላታት ግን ከምዚ ይመስል።
1: ንውሓት ናይ ጽርግያታት ናይ ኩሎም ኣይበካን ብዙሕ ኣብ ዝተፈላለዩ እዋናት ብዙሕ ሰሚናራት ብዙሕ መፅናዕትታት ንገብረሉ ስለ ፅናሕና ኣነ ካብኣቶም ከዓ ሕጂ ብፍላይ ካብ 93 ናብ ምክልኻል ምምፃኹስ እቲ ሰሚናራት ብዛዕባኡስ ገዲፈ የ ማለት እየ ሕጂ ድሮ 8 ዓመተይ ወይ ገረገለኹም ምክልኻል ማለት እየ። ግን ኣነ ዝከረኒ እንዲሕ ኮይኑ ኩሉ እንዲሕ ኮይና ልዕሊ 10,000 ኪሎ ሜትርስ ብዙሕ ሰሪሕና ኣላ ማለት እየ። ነፍሰከፍ ፕሮጀክት ነፍሰከፍ መስመር ክንደይ ነይሩ እኳ ዘይብልናስ ንገዛእሱ ካብ ናቕፋ እንድሕሪ ዓይተርባ ኣቲና ወይ ድማ መራፊት ንኣትልና ኮይና ሓደ ናይ 400 ኪሎ ሜትር ሰሪሕና ኣለና ማለት እዩ ብካልእ ኣዛርባ።
0: ክንዲዚ ዝኣኽሉ ፅርግያታት እሞ ከዓ ብዝተደረተ መሳርሒ ንዘይሕሰቡ ጎቦታትን ስንጭሮታትን ክስንጥቕን ብቑዕ መስመራት ክትሃንፅን ምኽኣል ዕላማን ድሌትን ምህላው እንተዘይኮይኑ ካልእ ዝወሃቦ መልሲ የለን።
2: እቲ ኩነታት እዩ ኮ እቲ ዝደፍአ ከምኡ ንክትገብር ሓደ ኩሉ እቲ ኣብኡ ዝነበረ ከምታ ዝገለፅ ኩልካ እቲ ሰብ እዩ እቲ ተሃትብሎ ክገብሮ ኣለኒ እንድሕሪ ኢልካ ዘይግበር ነገራት የለን። ኦፍኮርስ እንድሕሪ ኣብርህብ ኮይኑ ዝደፍአካ ነገራት ስለዘየለ ካልእ ኣመራፂታት ካ ትደሊ እቲ ዝነበረ ኩነታት ግን ናይ ግድን ይኸምኡ ክትገብር ከምኡ እዩ ነርቲ ኣራዳዳእ ናይ ዝኾነ ኣብኡ ይንኣስ ይዕበ ዋላ ሽማግሌታት ደቂ 70 ዝነበሩን ዋላ ደቂ 18 ዓመት ዝነበሩ ፊተወራርን ሓደ ነይሩ እቲ ተኻትብሎ ክንገብር ኣለና እቲ ተኻትብሎ በዚ ከምዚ ዓይነት ኩነታት ኣሎ። ስለዚ መዋፅኦ ክንፈጥር ኣለና ስለ ዝኾነ ኣብ ርህቡ ኩነታት ከምኡ ክግበር ኢልካ ክትሓስብ ኣይከኣልን እዩ ብዝኾነ መለክዕ ክኸውን ኣይክእልን እዩ።
0: ኣብ እዋን ምህናፅ ናይዞም ንዛረበሎም ዘለና ፅርግያታት ይኹን ኣብ ካልኦት ስራሓት ሎሙን ኣሎ ኢልካ ዘይትግምቶ ኣወዳድባ ስራሓትን ኣተሓሕዛ ፀብፀባትን ነይሩ እዩ። ኣብዚ ንሪኦ ዘለና ሰነድ ኣብ ነፍሲ ወከፍ ናይ ስራሕ ዕለት ዘጋጠመ ብደቂቕ ተገምጊሙን ትሰኒዱን ኣሎ። እዚ ሰነድ እዚ ብኮምፒተር ዘይኮነ ኣብ እዋኑ ብኢድ ዝተፃሓፈ እዩ። እዚ እቲ ስራሓት ብወጃሃላ ዘይኮነ ክሳብ ክንደይ ብጥንቀቐን ብዓብዪ ፍናንን ይስራሕ ምንባሩ ዘረዳኣና እዩ።
1: ብዘይካዚ ንዓና ኣብቲ ስራሕ ዝያዳ ዝኾነና ሕጂ እውን እተሓዘ ይብሎ ኣነ ኣብቲ እዋን ትንሕዞ ዝነበርና ፀብፃባትና እዚ ይፅፉፍ ነይሩ ናይ ገንዘብ መልክዕ ኣይንህቦን ነርና ንኸውን

0: ገንዘብ ኣይንዛረብን ስለ ፅናሕና ብገንዘብ ኣይንዛረብሉ ነርና ነ እንታይ ዓቅም ሰብ ወፊሩ እንታይ ዓይነት መሳርሒታት ነሩና ክንደይ ጠፊኡ ክንደይ ኣሎ ክንደይ ተሰይሩ ክንደይ ከነበርክት ንኽእል ሓደ ሰብ ምስ ሓደ ክኢላ ወይ ታእሽሙ ወይ ክንደይ ክኩዕ ትኽእል ኣብ መዓልቲ ምስ ገለ ጉር መሳርሕትና ከመይ ገርና ከ ንውዝዖ ወይ ድማ ፋሕ ንብሎ ንክንደይ ሰብ ዝውሃቦ እቲ ኣድማዕ ዝኾነ ስራሕ ቨሪ ኤፌክቲቭ ክኸውን ሲ ከመይ ይኸውን ፅቡቅ ኣተሓሕዛ እዩ ነርና ሽዑ
1: ኮሚሽን ህንፃ ክፍሊ ፅርግያታት ኣብ ግዜ ቃልሲ ኣብ ዘበርከቶም ስራሓት ነፍሲ ወከፍ መስመር ነናቱ ታሪክ ዘለዎ እዩ ኩሉ ተደማሚሩ ድማ ነቲ ፅንኩር ሂወት ገድሊ ኣፈኺሱ ጥራይ ዘይኮነ ንህላዊ ሰውራውን ኣረጋጊፅ እዩ መስመር እንተዘይህሉ ማይ ኣይመሃለወን መስመር እንተዘይህሉ ውጉእ ኣይምድሓንን መስመር እንተዘይህሉ ኣፅዋር ኣይምዘተኮሰን መስመር እንተዘይህሉ ጉዕዞ ሰውራ ኣዝዩ ኣፀጋሚ ምኾነ ሂወት እውን ኣይመቐፀለን ካብዞም ኣብ ዝፀንክረ እዋን ዝተሃንፁ ተኣምራታት ገድሊ እንምሃሮ ድማ ኣዝዩ ብዙሕ እዩ

0: سلام كمي كان يقوم زي خبركم تخطاتلتي بغطر تليفون عسر تغلتي عسران أربعة حمسان أربعة كم من عسر تغلتي عسران أربعة سبعة أربعة التساتفلو مدب ملسام مسمر جميرنا لنا قدمي بزي مسمر رأتي زلو ناو قدمي مخادنا قن أبناي عسر تغلتي سنة مدبنا حانت تحتي تناني يرنمس غزيت حداسي إترا تأساسر أماني راتي ميكايل كاب دك شحي ኣቲነሩ ከምዘይመለሳ ኢና ንሕና ነጊርናዮ ግን ብዙሕ ርእቶታት መፂእና ተሪርኩም ሞ ዝበዝሐ ክፋላ መሊሱ ስለ ዝነበረ ሽልማት ትግቡእ እያ ዝብል ርእቶታት መፂእና ስለዚ በዚ መሰረት ናይ ርእቶ ናይ ተኸታተልትና ነታ ሽልማት ክንሰደሉ ኢና ከምዝመለሳ ሓሲብና ማለት እዩ እቶም ርእቶታትኩም ዝሃብኩምና ኣብ ደንደን ሚድያ እውን ርእቶ ወይ ኮመንት ዝፅሓፍኩምልና ኣዚና ነመስግን ስለተገዳስነትኩም ተሳትፈኹም ከዓ ይፈለየና ኣብ መስመር ሰብ ኣለና ሄሎ
1: ሎ
0: መርሓባ መን ክብል
1: መሓመድ ዓብደላ
0: መሓመድ ዓብደላ ካበይኻ መሓመድ ካበይኻ መሓመድ ካብ ኣስመራ ሓራይ መሓመድ ኣብ ቀዳማይ ደረጃ ቁፅሪ ምረፅ
1: ዓሰርተ
0: ቁፅሪ ክንደይ
1: ዓሰርተ
0: ዓሰርተ ዓራይ ፅቡቅ ዕድል ምንሄልካ ቀዳማይ ደዋሊኢኻ ተስፋ ግብር ትዕወት ስፖርት ከመይ ኢኻ
1: ስፖርት ድሓና እትና
0: ኣራይ እዚ ዋንጫ ዓለም ትከታተሎ ኣለካ ዶ
1: ዋዋ
0: ኣራይ ምስ ምትእሳር ኣለዋ ነዛሕቶ ንክትምልሳ ሰለስተ ዕድል ክህበካ የ ልክዕ ቁፅሪ ግን ከተምፃ ኣለካ ኣራይ ከነንብባኢና ብምክንያት ብዝሒ ሱታፌ ሃገራት ዋንጫ ዓለም 226 ንክንደይ መዓልትታት ክቕፅል እዩ ኣይኮነትን ውድድር ብጠቕላላ እስክንደይ መዓልታት ክገብር እዩ ማለት እያ ተሓቶ ተረድያ ትካልና ከይ
1: ኣይኮነትን
0: ሓንቲ ዕድል ተሪፋላዕሊ
1: ወለምታት
0: ካበይነይት ንላዕሊ ካብታ 32 ንላዕሊ ካብታ 48 ጋር ንታሕቲ ሓንቲ ዕደልያ ተሪፋ ትካ ተጠንቀቕ
1: ወርሒ እንድያታ ውድድር ምሽ
0: እዋ ንዓባ ሕታ ነራ ሓትት
1: ኣራይ 30

0: 30 ሸዓተን
1: ኣዋ
0: ቆንዕ መልሲ 39
1: ቴንክስ
0: ካብቲ ናይ
1: ቴንክስ
0: ዝሓለፈ እዋን ተወሲኮ ማዓልቲ ማለት እዩ። ናብ ካልኣይ ደረጃ ንኸይድ መሓመድ
1: ንኸይድ
0: ዓራይ
1: ንኸይድ
0: ቁፅሪ ምረፅ።
1: 10
0: ሕጂ ሕጂ እውን ምስ ዋንጫ ዓለም እትእሳር ዘለዋ እያ ከም ብበልካ እየ። ኣብ ግጥማት ዋንጫ ዓለም እታ ዝቐልጠፈት ሸቶ ዘመዝገበ ተፀዋታይ መን እዩ? ኣብ ታሪክ ማለት እዩ።
1: ኣራይ ክሓስበላ ንእስተይ
0: ኣራይ ሓንቲ ደቂቃ ኣላትካ ካብ ኣይተንዋዓ
1: ናይ ቱርኪ ተፀወታ ይደኹም
0: ናይ ቱርኪ እወ ስሙ ከ ቁርብ ዝክረሮ
1: ስሙ እንዲ ቁርሲ
0: ወቅዲ ላዓቃ ቱርካዊ ምዃኑ ግን ፈሊጥካ ኣለ። መዓስ ነይሩ ዋንጫ ዓለም? መዓስ
1: ዕለት ማለት
0: ማለት መዓስ ዓመተ ምህረት?
1: ዓመተ ምህረት
0: ኣብ ክንደይ ከየትዋ እቲ ግዜ ከም ዝመለስካ ያ ንክንሓስፋስ ካብዚ የን ገለ
1: ራእዋ ኣብ 30 ገለ ሰከንድ
0: ኣይኮነን
1: 16 ገለ
0: 16
1: ሰከንድ።
0: ምስ መን ፀዋት ነይራ ታ ቱርኪ?
1: ዋ
0: እንታይ ዳ ክንገብራ ኢና ወደ እዚያ
1: ተሰበልና መርያ ነገሩ ናይ ቀደም ዲኻ
0: ራይ እንታይ ክንገብር ኢና ውዕል መስለካ? ሕጂ እዚኣ ከም ንመለስካ እንተ ሓሲብና እያ ሳልሰይቲ ሕቶ ግድን ክትኣተዋ ኢኻ። እንተ ሳልሰይቲ ሕቶ ዘይመለስካያ እንተ መሊስካያ ኩሉ ሽልማት ክንበካ። እንተ ዘይመለስካያ ከዓኒ ዋላ 110 እውን ኣይንበካ። ተዋፃካ ደ
1: ቅድሚያ ግንታ ምስኣ ጋንታ ናባ ክፍትን ካብ ኤሮፓ ድያ ዋላ
0: ፈትን ሕረ
1: ተፃወተት ካብ ምንታይ ነበር ገላ ንፈት ሂብካኒ ካብ ኤሮፓ
0: ካብ ኤስያ
1: ኤስያ ኣራይ ደቡብ ኮርያ ትኸውን?
0: ደቡብ ኮርያ ኣራይ በቃ በል እዚኣ ከም ንመለስካ ክንሓስባ ኢና ደቡብ ኮርያ ፈሊጥካ ቢልካ ቢልካ ስኬድካ ኣላ ኣራይ በልና መወዳታ ንኽኢል ሕጂ ውዕል የብላን ከም ቀደምካ መስመርካ ኣትኻ ኣላ ማለት እዩ። ሳልሳይ ደረጃ ተቐፅል ኢኻ
1: ዓሰርተ
0: ኣራይ ሕጂ ጥንቀቅ ኢልካ መልስ ምልእቲ መልሲ ኢና ንፅበ
1: ኣራይ
0: ኣራይ እዚኣ ንክትምልሳ ክልተ ዕድል ክህበካ የ ተጠንቂቕካ መልስ ከም ብበልካ የ ቁፅሪ 10 ሳልሳይ ደረጃ ቁፅሪ 10 ንፈለማ ግዜ ናብ ርብዒ ፍፃመ ግጥማት ዋንጫ ዓለም ዝሓለፈት ኣፍሪቃዊት ሃገር መን እያ?
1: ሞሮኮ
0: ኣይኮነትን ተጠንቃቅ ሓንቲ ዕድል እያ ተሪፋ ደላ
1: ጋና
0: ኣይኮነትን ተወዲያታ ግዜ
1: ሓንቲ ዕድል በ መረሻ
0: ዋ ሓንቲ በላ ሕራይ ቀልጥፍ
1: ዓመተ ምህረት ከምዓት ነይሩ ማለት እዩ
0: ኣራይ በል 1990 ነይሩ
1: ሴኔጋል
0: ካሜሮን እያ 110 ግን ተዓዊትካ ኣለኻ መሓመድ ዓብደላ ኣዚና ነመስግነካ ስለ ተሳትፎካ ይቕኒልና ናብ ካልእ ደዋሊ ክንሰግር ኢና ሄሎ ሄሎ ምስ መልሳ መስመር ኢኹም ዘለኹም ዝኸበርኩም ተኸታተልቲ ሄሎ
2: ሄሎ
0: መርሓባ መልሳ መስመር መን ክብል
2: ጤንኤል ኣማኒኤል
0: ኢሌና ሃይሊ ኢሌና መን
2: ጤንኤል ኣማኒኤል
0: መን
2: ጤንኤል ኣማኒኤል
0: ሰሚዐ ኣይፈለጥን ዛስም
2: ኣዳሻ
0: እንታይ እያ ትብል ኢልክኒ እስ ስፐል ግበርለይ
2: ጤንኤል ኣማኒኤል
0: ኣማኒኤል ሽማ ኣቦኺ
2: ዋ
0: በል ኣማኒኤል ክብለኪየን ግዜ
2: ኣራይ
0: ኣራይ

0: ኤርትራ
1: ኤርትራ ቆንዕ መልሲ። ኣብያ ትርከብ ታ መስጊድ?
0: ኣብ ከተማ ባጥዕ
1: ፋቲ ያ
0: መስጊድ ሰሓባ ተባሂላ ትፅዋዕ።
1: ሙዳ ሓበሬታ ሓራይ ያ ያ ተስፋ ኣለትካ።

0: ተበግሶ ቅናትን መንገድን በልቴን ሮድ ኢኒሽቲቭ ድበሃል ስትራቴጂያዊ ምዕባለ ናይ ነይቲ ሃገር ወይ ውጥን እዩ
1: ከድገመለይ
0: ተበግሶ ቅናትን መንገድን ወይ በልቴን ሮድ ኢኒሽቲቭ ስትራቴጂ ምዕባለ ናይ ነይቲ ሃገር እዩ ንፅርትርያ ታሕቶ
1: ኣብ
0: ሃገረ ቻይና ናይ ሃገረ ቻይና ናይ ቻይና ቆኑዕ መልሲ ፅቡቅ 330 ኮይኑ ልክሎ ያብ ንቐፅል ወይስ
1: ንቐፅል
0: ሕጂ ዛሕቶ እዚኣ እንተ መሊስከያ ሳልሳይ ደረጃ 880 ክኾነልኪ ናይ 880 ካርድ እንተ ደይመለስከያ ግን እታ 220 ናይ ክትሉንያ ፀወታ ትፈልጥያ ሓቀ
1: ዎ ፈልጠ
0: ቁፅሪ ምረፅ በል ኣብ ሳልሳይ ደረጃ
1: ቁፅሪ 8
0: እዚኣ ምርጫ እንድያ
1: ኣራይ
0: ተጠንቂቕ ክመልሲ ከም ብበልክ
1: ኣራይ
0: ሓንቲ ዕድልያ ዘላትክ ማለት እዩ እዘን ስዕባ ከተማታት ብቐደም ተኸተል ሓራ ወፂን ሀ ኣፍ ዓበት ባፅዕ ዓደቕይሕ ለ ኣፍ ዓበት ባፅዕ ሰገነይቲ ሐ ባፅዕ ኣፍ ዓበት ከረን
1: ከድገመለይ
0: እዘን ስዕባ ከተማታት ብቐደም ተኸተል ሓራ ወፂን ሀ ኣፍ ዓበት ባፅዕ ዓደቕይሕ ለ ኣፍ ዓበት ባፅዕ ሰገነይቲ ሐ ባፅዕ ኣፍ ዓበት ከረን ኣለኹ ዶ ያ
1: ኣለኹ
0: ሓንቲ ግዜ ዶ ክትበኒ ሓንቲ ግዜ ከ ትኸይድ ኣላ

0: እቶም ድለለይ ትክእልዶ?
1: ሰለስተ እኒአን ታ ንሕቶ እተን ምርጫ ሰለስተ ኢና ይነጉድለን ኢና ሰለስተ ካብ ሰለስተ እታ ግዜኻ ትኸደ ክላ ፍርቂ ደቂቕ ተሪፉ ክሎ 30 ካሊት ሞታ ጊዜ ትኸይዳላ ህያብ ያ ምረፅ በለ ለ ኣፍ ዓበት ባፅዕ ሰገነይቲ ኣይ ኮነትን ኣፍ ዓበት ባፅዕ ዓዲ ቀይሐ ስለዚ 11 ኮይና ትልክላ ህያብ ተሳትፎ ክዩ ኣይፈለየና ይቀኒልና ናብ ካል ደዋሉ ክንሰግር ኢና ሄሎ መርዓባ መልሳ መስመር መን ክብል
2: ሄለን ይበሃል
1: ሄለን መን
2: ሄለን ብየነ
1: ካበይ ከይለ
2: ካብ ኣስመራ
1: ሓራይ ሄለን ቁፅሪ በል ምረፂ ኣብ ቀዳማይ ደረጃ
2: ዘይክንደይ ክንደይ ዘሎ
1: ቁፅሪ 2-9-10 የለዋን
2: ቁፅሪ 4
1: ኣራይ ቁፅሪ 4 ከም ብበልክ የበል ስፖርት ምትእሳር ኣለዋ ኣብ ስፓኛ ዝካየድ ናይ ግራንድ ቱር ውድድር ብሽክለታ እንታይ ይበሃል
2: ኣብ ስፓኛ ዝካየድ
1: ናይ ግራንድ ቱር ውድድር ብሽክለታ
2: ቮልታ ስፓኛ
1: ቮልታ ስፓኛ ቆኑዕ መልሲ ቆኑዕ መልሲ ናብ ካልኣይ ደረጃ ክንከይድ
2: እዎ ንኺድ
1: ምረፂ
2: ቁፅሪ 6
1: ኣራይ ትዕወት ተስፋ ገብር ከም ብበልከ ነዛሕቶ ክትምልስ እያ ሰለስተ ዕድል ክበከ ኣብ ዓለም ብምፍራይ ወይ ምዕዳን ወርቂ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ
2: ኣብ ዓለምሽ
1: ዋ
2: ብምዕዳን ወርቂ ቀዳማይ ደረጃ ተክሓስብ ቁሩብ
1: ኣራይ

ሰላምታ ንብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጥን ወፃእ እንትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራን ናብኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ንፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ዘዋርድ ካሜራ ብዛዕባ ተመክሮ ባዮጋዝ ኣብ ሃገርና ገለ ክንብለኩም ኢና። ኣብ ንኡስ መደብና ፍኖተ ይወት ድማ ካብ ሃገረ ካናዳ ብዛዕባ መንነቶም ባህሎም ልምዶም ክፈልጡ ብምባል ደቆም ኣብዚ ሒዘቦም ዝመፁ ንሓደ ዓመት ዝኣክል ኣብ ንኡዘብ ዓረዛ ዝተቐመፁ ስድራ ቤት ምስኦም ዘላለ ትሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ዓለም ስነ ጥበብ ድማ ብዛዕባ ስራሓት ካይላ ፅባቂኡን ዝሓልፎ ከቢድ መስርሕን ብሓባር ክንዕዘብ ኢና። ብዘካዚ ተኸታታይ ድራማ ሳውን ከምኡውን ፋሊክሊፕ ውን ኣካ

ንስ መደብና ፍኖተ ህይወት ቀፂላ ተቐሪባላ ክቡራትን ክቡራን ተኸታተልትና ሎሚ ፍኖተ ህይወትና ኣብ ንኡዛ ብዓረዛ ገፁ ተንቀሳቂሱ ሲራ ከወደደ ንሓንቲ ስድራ ቤት ከላልዩና እዩ። እዛ ስድራ ቤት እዚኣ ባህሊ መንነት ክብርታት ሕብረተሰብ ኤርትራ ንክትፈልጥ ምባል ንሓደ ዓመት ዝኣክል ካብ ሃገረ ከናዳ መፅኦም ኣብ ንኡዛ ብዓረዛ ዝተቐመጡ ስድራ ቤት እዮም። ዝሓለፍዎ ተመክሮ ከመይ ይመስል ክመፁ ከለዉ ሕጂ ድማ በፂሖሞ ዘለዉ ኣፍልጦ ብዛዕባ ሕብረተሰብ ኤርትራ እንታይ ይኸውን ብሓባር ንከታተል። ብዓብኡ ግን ብዙሕ ዝበለ ስድራ ቤታት ኣብዚ እዋን እዚ ብዛዕባ ባህሎም ክፈጡ ብምባል ደቀን ሒዘን ናብ ኤርትራ ገፀን ይምለስ ኣለዋ እሞ ተስፋ ንገብር ድማ ኩሎም ከምቲ ዝሓሰብዎ ክኾንሎም ደቆም ድማ መንነት እንታይነት ክብርታት ኤርትራ ፈሊጦም ንዕኡ ድማ ዓቂቦም ብዝያዳ በርቲዖም ንክወፁ ናቶ ትሕሶ መደብ ከብለኩመ ሰነ ምክትታል

ኤርትራዊ ዜጋ ኣብዝሃለዎ ይሃሉ ወትሩ ሃገረይ ምስ በለ እዩ። ካብ ሃገሩ ክንዲ ዝረሓቐ ኪሎ ሜትራት እንተረሓቐ እውን ፍቕሩን ዝኽሩን ይውስኽ እምበር ኣይጐድልን እዩ። ብህዝቡን ሃገሩን ዝመጽእ ኣይፈቱን እዩ። ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይገድፍን። ኣመት እታ ገዲፍዋ ዝመጸ ሃገሩ ካብ ምግባር ድሕር ኣይብልን። ብኣካል እንተረሓቐ ሃሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ። ነታ ከም ድላይ ዓንዲሩ ዘይመነወ ሃገሩ ብሓሳቡና ዘከረ ብዝኽሪ ትማሊ ናብኣ ይምለስ። ብሓጎሳ ይሕጎስ፣ ብሓዘና ይሓዝን፣ ኣብ ውዕዩን ዝሑልን ካብ ጎና ኣይፍለን። ዕድልን ዓቕምን ኣብ ዝረኸበሉ ናብ ሃገሩ ይመላለስ። እንተኽኢሉ ድማ ንንውሕ ዝበለ ግዜም ኣብ ሃገሩ ንኽሕልፍ ይጽዕር። ክቡራት ተኸታተልቲ መደባትና፣ ንሎሚ እምበኣር 6 ደቂ ሒዛ ንዝተወሰነ ግዜ ካብ ካናዳ ንኤርትራ ሓውሲ ከተማ ዓረዛ ዝመጸት ሰብ ኢና ከነላልየኩም ሰናይ ምክትታል። ኣኽበረት ገብረ ብርሃን ትበሃል። ኣብ ዓዲ ጉረቶ ተወሊዳ ዓብያ። ገና ጓል 3 ዓመትን ከላ ሕማም ፖልዮ ስለ ዘጋጠማ ሰንኪላ ኣብ 2009 ናብ ሃገረ ሱዳን ኣምሪሓ። ኣብ ሱዳን ንሓደ ዓመት ድሕሪ ምቕማጥ ናብ ሃገረ እስራኤል ሰጊራ። ኣብ እስራኤል ን7 ዓመት ድሕሪ ምጽናሕ ካብ 2017 ኣትሒዛ ኣብ ሃገር ካናዳ ትቕመጥ ኣላ። ኣኽበረት ኣብ ሃገር እስራኤል ኣብ ዝነበረትሉ እዋን እያ ኣብ 2012 ምስ ባህታ ቓልኣብ ተመሪዓ ጉዕዞ ሓዳር ኣሃዱ ኢላ ዝፈለመቶ። ማሙቕ ፍቕሮም ዝወለዶ 6 ቆልዑ ድማ ፈርዮም ይርከቡ።

0: ኣኽበረት ኣብ ወርሒ 6/2025 6 ደቂ ሒዛ ናብ ሃገራ ኤርትራ ሓውሲ ኸተማ ዓረዛ መጺያ። ቅድሚ ወርሒ ኸኣ ዓመት መሊኣ። ንኣኽበረት ካብቲ ዅሉ ዓይነት ቀረባትን ጠለባት ህይወትን ይርከቦ እዩ ዝበሃል ቀዳማይ ዓለም ናብ ሃገራ ክትመጽእ ዝገበራ ምኽንያት ግን እንታይ ይኸውን?
1: ኩሉ ግዜ ሲ ስደት ስደት እዩ ኩሉ ግዜ ሲ ዓድኻይ ዓድኻ ሕጂ ስደት ከዓ ግዜያዊ ይኹን ስደት እምበሪ ውዒልና ሓደርና ዓድናይ ማለት እዩ ዓድና ሃገርና ስለዝኾና ኸዓ እቶም ዝወለድናዮም ውላድ ወይ ባህሎም ዓዶም ስድሮኦም ፋሚሊ ኩሉ ማለት እዩ ብዝያዳ ከዓኒ ከፍልጦም መፅ ማለት እዩ። ካልኣይ እውን ኩሉ ግዜ እውን ሃንቀውታ ነርዎም እዩ ሕና ዓድና ምስድራና ክንደይ ዓመት ተፈላለዩና ዋ ንሳቶም ከማ ንባዕላቶም ሕጂ ኩሉ ግዜ ስቀሊል ስተይ ኮነ ሓቃሕሽ ካብ ስድራኻ ተፈሊኻ ስኒ ኣንኳይ ክንዲዛ ዓመታት ስኒ ንሓንቲ መዓልቲ ከማ ንወላ ተፈሊኻ ካብ ስድራኻ ነርካ ሲ ከመይቲ ወተሓልፎ ሲ ማለት ስከቢየ ሓቃሕሽ ደይ ቀላዕለም ንባዕሎቶም ቶም ቆልዑ እውን ሃንቆውታ ነርዎም ብዛዕባ ዓዶም ባህሎም ክፈልጡ ስድሮኦም እና እውን ከም ማለት እዩ ወላ ኣብዓባዓል እስራኤል ሲ ክትወፅእ ሰዘይ ተኻእለ እዩ እምበረ ካብኡን መፂና ዓድና ደቅና ሒዛ ምንፃዕ የብልና ግን ሰይ ውፃእ ኣምላኽ ፈቂድዎ ከዓ እግዚኣብሔር ከዓ ሕጂ ማለት እዩ መፂና እናዓድና ማለት እዩ።
0: ኣኽበረት ካብቲ ውልቃውነት ዝዓብለሎ ናብራ ኸናዳያ ናብ ሃገራ ኤርትራ ሓውሲ ኸተማ ዓረዛ መፅያ። ኣብ ወፃኢ ሃገር ተወሊዶም ካልእ ኣነባብራ ህይወት ሕብረተሰብ ዝለመዱ ናብዚ ዓዲ መፂኦም ምስ ሓድሻ ኣነባብራ ሕብረተሰብ ባህሊ ህይወት ክለማመዱ ክብድ ዝበለ እዩ። ብፍላይ ከዓ ነቶም ዓቕሚ ኣዳም ዘይበፅሑ ቆልዑ
1: ኣምላኽ መስገን ፅቡቅ እግዚኣብሔር መስገን ኩሉ ማለት እዩ ሲ ሓቃሕሽ ካብቲ ተፀበኾን ላዕልቲ ፅቢተይ ከማ ፀኒሕ ምክንያቱ ሲ ኣብ ዓድና ስትናና ባህል ሲ ግደፎሞ ቤተሰብካ ስድራኻ እቲ ጎረቤት ከይተረፈ እዩ ተከር ዝገብረካ ሕብረተሰብ ማለት እዩ። ሕጂ ምስከም ምኳኑ ከዓ ሞር ኣነ ኳ ዓብየሉ እንዴ ዝፈልጦ እየ ኣነ ከመይቲ ናትና ሕብረተሰብ ሲ ከመይቲ ባህልና ከመይቲ ሃድና ይፈልጦ እየ እቶም ደቂ ግን እሶም ኣብኡ ሃገር እዮም ተወሊዶም ፈልጥዎ ነገር የብሎም ግን ሞር በቃ ንሳቶም ኣብኡ ምስ መፁ ምስ ረኣይዎ ግን በቃ ብጣዕሚ ተገሪሞም ብጣዕሚ ተሓጒሶም ፈትዮሞ ከማ ሕጂ በቃ ከመምሃራን ቃሻብ ዝለዎ ዲያቆን ሓውና ዳይሬክተር ከምኡ ተራ መምህር ኩሉ ሳፖርት ገርዎ ሕጂ ኣነስ ንውልቀ ይጥራይ ኩንኩን ኣነ ንሳቶም ስለዝሓጎዝኒ እቲ መምሃራን ትባሃሉ ተዓዲ ተሃገር ንኩሉ ማለት እዩ ማማ ንባዕላ ብዝላ ኣጆ ክሰብ ዝበት ኣብኮኒ ኣለዉ ንዳሓሞይ እውን ርሑቅ ዓዲ ሰብ ዝተቐመጡ እምበር ንሶም ንመፅኦም ብግዲኦም ሳፖርት እንዳገበርስ ኣምላኽ መስገን እምበር ሓደ ኢድ ሲ ኣይትኽሎኒ ሓቃሽ ቤንኻ ቆልዑ እሞደ ልበዓል ቤትካ ምሳኻ ኣብ ማዕዶ ማዕዶ ኮንካ ስኒ ቀሊል ኣይኮነን ሓቃሽ ትብዶታት ክትሓልፎ ግን ኣብዚ ኩሉ ከምቲ በዓል ቤተይስ ከምከምኡ ኮይኖም ከዓ ንሳቶም ሳፖርት ስለዝበልኩም ገበሩኒ ግን ኣምላኽ መስገን እስከ ኣብ ዝነለ በፂሖም ፈትዮሞ ወላ ትነጥቆም ከማ ፅቡቅ ኣምፅኦም እቲ ሕብረተሰብ እውን ኩሉ መሲሎሞ ማለት እዩ ወላ ብትምህርቶን እዩ ወላ ብገሊኦም ስእኒ ኩሉ በቃ ኣነ ባዕለ ሓጎስ የብሉን ወሰን የብሉን ሓጎሰይ
2: ናዘሬት
3: ናዘሬት
2: ባህታ ፅቡቅ ዓደ ፈቲናዮ እቲ ሕብረተሰብ እቲ ኣብቲ ከምዝ ሕጉዞካ ብናፃ ብዘይሰልዲ ወዘተወዘተ ሸውዓይ
3: ሸውዓይ ክንደይ ትምሃር
2: ሸውዓይ ኤ ክላስ ዳሓኒና ቆረብተ ክብድ ዝበለ እምበር ግና ተላመድና ሽዑ ከሊእናዮ
3: ከልናዮ
2: ብጣዕሚ ተሓጉስና ከምዚ መሰለና
3: ማዚ ዝነዊሕ ክገብሩ ይኹም ማለት ሕጂ ክሳብ ተዓብዪ ገለ ትምህርቲ ክትቅፅል ኣሎ
2: እንደይ ንስባ እንደይ ስድራዊት እዮም ዝወስንዎ
3: ሰውን ከታይ ትብ ስኸታይ ትብ
2: ኣነ ደሓኒ ክልተ ዓመት
3: ክልተ ዓመት ከመይ መሓዙ ኣብ ገር ዚኹ መሓዙ
2: ብዙሕ
3: ብዙሓት ገርክ መሓዙ ከመይ ትፃወት ዶ ምስአን ትዕልል ዶ
2: ሕማቐን ፅቡቕ ይምህረኒ
3: ፅቡቕ ምህራ
2: ትምህርቲ ካብቲ ናይ ካናዳስ ኣብዚ ይቐልል
3: ኣብዚ ይቐልል
2: እቲ መምሃራ እናተረጉመልካ ጋለመለ
3: የረድኻ ናብ ደረጃ ካወልዶም ሓቂ
2: ኩሉ ናይ ዓዲ ባህሊ ፈሊጥ

0: ቁርብ ኣብቲ ንእሽተይ ነራ ቁርብ ከቢዳትና ሳ ትንፋስ ስቀለ ወይ ዘርቀ የርላ እምበረ እቶም ካልእ ኣምላኽ መስገን እወ ወላ ሓንቲ እቲ ሳይሲ ኣየብሎምን ብደቂ ላዕለ ማለት እ ከም ዝበልክ ካይ እታ ገዛ ኤዳ ለግሪፍያ መፅአ እምበር ወላ ሓንቲ እቲ ህወት ንስ ስኢኖር ማለት እዩ ድኾን ነገር ሕጂ ማይ ከዓኒ ወላ ሓንቲ የምፅእ ማይ ሰሓ ክሎሪን እናተቐመጡ ፅፉ ማይ ግብርናበልኩ ኣምላኽ መስገን እስተይ ኣብለ ማማ ካብዚ ንባዕላ ከዓ ሳፖርት ገለሃ ንሓቃሕሽ እዚ ቤት ናታይ ጊፍቲ ያ ሂባትና ማለት እዩ እዚ ሕጂ ካብቲ ከተማ ከምኣነ ወፂ ኢልካ ንምንታይ ኣብዚ ንባዕሉ እዚ ማውንቴን ክትርኢ ከላካሲ እቲ ንፋስ ንባዕሉስ ሓደ ምሻሎ ብወርቂ ደይ ትመን ዋጋ እዩ ማለት እዩ ካብቲ ጫውጫውልካ ተብሎሲ ንባዕቶም ውና ንባዕሎ ዚ ማውንቴን ከምዚታ ሰዘይብሉ ንባዕልቶም ሓደ እንጆይ ሓደ ላይፍ እዩ ንባዕሉ ስለዝኾነ ኣምላኽ መስገን ሓቃሕሽ ብዙሕ ስታይ የብለኒ
1: ኣርሰማ ባታ ጓል 11
2: ክንደይ ክፍሊ ትምሃሪ
1: ሸርሸይ
2: ክንደ
1: ፅቡቅ ረህብናዮ እዚ ዓዲ ተቀቢሎምናዮም ብጣዕሚ ከምዚ ፅቡቅ እዩ ነይሩ ኣብዚ ኤርትራ መሳወየ ፈተያ ከምዚ ብጣዕሚ እየ ተቀቢለ እያ እቲም ኣብ ደሎ መሓዙተይ ጋ ሚዛነይ ናተይ መሓዙት ኣብ ደሎ ጋ እሶም ውላ እንተይ ባሎ እሶም ውላ ክመፅ እንድዮም ደልዮም እሶም ውላ ኩሎም ፈትዮሞ ክመፅእ ደልዮም ሃገሮም ዓዶም ኩሎም ክሪዮ እንድዮም ደልዮም ክመፅእ ደልዮም ኣብዚ ደሎ ጋ ማዓት መሓዙት ያሎ ብትምህርቲ ፅቡቕን ሕማቕን ይምዕዱን እዮም ብዓብዩ ጋ ወለደይ ኣቦይናደይን ደረክተይን መምሃረነይ ጋ ይደገፉኒ ኣለው ሞራል ይህቡኒ ኣለው ፅቡቅ ተቀበልዮ ትግርኛ
2: እንግሊሽ
1: ትምህርና ነይራ ስፖርት ወላ ትገብርና ነይራ ፈትዮ ነይረ እዚ ዓዲ እናተላመምድና ክእለዮ ትምህርቲ ፅቡቅ እዩ ቀሊል ጋ እዩ ናንቲ ከምዚ ከቢድ ነገር ኣይኮነ ኦፕን ጌድካ ያካ ትዛረብ እሶም ኣብዚ ኮይኖም ይድብልኒ ከመይ ፍትኽዮ ዓዲ ንዓንዲኺ ንሕና ወላ ክንመፅእ ደሊ ንሓደ መዓልቲ ከምዚ ንእሽተይ ተስፋ ግበርና ገለመለ ይብሉኒ ምሳዋር ንዑ ራእይዎ እዚ ዓዲና ጋ ኤርትራ ራእይዎ ብጣዕሚ ፅቡቅ እዩ ገለ ክመሓለርፎም እዩ
3: ኣኽበረት ምስ በዓል ቤታ ባህታ ብምዃን ኣብ ካናዳ ትቕመጥ ኤርትራዊት ስድራ ቤት እዮም ሃኒፆም ዋላ እኳ ኣብ ካናዳ ይቀመጡ እምበር ከምቲ ኣብ ኤርትራ ዝነብር ዜጋ ዝገብሮ ኩሉ ነገራት እናገበሩ ካብ ባህሎምን መንነቶምን ከይረሓቑ ምስ ክብደት ናብራ ስደት እናተራፀሙ ክውን ገይሮሞ ኤርትራዊ መንፈስ ዝለበሰት ብባህሊ ሃይማኖት ስነ ምግባር ዝተማእኸለት ስድራ ቤት ፈጢሮም ነዛ ኣብ ካናዳ ኮይና ከም ኣብ ኤርትራ ዝነብር ዜጋ ትቕመት ዝነበረ ስድራ ቤት ከዓ ናብ ሃገራ ተመሊሳ ክትነብር ክኸብዳ ኣይትፅበን
0: ሕጂ ሓደ መዓትስ ስድራ ክትሪኦ ትኸዲኦኹም እየ ይብሎም እየ ንህለዎ ኣባዕላቶም ይምልስዎ ማለት እዩ ዋንደይ ሓንቲ መዓልቲ ከም ፍቓድ ኣምላኽ ንድሕር ከይና ግን ይብሎም ኣነ ድሕር ትግና ዶ ትኽእሉ ግን ኢልዮም ከመይ ምስ ባሕኩም ክትዛረቡ ምስቲ ሕብረተሰብ ምስ ጎረቤት ደሎ ከመይ ከም ክትዛረቡ ኩሉ ግዜ ሕጂ ታይኮኑ ትርጉማን ኣብ መንጎ ይኸውን ኣሉ ማለት እዩ ሕጂ ንስኻትኩም ግን ንድሕር ክሰምዑ ትኾንኩም ዝኾን ነገር ግን በቃ እንግሊሽ ተማሃርኩም ዒልኩም ኣለኹም ሕጂ ኣብዛ ደግም ዝኣተኹም ኣብ ገዛ ትግንያ ተዛሪብና ንብሎ ቀፃሊ ማለት እዩ ሕጂ ስለዝኾነ ምስ ከምኡ ስለዝኾኑ ቀዳም ቀዳም እውን ንሪኢ ኣብቲ ቤተክርስትያንና ይምሃር እዮም ኣብዚ ከዓ ሞር ከዓ ምስ ቁርብ ሒዞም መርፀኑ ሕጂ ኣብቲ ምስ ሕብረተሰብና ከዓ ቀልጢፎም ኣየብሎም ሕጂ ሓደሓደ ግዜ ወርዲ ይብሉ እዮም ይክብዶምሽ ማማ እንታይ እዩ ዝብሉካ እወ ከምዚ የብሎም ሕጂ ሕጂ ኣብ ከምኡ ከዓ ኣምላኽ መስገን ዳሓን እዮም
4: ምልኪያስ ማታ ወዲ 9 ዓመተይ ሳልሳይ ይምሃር ሳልሳይ እ እዋ ተሓጊዘ ብፅቡቅ ተቐቢሎምና ትምህርቲ ከመይ ገረ ትግሪኛ ዝለመድ
2: ፈለጥካ ሓስ ጌርካ ዋ

0: መዓል ኣዶናይ ዝበሃሉ ንፋዓት እዮም። እግዚኣብሔር ይመስገን። ፅቡቅ ፈተ እዮ።
1: ከመይ ተቐቢልካ ዚ ሰብ ከዚ ሕብረተሰብ ኣብዚ ዘሎ?
0: ድሓን ድሓን እዩ ድሓን እዩ ይሕግዝናዮም።
1: ኣብ ቤት ትምህርቲ ክሕጉዝካ ደ መምሃራ
0: ዋ የረድና ፅቡቅ ገይሮም ንፋዓት እዮም።
1: ባህሊ ገለ ባህሊ ገለ ሌትካ ዚ
0: ተግሪኛ ክሊፀ ማህራና ኣቦና ኣዴና ስለዝሓገዙና ሕመስግኖም ዝባፅዕ ከሪ ፈትና እያ ናብዚ ክትመፁ ንፅልየልኩም ሰላም ኮነ ትመፁ ዝዓዲ ፅቡቅ እዩ።
2: ኣኽበረት ምስ ሃገሮም ሕብረተሰቦም ዓዶም ባህሎም ንምልላያ ንደቂ ሒዛቶም ዝመፀት ናይ ካልእ ሃገር ህይወት ዝለመዱ ቆልዑ ስለ ዝኾኑ ግን ኣእሚንካ ዝያዳ ከም ዝፈትውዎን ከም ዝብህግዎን እናገበርካ እምበር ብዘይድልቶም ክኸውን ኣይትፅበዮን።
3: እቶም ቆልዑ ብስንዎ ሕጂ ከመይ ትብልካኒ ሕጂ እሳቶም ሞር ሕጂ ፈትዮሞ ሓቃሓሽ ወላተይ መምሃራን ማዕሉማት ተሓዛ ኩሉ ነገር ስለ ዘብልዎ ሕጂ ሕጂ ከይዶም ከም ብሓደሽ ኤገይኑ ክብል እዮም ከም ፍቃድ ኣምላኽ ማለት እዩ። ሞር ሕጂታ እዮም እቶም መምሃራን እቲ ዳይረክተር ንባዕሉ ከይተረፈ በቃ ልዕሊ ኩሉ ሳፖርት ገብርዎም ሶም በቃ ዝኾነ ነገር እዚኣቶም ክትብሎዎም ኣለ ቋንቋ ሽግሮም ስለ ዝኽእል ከምዞ ትሕግዝዎም ኣለኩም ክሳብ ሕጂ ሰዓት ማለት እዩ ዝሓለፈ ቅድሚ ክለተ ቀና ከይደና ናቶም ናይ ወለዲ ነርኒ ብጣዕሚ ተሓጉሰ በቃ እቶም መምሃራን ሲ ኣቃብሎም ኩሉ ነገር ሲ ብደቂ ዓሉ ሕጂ እንታይ እዚ እዚ ትስሕበካ ካል እዚ ዝምስጠካ ማለት እዩ ሕጂ መርካቶም ቆልዑ ሕጂ እንታይ ኮይኖም በቃ ናይ ምምላስ ክእለት እንታይ ድባሃሎም እዚ ኣሎቲ ስታይ ማለት እዩ። ስለዚ እ ክምለስ እዮም ካልይ ዓመት እውን ክደግም እዮም ከምፍቃድ ኣምላኽ
4: ድርያስ ባዛ ይበሃል
1: ድርያስ ባዛ ትበሃል
4: ዳፀናት
1: ከመይ ረክብክያ ዝዓዲ ኤርትራ ከመይ ረክብያ
4: ፅቡቅ
1: እዩ ፈቲኻ
4: ፅቡቅ
2: ኣኽበረት ነዚ ኩሉ ክትገብር ተራ በዓል ቤት ኣባህታ ቀሊል ከም ዘይነበረ እያ ትገልጽ።
3: ሓቃሕሽ ናይ በዓል ቤተይ በቃ ምሻሎ ከምዚ ኢለ ኣይገልፀኒ ሓቃሕሽ ብዘይቀላዓለም በዓል ቤተይ ስማለሰይሲ በዓል ቤተይ ጥራይ ኣይኮነን ኣኒ ድብሎ ማለት እዩ ንሱ ሲ ከም ኩሉ ማለት እዩ ከም ሓወይ ከም በዓል ቤተይ ከም ኩሉ ታራይ ማለት እዩ ምሳይ ሲ ኣብ ጎነይ ዝኾነ ንስ እዩ ክሳብ ሕጂ ሰዓት ከማን ማለት እዩ ኣነ ናቱ ሓቃሕሽ መግለፂ የብለ ብደቂ ላዕለ እቲ ሓሳብ ሲ ክልቴና ሰብ ሓደ መስመር ኢና ናና እወ ባህሎም ንዓዶም ክነብሎም ሲ ኢድ እንኳንትን ክልቴና ሲ ከመይ ክፈልጡ ኣለዎም ክኸዱ ኣለዎም ክኸውን ኣሎ ሰንብ ማለት እዩ እምበረይ ኣነ ብናተይ ጥራይ ዘይትኾን ሲ ሓደቲ በናይ ኣይጠቕዕን እዩ እቲ በይንካ ኹንካ ቆልዑ ከተብል ክብድብሪ እሞከ ዓድናይ ቆልዑ ይኮኑ እዚኣቶም ምዕረ ቀዳሚ ዓለም ተወልዲ ቆልዑ እዮም እድስ ኣንኳይ ንዓመታት ሲ ንሓንቲ መዓልቲ ተፈልዮም ከማን ብድያቦኦም ክሓድሪ ይክእሉን እዮም ሕጂ ምስኡ ንባዕሉ ከማን እቲ ዓመታት ተፈሊካ ከተብል ከማን ቀሊል ኣይኮነን ብዙሕ ብድሆ እዩ ማለት ሲ ብደቂ ዓለም መዓልታዊ ቴሌፎን ኣሎ ግን እቲ ቴሌፎን ግን ኣካል ይኮነን ኣንዲ መዓልቲከዓከምፍቃድኣምላክመዓልተይሲ ኣብ ኮንካ ከዓ ግድኒ ገዛ ክራይ ኣሎ ቀለባ ኣሎ ሰዘድልየካ እዩ እምበረ እቲ ምፅእል ክቃልጥፍካ ምምፃእ ይሰዕኒ።
2: ኣብ መጨረሽታ ኣኽበረት ንኩሎም ኣብ ጎና ብምዃን ዝደገፍዋ ብምምስጋንን ንካልኦት ስድራ ቤታት ከምዚ ዓይነት ተበግሶ ክወስዳ ብምልባ እውን እያ ዘረባኣ ዛዚማ።
3: ኣነ ከዓ ሕጂ ድንየ በቃ እግዚኣብሔር ነቶም ደቂ የምፅእዮም ዘለኹም ባህሎምን ዓዶምን ሕብረተሰቡን ፈሊጦም ኣብዚ እውን ተማሂሮም ንሳቶም ኩሉ ፈሊጦም ማለት እዩ ከምቲ ተመምሃራ እንዲኦም ኩሉ እቲ ሕብረተሰብ ሳፖርት ዘገብርሉ መፂኦም ካብኹም ኣይሆብ ሓደ መዓልቲ ትምህርቲ መወዲኦም ድኦም ብዝተካለ መጠን በቲ ድፃዕርምሉ ቢሎም ድኦም ከዓንስ መፂኦም ክምህሩ ድኦም ወይ ከብሉ ከዓ በቃ በዓል ተስፍዐ

ንስ መደብና ዳሳስና ቀፂላ ተቐሪባላ። ሎሚ ዳሳስና ኣብዚ ዓመት እዚ ብሰብ ዝሰርሖ ብልሒት ሓጊዞም ዝተሰርሑ ርክበታት ብሓባር ክንከታተልና ኣብ ስራሕና ድማ ኣሳልጦን ቅልጡፍ ዓወትን ከምፅኡ ዝኽእሉ እዩ እሞ እንታይ እንታይ ይኾኑ ብሓባር ንከታተሎም።

ሓሳኹ ሃሪ ካብ ዝኣልምዎ ንጥረ ነገር ዝፈሪ ኣብ ከም ብሉፅ ንጥረ ነገር ሃሪ ፍርያት ዝተፈላለዩ ብሉፃት ኣልባሳትን ዝተፈላለዩ ኢንዱስትርያዊ ፍርያትን ዝውዕል እዩ። ወዲ ሰብ ብሓሳኻ ሃሪ ዝፈሪ ንጥረ ነገር ሃሪ ኣብ ጥቕሙ ከውዕል ካብ ዝጅምር ኣሸሓት ዓመታት ኣቕፂሩ ይርከብ። ኣብዚ ዘለናይ እዋን መፍሪ ሃሪ ያታ እውን ምዕቡልን ኣገባብ ተኸቲሉ ብዝተረቐቐ መልክዕ ዝፈሪ ፍርያት ኮይኑ ይርከብ። ኣብ መፍሪ ሃሪ ሃገረ ቻይና ዝለዓለ ማለት 80 ሚታዊት ንጥረ ነገር ሃሪ ብምፍራይ ቀዳማይ ደረጃ ሒዛ ትፀንሐና። ናይ ሎም መደብ ዳሕሳስና መስርሕ መፍሪ ሃሪ ከምኡ ድማ በፂሕዎ ዝርከብ ደረጃ ምዕባለን ዕላማ ዝገበረ እዩ ክኸውን ሰናይ ምክትታል።

ሓሰኻ ሃሪ ዘፍርዮ ንጥረ ነገር ኣብ ጥቕሚ ወዲ ሰብ ካብ ዝውዕል ናይ ልዕሊ 4,000 ዓመታት ዕድመ ዝቕፀር እዩ። እቲ መስርሕ ብቐንዱ ኣብ መምያ ብሉፃት ዓይነታት ሓሰኻ ሃሪ ካብ ደረጃ ምፅፋይ ንቃቕሖ ክሳብ እኹል ደረጃ ሓሰኻነት ብዝግበር ምክንኻንን ኣልያን ዝተሰነየ እዩ። ሓሳኹ ሃሪ ፈለማ ካብ ደረጃ ንቃቕሖ ክሳብ ምንጭጫሕ፣ ምቹው መጠን ምቖት፣ ፅሩይ ኣከባቢ፣ ዝሰማምዖም መጠን ጠሊ ምክንኻንን ካብ ዝተፈላለዩ ጎዳእቲ ረክስታትን ካልእ ጥበባትን ዘጠቓለለ ክንክን ይግበረሎም። እዚ ክንክን እዚ ብሉፅ ንጥረ ነገር ሃሪ ክፈሪ ወሳኒ ረቑሒ ስለ ዝኾነ ሓሳኹ ሃሪ ብፍላይ ኣብ ደረጃ ላርቫ ድሕሪ ምንጭጫሕ ልዕሊ 50,000 ዕፅፊ ናይ ክብደቶም ዝኾነ ዝፈትዎ ቆፅሊ ማልበሪን ስለ ዘህልኹ ቀረ መግቢ ማልበሪ ምውሓዝ ካብ ቀንዲ ቅድመ ኩነት እዩ። በዚ መንፅር ድማ ዝበዝሐ ክፋል መሬትን ሓረስቶትን ኣፍረይቲ ሃሪ ዝኾነ ሃገራት ኣብ መፍረ ቆፅሊ ማልበሪ ዘድሃበ። እቲ መፍረ ድማ ንብዙሓት ሓረስቶት ምንጭ እቶቶም ከም ዝኾነ ይግለጽ።

ካብ ዝተፈላለዩ ባልዓት ነፃ ዝኾነ እኹል ንጥረ ነገራት ቫይታሚናትን ማዕድናትን ዝውነን ዓይነት ቆፅሊ ማልበሪ ምቕራብ ብሉፃት ሓሳኹ ሃሪ ክህልው ህላወ ብሉፃት ዓይነት ሓሳኹ ሃሪ ማለት ድማ ብሉፅ ዓይነት ንጥረ ነገር ሃሪ ምፍራይ ማለት እዩ። ሓሳኹ ሃሪ ጠለብ ማይ ካብቲ ትሕዝቶ ማይ ዝርከቦ ቆፅሊ ማልበሪ እዮም ዘማልእዎ። እዚ መስርሕ ብዘይዝኾነ ምጉንዳብ ክሰላሰል ዘለዎ መስርሕ እዩ። ሓሳኹ ሃሪ ብዙሕ ቆፅሊ ማልበሪን እዮም ዝህልኹ። እቲ ቆፅሊ ድማ ሓድሽ ቅንጣብ እንከሎ ጥራዮም ዘህልኽዎ። ግዜ ዝወሰደ ዝደረቐ ወይ ዝነቐፀ ኣይቀርብዎን እዮም። ስለዚ ብሉፅ ሃሪ ከፍርዩ ድማ ይሕግዝ። ን30,000 ዝኣኽሉ ሓሳኹ ንኽትምግብ ከባቢ 500 ኪሎ ቆፅሊ ማልበሪ የድሊ። እዞም ሓሳኹ ንወርሒ መመላእታ ንመዓልቲ 4 ግዜ እኹል መግቢ ይቕርበሎም ማለት ኣብ መዓልቲ ክሳብ 15 ሰዓታት ከም ዝምገቡ ይግበር።

ድሕሪ ዝተወሰነ ግዜ ማለት ሓደ ወርሒ እዞም ሓሳኹ ካብቲ ቅድሚ ሕጂ ዝምገብዎ ዝውሑድ መግቢ ክህልኹ ይጅምሩ። እዚ ካኩን ዝበሃል መስርሕ ክጅምሩ ደልዮም ኣለዉ ማለት እዩ። ነቶም ሓሰኻ ኣኪብካ ንዓኣቶም ኣብ ዝምችእ ከባቢ ብጣውላ ኣብ ተሰርሐ ቦታ ብምቕማጥ ካብቲ ካብኣፎም ዝነዝዕ ፈሳሲ ገይሮም ዓለባ የዳልዉ። ንመላእ ኣካላቶም ድማ በዚ ዓለባ ገይሮም ይሽፍንዎ። ሓደ ካኩን ክሳብ 1 ኪሎ ሜትር ዝበፅሕ ፈትሊ ብከቢብ ቅርፂ ገይሩ የዳልዉ። እዚ መስርሕ እዚ ድማ ንካብ 3 ክሳብ 5 መዓልትታት ይካየድ። ንሓደ ኪሎ ዝምዘን ንጥረ ነገር ሃሪ ኣብ ምምስራሕ ክሳብ 6,000 ዝበፅሑ ሓሳኹ ሃሪዮም ዝዋፈሩ። ብሉፅ ንጥረ ነገር ሃሪ ድማ የፍርዩ። ድሕሪ 5 መዓልታት እቲ ዝተዳለወ ጡጥ ሃሪ ንምእካብ ናብ ካልእ መስርሕ ይሓልፉ። ብጥንቃቐ ዝዕመ ምስራሕ ድማ እዩ። ምክንያቱ ሓንቲ ንእሽተይ እትመስል ጥቕላል ልዕሊ ኪሎ ሜትር ንውሓት ዘለዎ ሃሪ ስለ ዝኾነት እቶም ጥዕንኦም ሙሉእ ዝኾኑ ሓሳኹ ሃሪ መንገብግብ ብምውፃእ በዓላቶም ንፊሮም ይወፁ። ከም እንደገና እተን ደቂ ኣንስትዮ ነትንቃቕሖ ናይ ምፍራይ ተፈጥሮዊ መስርሕ ይዋፈራ። ዕድመ ሓደ ሓሳኻ ሃሪ ካብ 1 ክሳብ 3 ዓመት ይበፅሕ።

ቀጺሎም ንጹህ ንኽኸውን ኣብ ዝፈልሐ ማይ ብምእታው የጽሪዎ። እቲ ውዒ ማይ ፎኪስን ዘይሰባበርን ማለት ብቐሊሉ እቲ ፈትሊ ካብቲ ጡጥ ንምስራሕ ይሕግዝ። እቲ ፈትሊ ብግቡእ ኣገባብ ንቒጹ ተጠቕሊሉ ንኽዳን ምስራሕ ድልው ይኸውን። ኣብ ገለ ባህላዊ ኣጋ ምስራሕ ሃሪ ዝኽተሉ ሕብረተሰብ ነቲ ዝደለይዎ ሕብሪ ከስቲዎ ካብ ኣትክልቲ ብዝርከብ ባህርያዊ ጥረ ነገራት ገይሮም ዝተፈላለየ ሕብሪ ይገብርሉ። እዚ እቲ ብሉፅ ሃሪ ከም ዝኾነ ድማ ብመፅናዕቲ ተበፂሑ ይርከብ።

ኣብ ገለ ፋብሪካታት ምስቲ ባህርያዊ ዝመሳሰል ብዓይንና ክንፈልዮ ዘይከኣል ብፕላስቲክ ዝተዳለወ ፋረ ተጠቂሞም ኣብ ዕዳጋ ይሸጡ እዮም። ምምስሳል ይሃልዎ ዳ እምበር ኣብቲ ብቕዓቱ ዝተፈላለየ እዩ። እቲ ፍልልዩ ድማ ነቲ ካብ ፕላስቲክ ዝተዳለወ ሓዊ ምስ ኣቃፀልካዮ ጨንኡ ልክዕ ከም ፕላስቲክ ኮይኑ ቅልጥፍ ኢሉ ሽምርር ናይ ምባል ጥባይ የርኢ። ብኣንጻሩ እቲ ባህርያዊ ቀሰይሉ ይነድድን ናይ ዝነደደ ፀጉሪ ዝመስል ጨና ድማ ኣለዎ።

ንኡስ መደብና ዓለም ስነ ጥበብ እያ ቀፂላ ተቓሪባ ዘላ። ሎሚ ዓለም ስነ ጥበብና ብዛዕባ ካይላ ገለ ክትብለና እያ። ካይላ መቸም ኣብ ዘቤታዊ ዕዮና ንጥቀመሉ ኢና። ፀብሒ ኣብ ምስራሕ ድዩ ቡና ምፍላሕ ንጥቀመላ ጀበና ድዩ ከም መመላክዒ ዘቤታዊ መንበሪና ድዩ ብዓብዩ ኣብ ብዙሕ ነገራት ክንጥቀመሉ ንኽእል ኢና። ክሳብ ሎሚ ድማ ኣብ ሃገርና ብርክት ዝበለ ስራሕ እዩ ተሰሪሑ ዘሎ። ነዊሕ ታሪክ ድማ ዘለዎ እዩ። ካብ ሓመዱ ምምፃእ ጀሚርካ ክሳብ መወዳእታ መስርሑ ድማ ነዊሕን ከቢድን መስርሕ ከም ዝሓልፍ ኣብ ዝተፈላለዩ እዋን ተኸታቲልናዮ ንኸውን ኢና። ኣብ ስራሕ እዚ እትነጥፍ መንእሰይ ካናሪ ተዳሰ ዘላለ ትሕሱ መድባሒታት እናቐሪባ ዘላ። እተሓልፎ መስርሕ ከመይ ይኸውን ብሃባ ንከታተል። ፅባቐ ስራሓታ ከ ማዕርክ እንደዩ ንከታተሎ ሰነ ምክትታል

ሓደ ካብ ኢደ ጥበባዊ ስራሓት ዝኾነ ኸይላ ኣብ ሃገርና ካብ ነዊሕ እዋን ዕድመ ዘለዎ እዩ። ኣብዚ እዋን እዚ ዕቤትን ተቐባልነትን ረኺቡ ናብ ዘመናውነት ማዕቢሉ ንጥፈታት ክካየደሉ ጸኒሑን ኣሎን። ብዝተፈላለዩ ቅድታት ካብ ናብ ብዘገርም መልክዕ ክቐርቡ ንዕዘብ ኢና። እዞም ከም መቐረቢ ነገራትን መመላኽዕን ከምኡ ድማ ከም ህያባት እንጥቀመሎም ጥበባዊ ስራሓት ተጠላብነቶም ብመንፅር ኣገልግሎቶም ልዕል እዩ። እዞም ካብ ግዜ ናብ ግዜ ውሕልነት እናተፀባርቐሎም ዝመፁ ዘለዉ ስራሓት ካይላ ርቀቶም ኣብ ውሕልነትን ጥበባዊ ክእለትን ናይ ስራሕቶም ተወኪሎም ዝቐርቡ ስራሓት እዮም።

ስራሕት ካይላ ካብ መጀመርታ ክሳብ መወዳእታ ድኻም ፃዕርን ዘድልዮ ሙያ ብምዃኑ ግዜ ሂብካ ትሰርሓሉ ዓውዲ እዩ። ልዕሊ ኩሉ ድማ ዓቕልኻ ዝፍትን ስራሕ እዩ። በዚ እውን ብትግሃትን ብዘይምሕላልን ክንሰርሖ ከም ዘለና ሰብ ሞያ ዝመኽሩ። ኣብዚ ዓውዲ ብመንፅር እቲ ክብደቱ ድለይት እንተሃሊካ ግን ውላው ናብ ዝሸገረካ ግዜ ክትሰርሕ ከም ትኽእል ብግብሪ ዘርእያ እውን ኣይተሳእናን። ንሎሚ ሰሙን እውን ሓንቲ ካብተን ኣብ ናይ ካይላ ስራሓት እትነጥፍ መንእሰይ ካናር ታደሰ ዘላለመደብ ኢና ክንቅርበልኩም ሰናይ ምክትታል።

ካናሪ ካብ ግዜ ንእስነታ ምስ ጭቃ ምፅዋት ትፈቱ ምንባር እያ ክሊፅ ኣለና ነቲ ክቱር ድሌታ ኣብ ግብሪ ንምውዓል እውን ንኣስታት 9 ወርሒ ዝኸውን ኣብ ቤት ትምህርቲ ካይላስ መርያ ተማሂራ

0: ኢላ ካብ ካልእ ስራሕ ድፈልዮ ሓደ ብዙሕ ኣይተውፃሉን ኢኻ ገንዘባዊ ዝኾነ ነገር ኣይተወፅን ኢኻ ኩሉ ብናትካማስ ኣብ ቀረባ ካብቲ ሓፈሻዊ ትረኽቦ ከባቢኻ ኢኻ መጀመርታ ጭቃ ተምፅእ ካብ ናይ ዲጋ ድበት ማለት ኣሎ ምሽቱ ብታሕቲ ካብኡ ተምፀ ድሓር ኣሊኽካ ሰስተ መዓልቲ ኣሊኽካ ኣማይ ትቕኒ ምስኣለኻ ክባላላዕ ክጅምር እንድዩ ድሓር ኣውፅኢኻ መፅሞቕ መንፊት ጌርካ ተፀምቆ ኣብ ፀሒ ከዓ ክሳብ ዝነቅፅ ማስ ማራ ክነቅፅ ዘይኮነስ ግን ክሳብ ትርር ኢሉ ነንሕድሕዱ ዝተሓስ ትለውሶ ሽዑ ትሰርሓሉ
1: ንኻይላ መስርሒ ዝኸውን ሓመድ ምሩፅን ካብ ናይ ዲጋ ድበትን ጌርካ ከም ዝዳለዋ ግሊፅሃልና እቲ ምክንያት እውን ክሳብ ሕጂ ኣብ ፈተነ ዘሎን ፅቡቕ ውፅኢት ዝተረኽቦን ከም ዝኾነ እውን ገሊፅሃልና እቲ ኣብ ከባቢና ንረኽቡ ሓመድ ተመራፂ ዘይኮነሉ ምክንያት ብንፋስ ዝተኣከብ ምዃኑ ንስራሓት ካይላ ዘፀክም ከም ዝኾነ እያ ገሊፅሃልና እዚ ከዓ ኣብ ዝሰራሕካሉ ብተደጋጋሚ ምንቃዓት ከምፅእ ስለ ዝኽእል እዩ ኣብ ገለ ከባቢታት ዘሎ ሓመድ ግን ተመራፂ እዩ እዞም ንዕዘቦም ዘለና ስራሓት ናይ ካይላ ብዝተፈላለዩ መንገድታት እዮም ዝዳለው ገለ ካብቶም መንገድታት ከዓ
0: ካይላ ክስራሕ ከሎ ብሰለስተ ፍልፈል ፒንችን ስላብ ዳሕራኻ ትብዊል ማለት እዩ ፒንችን ትብኢድካ ትሰርሖ እዩ ብኢድካ እንዳቆምጣዕካ እንዳጨበጥካ ትሰርሖ ድሌትካ ቅርፂ ክሰርሕ ትኽእል ኢኻ ስላብ ካ ንሰጦ ሰጢጥካ ከምዚ ናይ ሳምቡሳ ድገብሮ ከም ሰጢጥካ ድሓ ድሌትካ ቅርፂ እንዳላገብካ ትኸይድ ዊልካ ማሽንያት ትሕግዘካ እንዳኽበብካ እንዳዘረት ከላስ ንስኻ ሓፍተብል ካልእ ቅርፂ ከዓ ኣሎ ብኖርማል መሳርሒ ብቀረባካ ድርከብ ፒሮ መትሓዚ ርእሲ ግለ ጌርካ ትገብሮ ማለት እዩ

0: ከምዚ ክግለጽ ጸንሐ ስራሓት ካይላ ብሰለስተ መንገድታት እዩ ዝዳሎ ምስ ኣገባብ ኣሰራርሖኦም እውን ከምዚ ስዕብ እዩ
1: ሕጂ እቲ ኣንቲ ወይ ድፀመቕናዮ ጭቃ ኣብ ፀሓይ ፀሊናዮ ንቕን ሞ ከምዚ ኮይኑ ቁር ተድባሃር ትርር ክብል ምስ ጀመረ ንለውሶ ነታ ንክተሓሓዝ ፅቡቅ ገይሩ ካይላ ሕጂ ኣብ ሰለስተ ክሰርሕ ከለካ ሓንቲ ፒንችን ሓንቲ ምስጣጥ ሓንቲ ካ ብውልን እዚ ሓንቲ ካብተን ፒንችን ክርእኩም እየ እዚ ትቱሉስ እዩ ማይ ኣብ ክንቅርብ ኣለና ስፖንጅ ከዓ እዚ ከ ተን ቱሉስ እየን ማለት እዩ ሕጂ ንለውሶ ቅድሚ የዳውና ማይ ከነተርኩስ ኣለና ምክንያቱ ንቁፅ ከይኮኑ ከይንከዓልና

እዚኣ ሕጂ ብፒንችን እየ ሰሪሐያ ናይ ሽምዓ ኮፍ መበሊያ ማለት እዩ። ጎማ ንገብረ ኣለካ እንታይ ዝበሃል ከይከውን ምክንያቱ ኣብ ጣውላ ከየላ ገበና ሞ ከሒዝ ክንሓፍ ከነብሎ ብታሕቲ ጎማ ንገብረሉ በቃ እዚኣ ክሳብ ሕጂ እንዳኸደና እንዳኸፈትና ክሳብ ትነግ

እዚኣ ክምሃር ከለኹ ብሰራሕ ኮባ እስርአ ሕጂ እዚኣ ብዊልያ ተሰሪሓ እዚኣ ዋዕቲ ኣብውል መጀመርታ ቤዝነት ሕዞ ንታሕቲ ድሓድና ከም ናይ ገዛ መሰረትና ተሓዝካ ንላዕልና ደብካ ኣበውል ትስራሕ እዚ ከዓ ብቅርፂ በዚ ናይ ፒሮ ወይ በዚ ናይ ቅርፂ ናሓኸኽካ ተውፅኦ ቅርፂ ማለት እዩ እሺ ሕጂ ናይ እዚኣ ከርእኩም ኣብውል ጀመርታ ንለውሶ

እዚ ሕጂ መታን ድስጉር እዩ ዘለኹ መታን ኣብ መንጎኡ ሃፋባ ብኮ ከይርከቦ ሞ ክጥበስ ከሎ ከይትኮስ ማለት እዩ ለበልካ ክትከውን ታ እዚኣ ከ ለበል መታን ሓባጥ ጎባጥ ከይኮ ለበል በግበሪተ እዚኣ ሕጂ መስ ኩሉ ንለበል መግበር እንዲ ሕጂ ግን ነዚ በዝ ዘሎ ሓባጥ ጎባጥ መታን ከልግሶ ማዕረግ ይረክቦ።

እዚ ሕጂ ድሰርሓ ሳልሰይቲ ከዓ ብዛዕባ ምስጣጥ ማለት እዩ። ሰጢጥካ ስላፍ ድስራሕ ነገራት እዩ። ጭቃ ኣለና እዚኣ መሳርሒት እያ።

ምርጓዶ መቕጣና ከም ንደልዮ ክነርጉዶ ተደሊና ነርጉዶ መቕጣና ተደሊና ዝተፈላለየ ዲዛይናት ክትኾነ ወላ ኣላጋጊብካ ከዓ ክትገብሮ ትኽእል ኢኻ ከምዚ ቦክስ ዓይነት ሳንዶቕ ዝኾነ መቸም ተላጋግቦ ግን ሰጢጡ ከምተባሃል ትክድበለ ባዕሉ ከም ፒንችን ኣላጋጊብካ ደኮስ ባዕሉ ቆራሪፅካ ድሌትካ ዲዛይን ጌርካ ትብር ሕጂ ከምዚኣ ገይረ ሰጢጠ ምስ ወዳእኩ ኣብዚ ድሌትካ ዲዛይን ክርፅካ ፈፈለኻ ተቐምጠን ሃፈፋሽዑ እንዳላገብካ እዮም ትኸእል ማለት እዚኣ ሕጂ መልመፂትያ በቲ ሓደኻ ኣብዚ ዘሎ ቡኮታት ከምዚ ሓፍ ድበለ ነውንኪልና መታር ድሓር ተተኪሱ ንፋስ ኣለዎ ሓወ ክጥበስ ከሎ ተተኪሱ ከይንቃዓልና ማለት እዩ እዚ ብድሌትና ከም ድሌትና ሳይዝ ጌርና ክንገብሮ ንኽእል ኢና በዚኣ ወገን ውዲ ኢና ኣለና በቲ ሓንቲ ከዓ ንግምቅላ ማለት እዩ ግዜኣ እውን ከምኣ ቁርብ ህፍፍ ምስ በለና ናብ ድሌትና ዲዛይን ቆራሪፅና ሽዑ ሃፊፍና ናብቲ ደልዩ ንገብሮ ክንገብሮ ንኽእል ኢና

0: ከምዚ ንዕዘቦ ዘለና ካብቶም ሰለስተ መንገድታት ብሓደ ጌርካ ካይላብ ተዳልወሉ ቀፂሉ ስዕብ ናይ ምጥባስ መስርሕ እዩ። ኣብዚ ኣገባብ እውን ብዘመናውን ባህላውን ኣገባብ ተኸቲልካ እዩ ዝዳሎ።
1: ኣብዚ ኮብ ኣብዚ ፎርኖ ስለ ዘላ ወላ ሓንቲ ብዲግሪ ዓቂንካ ባዕላ ኩሉ ክሳብ ድዝሕል ማስቲ ዲግሪ ጌርካ ክትገብሮ ትኽእላ። እቲ ሽግሪ ድመፅእ ኣብ ናይ ኩቦይ ሓንሳብ ማስ ብዙሕ ታ ዝበሃል ስለዘ የለ ሓንሳብ ወይ ተብዝሓሉ ወይ ተውሕደሉ ኩቦ ወይ ንፋስኣቶ ይነቕዓካ ሓዊ ብዙሖ ዝተፈላለየ ነገር ሕጂ ብዙሕ ኣይተኣማሲ ተኣማሚንካ ኣይትገብር ትገብር እንዲኻ ግን ሹር ኮንካስ ምስርኣኻዮ ኢኻ ምስ ወፀልካ ኢኻ ፅቡቅ ትሕጎስ በል። ኣብ ናይ ፎርኖ ግን ኩሉ ስሉጥ ኩሉ ንኸምኡ ኢላ እተሰርሕት ፎርኖ ስለ ዝኾነት ፀገም የብሉን ታናትካ ክነቕዓካ ድኽእልካ እናሰራሕካ ከለካ ኣማእከል ምሽ ኣየር ይተርፍ ከምዚ ከይተላገበ ተርፍ ሞ ተኣየር ሓዊ ምስ ረሰኖ ይትኮስ ሞ የንቃዓልካ እምበር ኣብ ናይ ፎርኖ ትዝበለፀ ግን ብዙሕ ኣይርከብ እንዳ እምበር

0: ናይ ካይላ ስራሓት ድኻም ስሓትት ጥራይ ዘይኮነ ኣእዳውካ ምስ ጭቃ ተዋሂዱ ዝሰርሕ ብምዃኑ ቆልዓ ምዕባይ እውን ኣሸጋሪ ከይኮነ ይተረፈን ከናር እውን በዓልቲ ሓዳርና ድቆልዓ ብምዃና ኣብ ዝስራሐን ከለኻ ደቅኻ ምዕባይ ብኸመይ መንገዲ ከም ተካይዶ ኣዕሊላትና ኣላ
1: ኣብቲ መጀመርታካ ማሲ ጭቃ ሒዝካ ከተጥቡብ ቆልዓ ቀልጢፉ ዩ መግቢ ደሊ ገለ ክሰርሕ የሸግር ምክንያቱ ፅፍፍ ኢልካ ክትከዶ ምስ ጭቃካ በዚ ገለ ኢኻ ሓጂ ብዙሕ ኣይሰራሕኩን ሕጂ ግን ናብ ምጉባዝ ስለዝኾነ ፀገመ የብሎን ምስ ቆልዓ ኣብቲ ዝርቅሰሉ ወይ ግዜ ክትቦም ኣለካ ግን ኣብታ ንእሽተይ ዝርቅሱላ ኣብታ ድዕርፉላ ግዜ ድህብካ ባትሰርሓላ ፀገመ የብሉ

0: ስራሓት ካይላ ከም ዝክገለጽ ጸንሐ ብዙሕ መስርዕ ዝሓልፍ ብምዃኑ ድኻም ይሓትት እዩ። በዚ መዳይ ኣብ መሸጣ ኣብ ዝቐርብ ብሕብረተሰብና ዘለዎ ርድኢት ግን ከምቲ ተደኽሞ ከምዘይኮነ እያ ገሊጻ ኣለና። እዚ ከዓ ስራሓት ካይላ ንምቕማጥን ንመፀባበቂ ከም ምጥቀም ሓሊፉ ኣብ ብዙሕ መዓላ ከም ዝውዕል ምዝንጋዕ ከም ዝኾነ እያ ገሊጻ ኣለና።
1: ተነቃፊ ስለ ዝኾነ ኢኻ ድበዝሒ ግዜ ተቐምጦ እብል ኣነትናተይ ማለት እየ። ግን ብያትታት ሰርሒ ኢኻ ኖርማል ንቅርሱ ብውን ጌርካ ዝተፈላለየ ክትገብር ትኽእል ኢኻ። ዲዛይናት ወላ ካልእ ተተረፈ ናይ ኣምፑላት ዲዛይናት ክላ ተውፅእ ንዝኾነ ክትገብሮ ብዙሕ ክሰርሐሉ ትኽእል ኢኻ። ብዓብዩ ዝንረግፆ ማተኒላ ብከምኡ ተሰርሐ እዩ። ግን ተኣፍሉጦ እዩ ምሽ ንተህዝቢሲ ከምዚ ከይስበረኒ ወይ ኣውፅየሉ ክንዲዚ ከይከውን ኣብ ብዙሕ ክጥቀመሉ እንትርፎ ተቐሚጡ ካልእ ክጥቀመሉ ኣይትርአና። ግን ማለት ብያት ትሰርሕ ካልእ ተተረፈታ ንበል ዓላ ፃሕሊ ወይ ጀበና መዓልታ እውን ገብረ ኩለን ብጭቀ ክንጥቀመሉስ ኣለና ይብል ማቴስ። ደስ ኢልካ ትረክ ኣብቲ ገዛ ካ ኣብቲ ትጥቀመሉ ማሕበራዊ ነገር ኣተሓሕዛ ጥራይ ወሳኒ

0: ካናሪ ካብዞም ንዕዞም ዘለናይ ካይላ ስራሓት ብተወሳኺ ኣብ ቅብኣ ስትሪንግ ኣርት ከምኡ ድማ ናይ ሪካሙ ስራሓት እውን ትፈታትን ምዃነ ዓሊላትና ነዞም ዝተገልፁ ምፍታና እውን እቲ ምሕር ንጥበብ ዘለዋ ድሌት ከም ዝኾነ እያ ትዕልል
1: ድሌት እዩ ይብል ወላ ሕጂ ማለት ድሌት ክህልወካ ኣለዎ ኣብ ገዛ ሕጂ ኣደይ ከምኡ ትሰርሕ ብል ኣቦይ ቀባኣ እዩ ግን ድሌት ስለ ዘለኒ ኣነ ሕዚ እምበር ወላ ኣሕዋተይ ገለ ንዓይርአየን ኮ ግን ናይ ካይላ ድሌት ስለዘይብለን ኣይሰርሐን ሕጂ ድሌት ክህልወካ ኣለዎ ይብል ኣነ

ክብራት ተኸታተልትና ከምዚ ክንዕዘቦ ዝፅናሕና ሓደ ነገር ከቢድ ዝኸውን ኣብ ኣእምሮና ክብደቱ ዝሓለፈ ርድኢት ምስ ዘህልወና እዩ። ነቲ ውሽጢኻ ዝደልዮን ሰላም ዝህበካን ሞያ ፈሊጥካ ምዕያይ ድማ በንጻሩ ንዝኾነ ክብደት ዘፍኩስ መፍትሒ እዩ። በዚያ ድማ ኸናሪ ነቲ ናይ ተፈጥሮ ነገር ሓልያን ሓዳራን ሞያኣን ብዝግባእ መንገዲ ኣጣጢሓ ትጓዕዝ ዘላ። ካብ ሓደ ሞያ ብተወሳኺ ካልኦት ምስ ጥበብ ዝተሓሓዙ ሞያታት ፈቲና ብዘይተስፋ ምቑራጥ ትሰርሕ ምዃና እውን ኣድናቖትና ከይገለጽና ክንሓልፍ ኣይንመርጽን።

ፋን ክሊፕ ገለ ካብቶም ኣብ ናትራን ዝቐርቡ ተሕሶና ክቡራትን ክቡራን ተኸታተልትና ንሕጂ ድማ እዞም ዝስዕቡ ካብ ማሕበረ ሚድያ ተወኪስና ንዓኹም ከዛኒ ይኽእሉ ምባል ቀሪብና ማለና እሞ ንከታተል።

ናትራኒኹም ኣብ ምክታል ትርከቡ ክቡራትን ክቡራን ተኸተልትና ንስ መደብና ዘዋርት ካሜራ ቀፂላ ተቃሪባላ። ሎሚ ዘዋርት ካሜራና ብዛዕባ ባዮጋዝ ገለ ክብለኩም ኢና። ባዮጋዝ ካብ ቀልቀል እንስሳን ሰብን ከምኡውን ካብ ጓሓፍ መሓፍ ኣትክልቲ ዝስራሕ ዓይነት ጋዝ እዩ። ንምምንጨው ኤሌክትሪሲቲ ከምኡውን ጋዝ እዩ ድማ ዘገልግል። ኣብ ዘይወታዕዮ ክንጥቀመሉ ንኽእልና ብባዮጋዝ ዝፍለጥ ማለት እዩ። ተመክሮ ባዮጋዝ ኣብ ሃገርና ከመይ ምስል ይኸውን ብሓባር ንከታተል። ናብ ሜሪ ኣማኑኤል ከስክረኩም እዩ።

ምህርቲ ንምስሳንን ጉልበት ሰብ ንምቁጣብን ዝተፈላለየ ካብ ኬሚካላት ዝዳለው ድኹዕን ፀረ ፀሓያይን ኣዳልያ ምጥቃም ካብ እትጅምር ዓሰርተታት ዓመታት ኣቁፂራ ትርከብ። እዚ ሰብ ዝሰርሖ ኬሚካላት ኣብ ፈለማ ቅልጡፍ ዕብየት ኣብ ፍርያት እኳ እንተተርኣዮ፣ ኣብ ዝተወሰነ ግዜ ግና ትሕዝቶ ሓመድ ብምጥካይ ምህርቲ ብተዓፃፃፊ ከም ዝቕንስ ይገብር። ብከል ኣከባቢ እውን ተወሳኺ ሓደጉ እዩ። ምስ ግዜ ዓለምና ሓደገኛነት ናይዚ ኬሚካላት ብምግንዛብ ናብቲ ተፈጥሮኣዊ ነገር ምምላስ ግዜ ዝጠልቦ መድረኽ ምዃኑ ክትርዳእ ጀሚራኣላ። እቲ ባህርያዊ ዝበሃል ድማ ካብ ዒባ እንስሳታት ወይ ጓሓፍ ናይ ዝተፈላለየ ኣትክልቲ ዝዳለ እዩ። ዒባ ኣብ ሕብረተሰብና ሓመድ ኣልሚዕካ ምህርቲ ንምስሳን ይጥቀምሉ ምዃኖም ንኹሉ ሰብ ብርህ እዩ። ካብኡ ሓሊፉ ኣንቂፆም ንመብሰሊ መግብን ካልእ ንጥፈታትን ይጥቀምሉ ነይሮም። ኣብዚ ሕጂ እዋን ኣብ ዓለምና ነቲ ዒባ ናብ ፈሳሲ ብምቕያር ካብኡ ዝርከብ ጋዝ ንመብሰሊ መግብን ካብኡ ሓሊፉ መመንጨዊ ሓይሊ ኤሌክትሪክ ኮይኑ ካብ ዘገልግል ግዜ ኣቕፂሩ ይርከብ። እዚ ባዮጋዝ ይበሃል።

0: ባህርያዊ ጋዝ መፍረኽ ትገብር ትኾንካ ተፍሪ ትኾንካ ወይ ትሰርሕ ትኾንካ ቀን ረዋሒታት ቀልቀል ክህልዎ ካለዎ ምንጭ ናይ ቀልቀል ወይ ከዓ ናይ ኣውፅልቲ ካልኣይ ከዓ እቲ ዲዛይን ከዓ እቲ ቀንዲ ነገር እዩ። እቲ ዲዛይን ፈላለዩ ገሊኡ ትሕቲ መሬት ዝስራሕ ገሊኡ ልዕሊ መሬት ገሊኡ ከዓ ፍርቀ ፍርቂ ፍርቁ ኣካሉ ልዕሊ መሬት ፍርቂ ኣካሉ ትሕቲ መሬት ምስ ኩነታት ኣየርን ምስቲ ኩነታት ናይ እቲ ዓይነት ምንጭ ናይ ባህርያዊ ድሑዒ ምስ ከምኡ ዓይነት ይፈላለዩ እቲ ስታይ። ስለዚ እቲ ማተርያል ናይ ዳይጀስተር ይበሃል የድልየካ ቀልቀል የድልየካ ማለት እዩ። ንዑ ዝፈልጥ ከዓ ነቲ ቴክኖሎጂ ዝሰርሕ ክሰርሕ ራንክ ክገብር ዝኽእል ከዓ ፍልጠት የድልየካ ማለት እዩ።
1: ባዮጋዝ ካብ ዒባ ናይ እንስሳታት ወይ ገፈል ናይ ኣትክልቲ ዝዳለ ካብ ኮነ እምበሃር ሓደ ሰብ ከብቲ ወይ ሕርሻ ዘይብሉ ክንሱ እሞ ድማ ኣብ ከተማ እናተቐመጠ ኣብ ሓደ ንእሽተይ ቦታ ተጠቃሚ ዝፀዓት ማለት ባዮጋዝ ክኸውን ይኽእል ዶ ዝብል ሕቶ ክልዓል ግድን እዩ። ኣብ ከተማ እውን እንተኾነ ካብ ቀልቀል ናይ ሰብ ወይ ተረፍ መረፍ ናይ ክሽነታት ክዳሎ ዝከኣል ከም ዝኾነ እዩ ኣቶ ዮሴፍ ገሊጹልና።
0: ዋላ ናይ ሬስቶራንት ተረፍ ብዙሕ በርበረ ስጋ ብዘይሃለዎ ናይ ሕምልቲ ናይ ቦርድራ ተረፍ ናይ ክሽነ ጉሓፍ ቆፅሎ መፅሊ እዩ ናይ ካውሎ ካዶቲ ንሪኦ ካ ቅርዳ ኣቢልካ ትጥቀም። ስለዚ ኣብ ምሉእ ዓለም ዝሰርሕ ዘሎ ኣብ ዋላ ኣብ ከተማ እዩ።

0: ስድራ ቤት ኣቶ የናስ ዘካርያስ ወይዘሮ ኣዜብ በርሀ ተጠቀምቲ ባዮጋዝ ካብ ዝኾኑ ግዜ ኣቕፂሮም ዝርከቡ ሓረስቶት እዮም።
1: መጀመርታ ኣብዚ እንስሳ ብብዝሒ ስለ ዝነበራ ከምኡ ሓደ መዓልቲ እዚ ጆሲ ኣብ ሚኒስትሪ ሕርሻ ብዛዕባ ባዮጋዝ ኣስተምህሮ ገለ ይህብ ነይሩ። ሕጂ ካብኡ ተበጊሰስ ኣብ ርእሰይ ኣትዩኒ። ሕጂ ዝኾነ ዒላ ነይሩስ እዚ ከምዚ እንተገበርናዮ ገለ ኢለስ ይሓትት ነይረ። ሕጂ እዚ ከምዚ ግን ኣይከውንን እዩ። ናይ ላም ዒባ ጥራሕ እዩ ዝኸውን ገለ ምስተባሃልኩም ሰሓተትኩ ሽዑኡ እወ ኣጋጣሚ ሽዑኡ ከምኡ ይሓስብ ነይረ። ድሓር መሓዙት ነይሮም ኣብ ጀርመን ደቐመጡ እሳቶም ተገደስቲኦም ብዛዕባ ባዮጋዝ ብዛዕባ ዝኾነ ምሕደራ ገለ መለ ሕጂ እሱ ምስ በዓልቲ ቤቱ ከምኡ ኢሉ ከምዚስ ከምዚ ኣብ ኤርትራስ ኣሎ ዶ ገለ ምስ በሉኒ እዎ ኣሎ ይጥቀሙ እዮም ኣብ ሚኒስትሪ ሕርሻ ይምህሩኦም ገለ ምስ በልኮ ንስኸ ኸ ገለ ምስ በለኒ ከምዚ ከምዚ ክትገብሪ ትኽእል ዶ ምስ በለኒ እወ ይኽእሎ ቀሊል እዩ ኢልዮ። ምክንያቱ ምስቲ ኣብ ስራሕ ዝነበርክዎ ናይ ቴክኒካል ስኩል ስለ ዝተመረቕኩ ከዓኒ ማለት እዚ ፀገም ከምዘይብሉ ገለ ምስ ሓበርኩዎም በቃ ተሓጒሶም ሽዑ እሞ በቃ ክንሰደልኪ ኢና እዎ ትገብሪ ከምኡ ትፍትኒ ኢሎምኒ ሽዑ ምስ በዓል ቤተይ እንዳተሓጋገዝና ከዓ ዝተኺልናዮ ማለት እዩ።
0: ሚቴን ጋዝ ኩሉ ግዜ ካብ ዝሞተ እንስሳ ወይ ዒባ ዝርከብ ጋዝ እዩ። ንኣከባቢ ድማ ሓደገኛ ካብ ዝበሃሉ ሓደ እዩ። ነዚ ሓደገኛ ጋዝ ናብ ሓደ ፀዓት ቀይርካ ምስ እትጥቀመሉ ኣብ ኣከባቢ ዘምፅኦ ሓደጋ ኣብ ምቕናስ ዓብ ኣስተዋፅኦ ትገብር ምህላውካ ምዝካር የድሊ።
2: ሕጂ ከም ማንም ኤነርጂ እዩ ከም ማንም ኤነርጂ ሶላር ኤነርጂ ንብሎ ብዲዝል ጌርካ ኤነርጂ ተምፅኢኻ ማለት እዩ። ዝተፈላለዩ ዓይነት ነዳዲ ቡታ ጋዝ ጌርካ ኤነርጂ ትፈጥር ኢኻ። እዚ ከዓ ሚቴን ጋዝካ ከም ማንም ናቹራል ዝኾነ ረንወብል ኩሉ ግዜ ዝሕደስ ዘይውዳእ ማለት እዩ። ኣብ ከባቢኻ ኩሉ ግዜ ኣሎ፣ ቀልቀልቲ ኩሉ ግዜ ኣሎ፣ ድመውት ነገር ኣብ ከባቢኻ ኩሉ ግዜ ኣሎ። በዚ ተጠቒምካ ማለት እዩ ኤነርጂ ፈጢርካ ኣለኻ። እዚ ዳይረክትሊ ከም ዝረአናይ ኦቶን ክትጥቀም ትኽእል ኢኻ ካብታ መበላልዒ ገኒ ወይ ከዓ ብጀነሬተር ከዓ ብሚቴን ጋዝ ዝሰርሐ ኣለዎ ከዓ ጀነሬተር ጌርካ ኤሌክትሪሲቲ ትፈጥር ማለት እዩ። ንድሕሪ ኤሌክትሪክ ፈጢርካ ከዓ ንፍሪጅ ድዩ ንመብራህቲ ድዩ ንዝኾነ ምንጪ ፀዓት ኮይኑ ኣሎ ማለት እዩ። እቲ ዝበለፀ ግን ሕጂ ናይ ሚቴን ጋዝ ጥቕሚ ምናልባሽ እ ኣብዚ ሕጂ እዋን ሶላር ንሓዊ ክትጥቀመሉ ወይ ንእቶን ክትጥቀመሉ ብዙሕ ይድወስል። እዚ ናይ ሚቴን ግን እዚ ክትከኣልካ ክእል ቀልጢፍ እዩ ዘብስለልካ። ባዕሉ ምስክሩ ክእሉ እዮም እቶም ዝጥቀምሉ ዘሎ ቀልጢፍ እዩ ዘብስለልካ። ትክ የብሉን ጨና እውን ተፃሪ እዩ ዝመፅእ ቀልጢፍ እዩ። ኣብ ሓፂር ግዜ እዩ ነዴታት ዝሕግዘን ማለት እዩ።
0: ባዮጋዝ ኣብ ገዛና ከነዳሉ ዘድልየና መሰረታዊ መሳርሒታት እንታይ እዮም? ስድራ ቤት ኣቶ የናስ ዘካርያስ ብኸመዮም ባዮጋዝ ኣብ መንበሪ ቤቶም ኣዳልዮም ዝርከቡ ዘለዉ?

0: መእተዊ ኣሎ መበላልዕ ኣሎ መውፅእ ኣሎ ናይ ጋዝ ኣሎ ኣርባዕተ መእተዊ ናይ ጋዝ መውፅእ ሰለስተ ኣሎ ምስታ ዳጀስተር ራብዐይቲ እዚአን ኣርባዕተ ኣካላት እዚኣ ኣብዛ ቀፃሊ ወይ ከዓ ኮንቲኒቲ ዝህበካ ፍረ ናይ ጋዝ ኣርባዕተ ኮምፓርትመንት ኣለዎ።
1: እዚ ክሻ ኣሎ ብዓብኡ እቲ ኮንተይነር ብላዕሊ ኣለዎ ብውሽጢ ከዓ ጎማ ኣለዎ ነቲ

0: ነቲ ዒባ ፅቡቅ ገይሩ ክሕዞ ማለት እዩ። ሕጂ ኣሎ እንደገና እቲ ቱቦታት ኣሎ እቲ ፓይፕ ኣብ ቡምባ ኣብ ገለ ንጥቀመሉ ኢና። እዚኣ መእተዊት ኣላ ሳንኬሎ ኣላ ሕጂ ተራኽቦ ማለት እዩ። ከም ህስታይ ከም ዝህበካ ከምቲ ንሱ ድደልዮ ንኽፈስስ ንኽኣቱ ትገብሮ ነገራት ከምኡ ጌርካ ተጋጣጥሞ ማለት እዩ። እዚ ፓይፕ ከዓ የድልየና። እዚ መተኣሳሰሪ ከዓ እቲ ንፋስ ከይዘርቑ ከዓኒ መእሰር ኣለና። ካቻቢተ ጌርካ ተኣስሮ ኣብ ውሽጢ ከዓ ኣለና። ከምዚ ናይ ዋተር ድሬነጅ ማለት እዩ ማይ ከይሓልፍ። እንደገና ክትገጥሞ ከለካ እቲ ቱቦ ከምዚ ክተንቃዕርሮ ኣለካ። ምክንያቱ ማይ ሒዙ ስለ ዝወፅእ እቲ ጋዝ እቲ ማይ ክምለስ ኣለዎ። ኣጋጣሚ ኮይኑ እንድሕር ማይ ሓሊፉ ከዓ ኣብቲ ኣብ ውሽጢ ላትና ድሬን ኣብኣ ይገብር ማለት እዩ። ሕጂ እሱ ከዓ ስትሬት ክኸውን ኣለዎ እቲ ቦማ። ከምዚ ማይ ድዕቁር ነገር ስ ክትገብሩ የብልካ።
1: ስድራ ቤት ኣቶ ዮናስ ዘካርያስ ኣብ ቤቶም ዒባ ናይ ከብትን ደርሁን ብቐረባ ስለ ዝረኽቡ ባዮጋዝ ከየባትኹ ክጥቀሙ ዓብ ብልጫ ኮይንዎም እዩ። ንመዓልታዊ ንጥፈታቶም ዝኾኖም ብኸመይ ኣገባብ ክንዲ ዓቐን ዒባ ከዮም ዘእትዉ ንክንደይ ገደብ ግዜኦም ከ ክጥቀሙ ዘኽእሎም?
0: እቲ ዒባ ኣብ ፀሓይ ተውዕል እዮ። ኣብ ሳንኬሎ ጌርክት በፅቢፅካ ኣብ ፀሓይ ተውዕል እዮ። ክመውቕ ኣለዎ እንድሕር ዝሑል ኣትዎም እቶም ባክቴርያ ኣይ ክሳዮም ዝኾኑ ከምዚ ድቁሳት እዮም ዝኾኑ። ሕጂ ቁሩብ ኣሞቕ ተብል እዩ ኣለክ ፍሉሕ ደይኮነስ ኣሞቕ ክተብሎ ኣለካ ነቲ ማይ። ኣብ ግዜ ክረምቲ ከዓኒ ቁሩብ ነቲ ዒባ ዋላ ማይ ኣውዒኻ ኣፍሊሕካ ደይኮነስ ኣውዒኻ ብኡ ጌርካ ትብፅብፆ። ሕጂ እቲኦም ባክቴርያ እዚ ስርሖም ኣይቋርፁን እዮም ማለት እዩ። እዎ ሕጂ እቲ ሞቆት ከዓኒ ንጉሆን ምሸትን እንዲኻ ትዕቅኖ ዘለካ ከምዚ ናይ ንጉሆ እዚ 28 ክኾን ኣለዎ። እቲ ኣብ መንጎ ይብርትዕ መሊሱ ምሸት ከዓኒ ቁሩብ ጉድል ይብል። ሕጂ እቲ ላዕለዋይን ታሕተዋይን ሲ ፕላስ ፎር ኦር ማይናስ ፎር ክኸውን ኣለዎ ማለት እዩ። ካብኡ ክብል የብሎም እቶም ባክቴርያስ እዚ ሓደ ዓይነት ሞቆት ክረኽቦስ ክኽእሉ ኣለዎ። እዚኣ ሕጂ ኣብ መዓልቲ ስጋብ 24 ኪሎ ትመልእያ ትኽእል እኸ። ዒባስ ኣብ ዝረኸብ ኪዮ ትመልእያ ትኽእል እኸ። ሕጂ ከም ተወሳኺ ምግቢ ከዓ ድውሰኻ ኣሎ ሓር ደርሆ ኣሎ። እዚ ዋላ ከም ፍሩታ ኣሎ ናይ ኮሚደረ ፅማቅ ኣሎ። ሕጂ እንታይ እቲ ፅማቅ ጥራሕ ጢሒንካ ምስ ገበርካ እቲ ፍረ ክተእትዎ የብልካ። ምክንያቱ ዝ ክብል ይኽእል እዩ ናብኡ እቲ ዒባ ምስ በጥበጥክዮ ከዓኒ እምኒ ገለ ክህሉ የብሉን ዳኣቱ ዝግ ክብል ኣለዎ። ተእትውዮ ከለኩስ ኩሉ ግልብጥ ኣይተብሎን ኢኻ። እዚ ሳዕሪ ገለ ከዓኒ ግጅፍ ግጅፍ ዝበለ ከዓኒ ኣይተእትዎን ኢኻ ተውፅኦ ኣለካ።

0: ኣብ መስርሕ ባዮጋዝ ዝጓሓፍ ነገር የለን፣ ኩሉ ኣብ ጥቕሚ እዩ ዝውዕል። ኣብዚ ሕጂ እዋን ሂባ ብዘለዎ ኣገደስቲ ማዕድናት ኣብ ዝተፈላለየ መዓላታት ኣገዳሲ ተራ ይፃወት። ዒባ ኣብ ሕርሻ ከም ድኹዕ የገልግል፣ ከምኡ ውን ብዘለዎ ትሕዝቶ ፀረ ባክተርያ ፋንጋስን ኔማቶድን ኣብ ምክልኻል ሕማም ኣትክልቲ እውን ልዑል ተራ ከም ዘለዎ ብመፅናዕቲ ተበፂሑ ይርከብ። ኣብ ኢንዱስትርያላዊ መዳይ እውን ብዘለዎ ናይ ምፅራይ ክእለት ናብ ዝተፈላለየ ሳሙና ተመስሪሑ ንመፅረዪ ገዛን ሻምፖታትን ኮይኑ ከገልግል ጀሚሩ ይርከብ።
1: ኣትዩ ተባላሊዑ ዝወፅእ ከዓኒ ስላሪ ንብሎ ወይ ከዓኒ ፈሳሲ ድኩዒ ኢና ንብሎ ናይ ባያጋስ እሱ እቲ ዝበለፀ ድኩዒ ማለት እዩ። ዝበለፀ ድኩዒ እዩ። ዝያዳ ናይትሮጅን ዝበሃል ባእታ፣ ፎስፎሮስ፣ ፖታሽየም ካልእ ግሮዝ ሆርሞንስ እውን ኣለው። ኣገደስ ባእታታት ተኽሊ ንጥቀመሎም ኢና ማለት እዩ። ንሪኦ ንክእል ኢና ኣብዚ ብጀሪካናት ተመሊኡ ማለት እዩ። ነቶም ናይ ባህርያዊ ሕርሻ ዝጥቀሙ ሕጂ ኣብዚ ሕጂ እዋን ከም ፖል መምርሒ ናይ ሚኒስትሪ ሕርሻ ባህርያዊ ሕርሻ ንምትብባዕ ኣብ ንክደሉ ዘለና ግዜ ኢና ዘለና። ስለዚ እቲ ቀንዲ ምንጪ እዚ ናይ ባህርያዊ ጋዝ ድኩዒ እቲ ዝበለፀ ኣማራፂ ናይ ቅመማዊ ድኩዒ ኮይኑሎ ማለት እዩ። ሓረስቶት ብጀሪካን ገይሮም ወስዶ ብቆፅሊ ስፕሬይ ክገብሮ ክእሉ ወይ ከዓ ፊፋ ቢሎም ኣብ ቆፅሊ ዝጥቀምሉ ወይ ከዓ ብማይ ሓዊሶም ከዓ ኣብ ስሩ ይህቦ እቲ ዝበለፀ እዩ። ካብቲ ሓድሽ ዝኣቱ ድኩዒ እቲ ተባላሊዒ ዝወፅእ ዝያዳ ኣፍራይነትን ትሕዝቶን ኣለዎ። ጨና ከዓ የብሉን። እዚ ጥራይ ዘይኮነ ምስቲ ናይ ዕቤት ሆርሞናት ቀመማት ዘለዎ እንኮላይ ንመከላኸሊ ባልዕን ንሕማማትን ከዓ ኣገዳሲ እዩ። ብኡ ጌርካ ክትመፅእ ከላ በዚ ናይ ባዮጋዝ ፈሳሲ ድኩዒ ማለት እዩ ዝተበላለ ድኩዒ

0: ከፅግበኒ ቅጫ ሳብ መቁላዕ ኮላ ኣይፈልጣ ኢልዋ
1: እሞ ሓሳብ ልበይ ሰሚርለይ መርዓ እንተገበርኩስ ሓወይ መዓረይ ካባይ ተፈሊኹ ውዕል
2: ይ ሓወይ ምሃንካ ንክተትከል
3: እንታ ወደቕሽ ዳህር ማለት ዘርኡ ማለት
4: ኸ እንሳንዳይ ዓይኖም እንሳንዳይ ወይናሲ እንታይ ከም ዝገበርኩን ከምዛ ጓላ ፀየነታላም ፀሊእና ንርሕቐናኒ
5: ዋ እንታይ ኹም ኮንክን ከም ጓላ ፀየነታላም ርሕክራኒ ትብለ እንግዲ
6: ዘይትዕት ይኽባ
5: ዘይትዕት ስንስኽ ንበልኣ ዋ
7: ኣምታ ደስኸስካ ወደይ ውራይ ጥዒምከዮ እንታ ኣነረኺበዮ ዘለኹ ሲ
2: ተኾንካ
7: ቆልዓ ቢፃ
8: ሰብ በዚ ቀሪብና ዳሃይታ ከይገበርና ስዓዛ ቐንዘኻ ስቕልና ከይዲ ሕማቅ ተረኺ
9: ኣብዛ ቦታ ዓድናስ እንታይ ደፊንዎም እዮም ከይሰገርዋትም እዩ
10: ሸይጣን ባ ክምዝ ኣቢልዎም እምበር ርኢኻ በዛ ክሳድ ስትኹ ኢሎም መፅኦም ተዝኾኑ ሲ ምረኸብዋ ነይረ
9: ሓቂኻ
11: ምስተንሳና ኣሎኣ ሕንና ክትፈድሕኒ ክትብል እንደርኪበላ ግዲ
7: ግን እያ ምበላይ ተሕመቂ ልዝብ ይኹም
3: እቲ መንገዲ ምምራሕ
4: ኣያ በርሀ እንታይ ይብል ንስና
3: ባዕለይ እውን ኮ ከይድ ኽእል
4: ከምኡ እንተ ጌርካ ከዓ እግሪ ስማዕ ባ ጉዳይ ዓይኖም ከዳ ምንታይ ተበፅሐ
10: ሮታ መርዓ ብለይቲ መርዓ ክወርድ ከም ዘለዎ ንገርዎ
2: ሕራይ እስኪ
10: ንተ ከዓ ድማ ኣብ ላዕልን ታሕትን ናይ ትውራይ ናይ ወዲ ዘጎ ሙሉእ ሓላፍነት ትሰክር
5: ሳንደይ ብርሃን ክንዲ ክንዳ ክንስኩ እያ ብርሃን ሳ ቤት መን ኣሎ ዋላ ቤነ እየ ብርሃን ክንዲ ክንሳንደይ
4: ብድሃን እየ ሳንደይ ግዳስ ስምዓን ኣዶ ኣይቦ ክንንዴ ኣብ ዛዕባ ክንክዘርቡ ብዝነ ሰብ እዩ
8: ናይ ቦ ኢገዲፍኩን ተዛረባ ሳንደይ ነዛ መዓልኪ እዮም ከልዮም ምን ዘሎ
4: ኣይፋልክነ ሳንደይ ባዕለይ ሰሚዐዮም እናበልኩን ኣቦ ክንሲ ንወያ ውራይ ዳይርካ ሕፅብዮኹን ዝሓስብቦስ ኣቋሪፆም እዮም
8: ናይ እማን ክንሳንደይ
4: ስጋ ማርያም ዓድና ክምሕለል ክንሳንደይ እመናኒ እወ ባዕለይ እንዲ እዝነይ ፀልዒ ሰሚዐዮም ግዳሲ ዳይር ንወዲ ቐሺ ግድል ይኽቦ ኮይኑሲ ኣቕቢፆም እዮም ሳንደይ ኣቕቢፆም እዮም ክፀና ኣሎ
8: ክንሳንደይ
4: እየ
8: እሞ ዝፅዕን ኢልን ዝቐኒ ስክበኒለ ይብላ
4: እንታይ ግዲ ክንሳንደይ ማዓረይ ቅሰና ዳ ዓጅሲ ግዳ
8: ንሱ ፅሓን ፀገም የለን ሳንደይ ማዓረይ
4: ሓደራ ክንሳንደይ ከይተግድዓንንዓይ ከምዛ ወላ ሓንቲ ነገር ዘይፈለጥ ግን ዝፈለጥ ክሎም ንክርዘ ይልኩም ኮንክን ይኹም ትቐልቦ
8: ድሓን ንሱሳንደይ ድሓን ኣጨነቐ
4: እወ ኣቦኹን ሓንቲ ከም ጠቂ ሒዞም ኣጃወቅዖም ንስያ ነይራ ተጠንቀቓ ሳንደይ
8: ናይ ድሓር ደለ ይኹን እንቋዕ ጥራይሒ ካብ ዝሕስሩ ዝኾነ ዳይረ ተናገፍኩ ሳንደይ
4: በቃ ሳንደይ ከም ኣልክን መንፈስ ክን ነብስ ክነርግኣ ሳንደይ ሓደራ ክንደጭኻሳ
8: ጥዑም ዕላል ሒዝ ክንመፅ ኢኸን
4: ክሰና ድኣ ኣይ ሂፍ እንዳበልኩ ድ መፅ ከመይ እናልኩ ድ መፅ
8: ግን ፅቡቅ ጌርክ
4: ሕጂ በላኸ እናንመልክ
12: ከበምንዓ እሞ ሕዮ ክትከይዲ ኣኺሉ እኳ ድኻ ነቒልካ
13: ወይስ ነቒል ተታርፈኒ ያብል ዶ
12: እሞ ታ
14: እታ ቦታ እታ መንገዲ ኸ ትፈልጣ ድኻ
13: ዋ
12: በረኻ ዓድና ዶ ኸይጠፍአኒ ኢልካ
14: ወ በረኻ ዓድኻ ዳ ኣይጠፍኣካን እንድዩ ግና ኣነ ከዓ ዝያዳ ካ ይፈልጦ ክሕብረካ የ ድሓኒ ኣነ ዝፈልጦ ኣለኒ ትሪኦም ዘለካ ትን ህወት ይህለዋ ከምዚ ብርኽ ኢለን ብትሕትየን ቀላቐል ዝረአ ዘሎ
13: ምርቲ ገረብ ትረአየን ዘላ
14: ወኖኖኖ ኖታ ሰግራ ተቐላጥ ባቃ ንሳ ቀሊጥካ በታ ቆላቁል ምስ ወረድካ ኣብኻ ትሪኦ ተክሳድ እንደንሄትካ
13: ግርም ወታ ጨጓርት እያ
14: እታ ጨጓር ተክሳድ ንዓ ምስ ወረድካ ናብዚኣ ትጥወ ኣብ ኩሎ ጫካ ክውን ኢሉ ሓጓ

0: ኦም ኣሎ ኣብኡ ትደልዩ ኣብኡ እንተዘይረኺብካዮ ካብ ቦታ ናብ ቦታ ካብ ቦታ ናብ ቦታ እንዲኸም ዝንፋስ እንዳታ ኣያይረዚ ኣብ ሓደ ቦታ ይኸውን እዩ ኣብኣ እንተስኢንካዮ ትኽልካ ምስ ሰጠወኻ ኣብቲ ኣግራር ኣብኡ ትደልዮ ኣብኡ ኣሎ እንተስኢንካየ ግን ትደልዮ እቲ መልሽካ ንኒአ ትኸይድ መልሽካ ናብዚ ተንቆልቁል እንተስኢንካየ ግን ኣነ እታ ዓሰር ዓሰር ዓሰር እንዳኸድኩ ስለዚ ፈልጦ ተመለስ ባዕሊ ሒዘካ ክኸይደ ዝወደ
1: ግረ
0: ወ ሕይኽ ይዳሓል
1: ራይ ግረም ንርኹ ዓይ
0: ዳበረ ክትቅድሚ ድኻ ወይሲ ክትምለስ ኢኻ ተሓስብ ዘለኻ
2: ግልብጥባኸ
0: ዶ ሕራቤል ሃይ ሕይኺ
3: ያበረ
0: ወይ
3: እዮም ገለ ወዲ ቐሺ እንተሓተተካ
1: ክምለስ እዩ በሎ ኢኻ
0: ወዲ ቐሺ ዝናህና
1: ወ ወዲ ቐሺ
0: ወዲ ቐሺ ዳ ናይ ዳሓ
3: መልሲዕ ዝለይ ክመፅ እዩ
0: ንዑ እንኳ ካልካ የመርካ
3: ወንዑ የለ ዮ
0: ራይ በንዛሓ ራይ ራይ ክድሓነ ፃዕዳ ፅናሕካ ፅቡቕ መንገዲ ይግበረልካ
3: ራይ ግር
0: እንታ ዳየር ወዳ ብሓንሳቢ ብሕጂ ክንነግረካ ኢና ኢልና ኢና እምበር ግን ይድሓን ድሓን ድሓን ክድበል ድሓን ዝተመለስካ ይነግረካ
3: ሕራይ ብሩክ መዓልቲ
0: ብሩክ መዓልቲ
3: ረዳ ዝባንካ ጨራንዕ በልዖ ንዓድኻ ኣሳዊ ንበልዓ ኣውሸ እንታ ንኽሶ መድዮ መላ ፀፀር ይኣትዎ ኣውሸ ኣይ ክላ ናይ ፀፀር ኣይኮነን ዝሲ ከንፊኒ ክራማት ከንፊኒ
4: እንታ ዘምህረ
3: ሕድሩ
4: ታዳ ኮይኑ ኣድ
3: እንታ ንድዕሉ ዝእግሩ ናይ ዝኽራማ ተፈንፊኑ
4: ናይዘምሕረ ስኻ ድማ ይትካ ንኸኑ እንትኸውን
3: ነዛ ማይ ንጓርታ እዞም ዳብ ረሓ ሰቲሮምን ኣቐኒ ፈልስከ ትማንዛኻ ክሕሽዎ ዶ
4: ድሓኒ
3: ተፃዊቱሎም እንዲ ተካልሳው

0: ኣይን ጓርታ ዞም ናብራሓ ሰቲሮም ናቐኒ
1: ፈልስከ ትማንዛኻ ክሕሽዎ ዶ
2: ድሓኒ
1: ተፃዊትሎም እንዲ ተካልሳው
2: ዝገርመካ

0: ተኻ ተኻ ኣለኹ ደ ተኻ
1: ኣለኹ መኒሓ
0: ከመልክ ትውዕሊ
1: ወዳእሺ ከመይ ውዒልካ
0: ኣመስግን ከመልክ ቀኒኺ
1: መስገን ከመልክ ቀኒሓ
0: እናኹመስግን ዳያር ተሊ ዳ ይደሐይለይ
1: ወፂ ኣሎ
0: ናበ
1: ግድ እንድዩ
0: ኣይ መልእኽቲ ነርኒ
1: ወፂ ኣሎ ኣርሒቑ ኸይዱ
0: ቀልጢፉ ክመፅሊ
1: ወ
0: በልድሓ ምስ መፀ ምምላስ ሕሸኒ ወይ ከዓ ተመፀ ንላኣ ከወደቕሽ መፂካ ነይሩ በልለይ
1: ሓራይ ክብለ እዩ
0: በል ብሩኽ መዓልቲ
1: ብሩኽ መዓልቲ ሓንዲ ደኣ ሸለ ገለ እተ ካዓ ዘይትርፍ

0: ደልካ ይኹን ኢልካ
1: ናባኺ መፂ ነይሩ ዘምህረ ትበልለ
2: ምርታ ኣበልኩ ኮነ ረ እዚ ኣጥራያ ካብ ዓዲ ዝሕሞቕ

0: ካይዳ ኣሉ እዚ ዘረባ ክደ ሓንደበ መንጀራ ክተምፅላ ኮንኩም መፅእ ተሓትኒ ክመፅእ ድዒ ሎሚ እንታይ ፈሊጠ እንታይ ከም ምዃኑ እቲ ስጋብ ንዕኦም ዝገመትክዎም ወይ ዝረእኽዎ ነገር ክሳብ ዘይብለይ እንታይ ምክፈልጥ ኢልክና ዘይፈለጡ ኣነ ድዒ
1: ኣነስ ዓይኖም ፈታዊ ከይሃለዋ ክተርፍ ማለት ዘብልት እዩ
0: ክትብሉ ደሊክ ዘለእተኸዓ ዘፍርሕ ኮ ይብልና ንኣነ ንስቕኛ ዘለና ክትብሉ እዮ ዝደሊኹ እንተልይኩምዶ ኣብ ሒዚ ክተዛርዩ
1: እቲ ሽማይሲ ንዓይኖም ልግብግብ ብላ እዩ ሓዘልባ
0: ንሱ ክትቀራሪ ዝበርቲዑ ኩሎ ናትክ ግምት እዩ እምበር ኣነ ክነግረክ ዶ ኣነስበኒ ኣነስበኒ ወዲኦም ልድዮም ለ ሰሚዕ ትረክቦ በለኣነ ከዓ ክነግረክ ዶ በዚ ኣጋውላ በቲ ገምጋሜ ንዳየር እዮም ክህብዎ ኢለ ሓሳብ ከመይ ዝብል ለባ ኣብርሃ እዞም እንዳርኣያ ርኢክየ ክጉብዝ ኒኦም መሸከሎም እቲ ጉብዝ ኒኡ ርኢክየ ኸ ሕጂ ምስቲ ኩሉ ግምተ እትዩ ንዕኡ ክባይ ታቆልዓ ከዓ ጓሉ ምስቲ ዘላቶ ከይዳ እንድያ ዘላ ጎቢዛ ዓብያ እንድያ ካብተን ከለው ኢለን ከይደን ዘለዋ እንድያ ሻሕሻሕ ኢላ ክትፈረዩ ልክሕባ
1: ዓይኖም ዋዛ መሲሉ ካ
0: ዋ እንት እንታይ ኸ ነዚ ዓይኖም ዋዛ መሲሉ እኳ ገለዶ እንዳበልኩም ላዕሊ ትሰቕልዋ እንታይ ደ ዓይኖ ዓይኖም ኮ ጓልያ ከም ህዝባ እንታይ ደ ሓለፋ ክን ኣለዋ ባዕልኽን ኮ ከምቲ ሰማይ ትሰቕልኣ ዘለኽን
1: ኣለዋ ማዓጣኸ ትበተኽ ኳ ክንዲኣ ዝደፍር ኣሎ ዝዓዲ
0: ክልክሊ በጃ ክኢለ ክስቕል ማዓንጣ ናይ ዝኾነ ማዓንጣ ሰብ ሓደይ ናይቲ ነዊሕ ናይቲ ሓፅር ዝበሃል ነገር የለን ትበተ ክተብል የብሉ ከም ህዝበ እያ እዛ ሰብ እዚኣ ስቕበልና በጃ ክኢለ ዋዕ ካልና ክብላ ዝፃሕላ ዓጠና ዲ ዝበሃል እንታኩንኩምኹማ እንታ ነዛ ቆልዓ በቃ ከም ሓንቲ ኣባይ ንግስቲ ኩሑ ምሉእ ዘፍረሰቲ ክንዲ ዝበታተነት ገርኩም ተብልዋ ኮይ ኩነት እያ
1: ሓቂ እዶተዛረብ እስኻ ንባዕልካሲ ዓይነኻ መሊእካ ርኢካ ትፈልጥ
0: ኣበይ ረኺባያ ኣነ ሰብኣይ ምሉእ እንታይ ኣበይ ከመይ ዳ ክትዛረበኒ ኣበይ ረኺባያ ትፈልጥ
1: ጎቦ እንዳይ ትበል ሓቂ እዶቶጋ ብላታ እያ
0: ሓቂ እንተደሊኺ ብዛዕባ ምድፋር ዓይኒ ተውፅእ ሰብ እንድያ ነግረኪ ንዓና ንሰብት ንዓበይቲ ሰብት እንታይ ትብለና ኮይና ግና ክንሪኦ ከለና ሲ ዋ ዳርጋ ነብሪ እያ ትቀትል ዳርጋ ኣንበሳ እያ ትቀትል ዋ ዝዓዲ ካብዓቀኒ ላዕሊ
2: ዓይነ እያ ተውፅእ ታቆልዓ ሰይጣን እንድያ ሰይጣን እያ ጊና ካብ ዓቐን ንላዕሊ ከዓ ንስኽን ከዓኒ ክሳብ ኣንበሳ ቀቲላ ነብሪ ቀቲላ መፅያ ክትብላ ኩቁሪ ቤተ ሪፍኩም ዘሎ ተቆልዓ ሰብ እያ
1: ማዓንጣኣስ ትበተኸ እያ ካሊእ ዶ እንታይ ለ እንኳዕ ጥራሕ ዘይኣመካ
0: ራይዎ ትበተኽ እያ ትበተኽ እያ ብዛዕባ ንስስ እዩ ወይ ኣለዋ ከ ሓውሲ ስድነት ኣለዋ ዋ ንሰብትካ ይተረፈት እንታይ ድያ ትብልና ዘላ
2: ነረ ምድፋር ዳ ደፋር እያ
1: ናብዛ ናተይ ከዓ መፀኻ ኣነስ ደይ ካብኡ ፍለካ ፀናሕ እንታይ እያ ንስበል ፅንዐካ ንዓት ቆርስ
0: ተነብል ዶ
1: ዎ
0: ናይበል ድሓ ንውን ክስታ ኮነ እዛ ኣነዊትካ ዓንተ በንዲ ክስታ ክገብራ ፀኒሕሲ በርበረ ተማሊ ክዶ በርበረ ይበል ገሓን በርበረ ግበር ኣሎ

0: ይኹን ጎይታይ።
1: ብጫ ቁሩብ ሓገዝ ትኮይና ምስኪነይት እንታይ ኣለዋ ትኻ?
0: እሺ ጎይታይ፣ ክብረ ተሃበለይ ጎይታይ።
1: ኣዮኻ ጉዳይ ዘቆልዓ ኣጭቢጥካ ንገረኒ። ነቶም ስድራ ባዕለይ ኣለኽዎም ይብሉካ ኣለኹ።
2: ኣንታ ሳውን ከመይ ዝበልዎ ለዋሃድ ይመስልካ? ዓዲና እዮም ኮ ኣራዊት ዶ ገለዶ ዝብሎ
3: መልኣኺ ኮ መልኣኽ
2: መልኣኽ ወ
3: ነዛ መንገዲ ሲ ፆር እኳ ኮይኑ ተስምዐኒ።
2: ዋይ ጋሻ ከለካሲ ፆር ሂቡ ሰይድካ
3: ብታሕጓስ ዝኣክል ሲ ነዛ መንገዲ ፊንፊንፊን እዳውልኩ እየ መፅ
2: መንገዲ ካብዚ ኣፍ ደገ ሓናኡ ይፅናሕ ዳሕረ ከነእትዎ
4: ኢንትሮባ

0: ናትራ ናብ ምክታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዝሚና ኣብ ቀፃሊ ብካልእ ትሕዝቶ ብልክዕ ሰዓት ይኸውን ንረኸብና። ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ነቐፌታ ኣገዳሲ እሞ 12247 ናይ ስራሕ ቴሌፎን ናዩ ክድውሉና ክንቅበለኩም ገነ ንግረኩም ንብልዋት ኣለና። ካብ ቀፅሊ ሚኒስትሪ ዜና ምስ ሰኣላይ እሰይ ሽሻይ ብሞ ኮይንና ምሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና
1: Gabamanai.

سلام کمی تعلو زی خور کم تعذب تعلو تاو زینا سپورت نه زینا زغرب ول کمی که الحرقم حدا کاب عبیتی ودردات بیشکل تازگون تور دی فرانس کل تشن عسان شدیشان لوم کردم زکات وددر مگارجو کروحیم نای لوم عم زور مبل میتن عصوت سرستنگی جز کار زل قاینو سرست شحن سرستی میتن عسان حدا کیلومتر کشف نیم زود درک ساعت عسان شدیشان حمله کغتلیم کالی نای لوم عمت وددر عبی کتما بارسلونا اسپانیا ز جمهور کوینو زازامی وددر رو خاب کتما پاریس فرانس کاریم ናይ ሎም ዓመት ዙር ሸውዓተ ጎላጉል ኣርባዕተ ኩርባታት ዝበዝሑ ከምኡ ድማ ሸሞንተ ተረርቲ ዓቕብታት ገለ ካብኡ ኣብ ኣልፕ ዲሁዝን ካልኦትን ዝዛዘም ፆታታት ዝንገደሉ ብምዃኑ ፈታኒ ክኸውን ተፅኢት ይግበር ኤርትራዊ ኦሎምፒካዊ ቢንያም ግርማይ ኣብ ናይ ሎም ዓመት ውድድር ሓዳስ ተሳታፊት ንዝኾነት ክለብ ኤንኤስኤን መሪሑ ክፃወት እዩ ቢንያም ኣብዚ ውድድር ቅድሚ ክልተ ዓመታት ሰለስተ ግዜ ናይ መድረኽ ዓወት ከመዝግብን ከሎ ተዓዋት ናይ ነጥቢ ማልያ ብምዃኑ እውን ፍሉይ ታሪክ ሰሪሑ ምንባሩ ዝከር እዩ ሎም ዓመት እውን ኣብ ብሉፅ ቁመናን ምትእማኑ ብምህላው ንዓወት ክቃልስ ምዃኑ ገሊጹ ኣሎ ኣብ ናይ ሎም ዓመት ዙር ኣዳለውቲ ናይ ዝውድድር ኣብ ሓንቲ መድረኽ ዝነበረት ኣብ መንጎ ፆታት ስራዕ ናይ ቅፀታዊ ውድድር ናብ ክልተ ብምዕባዮም ናይ ሽኳ ተቀዳደምቲ ክረብሑ ትፅኢት ይግበር ካልእ እውን ንዕውት ናይ መድረኽ ተቀዳዳማይ ዝወሃብ ዝነበረ 50 ነጥቢ ናብ 70 በሪኹ ብምህላው እውን እቲ ካልእ ጥዑም ዜና ንናይ ቅፀታዊ ውድድር ተቀዳድምቲ እዩ ሎም ቀዳም ተቀዳድምቲ ኣብ ናይ ጋንታ ናይ ግዜ ውድድር ማለት ክሮኖሜተርዮም ተፀሚዶም ክውዕሉ እዛ መድረኽ ኣብ ከተማ ባርሴሎና ትካየድ ኮይና ተቀዳድምቲ 19.6 ኪሎ ሜትር ንክጎዩ እዩ ተመዲብሎም ዘሎ ፅቡቅ ዕድል ንኤርትራዊ ኦሎምፒካዊ ተቀዳዳማይ ቢንያም ግርማይ ኣብ ካልእ ዜና ሃገራዊ ፌደሬሽን ባድሚንተን ኤርትራ ዝወደቦ ሃገራዊ ውድድር ትሕቲ 19 ዓመት ብክልቲ ፆታት ማሊ ኣብ ከተማ ኣስመራ ፈሊሞም ፕረዚደንት ናይቲ ፌደሬሽን ኣቶ እስክንድር ሮምዳን ነቲ ኣብ ቤት ትምህርቲ ደንበ ሰንበል ዝተኸፍተ ውድድር መሪቑ ከፊትዎም ናይ ሎም ዓመት ውድድር ስታፊ 6 መላእ ዞባታትን እንተላይ ሚኒስትሪ ትምህርትን ዝተረጋገጸሉ ኮይኑ ውዕውዕ ስፖርታዊ መንፈስ ይንፀባረቐሉ ከም ዘሎ ህዝባዊ ርክባት ናይቲ ሃገራዊ ፌደሬሽን ኣብ ዝለኣኾ ፀብጻብ ኣፍሊጡ እቲ ዝካየድ ዘሎ ውድድር ናይ ንፅልን ድርብን ከምኡ እውን ሕውስዋት ፀወታታት ኮይኑ 5 ዓይነታት ፀወታታት የእንግዳ ኣሎ መዛዝሚ ናይዚ ፀወታ ድማ ፅባሕ ሰንበት 5 ሓምለ ኣብ ሰዓታት ቅድሚ ቅትሪ ኣብ ጂምናዚየም ሃማመተ ክካየድ ምዃኑን ኣፍቃር ስፖርት ድማ ናብ ቦታ ውድድር ብምምጻእ ንፀወታታት ባድሚንተን ክከታተሉን ተፃውቲ ከተባብዑን ሃገራዊ ፌደሬሽን ባድሚንተን ኤርትራ ዕድሚኡ ኣቕሪብሎ ናብ ዜናታት ወፃኢ ምስ ንሰግር ሕቡራት መንግስትታት ኣሜሪካ ካናዳን ሜክሲኮን ብሓባር ብምዃን ዘካየድኦ ዘለዋ ዋንጫ ዓለም 2026 ማለት ዓርብን ሎሚ ቀዳም ኣብ ሰዓታት ንግሆን ብዝተፈላለዩ ፀወታታት ቀፂሉ ነይሩ ፀብጻቡ ይስዕብ ሰዓት 9:00 ፀወት ንምክያድ ናብ ሜዳ ዝወረዳ ሃገራውያን ጋንታታት ኣውስትራልያን ግብፅን እየ ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ግብፂ ኣብ መበል 13 ደቕ ካብ ኢማም ኣሹር ብዝረኸበታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ዕብረት ፀወታ ኣውስትራልያ ኣብ መበል 55 ደቕ ካብ ግብፃዊ መሓመድ ሃኒ ብዝረኸበታ ህያብ ናብ ፀወታ ተመሊሳ ብድሕርዚ ተፃወቲ ግብፂ ምዕወቲ ሸቶ ንምርካብ ብሓደገኛታት ኩዓሳ ስኳ ናብ ልዳታ ኣውስትራልያ ይፅጉዑ ተነበሩ ሸቶ ግን ክምዝገብ ኣይተኻልን ምዱብ ግዜ ተዛዚሙ ተወሰኽቲ 30 ደቓይቕ ምስ ተዋሃበ ዝተመዝገበ ሸቶ ስለ ዘይነበረ ዕወትን ምፍላይ ናብ ፍፁም ቅላዕን ኣምርሐን ግብፂ ድማ 4-2 ዝኾነ ውፅኢት ብምዕዋት ናብ ዝቕፅል ዙር 16 ምሕላፍ ኣፍሊጣ ኣብዛ ፀወታ ግብፃዊ መሓመድ ሳላሒ ብሉፅ ተፃወታይ ተባሂሉ ድሕርቲ ፀወታ መሓመድ ሳላሕ ኣብ ዝሃቦ ጋዜጣዊ መግለፂ ብሓቂ ሎሚ ታሪክ እዩ ተሰሪሑ ቅድሚ ፀወታ ንመፃወቱ ሓደ ነገር ኣረድዩ እዮም ነይረ ንሱ ከ ኣብዛ መድረኽ እቲ ዝበለፀ ፀወታ ክፃወቱ እትኽእሉሉ ብዘይፀቐጢ እናስተማቕርኩምዎ ነዝግጥም ተፃወቱ ዋዒሉ እዮም ብሓቂ ድማ ብሉፅ ዝኾነ ብቕዓት ብምፅብራቕ ኢና ተዓዊትና ወፂና ኢሉ እቲ ድሕሪ ካብ ሊቨርፑል ምስንባቱ ክለብ ኣብ ምድላይ ዝርከብ ወዲ 34 ዓመታት ቃዒ ሃገራዊት ጋንታ ግብፂ ድሕ 1934 ንፈልማ ግዜ ናብ መበል 16 ዙርያ ብምሕላፍ ታሪክ ሰሪሓ ኣላ ሰዓት ሓደ ፀወተን ዘካየዳ ድማ ሻምፒዮን ናይ ዝሓለፈ ውድድር ዝነበረት ኣርጀንቲና ብናይ ሎም ዓመት ዋንጫ ዓለም ኣብ ናይ ፈልማ ሱታፊ ኣደናቒ ታሪክ ኣብ ምስራሕ ዝቐነት ኬቨርደን እየ ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ኣርጀንቲና መበል 29 ካብ ሊዮነል መሲ ዝረኸብታ ሸቶ መሪሕነት ብምሓዝ ንፀወታ ክትቅልሶ ከላ እቲ ኣብ ነፍሲ ወከፍ ፀወታ ሸቶ እናመዝገበ ዘዛርብ ዘሎ ሜሲ ድማ ናይዚ ውድድር ሻውዒቲ ሸቶ ብምዝጋብ ካልእ ታሪክ ብምስራሕ እዩ ሃገሩ ሓደ ባዶ መሪሓን ዕረፍቲ ንክትወፅእ ኣኺሉ ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኬቨርደ መበል 59 ዶ ካብ ዲሮይ ድዋርተር ብዝረኸበታ ሸቶ ናብ ፀወታ ተመልሰት ፀወታ ረስኑ እናቐፀለ ብዝኸደ ተፃወቲ ኣርጀንቲና ንልዳት ኬቨርደ ብዝተፈላለዩ ፈተነታት እኳ ይኩሕኩሕዎ ተነበሩ ሓላው ልዳት ቮዚና ግን ምሕላፍ ከልይዎም ምዱብ ግዜ ተዛዚሙ ናብ ተወሳኺ ፍርቂ ሰዓት ምስ

በሰገረ ግን ኣርጀንቲና መበል 92 ካብ ሊሳንድሮ ማርቲነዝ ናብ መሪሕነት ዝመለሰታ ሸቶ ብምርካብ ላዕለዋ ኢድ ሒዛ ኣብ መበል 103 ኬቭ ቨርደ መገዲ ሰንዲ ካርባል ኣብዚ ውድድር ካብ ዝተመዝገባ ብሉፃት ሸቶታት ሓንቲ ክትከውን ብእትኽእል ሸቶ ብምዝጋብ ንደገፍቲ ሃገሩን ኣህጉርን ኣፍሪቃን ናብ ሓጎስ ክመልስ እንከሎ ፀወታ ድማ ረስኑ ብምውሳኺ ርእሲ ሰርሐ ኣብ መበል 111 ደቂቕ ግን ኣርጀንቲና ቅልዕ መቕፃዕቲ ትረክብ እሞ ሊዮነል መሲ ኩዕሶ ከቕልዓ ኩሉ ኣርጀንቲናዊ ሮሜሮ ነታ ዝተላእከት ኩዕሶ ብርእሱ ካሃርማ ንኢድ ኬቨርዳዊ ዳኒ ቦርጎስ ሃሪማ ግን ናብ ሰኪዕት ብምእታዊ ኣርጀንቲና በዛ ሸቶ ናብ ዝቕፅል ዙር 16 ምሕላፉ ኣረጋጊፃ እቲ ብኩሉ መዳዩ ብልፁ ዝነበረ ግጥም ድማ ብዓወት ኣርጀንቲና 3-2 ተዓፅዩ ኣብዛ ፀወታ ን8 እትዋት ኩዓሳሱ ኣርጀንቲና ክዓጊ ዘምስ ወዲ 4 ዓመት ሓላው ልዳት ኬቨርደ ቮዚና እዩ ብልፅ ተፃዋታይ ተባሂሉ ተሰይሞ ኣርጀንቲና ኣብ ዙር 16 ኣንጻር ግብፂ ክትራኸብ ከላ ፀወታ ናይ ዘና ሃገራውያን ጋንታታት ድማ ዝመፅእ 3-7 ሓምለ ኣብ ኣትላንታ ሕብራት መንግስትታት ኣሜሪካ እዩ ክኸውን ኬቨርደ ኣብ ናይ ሎም ዓመት ዋንጫ ዓለም ብዝሰርሓቶ ታሪክ ኣብ ልቢ ኣፍቀርቲ ስፖርት ተቐሚጥያ ናብ ሃገራ ተፋንያ ሰዓት 4 ወጋሕታ ድማ ዝተፃወቱ ሃገራውያን ጋንታታት ኮሎምብያን ጋናን እየ ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ኮሎምብያ መበል 14 ደ ካብ ጆን ኣርያስ ብዝረኸታ ሸቶ ሓደ ባዶ መሪሓን ዕረፍቲ ወፅያ ድሕሪ ዕረፍታ ኣብ ዝቐፀለ ፀወታ ግን ጋና ናብ ልዳት መጋጥምታ ሓንቲ ተርጊ ክትገብር እያ ተፀጊማ ሓደ ባዶ ተሳዒራ ድማ ናብ ሃገራ ተፋንያ ኣብዛ ፀወታ ናይ ኮሎምብያ ሞኖዝዩ ብል ተፃታይ ተባሂሉ ተሰይሙ ዝቕፅል ፀወታ ኮሎምብያ ኣንጻር ስዊዘርላንድ ኮይኑ እቲ ፀወታ ዝምፅእ ሰሉስ እዩ ክካየድ ግጥማት ዋንጫ ዓለም 226 ሎም ቀዳም እውን ክቕፅል እዩ ካብ ሰዓ 8 ምሸታት ሒዙ ድማ ብናይ ዙር 16 ፀወታታት ቀፂሉ ከምስ እዩ በዚ መሰረት ካናዳ ኣንጻር ሞሮኮ ተካይዶ ፀወታ ተሰሪዑላ ኣሎ እዘን ሃገራት ኣብ ማሕበር ኩዕሶ እግሪ ዓለም ማለት ፊፋ ዘለዎን ደረጃታት ምስ ንምልከት ካናዳ ኣብ መበል 30 ደረጃ ተቐሚጣ ዘላ ክትከውን ሞሮኮ ግን ኣብ 7 ተርታ ንረኽባ ካናዳ ኣብ ታሪኻ ንፈለማ እዋን ኣብ ናይ ዱኦካ ምሕላፍ ፀወታታት ብምሕላፋ ንደገፍታ ዘደሰተት ክትከውን ሎሚ ግን ኣንጻር ሞሮኮ ወሳኒ ፀወታ ይፅብያ ካናዳ ካብ ፀወታ ብሰንኪ ምጭባት ጨዋዳ ንንውሕ ዝበለ ግዜ ተኣልዩ ንፅንሐ ሓለቓ ኣልፎንሶ ደቪስ ናብ ሜዳ ክትልእኮ ትፅኢት ደገፍታ እዩ እዚ ተኸላኻላይ ንውሕ ዝበለ ግዜ ካብ ፀወታ በኺሩ እኳ ተፀንሐ ኣብ ናይ ዙር 32 ሃገሩ ዶብ ኣፍሪቃ ሓደ ባዶብ ሰዓረትሉ ግጥም ን15 ደቃይቕ ናብ ሜዳ ወሪዱ ምንባሩ ይዝከር ኣሰልጣን እዛ ሃገራዊት ጋንታ ጄስ ማርች ምስ ቀዳሞት ተሰለፍቲ ናብ ሜዳ ከውርዶ ድዩ ኣይወሰነ ዘሎ ብወግን ሞሮኮ ምስ ምልከት ዝሓለፈ መዓልትታት ኣንጻር ሆላንድ ኣብ ዘካየድቶ ግጥም ክሳዕ 120 ደቃይቕ ብምፅዋታ ምስ ካናዳ ብዝህልዋ ፀወታ ተፃወታ ድኻም ከይህልዎ ምስክፍታ እዩ ካልእ ተኸላኻሊ ቻዲ ራይድ ኣብ ዝሓለፈ ፀወታ ፍኹስ ዝበለ መጉዳእቲ ፀይሩ እኳ ተነበረ ኣብ ናይ ሎሚ ሸ ፀወታ ከርክብ ግን ተተስፊያ ኣላ ሰንበት ፍርቅለይቲ ኸ ፓራጓይ ኣንጻር ፈረንሳ ክትፃወት መደብ ተሰሪዑላ ኣሎም ፓራጓይ ኣብ ዝሓለፈ ፀወታ ንጀርመን ረቲዓ ናብዚ ደረጃ ብምፅሓብ ሃገራ ሃገራዊ ፅምብል ክካየድ ከም ዝቐነ ዝፍለጥ ኮይኑ ኣብ ናይ ሎሚ ፀወታ ምስ እንግሊዛዊቲ ክለብ ብራይተን ዝፃወት ኣባላ ዲያጎ ጎመዝ ናይ ሓንቲ ፀወታ መቕፃዕቱ ዛዚሙ ነዛ ፀወታ ድሉእ ኮይኑ ከም ዘሎ እቲ ሃገራዊት ጋንታ ኣፍሊጣ ኣላ ተኸላኻሊ ኦማር ኣልዳርት ኣብ ቡርኩ ብሰንኪ ዝፀሮ መጉዳት ኣብዛ ፀወታ ዘይህሉ ተፃወታይ ክኸውን ከሎ ኣጥቃዒ ጁልዮ ኢንሲሶ ግን ዋላ እኳ ኣብ ዝሓለፈ ፀወታ መጉዳእቲ እንተፀረ ኣብዛ ፀወታ ግን ክህሉ ምዃኑ ተረጋጊጹ ኣሎ ብወገን ሃገራዊት ጋንታ ፈረንሳ ግን ዝኾነ ናይ መጉዳእቲ ኾነ መቕፃዕቲ ስለ ዘይብላ ተዛንያ ናብዚ ፀወታ ክትኣቱ ኣብዛ ፀወታ ግን ከቢድ ራህዲ ክህሉ ከም ዝኽእል ዝእምት ኩነታት ኣየር ብምህላው ካብቲ ኣሰካፊ ኮይኑ ዘሎ ጉዳይ እዩ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም ስለምክትታልኩም ኣዝየ መስኪ ምስ ተረፉ መረባ ተዮቲቭ ሓድጎኩም ብወገነግም ሰላም

0: ሓይሊ ክእል ወዲ ዕቁ ብሕነት ኣንበሳ ዝተሓነነ ብሪምን ርስቱ ዘይዳነ ምዑት ጐበዝ ኣብ ሳግር ነበረ። እዚ ታሪክ እዙ ሓያሉ ዓመታት ከም ዘቝጸረ ድሮት ወለዶ ናቱ ኣብ ሻብዓይ ወለዶ በጽሑ ክሳብ ዘለናዮ እዋን ማለት እዩ። ነዚ ታሪክ ትደስስ ሓጻር ድራማ እንሆ ትቐርብ።
1: እንታይ እዩ በዚ ቕድሜና ነውነት ጀው ዝብል ዘሎ?
2: እስኪ
1: ዋይ

0: ወዶ በዐው ወድነን ሽዕበት ጓል ሞደር እንዳሉ
1: ዋይ ሕመድ ኣንበሳ ሓይሉን ክህል ወዲ ዕቕብድ እዩ
2: ሓደራትኩ
1: ሓደርካ ሓይሉ ናበይ ገጽካ ዳ ኢኻ
2: ኣያ ንድማታት ወሪደን ኣለዋ ተንጠሪት እሞ ኣንበሳ ድማ ኣብ ነቕቡ ምድሪ ክግምጥላ እዩ መኽፈት ኣፉ ኸይገብረንሲ ናብኡ ገጸየ
1: ሰብ የብለን እንድዩ
2: ኣሎባ ግና ሕልቁ በይኒ እዩ
1: ሕልቁ ሕልቁ ድኣ ኸመቢሉ መንበሳ ድማታት ከጽንዖ
2: ከደ ድኣ ሸዓይደ ኣብኡ ክበጽሕ
1: ኣባይካ ወሃ ሓይሊ በትን ወዲ ዕቕቡ ወድን በይተይ ሽዕበ ኣደይበና ዝብልዎ ናብ ዓቕበ ኣውርደና ዝብልዎ ናብ ቁልቁለት ዛብያኻ ወቒ ዓደገም እቲ እኮ ተባሂሉሉ እዩ
0: ዓይነያት ኪለ ጥርሽ ጠሚተ የፈልጥኒ
1: ዋላ ኣነ ርእሰይ ኣጥቂሴ ዘረባ እንተለኒ ሂን ምሂን ዝበሃል ምስኡ መለኮቱ ሓያል እዩ ሓይሊ ቐባሕተ ኢሉ ኣምባይ ሰብ ከዋኽብቲ ሰማይ እዮም ዝብተኑ እቲ ቐደም ካብ በዓንተቦ ገና ነኒ ሽዕበት ውላድ ደልየን ነብይ የፍደዩ መሰበላ ኣብኡ ኣሕሊምወን ሰለስተ ኸም ፀሓይ ዝበርቁ ከም ወርሒ ዝደምቁ ክህበኪ ኢላታ እመብርሃን ግና ብጋብር ደፈረ ጌርኪ ሕለፊ ይምስ በለታ ጋብር ደፈረ ማይ ጸሎት ምስ ተሓጽበት ኣይጸንሐትን ብኡ ብኡ ናይ ኣዴታታ መጺዋ ዓዲኣት
0: ዶ
1: ኣያዓቕቡ ምጥዓት ወሪዱ እዩ ነይሩ ሰብ ልኢኻ ተለይ ኣጋይሽ መጺኦም ኻይላልኢኻ ትሉ ኣያዓቕቡ ንዓዲ እንዳደየበ ኣንበሳ መንገዲ ጸኒሑ እናተጋንኦ ደድሕሪ ድሕሪ እዩ ደድሕሪ ድሕሪ እናሰዓበ ኣብ ደንቢ ኣተወ
0: ሀየ
1: ነቲ ኣንበሳ ሰባራርሒ ኣብ ዓዲ ነራቶ ፈቲሑ ሃቦ ስላስዮ እዩ ዝነበረ እነኒ ሽዕበት ምስ ነገሮኦም ሎም እሞ ስላስዮን ድዩ ኣይከውን እዩ በልወን ንሰን ድማ ደሓን ወዲ እንተወለድና ብዕራይ ጓል እንተወሊድና ላም ንመባእ ስላሴ ሓምለ ዓዲ ንፋስ ንህቦም በልኦም ምስ እምበይተይ እናዕለሉ ወይ ኣንበሳ በርቲዑ ጓዘመ ወይ ኣንበሳ ምልእቲ ለይቲ ክጓዝም ሓደረ ሓይሊን ክየል ድማ ተጠንሰ ኣብ ትሻዓተ ወርሑ ጨጓር ምስ ተወልደ ኣንስተ ዓዲ ግናይ ወሊዳ ኢለን ሆሆ በላ ድሕሪኡነኒ ሽዕበት ቁጢዕ ኢላ ኣይ ግናይ ነቲ ወደይ ሓፂብ ክንሸፍኖ ኣንበሳ ይበለን
0: ው እንታይ እያ እሞ ካብ በዓንተዊ እዩጅር ነይርዎ
1: ካብቶም ጽዋዓት ሕሩ እዩ እምበር ሓይልን ክኤል ኣብ ከብድድኡ እንከሎ ድምፂዮ ስምዒ ዝነበረ ኣብ ከብድድኡ እንከሎ ብርጊሒት እነኒ ሒዛቶ ዝነበረት ሰፍ እዩ ዝግምጥል ዝነበረ
0: ኣብ ሸውዓተ ወርሑ ምስ ብተይ ተቐዳድሚ እዮም ዝብልዎ
1: መኣስሱ ጥራይ ኣብ ሸውዓተ ዓመቱ ወቲጉ ጐቢዙ በረኾዳ ሰብኣይ ወቕዒ ዝሰብር ብዘየካ ዚ ፍጡር ዘይመልኮ እምባልቆ ተራእዩ ድማታት ኣሎ እንዳበልካ ግራት ኣርባዕተን ጅላሕን ጸናሐካ ሰቢኹ ትብሎ ዘይከኣል ጅርዝጊ ዘለዎ ስሙይ ሓይሊ እዩ
0: ብኣምሆ ብገለ ተቖጢዑ
1: ኦይ ቁጥዕ እንተኢሉ እሞ ሸዓዩ ባጊሉ እሳት ዝቕየር ሽዑ መቸም ጸላኣሉ ዩ ብቅድሚኡ ድጸንሕ ኣነ እኳ ክልተ ሳዕ ተቖጢዑ ምድሪ ክልተ ምስ ገበራ ብጭራ ቝረጽ መፋሉ ሰገጸ የ ተዓዚረ ንኺዳ ፀሓይ ብርጭቕ ኢላ እያ እሞ ዳሕሳር ንጐዝጐዝ
0: ንኺዱ
1: በቁ እንተኾነና

0: በላ በዚ ኣነብል
1: ግርም ኣለኽን ሳንዳ በዚ ኣነብል
0: በዚኣ ደኣ
1: ዋይ ኣንትን ሳንዳ ወይና ክልቲኣትና በዝናልናሲ ዝበሃለለዩ
0: በብዝመማእካ እዩ ዝኽየድ ኣነ ብዝመማእ ንክኸይድ እዩ ኣንት ብኡ መፂና ስብኡ ክንከይድ መፍለስኳ መገዲ ዝቕይር
1: ኮይኑዋ ንሳ ያቐለይ ምዃን ካብ ስጋ ሓይሊ ንክኤል እንዳኣለን
0: እንተኾን ክኸትን ቅምጥ ኢለ ንምስሉ እንዳኣለን ሓይሊ ክኤል ተተረኽበ በዚ ኸታሮ ኣለዎ መገዲ ንቐይር እንተበልዎ ኣነን ሓርማንዝን መገዲ እንተቐይርናሲ ነቲ መገዲ መን ክኸዶን እዩ ዝበለ
1: ወይ ውጥያ ኳይ ብርሃኒ ዋይ ዋይ ኣትንከይደን እምበር ንዓና ይበላ ንርክበን
0: ንኸይድ ዘይዝረ

0: ዓበተንያ ክትረኽበና ዓላ ዘለዎ ዘረባ እንተተዛርብና ጉጢ ኣብለና
1: ኮይኑ ወን ጉጢኣን እያ መውፅኢት ኣፈን።
2: እንታይ ደኣ ኣይደሓን ዲኻ
3: ደቂ ዕቕቡ ኩባ ዝተሓፅቡ ጅርሽሻይ ዝተዓደሉ ኣለዉ እሞ ጽጋባታት ድማ እዮም ምሰርሓ ኣንበሳ ገጢሞም ከብዱ ዝብዙት ኣለዉ እሞ ፍተን ተፋተን ክኸውን ሲ ኩሉ ሶማዲቱ ዓጢቑ ድልው ክኸውን ንገሮም ይህንታ
2: ሓይልንኬል ሕነት ኣንበሳ እተሓነኖ እንከሎ ሲ ኣሓ ኸውኪብና ናብ ዝገጽ ከነግባብ
3: ዋ
2: እንታይ ኾንኩም ኣታ ቁሩብ ዶ ካብ ወዲ ወሪጥ ሞሮይ ንቐስምና እንታ
3: ወዲ ወሪጥ
2: እወ ወዲ ወሪጥ ንሓይልን ክኤል መቑሕሎ ቢሎ ሒዞዮ ክመፅ ኢሉ ኣብታ ክሳድ ዓውዲ ቐሺ ኣድቢ ፀናሓልካ
3: ሃየ
2: ሓይልን ክኤል ድማ ክሳድ ወዲ ወሪጥ ምስ በተኸ ወይ ዓሳ ኹሩ ብእግሪ ኣውፅእኒ ካብ ክሳድ ዓውዲ ቐሺ ብታማላጠት ዝነፈፁ ክሳብ ምድሪ ዛርጦን ዝበፅሑ ኸ
3: ነገር ሓይል ክኤል ከየጣለልና እሞ ናይቲ ገጽና መዐይ ግዳ ኣንጊሁ ንመገሺ እዩ ዝብል ጥሉል መልእኽቲ ስለ ዝተረኽበ ኢና
2: እዋ እዚኣ ደኣ ጋዓት ብኹድ ንምታ እንዳ ኣላ ሃየ ደኣ ሻዓይልና ንውደቆ
3: ለይቲ ኽነቅል ኢና ኣድገበቕልኹም ፀዓኑ ተለያይ ንሕማቕ
2: እየ ሓይሊ ኣይዳሓና እንዲና
4: ንእሽተይ ዘይተርፍ መገሻ ኣለትኒያ
2: ዶ
4: ግና ነፍሰይ ምርጋእ ኣብየኒ ኣሎ ግምጥሊለ ኸሳብ ዝምለሲ ሓደረኹም ዓዲ ማዕድሙ እንድዕኸ ነፍሰይ ስነግረኒ ኣሎ
2: ንዓኻ ነብስኻ ነግረካ
4: ወነግረኒ
2: እንታይ ደኣ ንዓይ ነብሰይ ምንጋር ዝኣብየኒ ዋላ ኮይ ግን ምንብ ዘይብለኒ ምኳን ባሃም እንዴ ምድሪ ድሓና ኣለና በልኩ ብነፀላይ ዝብእ ዝጐተኒ
4: ድሓን ከምኡ ትብል ብሻዓይ ግምጥል ክብል
2: ብሻዓኻ ግምጥል በል እምበር ንዓይ ንፀጉ ፍጡር ይኽልተ መሓውር ዘለዎ ኢልካ የፈት ይምባልካ እግዚኣብሔር ይሃበለይ ብኣይ ልብኻ ይተውድቕ ምድሪ ዝኸደና ጥሪት ዓዲ ለም ኢለን እንከለዋ ሕሱም ጠማት ደኸ ይስእና
4: ድሓን ሸዓይለ ግምጥል ክብል እየ
2: ኬድ ብሻዓኻ ብሻዓኻ ኸዓ ተመለስ ሓዘበሎ እንተ ኾይኑ ካብ ደንቢ ዓብ ናብ ዓተር ባሕሪ ከም ርእሲ ስራት ከረውረው ክብል እንተ ተደልዩ ድሓን ናዓተር ባሕሪ ናዓተር ባሕሪ ኸይዳ ኣለኹ
5: ጥሪትከ
2: ጥሪት ተኽብል ዓይነይ ክነጥር ኮይነ ከደግዳ

0: ፀሓይና ሰተኾት ረኺብዋ ኸውሊ ድሕሪ ሓይልን ክኤል ዓደ ቦይ ድሓን ዓሊ
1: ኣያጠኩ ኣያጠኩ ኣያጠኩ ሃቲ
0: ኣያጠጉ ዓተርባሃር ገጹ በሪሩ ኣሓወሲዶመን
1: ወይ ኣነ ወርትዕኹቦ ኣነ ንዓይ ዝረአየ ጠፍእ ኣነ ዝረአኽዎ ጠፍእ ንዓይ ክረአ ዝጠፍአ ኸኸፍእ
0: ወይ
1: ተላይ ጎበዝ ይቀርላን ብላማ ጡበት መሓስእ እኳ ኸይጐለለተን ከነምልሳን ዝተኸተሉኒ ኩሉ ዘዛቢኡ መማሕፁ ይሓዝ ብደኺማ ቕሩብ ከጽልል ብፈሪሀ ልበይ ክመልስ ከይትሓመልና ብቐፅበ ተበራር ንርክቦ ተላ ተላ
0: ሓቋኒትካ ትነብዕ ደኒና ጓል ቤትካ ተኪዛ ምሕዛና ደንበኻ

ኣባተ ሰኣና ጓጉትካ ፀባቕ ብፅኾና ሓይሊ ኸትካ ደሓን ተመለሰና ምሒርካ ትቐትል ከምዝግና ኣሓ ዓዲ ክንደይ ከይሰኣና

0: ዳዳሎ ጎበዝ፣ እግሪ እግርና ስዒቦም ወዲቆምና ኣለዉ። ኣጆኻ ጎበዝ ህጠር ህጠር ከይተዓብ
1: ህጠርከይተዓብ
0: ኣጆኻ ጎበዝ ህጠር ከይተዓብ
1: ህጠር ከይተዓብ
0: ሕየ ኣታስኻ

0: እስከዚህ እስከታ ዝግ ዛቢያም ድርባይ ምስ ሰብ ዘይገጠምና አንበሳ ቀላቀል እንዳ ኣይመፂና ኣስከር ወስከይ ትብሉ ድሮ እኳ ካብቶም ቀንዲ ቀንዲ ሰለስተ ውዲቕልና ኣሎ ዝተረፍና ኸይንብል ከም ወስከይ ትብሉ
1: ሓቂ ኸው ወሳይ ንበል ወሲልና ኸዓ ኣንበሳ ኸይነነድር ብፍር ከይንጉበጥ
0: እዚ ብጓሌዳ ዘይትወድቆ ጭማራ ወርዊርካ ዘይትወቕዖ ካብ ሰብ ሕልፊ እሞ ኣስተውዕል ኣስከር ወስንተልና ምድሪ ክትፅየቕ እያ ይሰደን ጥሪቱ
2: ኣነ ወድዕኹም ኣነ ንኣይ ዝረአየ ጠፍእ ኣነ ዝረአኽዎ ጠፍእ ንኣይ ከይረአየ ዝጠፈ ኸዓ ኸፍ ንግጠ በዝግብ ተመልከተለይ ብድሎ ይታመለለይ ንግጠ ንግጠ
3: ንሰው ንወስን ኢድና ዕጭ ሓንፊፉ ሕማቕ መዓልቲ ውዒልና ኢና መትብርካ መፂና እሞ ብዕርቀ ወርቂ ጥሪትካ ውሰድ
2: ሓይልን ክኤል ወድዕኹ ዘይደሊ ዘይናቱ ብጀካ ማሉ ሰቡ ጥሪተ ያሻሕ መሬት ተኸደና ፅላል ምድሪ ተርንተላ ሰማይ ንኽኢ ብዕርቂ ወርቂ ተበልኩም ሓይልን ክኤል ደንፈተ ወቕዕ ክሳድ ሰብ ብዛቢያ መዓስ ኮይነ ቅድሚ ሕጂ እውን ተኾነ ኣብ ደንበይ ንዝወድቕኒ ደማንቅዐ ብጓልን ጓርን የመልበብ ገይረሉ ያክል ጎበዝ ብዕርቂ ወርቂ ዘለ ወሳይ ትብሎን ኢኸ ኣየ ደኣ ጥሪትና ጨራመተን ማተልአን ፀጓረተን ሕላገተን ንሪኢኹም ፍለይዎን እሞ ብሻዓና ንዓድና ነብእ ደጊም ብዕርቂ ወርቂ ካበልኩም ኣነ እውን ዕርቂ ወርቂ ኢለ ኣለኹ ብሰናይ እምበር ብነገር ድለ ናብ መትበረይ ከይትመፁኒ ኣነ እውን ብድሓን እምበር ብነገር ድለ ናብ መትበርኩም ከይመፀኩም ዕርቂ ወርቂ ኢለ ኣለኹ ኣብ ጥዕመ ረኸበና ብሩኽ ምዕልቲ ኣየታ ጥሪት ከብክብዎን ኣየ ንኽኢ
0: ኣይወዓሎም ዝወዓልናዮ ኣንበይ ዓሳክሩ ጥሪት እኳ ክዕበናና ንኺዳታ

0: ኣንበሳ ቀላቅል ክንቁ ሓዲሩ ሓይልን ክኤሌ ተድላ ተደሪሩ ዓልዳዕቦ ኣሸዓል ገንበራ ጭዕዲ ዛንጊፍ ጋሳ ተደሪራ ሒሕ በለት ንሓይሊ ኣሚና ወዲ ዕቕቡ ክዳን ንዓድና ዕልል በላቲ ዕልል በላ ክቕረፅ ትጋራ
1: ሓዞበሎዩ ዘይፍተወኒ እምበር ኣጋይሽ ምስሳይ ድኣ ብነብሰይ ዝብርህኒ ኣጋይሽ ወተው ኣጋይሽ ተቐበሉ ኣጋይሽ ተቐበሉ ኣጋይሽ ተቐበሉ ኣጋይሽ ተቐበሉ እታ ኣጋይሽ ተቐበሉ

0: ብደቂ ኣንስትዮ ኣብኡ ዝተፃወትኦ ተራ ቀሊል ኣይኮነን። ዝተሰዋዓ እውን ኣነ ብዝርዝር እንተዘይፈለጥኩ ዝተሰዋዓ እውን በቲ ደብዳብን በቲ ኩናትን እውን ክህልዋ ክእል እየን ኢለ የ ደቂ ተባዕትዮ ብርግፅ ዝፈልጦም ኣለዉ ደቂ ኣንስትዮ ከዓ ክህልዋ ክእል እየን ኢለ የ ዝኣምን ኣሸሓት እየን ዝሳተፋ ነይረን።
1: ነቲ ምስጢራዊ ውዳቤ ዝዕንቅፉ እውን እዚኦም ካልኣይ ወገን ነይሮም ማለት እዩ። እንታይ እዩ ህዝባዊ ግንባር ህዝባዊ ግንባር ዋህዮ ሕሹኽሹኽ እዩ ዘይኣመላ ኣብ ውሻጣኣትዮም እንታይ እዮም ዝብልኹን እንዳበሉ ካልኣይ ወገን ነዘን ደቂ ኣንስትዮ ብምስጢር ተወደባ ንኸፈራርሑን ንኸተዓናቕፉን ይፍትኑ ነይሮም ማለት እዩ።
2: ኣደይታይ ጀመር ንሕና ፀላኺ መፀና ቐልጢፍና ክንምለስ ኢና። ስለዚ ኣብዚ ከባቢኹም ሓደ ተጋዳላይ ድሃዩ ጠፊእና እሞ ገለ ሓበሬታት ኣለኩም ኢልና ኢና መፂና ምስ በልናየን ኣይሰሓትኩኹምን ኣነ እውን ናዲኹ ኢለናና ድሓር ኣነ ወጋሕታ ኮይኑ ሰዓ 6ዱሽተ ኮይኑ ኢለ ጸሎተይ ከብጽሕ ነዚ ትኮስ ዝነበረ ጠያይቲ ኣብ ዕጨ እምንየው ድቆ ክብል ንቤተ ክርስትያን እንዳኸድኩ ኣብዛ መዳፍኦ ሓመኩሽቲ ሓደ ተጋዳላይ ወዲቑ ጸኒሕኒ ንዕኡ ኣልዒለ ንገዛይ ወሲደ ነተን ናውቱ ናውቱ ክብላ ከለዋ በቲ ናተን ኣዘራርባ እየ ብረቱን ዕጥቁን ማለተን እየ ንዐአን ከዓ ተመሊሰ

0: ንገዛ ይወሲደ እዮም። እዛ ትርእዋ ዘለኹም ንእዲ ባዕለይ ስለ ዝሰራሕ ኳ ንምፍራስ ኣይጸገመንን። ንዓ ኣፍሪሰ ነታ ተጠውያ ዝነበረት ነጸልኡ ዘርጊሔ ኣብኣእትየ ኣብ ኣቕቢሩ እዮ። በታ ነጸልኡ ከዓ ገኒዘ እዩ። እተን ናውቱ ከዓ በተን ናይ ኣቦኹም ሳንዱቕ ገይረ ኣብዛ እግሩ ቐቢረየን ኣለኹ ኢለናና።
1: ትኳር እዩ እቲ ስራሕ ዝካየድ ነይሩ ማለት እዩ። ስለዚ እቲ ንጥፈታት ዚ ቀሊል ኣይነበረን፣ ናይ ጀማሂር ስራሕ ቀሊል ኣይነበረን። ዓቕሙ ባዕሉ ይውድብ ኩሉ ነገር ሲ እቲ ስራሕ ብሓያል ንጥፈታት እዩ ዝካየድ ነይሩ። ይቕኒየለይ
2: ብስም ቀያሕቲ ሰራዊት ዝፍለጣ ብደቂ ኣንስትዮ ጥራሕ ዝቆማ ሰራዊት ነይረን። እዚ ሓይሊ እዚ ሲ መዓስ ይቆይሙ? ብኸመይ ከቆይሙ? ዕላምኡ ከንታይ እዩ? ፅሉኡ ብቲ ሕብረተሰብ ከ ከመይ ከቐፂሉ?
3: መጀመርታ እዚ ድሕሪ ምዝላቕ ዳግመ ምውዳብ ከም ዝተገብረ ብዝተፈላለየ ብፆትና ይግለፅ ኣሎ። ሓድሽ ዳግመ ምውዳብ እዩ ተገይሩ ድሕሪ ምዝላቕ። ምክንያቱ ኩሉ ስራሓት ናብ ምስጢራዊ ስራሕ ከም ዝቕየር እዩ ተገይሩ። ኣብኡ ብዙሓት ዋሄታት የን ፈርየን። እዘን ዋሄታት እዚኣተን ደረጃ ምውዳብ ኩሉ ግዜ ከምቲ ኣብ መምርሒ ናይ ህዝባዊ ምሕዳር ዘሎ ትውደብ ትነቅሕ ትዕጠቕ፣ ይወደብ ይንቃሕ ይተዓጠቕ ዝብል መምርሒ እዩ ዘሎ። ብኡ መሰረት በቲ መምርሒ መሰረት ከዓኒ እቲ ውዳቤታት ብዝተወደበ መልክዕ ኣብ ደቂ ኣንስትዮ ይካየድ ነይሩ። እተን ውድባት ደቂ ኣንስትዮ ኣብ ወሄታት ጥራሕ ዘይኮነቲ ንጥፈታት እቲ ሽዑ ዝግበር ዝነበረ ሰሚናራት ሞራል ናይ ህዝቢ ንምምላስ ዝግበር ዝነበረ ሰሚናራት ከም ዝተናወሑ ኩናት ትብል መፅሓፍ ነይራ። ምዝላቕ ኣባና ጥራሕ ዘይኮነ ኣብ ዓለም ዝተፈተነ መስርሕ ከም ዝኾነ ንውሕጅ ወይ ከዓ ንመደረጋሕ ኣብ መንገዲ ከም ዘይትፀንሖ ንዕኡ ተኣሊኻ ፀኒሕካ ግን ኣዳቂቕካ ኣብ መዓላ ከም ተውዕሎ ኣብነታት ዝገልፅ ሰሚናራት ይግበር ስለ ዝነበረ እዘን ውድባት እዚኣተን ኣብቲ ሰሚናራት ፅሑፍ ምቕራብ፣ ግጥምታት ምቕራብ፣ መደረታት ምቕራብ ነቲ ሕብረተሰብ ይመርሖኦ ነይረን ደርጋ ክበሃል ይከኣል እዩ። ሕጂ መምርሒ ዝመፅእ ብላዕሊ ብህዝባዊ ምሕዳር መምርሒ ዝመፅእ ተመክሮታት ናይ ሰውራ ቻይና ከዓኒ ብብዝሒ ኣብ ውድብና ተተርጊሙ ንተጋዳላይ ይኹን ንህዝቢ ኣስተምህሮ ይወሃብ ስለ ዝነበረ ኣብ ቻይና ከዓ ከም ታሪክ ብደቂ ኣንስትዮ ጥራሕ ዝቆመ ኣሃዱ ቀይሕ ሰራዊት ዝበሃል ስለ ዝነበረ እሞ ኣብ ዞባ ደቡብ ከዓኒ እዚ ውዳበታት ፅቡቅ ስለ ዝኾነ ኣብ ዝለዓለ ደረጅኡ በፂሑ ስለ ዘሎ እቲ ውዳበታት ናይ ደቂ ኣንስትዮ ምክንያቱ ፀብፃቡ ፍሉጥ እዩ። ደረጃ ናይ ተሳታፍነቱ ፍሉጥ እዩ። እቲ ናይ ውዳበታት ሓይሊ ይፍለጥ ስለ ዝኾነ በቲ ዝለዓለ ኣካል እቲ መደብ መፂ ማለት እዩ። ሰመረ ኣጋጣሚ ኣብዚ የለን ሰመረ በይን ሓላፊ ናይ ህዝባዊ ምሕዳር ኣብቲ እዋን እቲ ዝነበረ እዩ። እዚ መምርሒ ምስ መፀ እምበኣር ንኩላተን ዋሄታት ተነጊርዎን፣ ኩላተን ዋሄታት ታዕሊም ክወርዳ ተነጊርዎን፣ ኩላተን ከዓ ድልዋት ስለ ዝነበራ እተን ውድባት ብሙላእተን ንሜዳ ናይ ምኻድ ሃንቆታ ዝነበረን እየን። በዛ ኣጋጣሚ ከማን ክገልፆ ዝደሊ ዝኾነት ጓል ክትምርዖ ኣይትደልን እያ ነራ። ኣብቲ ግዜቲ ኩላ ንሜዳ ክትከይድ ጥራሕ እያ ትደሊ ነራ። መርዓታት ዳርጋስ ኣቋሪፁ ነይሩ ክበሃል እዩ ዝከኣል፣ ወላ ደርፍታት እውን ነይሩ። ስልማትካ ኣይደልን እየ፣ ክዳንካ ኣይደልን እየ፣ ዘበን ገድሊ እሞ ክጋደል እየ እንዳበላየን ዝደርፋ ነይረን። ስለዚ ድልውነት ናብ ምስላፍ ስለ ዝነበረ ናይ ደቂ ኣንስትዮ ብሙላእተን ኣዋሒታተን ምስ ተነግረን ተዳልየን መፅአን ሰሜናዊ ባሕሪ ማራት ኣብ ዝተባሃለ መደበር ታዕሊም ናይ ህዝባዊ ግንባር ተዓሊመን መፅአን። ካብዚአን ዝተዓለማ 230 ዝኾና ደቂ ኣንስትዮ ከም ፍሉይ ኣህዱ ሓንቲ ሓይሊ ድልስልቲ ሓይሊ ከም ትቐውም ተገይሩ። ኣብቲ ፖለቲካዊ መዳይ ብዙሕ ፀገም ኣይነበረንን፣ ንቕሓተን ልዑል እዩ ነይሩ። ግን ኣብቲ ተመክሮ ናይ ውትድርና ሓገዝ የድልየን ስለ ዝነበረ ካብ እንዳ 80 ሓንቲ መራሒት ሓይሊ ተመዲባትለን ምሕረት ትበሃል። ካልእ ከዓ ካብ ውሽጠን ከዓ ሓንቲ መድሂን ድቡስ ትበሃል ተኸታታሊት ተመዲባትላ። ተኻልእ ግን ጋንታታትን መሳርዕን ብምሉኡ ካብ ውሽጠን እዩ ነይሩ። እዚ ሓይሊ እዚ ኣብ ምንታይ ተሳቲፉ ፅሉኡ ከንታይ ነይሩ ንዝብል

0: ሳተን ተዓሊመን ዝመፃሉ እዋን ኣብ ዞባ ድቡብ ውግእ ሓድሕድ ኣብቂዑ ንምዕራብ ዝኸደሉ እዩ ነይሩ። ሕጂ እተን ኣህዱታት ዝርከበን ናይ ሰማንያ ድን ናይ ዝተፈላለየ ኣህዱታት ነቲ ኣብ ምዕራብ ዝካየድ ዝነበረ ንጥፈታት ወታደራዊ ንጥፈታት ከሳላስላ ከይደን ስለ ዝነበራ ኣብ ዞባ ድቡብ እዘን ቀያሕቲ ሰራዊት ሓይሊ እዚኣን ናይ ኮማንዶ ከዓ ሓደ ጋንታ ዝኸውን ጥራሕ የን ነይረን። ሕጂ እቲ ብምሉኡ ኣብ ዞባ ድቡብ ዝነበረ ንጥፈታት ኣብ ዝባነን እዩ ነይሩ። ኣብ ዞባ ድቡብ እቲ ዝፀንከረ ነገር ፅርግያ ምስጋር እዩ። ፀላእ ስለ ዝሕዞ ፅርግያታት ፀላእ ስለ ዝሕዞ ሙሉእ መዓልቲ ዝውዕሎ ሕጂ ስንቂ ዕጥቂ ክተሰጋግር እንድሕር ኮንካ ተዓለምቲ ክተሰጋግር እንድሕር ኮንካ ብጦፍ ዝኸዱ ዝመላለሱ ተጋደልቲ ክተሰጋግር እንድሕር ኮንካ ናይ ግድን ሓይሊ ከድልየካ ኣለዎ ኣብቲ ፅርግያታት ማለት እዩ። ስለዚ እዘን ኣባላት እዚኣተን ምስግጋር ናይ ፅርግያ ብበዓል ፎሮ በዓል ኣቢሉ ዝሰግር ፅርግያ ናይ ውቕርቲ ሰጊሩ ናይ ሓልሓለ ሰጊሩ ንፅልማን ጉሕጫዓን ዝኸይድ ከምኡውን ብምዕራብ ዝመፅእ ንጥፈታት ብምሉኡ ፅርግያ የሰጋግራ ነይረን። ፅርግያ ምስግጋር ቀሊል ነገር ኣይኮነን፣ ምክንያቱ ብፀላእ ተታሒዙ ስለ ዝውዕል ሓደ ሓደ ግዜ እውን ወላ ቶም ውድባትና ከይዶም እዮም ቶም ዋርድያ ዝውዓሉ ወላ እንተተባሃለ ፀልማት ዓይኒ ምስ ሓዘ ዝምለሱሉ እዋን ስለ ዝነበረ ኣዚኻ ኣብ ወታደራዊ መዳይ ጥንቁቕ ክትከውን ኣለካ። ነዚ ቡድሆታት እዚ ኣመስኪረንን ሓሊፎኖ እየን። ካልእ እውን እንታይ ነይሩ ተረፍ መረፍ ዕጥቂ ድዩ ስንቂ ድዩ ናይ ተጋድሎ ሓድነት ዝነበረ እውን ክጥርነፍ ስለ ዘለዎ ንሳተን ኣብ ጎላጉል ናይ ፅልማ ክሳብ በዓል ማይ ድማ እንዳኸዳ ነቲ ኩሉ ንጥፈታት ናይ ምጥርናፍ ዕጥቅን ስንቅን ባዕለተን እናሳላሲሉ ንኦ ማለት እዩ። ካልእ እውን ኣብ እዋን ምጥፋእት ናይ ተጋሉ ሓድነት ዝመፁ ዓሳባት ዝበሃሉ ሓውሲ ሽፍታ ነይሮም እዮም። ሕጂ እዞም ዓሳባት ሸፋትኦም ብፍላይ ኣብዚ እግሪ እግሪ ናይ ዓዲ ቀይሕ እግሪ ጎላጉል ሃዘሞ ደጊዕን ደረጨን ዘርእሞ ስገለ ዝበሃል ዓድታት ኣብቲ ሸጓሽግ ስለ ዝነበሩ ንዓኣቶም ኣብ ምህዳን እውን ኣበርክቶአን ብጣዕሚ ብልዑል ተረአየ እዩ። ሕጂ ፅልዋታት ማእቲ ነይርዎን ደቂ ኣንስትዮ ተፀጊዐን እንዳኣለን ምስ ደቂ ተባዕትዮ እንዳኣለን ዝብሉ ሰባት እውን ብጡርኑፍ መንገዲ ንሳተን ንበይነን ዘካየድኦ ንጥፈታት ንብዙሓት ሰባት መልሓሶም ከም ዝዓፅፉ ገይርዎም እዩ። ፀላኢ እውን ካብ ቀደሙ ፀላእን ደቂ ኣንስትዮ ይፈርሐን እዩ። ምክንያቱ ምዑታት እየን ጨካናት እየን ኣይማርኻኻኒ ንቐትለኻየን ገለ ዝብላ ኣብ ግንባራት ዘረባ እውን ስለ ዘሎ ናይ ደቂ ኣንስትዮ ኣሃዱ ቆይሙሎም ዝተባሃለ ተባዚሑ ሓይ ሓደ ሓይሊ ጥራሕ ዘይኮነ በጠሉንታት ናይ ደቂ ኣንስትዮ ዕጡቃት ኣለዋ ተባሂሉ ኣብ ፀላኢ መዓት ራዕዲ እዩ ፈጢሩ። ካልእ ከዓኒ ሓቂ ሓይሽቲ መንእሰይ ክሳብ ሽዑ ኣብ ዓዲ ደው ዝብል ኣይነበረ ንስለፍ እዩ ነይሩ። ግን ንቡር እዩ ናይ ዘይስለፉ መንእሰያት እውን ስለ ዝነበሩ ደቂ ኣንስትዮ ብከምዚ ደረጃ ዓጢቐን ዝተፈላለየ ስራሓት ክሰርሓ ምስ ተረአየ ነቶም ደቂ ተባዕትዮ እውን ንክስለፉ ዓብ ድርኺት ፈጢሩ እዩ። ነተን ካብ ገዛ ዘይወፃ ዝነበራ ደቂ ኣንስትዮ እውን ከምኡ ብፍላይ ኣብዚ ድሕሪ ውግእ ሓድሕድ ምውዳኡ ተጋድሎ ሓድነት ዝነበርዎ ቦታታት ናትና ሰረት ዘይነበረሉ ናትና ንጥፈታት ዘይነበረሉ ንሳተን ተጠርኒፈን ብደቂ ኣንስትዮ ደረጃ ነዚ ዝበልናዮ ናይ ዓሳባት ምህዳን ዲገለ ክኸዳ ከለዋ ንብዙሕ ሰብ ፀልየን እየን። ድሓር ሽዑ ኣብ መወዳእታ 81 ተልኡኸአን ተንተልኡኸአን ዜነን ነይረን ተልኡኸአን ደቂ ኣንስትዮ ንበይነን እውን ብሓይሊ ደረጃ ክምክታ ከም ዝኽእላ ተመስኪሩ ፅልዋታትን ኣብቲ ናይ ደቂ ተባዕትዮ ምስላፉን ዓብ ነይሩ። ኣብ መወዳእታ ተልኡኸአን ወዲአን ከዓኒ ዝበዝሓ ናብ ብርጌድ 80 ተመዲበን ኣብ ሕክምና ኣብ ዕጥቂ ኣብ ኤምዳድ ኣብ ሕርሻ ኣብ ጀማሂር ኣብ ዝተፈላለየ ኣሃዱታት ተመዲበን ከዓኒ ታሪክ ገዲፈን ነቲ እቲ ናተን ስራሕ ኣብቂዑ ከምዚአን ነረን ቀያሕቲ ሰራዊት።
1: እሞ ኣብ ዛዛሚ ኩናት ቅድሚ ምእታውና ዝተሰዋ ኣለዋ ክዝከራ ዘለዎን ኣባላት ክፍሊ ህዝቢ
2: ሓራይ እንታይ እዩ እተን ኣባላት ክፍል ህዝቢ በዓል ገብርኤላ ኣላ ቀንዲ ገብርኤላ ኢና ስታይ ንገብር ኣነ ሕጂ እንታይ የደልየ ነይረ ካብተን ሓፋሽ ድባህ ዝነበራ ሞ ብኣብ

0: ዝየ ተጋድሎ ሓርነት ኤርትራ ዝመጥቃዕቲ ዝወረደን ስለ ዝነበራ ንዕአን ወይኒ ነጋሽ ሒዛ ከላታ ማይክሮብ እዚኣ ቴሌፎን ክትዛረብ እዩ ሓሲበ ነይረ ሕጂ እውን ንዓኣ ክንባ እሞ ዝያዳ ዝርዝር ክትገልፀን
1: እተን ብተጋድሎ ሓርነት ኤርትራ ዝተሰውኣ እኳ ሓንቲ ኣብርህት ብፃምላኽ ትበሃል ጓል ጎደይቲ ምሳና ፅቡቕ ንጥፈት ዝነበራ ሓፋሽ ድዋት ኣብ 79 ከማን ምሳና ናይ ዞባ ካድር ተማሂራ ነይራ ማለት እዩ። ኣነ ንሳ ይፈልጥ ማለት እዩ። ካልእ ብፀላእይ ዝተቐትላ ከኣኒ ኣብ ከባቢ ንዞባ ማይ ዓይኒ ብርክቲ ገብረ ኪዳን ኣባል ቡድህ ሽማግለ ናይ ማዕኹኖ ትበሃል ዓዲ ብፀላኢ ምስ ሕዋታ ተፒላ ግን ናይ ጓል ኣንስተይቲ ጥራይ ስለ ዝኾነ ንዓኣ ነቕርብ ኣለና። ካልእ ፀላእይ ኣብ ዝወፈረሉ ግዜ ሓጎሳ ትበሃል ካብ ቅናፍና ብፀላኢ ተቐቲላ ሓጎሳ ሰይ ትደበል እየ ተቐቲላ ማለት እዩ። ካልእ ኣብ ሰርዐ ፀጋ በርሀ ትበሃል ተቐቲላ ብፀላኢ ማለት እዩ። ሮዚና ዘውደ ትበሃል ከም ዕድመ ናይ ቀሕት ዕምባባ ዝነበረ ከዓ ምስኣ ተቐቲላ ካብ ንእዞባ ማይ ዓይኒ ዝተቐትላ እየን ዚኣተን።
2: ሕራይ ትዝክርዮ ከም ትኾኒ ከመይ ቀቲሎም መን ደቂሰን ከለዋ ድየን ኣድብዮም ፀኒሖማ መገዲ ድዮም ብኸመይ እዮም
1: እሳተን ኣብ ማእከል ዓዲ እየን ፀኒሐን እተን ዝተቐትላ ኩለን ኣብ ዓዲ እየን ተቐቲለን ማለት እዩ። እቲ ዝሕባእ ታዕቢኡ እሳተን ካብ ገዛ ውፅእ ክብላ ከለዋ ብሓንሳብ ፀኒሐን ሕጂ ዘናይ ሰርዐ ክልቲአን ኣብ ጥቃጥቃ እየን ፀኒሐን ማለት እዩ። ሕጂ ኣብዚ ተቐቲለን ማለት እዩ። ስለዚ እቲ ምቕታል ማለት ኣብቲ ከባቢ እንድሕሪ ዳኣ ተንቀሳቀስካ ፀላኢ መፅኡ ብውሕዱ ኣብ ገዛ እንተኣቲኻ ወይ እንተተሓበይካ እምበር እቲ ሕርቃናት ኣብ ህዝቢ ስለ ዘውፅዎ ኣብ ማእከል ዓዲአን ተቐቲለን ማለት እዩ። ናይ ኣብርህት ከዓኒ ከምዚ ቀደስ መንያ ገሊፃቶ ነይራ ንግስቲ ኣብ ጓይላ እዩ ዋላ ጓይላ ምስ ኣብቲ ጓይላ ምስ እንዳተደርፈ ከሎ እታ ዕድል ኣለኒ ግንባር ኣለኒ ኣብ ህዝባዊ ግንባር ዘሰለፍካኒ ትብል ምስ ተገልፀት ምስ ተደርፈት እሳቶም ሕርቃን ነይርዎም ማለት እዩ። መጀመርያ ንብርህት ተቐቲላ ድሕሪኡ ከዓ ሰበይቲ ቆልዓ ሓዚላ ዝነብረት ተቆልዓ እውን ተቐቲሉ ካልኦት ከማን ከምኡ ዝቆሰሉ ነይሮም ማለት እዩ። ስለዚ ብከምዚ ምክንያት እዮም ተቐቲሎም ማለት እዩ።
3: ሕራይ ንግስቲ ወለትንሳኤ ይበሃል። ኣብቲ ቅድሚ ዛዛም ኩናት ምእታውና ክተቕሶ ዝደሊ ንጥፈታት ናይ ደቂ ኣንስትዮ ክጠቅስ ናይ ደቂ ኣንስትዮ ንጥፈታት ዝበሃሉ ከምዚ ክገልፅዎ ፀንሑ ንጥፈት ነይርዎን ተወፋይነት ነይርዎን ከምዚ ክጠቕሶ ፀንሐ ስጋዕ መስዋእት እውን በፂሐን እየን። ብፍላይ ኣነ ተጠቕሰ ክሓልፍ ዘይደልዮ እዚ በዴታት ፀሮና ንቁጠባ ውድብ ንምድሓን ዝካየድ ዝነበረ እየ ክጠቕሶ ደልየ። ፀሮና ካብ መለስ ሓውሲ ከተማ እያ ነይራ ቅድሚ ሕጂ ኣብ ድሕሪ መስመር ተገልግሎ ዝነበረት ንቁጠባ ናይቲ ሰራዊት ኹን ንቁጠባ ናይቲ ወዳብ ኣካል ኹን ካልእ ኣብ ድሕሪ መስመር ዝንቀሳቀስ እውን ንሳ እያ። ሕጂ ፀላኢ ኩሉ ግዜ ንፀሮና ብዓዲ ቀይሕ ድዩ ብሰንዓፈ ድዩ ብዛላንበሳ ድዩ ብዓዲ ኳላ ኣሎ ስለ ዝበሃል ንብረት እውን ኣሎ ስለ ዝበሃል ካብ ምንቅስቃስ ዓዲ ውዒሉ ይፈልጥን እዩ። ህዝባዊ ድኳን እውን ኣብኡ ነይሩ ካብ ፎሮ ዝመፀ ንብረት ካብ ከተማ እውን ዝወፀ ንብረት ኣብኡ ዝሸየጠሉ ዝነበረ እዩ። ሕጂ ኣብዚ እቲ ከሎ ገና ብፍፀላእ እንተተፈሊጡ እቲ ንብረት ኣቐዲሙ ይእለ እዩ ሓላፍነት ናይ ቁጠባ እዩ። እንድሕር ብዘይተፈልጠ ፀላእ ወፊሩ ግን እተን ኣዴታት ፀሮና ንእኽሊ ይኹን ንሓሩጭ ኣብ ብሙሉእ እኔ እንተን መራሕቲ ጉጅለ ስመን እንዳመዝገባ እቲ ንብረት ይበአን ኣዴታት እየን ድዕቁቦኦ ነይረን። ኣብዚ ኩሉ ግዜ ውፍሪ ናይ ፀላኢ ክፈልጡና እዮም ወይ ከዓ

0: ንቀተሊና ክንርሸን ኢና ኣይበላን። ቅድሚ ሕጂ እውን ተጠቂሳ ነራ ኣብ ንብረት ህዝባዊ ድኳን ሕጂ ኩሉ ግዜ ኣብቶም ሰብ ድኳን እሞካ ብፍላይ እሙናት ክመልስዎ ዝኽእሉ ኣብኦም ይድሕባእ ነይሩ። ፈሊጦማ ሓንቲ ናብ ጎረቤት ናይቲ ህዝባዊ ድኳን እያ እቲ ንብረት ኣብኡ ኣትዩ ንብረት ምሳ ክሎ የለን ኣነ በዓልቲ ድኳን እየ እዚ ቑሑ እዚ ከዓ ናተይ እዩ የብለይ ናይ ምፀኹን ኣነ ኢላቶም ከፈራርሕዋ መዝግባ ሞ መዝግባ መን ክሽምኪ ኢሎማ ኣሰበይቲ ድሃብ ሰይቲ ሓመድ ብርሃን እያ ትበሃል። ሕጂ እንታይ ኢለቶም ካብ ፍርሒ ዝተላዕለ ኣቲ ግደይ ጓለይ መን እየ ሽመ ኢላታ። ሕጂ ሲ እዋ ዓቂባቶ ነቲ ንብረት ኣድሒናቶ ንዓኣ ግን ካብ ፍርሒ ተበጊሳ ማዕረ ሽማ ምጥፋእ እውን ንበፅሐ ኣሎ። ስለዚ ንቁጠባ ናይቲ ውድብ ንምድሓን ዝተፃወተኦ ተራ ቀሊል ስለ ዘይኮነ ከይጠጠቅሰውን ክሓልፍ ስለ ዘይብሉ ንዓነ መጥቃስ ኢለ እየ።
1: ብመጀመርያ ሽመ እያ ሕብረት ኣልኣዛር ይበሃል። ከምቲ ተደጋጋሚ ብኩላትና ክበርህ ዝፀንሐ ከዓ ንዑ ዝመሳሰል ታሪካት ኢና ንደግም። ህዝቢ ኤርትራስ ኩሉ ብተወፋይነቱ ብኣበርክትኡ ብኣገልግሎቱ ኩሉ ክትሪኦ ከለካ ዝተዓፃፀፍ ታሪክ እምበር ንድሕሪ ዝምለስ ወይ ዝሕፍር ታሪክ ትረክበሉ ኩነታት የለን ኣብ ህዝብና። ሕጂ ግን ንሕና ኣብ ከባቢ ሰሓርቲ መስርዕ ሰሓርቲ ዝነበርናሉ ግዜ ኣብ ድሮ ሻድሻይ ወራር ሓደ ወዲ ባህታ ተባሂሉ ፅዋዕ ወዲ ዓደር ዓዳ እዩ ምስ እቶም ኣባላት ዕጡቃት ሓፋሽ ውድባት ኮይኖም ኣብ ውሽጢ መስመር ፀላኢ ምስ ኮማንዶ ምስ ከለ እንዳተንቀሳቀሱ ዝሰርሑ ዝነበሩ ኣባል እዩ። ምክንያት መሰለም እዩ ብዙሕ ክስታይ ክገብር ኣይክእልን፣ ግን ሰሊሙ ናብ ፀላኢ ንሱ ዘይፈልጦ ምስጢር ኣብቲ ቦታ ከዓ ኣይነበረን። ብምሉኦም ሓፋሽ ውድባት ኣብ ገጠር ዘለዉ ይኾኑ ኣብ ውሽጢ መስመር ፀላኢ ዘለዉ ይኹኑ ዕጡቕ ይኹን ዘይዕጡቕ ይኹን ዋላ እቲ ደረጃ ተሳታፍነት ናይቶም ኣባላት እውን ውፉይ ድዩ ተኻፋላይ ድዩ ተዳናጋፃይ ድዩ ፈላለዩ ዝፈልጠሉ ኩነታት ዝነበረ ሰብ እዩ። ሕጂ በቃ ሃንደበት ምስ ሰለመ ወዲ ባህታ ሰሊሙ ተባሂሉ ብተላኢኹም ዝነበሩ ኣባላት ነይሮም ብሙልአን ዓደር ዓዳ በሊ ዝግብ ዓዲ ሓውሻ ብሙልአን ዘና ሓፋሽ ድባትና ይፈልጠን እዩ ኩሉ ጭንቂ እዩ ወጥሪ መፂፍ ትኸባቢ በቃ ወዲ ባህታ ስለ ዝኣተወስ ኣብ መስመር ዝኣትዩ ዘሎ ሰብ ኣብ ዓዲ ዘሎ ሰብ እንታይ ክግበር ዝከኣል እንዳተባሃለ ከሎ ወፍሪ ይፍፀም ማለት እዩ። ሕጂ እቲ ወፍሪ መልእኽትታት ይኸውን ውፅውፅብ ክኸውን ገለ ኸውን ንዳንባ ሳሓርቲ ንግደት ኣብ ዝነበረሉ ግዜ ዝበዝሓተን ሓፋሽ ድባትና ናብኡ ገፀና ኣዝሊቐን ፀላእ ከዓ ድሮ ሻድሻ ውራር ብምንባሩ ከዓ መፂኡ ንእሽተይ ኣብኣታ ኩነታት ምፍትታን ኩናት ተኻይዳ 33 ደቂ ተዓዲ ዝተቐትልሉ ጥሪት ዝተሓርደሉ ግዜ ብናቱ መሪሕነት ዝመፅሉ ግዜ ማለት እዩ። ሕጂ ብዚ ግዜ እዚ ካብ ዓደር ዓዳ ንኣብነት ብፈሊና ብዛዕባ ደቂ ኣንስትዮ ክንዛረብቲ ኮይና ለተኺዳን እናርኣያ ትበሃል ውፊት ሓፋሽ ውድባት ዝነበረት ኩሉ ግዜ ፀላኢ ካብ ኣስመራ ክሳብ ዓደቂሕ ዘሎ መስመር መዓልታዊ ብኮለኛ ተሰኒዩ ሓለዋ ዝገብረሉ ናይ ሎጂስቲክ ይኹን ናይ ዕጥቂ ምንቅስቃሳት ዝገብረሉ መስመር ስለ ዝነበረ ሓበሬታታት ካብተን ሓፋሽ ድባትና እዩ ዝመፅእ ነይሩ። እንታይ ዓይነት ፅዕነት ከማን ከም ዝሓለፈ ብዝሒ ከይተረፈ ብሙሉ እየን ዘቕርቦኦ ነይረን። ኣበይ ኮይነን እንተልካ ከዓ ኣብ ፅርግያ ተወፅአን ምሕታት ምድፋእ ኣብ ልዕሊአን ግፍዕታት ምፍፃም ስለ ዝነበረ ብፀላኢ ንኣብነሳስ ኣብ ገረብ ደይባ ሙሉእ መዓልቲ ኣብ ገረብ ተሰቂላ እያ ነተን ዝሓልፋ ዘለዋ ማካይን እንዳቆፀረት ፀብፃብ ትሕልፎ ክሳብ ክንዲ ዝንጥፈታት ስለ ዝነበራ ከዓ ብወዲ ባህታ ተጠቂማ ተኣሲራ ምስ ህፃን ቆልዓ ጓል 5 ወርሒ ኣብ ልዕሊኣ ግፍዕታት መርመራታት ተኻይዱ ድሕሪ ክንደይ ግን ካብ ማእሰርቲ ከም ትወፅእ ተገይራ። እዚ ክኾን ከሎ ብሓፈሻ መንእሰያት ይኹና ውድባት ናይ ሰሓርቲ ንውድበን ብቁጠባ ይኹን ብዕጥቂ ይኹን ብኩሉ ነገር ንምዕባይ መዓልታዊ ለይትን ቀትርን ተወፍየን ዝሰርሓ ዝነበራ ደቂ ኣንስትዮን ነይረን እቲ ከባቢ እሞኸ ኣበናይ ኩነታት እንተልካ ኣብቲ ዝፀንከረ ግዜ ኣብቲ ዝኸፍአ ኩነታት መስመር ኮይነን ኣትዋ ስቴሽነሪ የምፃኣ ኮንጎ ክንዲዝፅም

0: መዓልታዊ ፀላእ ዝገብሮ ዘሎ መደባቱ ወፍሪ ከይተረፈ ናበየ ወፍር ኣሎ ክሳብ ክንደይ ምድላው ገይሩሎ ፀላኢ ኩናት ንምክያድ ድዩ ናብ ግንባራት ንምኻድ ድዩ ብብዝሒ ብኣኣተን ዝካየ ዝነበረ ንጥፍታት እዩ እቲ ዝበዝሐ። ስለዚ ኣብ ልዕሊየን ፀላኢ ነዚ ኩነታት ተደጋጋሚ ግዜ ኣብ ልዕሊየን ዘውርዶ ዝነበረ ግፍዕታት ምንባር እውን ክገልፅ ይደሊ በዚ ኣጋጣሚ እዚ ማለት እዩ።
1: እዛ ናይ ሃንስ ባህታ ትብላ ዘላ እዛ ሓፍተይ ዝወረደላ ንዓላ ውድብ ሓፋሽ ዝነበረት ጓል ዛህራ ሰይታ ዓሊ መሓመድ ተቐቢላ እንዳብ ጓይዋ ኣምሓራ ምስ መፅዋ እእትያታ እእትያ ድርዕቶ ወዲ ድርዕቶ ከዲና እንታይ ትገብሩ ኣለኹም እንታይ ነገርና ኢላ ከም ፅልልቲ ኮይናቶ ከም ፅልልቲ ምስ ኮነት ኩሉ እቲ ዘረባ ምሓራ ኣነ ይሕዘኒ ይፈልጠኒ ተዛሪቦም ብናቶም ሰብ መፅያት ክል ሰብ ኣትያ ኢሎማ ኣይኣተወትን እዞም ደቂ እዮም ኢላ ሰለስተ ቆልዓ ምስኣ ተቑርሶም ነበረት ቆሎ ተቆልወሎም ነራ ንኦም ኣርኣታ ንኦም መሰርአታ ተመሊሶም እዛ ጓል በዚ ከምዚ ተሪፋ እዛ ውድብ ሓፋሽ ንሳ ንጀማሂር ደልያ መፅያ ኩሉ ይፈለጠት ካብ ሰሓርቲ ድያ መፅያ ካብዚ ነብኣይ በዓል ጉደይቲ ድያ መፅያ ንድዒ ዘመን ነዊሒኒ ሕጂ ረሲዕ እዩ ኣለኹ ዛህራ ብከምዚ ኣብ ፅኣታ ኣብዛ ናይ ሃንስ ባህታ ትብያ ዘለኺ ካብኡ እንዳብ ጎይ መዘመተም ኣምሓሩ ናብ ስሌማን ሓሙተይ ኣትዮም ካብ ስሌማን ናባና ኣትዮም ንኣይ ርኢ መሰበሉኒ እቲ ሓደ ምሳይ ኣቢሉ ዋ ስሌማን እየ ሰዶ ኢልናይ ስሌማን ስሒቡ በዝን በዝን ምስሳዓሞ ሎም ውፅኢኻን እንኳዕ ንዓኻ ሰዓሚ ኢልና ስሒቕናዮ ሕጂ ከምዚ እዩ ነይሩ ብዙሕ እዩ ነይሩ ኣይከኣልን እዩ።
2: ስመይ በለፀት ሓጎስ ይበሃል። ኣብዚ ምዕዳም ኩን ከዓ ብጣዕሚ ንመስግን። ኣብ መበል 35 ዓመት በዓል ናፅነትና ምእካብና እውን ብጣዕሚ እዩ ፅቡቅ ዝስምዓኒ። እጂ ኣነ ክብላ ዘርየ ዘለኹ እዚ ኩሉ ፅቡቅ ተገሊፁ እንድዩ ክንደግሞ ይብልና ኩሉ እቲ እዚ ዝረብ ዝፀንሐ መንዩ ኣፍቂድልና መንዩ ኣብኡ ክንበፅሕ ኣፍቂድልና መንዩ ክሓግዝና ክንብል ከለና ህዝባዊ ግንባር ንዓና ምህርሲትና ኣብዚ ኣብፂሕና ሳላናቱ ፃዕሪ ከዓ ኣብዚ ኩሉ በፂሕና ከዓኒ እዚ ኩሉ ንዛረበሉ ኣለና ሳለኦም ዓጢቕና ሳለኦም ከዓ ኣብዚ ኩሉ በፂሕና ካ ክደጉመ ይክእልን እንደ እንታይ ክብል ደል ዘለኹ ግን ሕጂ ኣነ ኣብ ዞባ ዓዲ ቀይሕ ብዙሓት ሓፋሽ ውድባት በዓል ጓል ንርኣዮ ከማ ናይ መፀትን እምበር ሓፋሽ ውድባት ነራ ናብ ሰራዊት ተሰጋጊራ በዓል ፀሓይ ተስፋ ዝበሃላ በዓል ቻ ሰመረ ዝበሃላ በዓል ኣዴ ኣበባ ዝበሃላ ኣሽራ ዓደን ኣዴ ዘውዱ ትበሃል ኣብዓ ዓዳ ዓዲ ወርሑ ዓዳ ብዙሓት እየን ነረን ዘን ኣዴ ኣበባን ዘውድን ኣ ዘውድን እኳ ኣለዋን ብሂወት መይተን እየን ማለት እዩ ብዙሓት ነረን ካብቶን ውፍያት ዝሰርሓ ዝነበራ ሞራር ዝበሃላ ነበራ ህዝቢ ዝጉዝጉሳ ነበራ ተወዲበ ብኣካል ግን የለዋን። ሕጂ እንታይ እ ክብለደ ዘለኹ ፀሓይ ተስፋ ትበሃል ከዓ ነራ ሓንቲ ሓፋሽ ውድባት ኣብ ኳዓቲት እያ ንፍዕቲ ውፊቱ ነራ ምስቲ ናይ ወደ ገባ ኩነታት ዝነበረ ብብዝሒ ዝወፍረሉ ዝነበረ ንዞባ ዓዲ ቀይሕ ዝያዳ ፀላኢ ዝወፍረሉ ዝነበረ ብምስራሕ ብክንደይ ኩነታት ምስከላ እናሓልፈሉ ዝነበርና ስለዝነበረ ምስ ተፈለጠት ተሰሊፋ ማለት እዩ ፀሓይ ተስፋ እንዳሱሳን ሓደ ኔራ ትሰውያ ማለት እዩ ክዝክር ኣይደሊ ነዚኣ ካልኣይቲ ብርክቲ ዘርኣይ ብርክቲ ዘርኣይ ሓፋሽ ውድባት ነራ ምሳይ ገማን ካድር 88 ተማሂራ ኣብኡቲ ደርፎን ነበረት ከዓ መዘከርታ ክደርፍ ቁርብ ኣኸባ ምስ ገበርና ስንደርፍ ነርና ኣብቲ መውሕፀኡ ማለት እዩ መዘከርታ ናታ ላልማየ ላሎ ደርጋሃላየ ገጅፍ ማዓኮሩ ኣምስላ ውዕል ሓዲሩ ደርጋሃላየ ገጅፍ ማዓኮሩ ሆይ ገጅፍ ማዓኮሩ ንምስላ ውዕል ሓዲሩ ውዕል ሓዲሩ ኢላ ትደርፍ ነራ ክዝክራ ስለዝደለኹ እየ እጂ ዝሰኸኣኒ ከቲትና ነርና ኣብ ዝተይ ሰዓት ዝነበረሉ 16 ነራ ኣብዛ ጥቓ ዓዳ ትሰውያ ማለት እዩ እጂ ከምዚታት ከዓ ክንዝክረን ስለዘለና ኢና በዚ ኣጋጣሚ ንኩለን ኤርትራውያን ኣብ ወፃእን ኣብ ውሽጢ ኤርትራን ዘለዋ ንኩሎም ምክልኻል ሓይልታት ምክልኻል ንኩሉ ህዝቢ ኤርትራ ሰላም ክብል ይደሊ ኣብዚኣ ወዲ ኣለኹ።
3: ሕራይ ኣብዚ ክዝረብ ፀንሐ ቁርብ ስግር ከይንብሎ እንዴ

ክስዕቦ ደልየ ዘይተጠቕሰ እውን ኣይኮነን ግን ኣድሚቕ ከብሎ የ ደልየ ሓደ ኣብ ውሽጢ መስመር ፀላኢ ክትነብር እንድሕር ኮንካ ከም ወዳብ ኣካል እንድሕር ኮንካ ኩነታት ናይ ፀላኢ ክትፈልጥ ለይትን መዓልትን ካብ ደቂቕ ናብ ደቂቕ ካብ ሰዓት ናብ ሰዓት ኩነታት ናይ ፀላኢ ክትፈልጥ ብጣዕሚ እዩ ዘገድሰካ ምክንያቱ ከምቲ ኣቐዲሙ ዝተገልፀ ብ360 ዲግሪ ብፀላኢ ዝተኸበ ስለ ዝኾነ ንስኻ ክትነብር እንድሕር ኮንካ ፀላኢ ይወፍር ድዩ እንታይ እዩ ዝገብር እንታይ ይሓስብ ኣሎ ክትፈልጥ ኣለካ ሕጂ ናይዚ ኩሉ ኩነታት ፀላኢ ሓበሬታ ምንጭና ደቂ ኣንስትዮ እየን ነይረን ንኣብነት ኣብ ሻድሻይ ወራር ዝከረኒ ንቴስዓ መዓልቲ ተኻይዱ እቲ ውግእ ንቴስዓ መዓልቲ ከዓኒ ካብ ዛላኣንበሳ ጀሚሩ ክሳብ ኣስመራ ዘየቋርፅ ናይ ኮለኛ ዘየቋርፅ ዕጥቅን ስንቅን ሰራዊትን ንፀዓነ ሰራዊት ክሓልፍ ከሎ መዓልታዊ ኣብዘን ተባሃላ ፅርግያታት ካብ ዛላኣንበሳ ጀሚርካ ክሳብ ሰሓርቲ ስመራ ኩላተን ኣዴታት ኣጣል ዝሕልዋ መሲለን ዝገሻ መሲለን ዝቐብራ መሲለን የን ናይ ፀላእ ሕበሬታ ዘምፃ ነይረን ክንዲዝ ኮለኛ ሓሊፈን ክንዲዝ ሰራዊት ነይሮም ክንዲዝ ዕጥቂ ነይሩ ክንዲዝ ከቢድ ብረት ነይሩ እናበላ ዘሕልፋ ዝነበራ ንሳተን እየን እዚ ሓበሬታታት እዚ ተኣኪቡ ናብ ዝምልከቶ ኣካል ምስ ተመሓላለፈ ከዓ ተመስሪሑ እቲ ኣብ ውሽጢ መስመር ፀላኢ ዝነበረ ወዳቡ ኣካል ይኹን ካልኦት ክፍልታት ናይ ውድብ ስርሐን ብዘይስክፍታ ከም ዘካይዳ ይግበር ነይሩ ካልእ ኣብዚኣ ተወጢጣ ከይተርፈና ዝበልክዋ ድሕሪ 81 ንሕና ዝተቋፃፀርናዮ ቦታታት ከባቢ ኩዓቲት ከባቢ ዓዲ ቀይሕ ደጊዕን ደረጨን በዓል ዘርኡ ሞሲ ከባቢ ፀሮና ኣኽራን ቤት መጣዕ ለጎሳርዳን ባዕሉ ኣብ ስመጃና 6 ወረዳታት እዚ ኣብ ትሕቲ ተጋሊ ሓርነት ስለ ዝነበረ ርኡይ ናይ ደቂ ኣንስትዮ ንጥፈታት ተኻይዱሉ ዘይፈልጥ ከም ሓድሽ ድሕሪ 81 ዝኣተናዮ ቦታ እዩ ነይሩ እቲ ምውዳብ ከም ሓድሽ ኢና ጀሚርናዮ ደቂ ኣንስትዮ ኣይወፃን እየን ነይረን ሓደ ብቁጠባ እውን ትሕት ዝበለ ብባህሊ እውን ትሕት ዝበለ ካብ ከተማ ርሕቕ ዝበለ ስለ ዝኾነ እቲ ናይ ደቂ ኣንስትዮ ካብኡ ናብኡ ብደረጃ ክትገልፆ ከለካ ኣብኡ ከዓ ዝተሓተ እዩ ነይሩ ሕጂ ነዚ ምውዳብ ዝመታን ክጥዕም ተባሂሉ ወደብቲ ኣካላት ጀለብያ ጌርና ሻባቶ ጌርና ኣልቦ ኣሲርና ንኸደሉ ዝነበርና ግዜ ነይሩ እዩ እቲ ንገብሮ ምውዳብ ፖለቲካዊ ወይ ወተሃደራዊ ጥራሕ ዘይኮነ ኣብ ኩሉ መዳያት ወላ ድኽነት ሓደ ሓረስታይ ከመይ ገይሩ ነታ ዘለቶ ግራት ከላሳልሳ ከም ዘለዎ እንታይ ጥበብ ናይ ኣተሓራርሳ ክጥቀም ከም ዘለዎ ደቂ ኣንስትዮ ኣብ ሕርሰን ኣክንዲ ልምዳዊ ጥራሕ ዝኸውን ኣጋር ሓካይም ተማሂረን መሕረስቲ ከም ዝመሃራ ነተን መሕረስቲ ከዓ ነተን ልምዳውያን መሕረስቲ እውን ንባዕላተን ኣኪብካ እንዳፀዋዕካ ኣክንዲ ፀሎት ጥራሕ ክትገብር ትውዕል ሓራስ ሕርሲ ምስ ተታሕዘት ኩላተን ኣዴታት ፀሎት ክገብራ እዝግዮ ክብላ ጥራሕ እየን ዝውዕላ ነይረን እተን ልምዳውያን መሕረስቲ እውን ቁሩብ ድፍረት እዩ እምበር ካልእ ኣፍሉጡ ኣይነበረንን ምስ መፃ እዘን ኣጋር ሓካይም ምስ ተማሃራ ግን ብስነ ፍልጠታዊ መንገዲ እቲ ናይ ሕርሲ እውን ጥበብ ብዘለዎ መንገዲ ክካየድ ጀሚሩ ካልእ ደረጃ መነባብሮ ናይቲ ንቋፃፀሮ ዝነበርና ቦታታት እውን ኣዝዩ ካብ ቁጠባ ዝተበገሰ ክኸውን ንኽእል ትሕት ዝበለ እዩ ኣብ ዝኾነ ዓዲ ኼትካ ወላ ሽኮር ይሃልወካ ወላ ቐጠፍ ይሃልወካ ንዕኡ መፍልሒ ዝኸውን ኣቑሑት ከማን ኣይትረክብን ኢኻ ነርካ ሕጂ እቲ ምውዳብ መነባብሮ ናይ ህዝቢ ቁጠባ ናይ ህዝቢ ባህላዊ ደረጃ ናይ ህዝቢ እውን ብፍላይ ናይ ደቂ ኣንስትዮ ከመይ ገይሩ ክቕየር ከም ዘለዎ ሓደ ካብቲ ኣጀንዳ ናይ ህዝባዊ ምሕዳር እዩ ነይሩ ነዚ ንምቅላል ንሸቃጦ ይኹን ወላ ውፍያት ሓፋሽ ውድባት ወይ ድማ ካብ ፀላኢ ፈሊጥዎም ዝመፁ ውድባት ንጀዛን ከም ዝስደዱ ይግበር እሞኒ ኣብኡ ነቲ ፅጉም ሰብ ሓገዝ ክግበብርሉ ከም ዘለዎም ክተሓጋገዙ ከም ዘለዎም እቲ ርእሰ ማላዊ ዝኾነ ኣቑሑት እውን መሳርሒ ብሓፂን ድዩ ብካልእ ምዕቡል መንገዲ ዝተሰርሐ ካብ በዓል ጀዛን ኣቑሑት ከም ዝምፀእ እሞኒ ከም ዝሽየጥ ኣብ ዕዳጋታት ይግበር እቲ ባህሊ ብኸምኡ እናበለ ካብቲ ናይ ካይላ ይኹን ዋላ ካብቲ ናይ ሓምሓም ናይ ሸክላ ናይ ሓምሓም

ኣገባብ መሳርሒ እውን ከም ዝወፅእ ተገይሩ እዩ። ሕጂ እቲ ንገብሮ ዘለና ዝነበርናሲ ፖለቲካዊ ጥራሕ ዘይኮነ ኣብ ገዛ ተኣቱ ኣብ ገዛ ኣቲኻ ከመይ ገይራ እታደ ወርሓዊ ፅግያታ ክተመሓድር ከም ዘለዋ፣ ከመይ ገይራ ደቃ ክትምግብ ከም ዘለዋ፣ ከመይ ገይራ ፅሬት ናይ ነፍሳ ይኹን ናይ ደቃ ክትሕሉ ከም ዘለዋ እቲ ኣስተምህሮ ኩሉ ዓይነት ኩሉ መዳያዊ እዩ ነይሩ። ሕጅብቲ ናይ መጀመርታ ክንኣትዎ ከለናቲ ቦታ ዝነበረን ክሳብ መወዳእታ እዚ ኣብ ተስዓታት ምስ በፃሕናስ እቲ ባህሊ ናይቲ ሕብረተሰብ ብመሰረት እዩ ተቐይሩ። ስለዚ እቲ ህዝባዊ ምሕዳር ዘካይዶ ዝነበረ ንጥፈታት ኩሉ መዳያዊ ከም ዝኾነ ክገልፅ ኢለየ። ካልእ እንድሕር ኮይኑ ኣብዚ ንብሎ ዘለና ቦታታት ልዑል ናይ ምግዳል ድሌት ናይ ደቂ ኣንስትዮ መፅ እዩ። ልክዕ በቲ ጭርሖ ናይ ህዝባዊ ምሕዳር መሰረት ሓፋሽ ይንቃሕ ይወደብ ይተዓጠቕ ዝብል ዕላማ ናይቲ ምውዳብ ኣብ መወዳእታ ንናፅነትን ንሓርነትን ምግዳል ስለ ዝኾነ ኩላተን ደቂ ኣንስትዮ ናይ ምዕጣቕ ኣብቲ ናይ ምዕጣቕ ደረጃ ከም ዝበፅሓ ይግበር ነይሩ እዩ። ሳሕል ስለ ዝርሕቀና ምስ ሳሕል ዘሎ ርክብ እውን ከምቲ ኣቐዲሙ ዝተገልፀ ብመስመራት ናይ ፀላኢ ዝተሓፅረ ስለ ዝኾነ ኣብቲ ዞባ ዝነበሩ ብሪጌድ 35 ኣብቲ ቦታ ከም ዝዕለሙ ወይ ንምዕራብ ከይዶም ከም ዝዕለሙ ተገይሩ ዳርጋ ኣብ መስርዕ ሰለስተ ኣባላት ደቂ ኣንስትዮ እየን ነይረን። ደቂ ኣንስትዮ ኣብቲ ከባቢ ነቒሐን ተወድበን ጥራሕ ዘይኮነ ዓጢቐን ነቲ ሓይሊ ናይ እንዳ ብርጌት 35 እውን ብዝለዓለ ደረጃ ዘዕበየኦ ዘጎልበቶኦ ከም ዝነበረ ክገልፅ ይደሊ ማለት እዩ። ካልእ ኣብቲ ብድሆ ሽማግለ ድዩ ሓደ በዛ ኣጋጣሚ ብድሆ ሽማግለ ዝብል መፀውዒ ናይ ምምሕዳር ድሕሪ ኣብ ሻድሻይ ወራር ዝመፀ መፀውዒ ነይሩ። ቅድሚኡ ኮም ህዝባዊ ሽማግለ እዩ ዝበሃል ነይሩ። ኣብ ሻድሻይ ወራር ግን ብድሆ ንዝመፅእ ወራር ቅልፅመይ እንሆ ዝብል ናይ ዘማች ደርፊ ስለ ዝነበረ ብኡ መሰረት እተን ምምሕዳራት ብሙላኣተን ብድሆ ሽማግለ ከም ዝበሃላ እዩ ተገይሩ። ሕጂ ኣብቲ ምምሕዳር ብድሆ ሽማግለ ደረጃ ኣብፂሕካየን ከለካ እውን ናይ መሃይምነት ፀገም ነይሩ እዩ። ኣብቲ ዞባ ደቡብ ዳርጋ ድሕሪ 74 ዓብ ናይ ትምህርቲ ሃጓፍ ነይሩ እዩ። ትዝርካቡ እውን ንባዕሉ ሲ ካብ ቀደም እውን ብዛዕባ ትምህርቲ ፀገም ነይሩ እዩ፣ ግን ትዝርካቡ እውን እዚ ሃጓፍ እዚ ነይሩ እዩ። ሕጂ ሓንቲ ጓል ኣንስተይቲ ኣብ ምሕዳር ብድሆ ሽማግለ ክተምፃ እንድሕር ኮይንካ ናይ ትምህርቲ ዓቕሚ እውን ክህልዋ ስለ ዘለዎ ከምዚ ፀገማት ስለ ዝነበረ ህዝባዊ ምሕዳር ካብኣቶምን ካብ ገለ ኣብ ነፍሲ ወከፍ ዓዲ ዘለዎ ምሁራት ገይሩ እቲ ምጥፋቅ መሃይምነት ጀሚርዎ ነይሩ እዩ። ድሓር ግን ኣብ 83 ዘመተ ናይ ምጥፋቅ መሃይምነት ካብ ቤት ትምህርቲ ሰውራ ስለ ዝመፁ እዚኣቶም ነቲ ኩነታት ናይቲ ሕብረተሰብ ኣዝዮም እዮም ቀይሮሞ። በቲ ንናእሽቱ ኣካዳሚ ይምህሩ፣ በቲ ከዓኒ ንዓበይቲ ብፍላይ ከዓ ደቂ ኣንስትዮን ተጠቀምቲ ናይቲ ምጥፋቅ መሃይምነት ነይረን 3 ዓመት ሙሉእ ብተኸታታሊ ክረምትን ሓጋይን ዘይብሉ ምስ ተማህራ ኣብ መፅሓፍን ኣብ ምንባብን ደረጃ በፂሐን ሓለፍቲ ኮይነን እውን ፀብፃበን ከቕርባ ፀገም የብለንን ኩሉ ዝገበርኦ ስራሕ ክፅብፅባ ፀገም ኣይነበረንን። ስለዚ እዚ ለውጢ እዚ እውን ሲ ኣብቲ መስርሕ ናይ ቃልሲ ኩሉ ጎድናዊ ዝኾነ ዝተካየደ ቃልሲ ለውጢ ከም ዝመፀ ኣብዚኣ ክገልፅ ይደሊ ማለት እዩ። ካልእ ኣብዚ እንታይ ነይሩ? ሓደ ካብቲ ንምውዳብ ኣንቃፊ ዝነበረ ድርቂ ነይሩ እዩ። 84 85 86 ብርቱዕ ደርቂ ነይሩ እዩ። ሕጂ ክትውፈደ ሊኻ እውን ንባዕሉ ደቅኻ ምግቢ ከይውሓስካሎም ኣሸጋሪ ስለ ዝኾነ ብዙሕ ፀገም ነይሩ እዩ። ደቆም ውዕል ሕድር ኢሎም ምስ ፀንሕዎም እቶም ኣብ ዞባዊ ሰራዊት ወይ እንዳ 35 ዝነበሩ ተጋደልቲ ደቆም ውዕል ሕድር ኢሎም ምስ ፀንሕዎም እውን ነቲ ብድሆ ክሓልፍዎ ሽግር ስለ ዝነበረ ብዝተካየደ ጎስጓሳት ኣብ ልዕሊ ደቂ ኣንስትዮ ደቀን ሒዘን ንሳሕል ክኸዳ ከም ዘለዎን ተገይሩ እዩ። እዚ እውን ንቕሓት ስለ ዝነበረን እምበር ህድሞአን ገዲፈን ክኸዳ ቀሊል ነገር ኣይኮነን። እታ መረበትካ ገዲፍካ ናብ ካልእ ቦታ ዘይትፈልጦ ክትከይድ ቀሊል ነገር ኣይኮነን። ግን እተን ደቂ ኣንስትዮ በቲ ዝተካየደ ጎስጓስ ውድባዊ እምነት ስለ ዝነበረን ውድብ ክጠፍእ ከም ዘይኮነ ንሰኑን ክጠፍኣ ከም ዘይኮና ሕማቅ ግዜ ኣሕሊፈን ግን ክምለሳ ከም ዝኾና ብዝተገብረ ጎስጓስ ብዙሓት ደቂ ኣንስትዮ ደቀን ሒዘን ናብ እንዳ ህዝቢ ከይደን ኣብ እንዳ ህዝቢ ከዓኒ ተቓልሰን ቀፂለንኦ ቤት ምስ ሰውራ ዝኣቱ ቤት ምስ ሰውራ ኣየእትየን እንዳ ህፃናት ዝኣቱ እንዳ ህፃናት እትየን ንሳተን እውን

0: ኣብ ኩሉ ክፍልታትን ወላ ክሳብ በዓል መራፊት ገለ እንዳኸዳ ኣብ ምምጋብ ናይቲ ለይትን መዓልትን ኣብ ውዕዞ ዘሕልፎ ዝነበረ ናይ ኣውቲስትነት ብፍላይ ንኣውቲስታ ኣብ ግዜ ገድሪ ኣውቲስታታት ብለይቲ ስለ ዝኾነ ስርሖም መግቦም ከዳልው ኹን ሽግር ስለ ዝኾነ ካብ እንዳ ህዝቢ እናወፃ ንሰራዊትን ንኣውቲስታን ኣብ ምምጋብ ተሳታፍነተን ኣርእየን እየን። ስለዚ እቲ ዝተካየደ ቃልሲሲ ክሳብ ሕጂ እውን ንሳተን ምስ ውድበን መፂአን ቃልሰን ይቕፅል ኣለዋ። ወላ ኣብ ዝስመራ ኣለዋ፣ ኣብ በዓል ፈርቶ ኣለዋ፣ ኣብ ሰንበል ኣብ እንዳቁጠባ ኣለዋ። ናህሪ ናይ ቃልሰን ኣይነከየን። ብዝኸድኦ ማለት በቲ ዘለዎ ደረጃ መራሕቲ ጉጅለታት ኮይነን ሓለፍቲ ንኡሳን ጨናፍር ኮይነን ባይቶ ኮይነን ይሳተፋ ከም ዘለዋ ክገልፅ ይደሊ ማለት እዩ።
1: ኣብተን ወዲብ ክንዘፍረ ክንአን ደቂ ኣንስትዮ ገለ ኣብነት ዝኾና ምስ ገለ ፍሉይ የበርክቶአን

ሰላም ኣብ መላ ዓለም ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ምሙቕ ሰላምታይ ከቕርበልኩም ይፈቱ ከመይ ቀኒኹም ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ካብ ሎፍዮርን ድንሽን ምስ ዝበሰለ ዓይኒ ዓተር እዩ እዚ ንምስራሕ ኣስቤዛ ኣብ ቅድሜና ተቐሪብሎ ከምቲ ኩሉ መዓልቲ ንገብሮ ንምዝኽኻር ኣእዳወይ ሕፀብ ኣለኹ ኩሉ መዓልቲ ኣብ ምግቢ ክንቀርብ ከለና ኣእዳውና ብማይን ሳሙናን ክንሕፀብ ኣዝዩ ኣገዳሲ እዩ ሓራይ እዚ ንምስራሕ ካውሎ ፊየሪ ሓደ ኪሎ በሲሉ ተቐሪቡሎ ማለት እዩ ኣፀቢቑ ከይበሰለ ድንሽ በሲሉ ከይተቐርፈ ተሓፂቡ በሲሉ ብቑመት ተመቲሩ ተቐሪቡሎ ዓይኒ ዓተር በሲሉ ተቐሪቡሎ ዓይኒ ዓተር ናይ ዓድና እንተተጠቐምና ዝበለፀ እዩ ፒዘሊ ከዓ ክንጥቀም ንኽእል ኢና ግን ናይ ዓድና ዓይኒ ዓተር ኦርጋኒክ እዩ ሙሉእ ትሕዝቶ ዘለዎ እዩ ኮሚደረ ብደቂቕ ዝተመትረ ቀሪብና ኣለና ሽጉርቲ ቀይሕ በርሰሜሎ ሽጉርቲ ፃዕዳ ቀሪብና ኣለና ጉዕ በርበረ ዘይቲ ከዓ ዘይቲ ስምስም ተጠቂመ ኣለኹ ዘይቲ ስምስም ደጋጊምና ኢና ኩሉ መዓልቲ ዘለዎ ትሕዝቶ ንጥቕምን ንገልፆ ስለዚ ክንጥቀመሉ ብጣዕሚ እየ ዘተባብዕ ሓራይ ከምቲ ኩሉ መዓልቲ ንገብሮ ካብ ምቕላው ሽጉርቲ ወፂእና ኢና ዘለና ኩላትና ወፂእና ክንከውን ናብ ገገዛና ብጣዕሚ እየ ተስፋ ዝገብር ምክንያቱ ዝተቐላለወ ጥቕሚ ስለ ዘይብሉ ንጥዕና እውን ጠቃሚ ስለ ዘይኮነ ዘይተቐላለወ ክንሰርሕ ፅቡቅ እዩ ስለዚ ሕጂ ነቶም ናይ ቀመማት ናይ ኣሕምልቲ መጀመርታ ኩሎም ብሓንሳብ ክሰኽትቶመ ኣራይ ክልተ ሽጉርቲ ቀይሕ ብደቂቕ ዝተመትረ ሰለስተ ማንካ ጣውላ ብደቂቕ ዝተመትረ ፐርሰሜሎ ፐርሰሜሎ እውን ክንጥቀመሉ ብጣዕሚ ፅቡቅ እዩ ፅቡቅ ትሕዝቶ እዩ ዘለዎ ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን

ሃፍታም እዩ። ኣብ ርእሲኡ ከዓ ኣንቲ ኦክሲደንቲ ትሕዝቶ ኣለዎ። ምክንያት ንዘይጠቅም ኣብ ኣካላትና ዘሎ ነገራት ዝፀርጉ ማለት እዮም። ሓደ ማንካ ጣውላ ሽጉርቲ ፃዕዳ ተጠቂመ ኣለኹ። ኣብ ሽጉርቲ ፃዕዳ ዘሎ ትሕዝቶ እውን ብጣዕሚ ፅቡቅ ትሕዝቶ እዩ። ሽጉርቲ ፃዕዳ ከዓ ኩ ዳርጋ ኩሉ ሰብ ይጥቀመሉ እዩ። ፅቡቅ ዝኾነ ትሕዝቶ እዩ ዘለዎ። ዝተዓፅወ ሻምብቆታት ይኸፍት እዩ። ንብዙሕ ሕማማት ይከላኸል እዩ። ስለዚ ክንጥቀመሉ ሽጉርቲ ፃዕዳ እውን ብጣዕሚ ፅቡቅ እዩ። ኮሚደረ ኣብ ኮሚደረ ትሕዝቶ ዘሎ እውን ኣዝዩ ኣዝዩ ሃፍታም ካብ ኣሕምልቲ እዩ ከዓ ኮሚደረ። ስለዚ ብናይ ጥዕና ዝኾነ ኣሰራርሓ ክንሰርሖ ከለና ከይተቀላለወ ከዓ ብጣዕሚ ፅቡቅ እዩ። ስለዚ ዘይቲ ስምስም ከዓ ይጥቀም ኣለኹ። ኩባያ ርብዒ ጎደል ይጥቀም ኣለኹ ማለት እዩ። ነዚኣ ከምዚኣ ጌርና ኩለን ብሓንሳእ ጌርና ንስክትተን ኢና።

ሕጂ ዓይኒ ዓተርን ቀመማትን ከነእቱኢና ድሓር ካብቲ ማይ ውዑይ ጥብ እናበልና ንእሽተይ ኣሰማሚዕና ኣስቤዛና ኩሉ ብሓንሳብ ከነእትዎ ኢና ማለት እዩ። ዓይኒ ዓተር ዝበሰለ ዓይኒ ዓተር ተኣርዩ ተሓፂቡ ክበስለልና ምእንታን ክሓግዘና ከ ኣሊኽናዮ ክንሓድር ንኽእል ኢና። ዝበሰለ ዓይኒ ዓተር ማለት እዩ ኣዝዩ ፅቡቕ ትሕዝቶ እዩ ዘለዎ። ዓይኒ ዓተር ብፕሮቲን ሃፍታም እዩ ምስ ቆርበቱ ስለ ዝኾነ ከዓ ብቪታሚንን ብቪታሚናትን ማዕድናትን እንተላይ ብፅሕጊ ሃፍታም እዩ ማለት እዩ። ስለዚ ፅቡቕ ትሕዝቶ እዩ ዘለዎ እሞ ከዓ ናይ ዓድና ዓይኒ ዓተር ኦርጋኒክ እዩ ማለት እዩ። ቀመማት ክገብረ ቀመማ ልጫ ሓደ ማንካ ሻሂ ቀመማ ልጫ ገብር ኣለኹ። ፍርቂ ማንካ ሻሂ ኮረሪማ

ጨው ከም ኣድላይነቱ ኢና ንገብር ማለት እዩ። በርበረ ጸሊም ኩሉ ቀመማት ነናቱ ዝኾነ ጽቡቕ ትሕዝቶ እዩ ዘለዎ።

ካውለና እንድንሽናን በሲሉ ስለ ዝኾነ ሓንሳብ ሽሉቕ ኢሉ እንድሕር ኢሉልና ተሰማሚዑልና ኣውሪድና ንምግቢ ከነዳልዎ ኢና ማለት እዩ።

ሓራይ ወዲ ኣላ ተሓዋዊሳትልና ብሓንሳእ ተሸሪቆናልና ኣለዋ ከምዚኣ ጌርና ሰማም ዓቢልና ኩለን ቀመማታ ናስ ቤዛኣን ኣትየን እየን ስለዚ ከምዚኣ ጌርና ነውርዳ ኣብ ፅቡቅ ዝበልናዮ መቐረቢ ገልቢጥና ከዓ ኩሉ ግዜ ኣብ ፅቡቅ መቐረቢ ኣቀራርባና ነቲ ዝሰራሕናዮ ምግቢ ተወሳኺ ሸውሃት ወይ ከዓ ጣዕሚ እዩ ዝፈጥረሉ ማለት እዩ

ከምዚኣ ጌርና ተዓራሪ ኣቢልና ኣፀባብቕ ኣቢልና ኣብ ፅቡቕ መቐረቢ ጌርና ንምግቢ ነዳልዋ። እቲ ኣብኡ ደሎ ትሕዝቶ ብጣዕሚ ብናይ ጥዕና ኣሰራርሓ ከዓ ዝተሰርሐ ብጣዕሚ ኩሉ ፅቡቕ ትሕዝቶ እዩ ዘለዎ ማለት እዩ። ስለዚ ከምዚኣ ጌርና ምስቅጫ ስገም ምስ ባኒ ባኒ እውን ባኒ ስገም ትኾነ ዝበለፀ ምስ ዋላ ብተሓዋወሰ ሓርጭ ጣፍ ሓርጭ ስገም ኩሉ ጌርና ሓዋዊስና ሰንኪትና እውን ምስኡ ክንቅርቦ ንኽእል ኢና ማለት እዩ። ከምዚኣ ጌርና ንምግቢ ነዳልዋ። ከም ካልኣይ መግቢ ክንጥቀመሉ ንኽእል፣ ከም ቀዳማይ፣ ከም ካልኣይ፣ ከም ኩሉ ክንጥቀመሉ ንኽእል። ምክንያቱ ሙሉእ ትሕዝቶ ሒዙ ዘሎ መግቢ እዩ ማለት እዩ። ካውሎ ፊዮሪ ምስ ድንሽ ምስ ዝበሰለ ዓይኒ ዓተር ኢና ኣዳሊና ዘለና ማለት እዩ። ሕጂ ኣብቲ ድንሽ እንድሕር ድኣ ርኢና ድንሽ ካርቦሃይድሬት እዩ፣ ናይ ፀዓት መግቢ እዩ። ኣብቲ ቅራፉ ከዓ ምስ ቅራፉ ስለ ዝኾነ ኣብቲ ቅራፉ ከዓኒ ብዙሕ ዝኾነ ትሕዝቶ እዩ ዘለዎ ማለት እዩ። ምክንያቱ ኣብቲ ቅራፍ ብዙሕ ግዜና ንገልፆ እቲ ድበዝሐ ትሕዝቶ ሃብቲ ናይቲ ናይ መግቢ ብጣዕሚ ኣብቲ ቅራፍ እዩ ዘሎ። ክትሪኦ ከለካ እቲ መፅናዕቲ ናይ መግቢ ዳርጋ ነቲ ቅራፍ ጥራሕ ክትበልዕ እዩ ክስታይ ዝገብረካ ማለት እዩ። ምክንያቱ ኣብቲ ቅራፍ ዚንክ ኣሎ፣ ካልሽም ኣሎ፣ ፖታሽም ኣሎ። እንደገና ፀረ ረክሲ ዝኾነ ትሕዝቶ ስለ ዘለዎ ንቆርበት ሓጋዚ እዩ። ንፀቕጢ ደም፣ ንሽኮር፣ ንምቁፅፃር ሓጋዚ እዩ። ስለዚ እዝን ካልእን ብዙሕ ትሕዝቶ እዩ ዘለዎ ማለት እዩ። ኣብቲ ቅራፍ ድንሽ እየ ዝብል ዘለኹ። ኣብቲ ካውሎ ፊዮሪ ከዓ ካውሎ ፊዮሪ ከዓ ኣዝዩ ካብ ኣሕምልቲ ሃፍታም መግቢ እዩ ማለት እዩ። ሃፍታም ኣሕምልቲ እዩ። ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ሃፍታም እዩ። ቪታሚናትን ማዕድናትን ክንብል ከለና ንምሕማም ዝከላኸሉ መኣዛታት ኩሎም ማለት እዮም። ኣብ ካውሎ ፊዮሪ ከዓ ተወሳኺ ብቪታሚን ሲ ሃፍታም እዩ። ቪታሚን ኬ ከ ኣለዎ። እንደገና ውሑድ ካርቦሃይድሬት ኣለዎ። ናይ ፀዓት ከዓ ማለት እዩ። ውሑድ ፀዓት ከዓ ኣለዎ። ነታ ፀላም ከብድና ዘፅሪ ኢንዛይምናትና ከዓ ንዕኡ ብደንብ ንኸፅሪ የንጥፎ ማለት እዩ። ንጡፍ ይገብሮ ማለት እዩ። ስለዚ ብጣዕሚ ፅቡቕ ትሕዝቶ እዩ ዘሎ ኣብቲ ካውሎ ፊዮሪ። ኣብቲ ዓይኒ ዓተር ከምቲ ኩሉ መዓልቲ ንገልፆ ብፕሮቲን ሃፍታም እዩ። ኩላትና ከም እንፈልጦ ማለት እዩ ምስ ቅራፉ

ምዃኑ ግን ብቪታሚናትን ማዕድናትን ፀሕ ግን ከዓ ሃፍታም እዩ ማለት እዩ። በዓል ፐርሰሜሎ፣ በዓል ሽጉርቲ ፃዕዳ ነናቶም ዝኾነ ፅቡቅ ዝኾነ ከምቲ ኩሉ ግዜ ንገልፆም ፅቡቅ ዝኾነ ትሕዝቶ ኣለዎም ማለት እዩ። ሽጉርቲ ቀይሕ፣ ሽጉርቲ ቀይሕ እውን ብጣዕሚ ፅቡቅ ትሕዝቶ እዩ ዘለዎ። ስለዚ እዚ ኩሉ ደሚርካ ክረአ ከሎ ኣብቲ ቀመማት ከዓ ቀመም በርበረ ፀሊም እንድሕር ዳኣ ርኢና ብዙሕ ፅቡቅ ትሕዝቶ እዩ ዘለዎ። በርበረ ፀሊም ከዓ ጎዳእቲ ዝኾኑ ነፃ ራዲካልስ ዝበሃሉ ኣብ ኣካላትና ዝፈርዩ ንዓታቶም ናይ ምፅራክ ባህሪ ኣለዎ ማለት እዩ። ስለዚ ኩሎም ቀመማትና ነናቶም ትሕዝቶ ኣለዎም። እዚ ኩሉ ደሚርካ ክረአ ከሎ እዛ ናይ ለዎ መዓልቲ ምስቲ ኣሰራርሓ ከዓ ናይ ጥዕና ዘይተቀላለወ ብምዃና እቲ ብማይ ዝበሰለ እቲ ድማ ኩለን ብሓንሳእ ጌርና ሸሊቁና ኢና ሰሪሕናየን ማለት እዩ። እቲ ኣብኡ ተጠቂምናሉ ዘለና ቅብኣት ከዓ ዘይትስምስም እዩ። ዘይትስምስም ከዓ ከምቲ ኩሉ መዓልቲ እንገልፆ ብብሉፃት ስብሕታት ኣዝዩ ፅቡቅ ትሕዝቶ ዘለዎ ፅዑይ ኮለስትሮል ዝውንን ንደም ንፀቕጢ ደም ንሽኮር ንምቁፅፃር ጥቕሚ ዘለዎ ብጣዕሚ እዝን ካልእን ከዓ ኣብ ዘይቲ ዝስምስም ኩሉ መዓልቲ ኢና ንገልፆ ማለት እዩ። ፅቡቅ ትሕዝቶ እዩ ዘለዎ። ስለዚ ካብ ዘይቱ ኣትሒዝካ ኩሉ ኣብዚ ዝኣተወ ቀመማት ኣዝዩ ንጥዕና ኣገዳሲ እዩ ማለት እዩ። ስለዚ እቶም ፀዓት ክንደሊ ውሕድ በለ ጌርና ክንምገቦ ፅቡቅ፣ ምክንያቱ ኩሉ ናይ ፀዓት መግቢ እዩ ማለት እዩ። ካብ ሎፌሩ ውሕድ ፀዓት ኣለዎ፣ ግን እቲ ዝበልክዎ ጥቕምታት ኩሉ ከዓ ኣለዎ ማለት እዩ። ስለዚ ናይ ሎሚ መዓልቲ ካውሎ ፌሪ ምስ ድንሽ ምስ ዓይኒ ዓተር ኣብዚኣ ወዲእና ኣለና። ምስ ዝበሰለ ዓይኒ ዓተር ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰላም ዝሰፈነ ቕነ

ኣዘይ መምስልኩምቱ ለሃልና ወታብዑና ግታሉ ንትማሰ ይቺ ዓባይ ተምለንዳት ሌና እዱልያ መል ህሌና ሕላየት ናራ ግትግባእቱ ሕላየት ዓቢ ፈናን ኣድም ዓምር ፋይል ምን ሓልቱ ሓቲ ሕላየቱ ገልና ቀድምቱ ግለንተ ተለይት መየ ዲበሳትሳይ ማህረጃን ሳዋ ዲቡላ ተቀደመ ብዛሓልት ሕላየት ሕበር ግልና ቀድምቱ ሕላየት ዓፈር ኣዘይ መለ ሓልት እንተታብዕና ብድግማ ግናቅብልቱ በርናምጃረጥቀነ መስወተለልየኩም ይጠሪሞ ግልተታብዑና ሰይቺ ዓባይታ

ሰላም ሰላም፣ ከመይ ቀኒኹም? ኣብ ውሽጥን ወፃእን ብምዃን መደብና መደብ ፊዮርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደብ ፊዮርና ከመይ ቀኒኹም? ፅቡቅ። እምባርከስ ፊዮርና ድማ ሎም ንዓና ይበቕዑ የዘናግዑ ብዓብኡ ኻ ይምህሩ እዮም ዝበላቶም ትሕሶታት ተዋዲዳ ኣብ ሰዓታት ኣብኺዳትና ኣላ ካባኹም ንደልዮ ነገር መደብና ጀሚሩ ክሳዕ ዝብድእ ምሳይ ሓቢርኩም ትከታተል እዩ። ፅቡቅ። ምባርከስ ንሎምኻ ከም መጀመርቲ ወይ መፈለሚ ትሕዝቶና ሪፅናያ ዘለና ሓንቲ ጥዕምቲ ዜማ ክትኮን እታ ዜማትያኻ ተቐቐላ ትብል ክትኮን መቸም ኩላትኩም ክንትፈትዋ ከይተጠራጠርኩ ብቐጥታ ናብኣ ክብለኩም እየ ስናይ ምትታል

0: ክብለኩም ሎሚ ጥበባት ከዓኒ ዝተፈላለየ ቁም ነገር ሓዘል ዝኾነ ትሕዝቶታት ኣዋዲዳ ገለ ክትብለና ማለት እዩ። ካብኡ ከዓኒ ብዙሕ ነገር ክንምሃር ርኢና ክንፍትን ተስፋ እንዳገበርኩ ሕጂ እውን ደጊመ ናብ ጥበባት ከብለኩም እየ ሰናይ ምትፋል።
1: ፀገም የለን ኣነስ ክበልዕ ክሰቲ ክፃወት ክዕንድር ፍንትርዕ ክብል ክርብሽ ክዕገርግር ንሳ ክትሰወለትኩም በር በርቃ ተማሂረ ምስ ዓበኹ ዓበይ ምስ ጎበስኩ ንኤርትራ ክዘይረኢላ ከሰቱ ክዘብጦ ቢሕም ንዝበላ ምዃነይ ኣይፈልጥን ነይረ ሰባባይ ተስፋ ዘንበረ ከምኡ እንተኮይኑ ፀገም የለን ስቕ ጥራይ በሉ ናበይ ኣሰብሉ ተማሂረ ካብዚ ክሳዕ ሰማይ ድግሪታት ሰቂለ ቅልፅመይ ኣትሪረ ኣእምሮይ ስሒለ ሽዑ ንኤርትራ ዝደፍራ እንተሎ ሻሙጤ ኣውፅአ ተንበርካኽ እየ ዝብሎ ተንበርካኽ ስቕ ጥራይ በሉ ፀገም የለን ሰሪሐ ሃብታም ምስኮንኩ ሽዑ ኤርትራዊ ኩሉ ኣብ ላዕሊ ይሃሉ ኣብ ታሕቲ ይሃሉ ነናቱ መፃወቲ ባምቡላ ነናቱ ብሽኮቲ ካረሜላ ነናቱ ፓላሶ መንበሪ ነናቱ ነፋሪት መዛወሪ ግድፎንዶ በሽበሽ ከብለኩም እየ በሽበሽ ስቕ ጥራይ በሉ እመኑኒ ንስኻትኩም ጥራይ ፀገብኩም ከይትፀብፀብኩም ትፀጊምኩም ኣምህሩኒ ከምኡ ግበሩ እምበር ፀገም የለን ኣይንጠራጠር እዚ ዩ ትርጉም ምውላደይ ፀገም የብልግን ፍቱ ተሃገረይ

0: ንዘኩሮም ሰማታትና እስከ ንዘኩሮም ሰማታትና በጃ ዝሓለፉ ኣልከትከት ክብሉ ፍጹም ክዕረፉ ምእንዛና ጽነት ትሕቲ መሬት ዝተረፉ ቃልስና ዘብፅሑ ኣብ ምዕራፉ ኣብ ጎላጉል ደንካልያ መሬት ባዳ ኣብ ጎላጉል ሳሕል መሬት ዓይገት ጻዕዳ ሓርበኛ ንምቕሓም ብባሕሪ ጋሪዳ ኣብታ ማይ ዘይነጠባ ደረቕ ምድረ በዳ ብኤሙ ነጊዲእ ከም ነጎዳ ንጅግና ንምጥፋቅ ፍጹም ከም ንበዳ ጅግና ኸሞ ጅግና ኸሞ ንቕ ዘይብል እምነቱ ረመፅ እናትደፋ ኣብ ዝባን ዕርታቱ ምራቁ ወዲኡ ወላ እንተቆርቆሮ ዕንቱ ምንካ ኣጆኻ ኢሉ ወይታ ብዘካ ፅንዓቱ ኣንፃር መግዛእቲ ዝማሰነ ኣካላቱ ምእንዛና ፅነት ዝኸስካዝ ኣዕምቱ ምእንቱ ልላውነት ሃገር ዝበጀቦ ሂወቱ ግን ግንባሮም እናፍሰሰ ንፀላቱ ንኽቡር ወዲቕ ንኽቡር መሬቱ እወታ ንስ ኸዋጋ ሓርነቱ ሕዱ ከይድፈርና ህልዋት ብፀቱ ኩላና ንዘክሮም ኣብዛ ክብር ትዕለቱ ቅሰኑ ቅሰኑ ሰባትና ኣብ ሓመድ ዝበለኹም ምእንቲ ሃገርኩም ሂወትኩም ዝወፈኹም ቅሰኑ ሸጥኡ ወቂዒ ዕላማኹም ዓለም እውን ፈይጣታ ናይታ ባንዴራኹም ሰላም የዝተማቕረሉ ሓቦኛ ህዝብኹም ሰማታት ኤርትራስ ከይዘከሩ ቅያ ፈፂሞም ፅንኩር ድሰገሩ ጥዑም ከይረኣዩ ጥዑም ዘበሰሩ ሃየስከ ኺላታት ኣብ መዝገብ ኣጥቁሩ ታሪኾም ከይሃሰስ ወትሩ ክዝከሩ ዘለኣለም ንዘክሮም ሰማታትና በጂ ሓሊፎም ነዘርኣዩና ምስቲ ፀኒዑ ዘፅንዐ ሓፋሽ ህዝብና እወ ክብሪ ስመና ካብ ሓርበኛ ምፍጣርና ንሕና ህፃናት ናይ ሎም ዕበባ ናይ ፅባሕ ፍረ ኣብዛ ኤረ ምድራባራ ኩላ ነብሳ ፍረ ተካእቲና ምዛና ፅነ ዝወፈረ ኣለናዊ ምስቲ ልእላውነት ዝተረረ ነስተማቕሮስከ ሰማታትና ንዘወረሱና ታሪክ ዝነበረ እንወ በቂና ፍረ ፀጋ ዝሃገር ክንሓፍስ በብእብረ 20 መፃት ወርሓት ተኸቲላ ኩሉ ኤርትራዊ ወድዲ ይጋቆላ ሰማታትና ንምዝካር ዝተዋፈርናላ ሕድር ለና ዓመት ከነብዕላ እዎ ነይሮም ብዙሓት በላሕቲ ናይ ስልቲ እዎ ነይሮም ምሁራን ሊቃውንቲ ንኩና ዝመርሑ ብቐትሪ ብለይቲ ሃገር ሓራም ምውፃእ ካብ ዓመፅቲ ህዝብና ንምልቃቅ ካብ መግዛእቲ ደጊም ሃገር ንምክኻል ካብ ወረርቲ ደጊምና ንዘክሮም ኣብዛ ክብር ትመዓልቲ ብፀሎተፍታሕ ሸኽ ካህን ሰማእቲ ዝኽብርን ክብርን ሰማታትና ዓወት ንሃፋሽ
1: ባሕር ኣነ መሓዛ ዓሳታት ክሕምብስ ውዒለ ምሕዳሪ ማርሳታት ጨው ዘለዎ ባሕረይ ህዱእ ዝማዕበሉ ኣሸሓት ዓሌታት ዓሳ ዝነብርሉ ካብ ጥንቲ ጀሚሩ ንብዙሕ ዘመናት ባሕረይ ክዘምትዎ ዝኸፈቱ ኪናት ሰለም ከየበሉ እናተጋደሉ ኣፅኒሖም ለይሲ እንሆርክ ይበሉ ባሕረይ ከም ታሪኺ ዓብዩ

ስፍሓቱ ጊሒጥካ ዘይውዳእ ዘይጎድል ሃብቱ ምስ ዓለም ዘራኽብ ክልተ ወደባቱ ጃሕጃሕ እናበለ ቀጻሊ ዝዛሪ ባሕረ ይሉል ኣለዎ ልበይካ ሞኸገርካ

ጥበባት ከመይ ክንከታተሎ ፀኒሕና ፍትዋ ተኸታተልቲ መደፊዮርና ፈቲኹሞ ዶ ፅቡቅ መቸም ከም ተቐዲሞ ዝበልኩኹም ክትፈትውዎ ክትፍትንዎ ገለ ነገር ከዓ ተማሂርኩምሉ ወይ ተዘናግዒኩምሉ ክትኮኑ ተስፋ ገብር ኣራይ እንቃቑሑሲ ቀስ ብቐስ ብእግራ ትኸይድ ገለ ዝበሃላ ባህላ ሰሚዕኩም ትፈልጥሮ እዋ እዚ ማለት ከዓ እንቃቑሑ ምስ ተወለደት ትሕቆፍ ተሓቂፋ ጨቂት ትኸውን ቀስ ብቐስ ከዓኒ ናብ ደርሆ ትምዕብል ማለት እዩ ካብኡ ከዓ ብእግራ ክትከይድ ትጅምር እዚ ባህላ እዚ ንምንታይ ምፅዮ መሲልኩም ገለገለ ተምሃሮ ኣብ ፈተና ብዙሕ ግዜ ዘይዓውተና ምክንያት ኣብ መወዳእታ ግዜ ክንገብሮ ንፍትን ወይ ከዓ ዳሕራ ይርክበሉ እንዳበርና ንነዊሕ ግዜ እቲ መፅናዕትና ዲቲ ክንገብሮ ዝግብአና ንጥፈታት ከይግበርና ንፀኒሕ ሞ ግዜ ምስ ርክበና በቃ ብናይ ዜሮ ሰዓት ገለ ነገር ክንገብር ከነፅንዕ ብዙሕ ነገር ክንሽፍን ንፍትን እዚ ከዓኒ ጠንቂ ናይቶም ብዙሓት ዘይዕውታት ሰባት እዩ ማለት እዩ ስለዚ እቶም ገና ከም መጀመርቱ ግዜና ወሲድና ፅቡቅ ጌርና ዝተዳለናን ዘፅናዕናን ከከም ክሰይና ፅቡቅ ውፅኢት ክንረክብ ተስፋ ግብር እቶም ብዙሕ ከየፅናዕና ወይ ከዓ ኣብ መወዳእታ ከዓ ሽፍን ሽፍን ኣቢልና ክንኣቱ ዝፈተና ኣብ ፈተናና ከዓኒ መቸም ፅቡቅ ክኸውን ተስፋ ንገብር እንድሕር ፅቡቅ ዘይኮነ ከዓ ካብዚ ብዝበለፀ ኣብ ዝቕፅል ግዜ ተዳሊና ማለት እዩ ኣብ ፈተናና ዕውታት ኮይና ክንወፅእ በዚ ጋጣሚ ዚ ፍዮርና ትምዕደና ኣላ ማለት እዩ ፅቡቅ በኣል ከስ ካብዚ ብምቕፃልካ ሓንቲ ሕፅር ዝበለት መሳገሪታላትኒ ኣነ ከዓ ድሕሪያ ክትምለሰኩመ ሰናይ ፃና

ደደዋትና ከመይ ትከታተሉ ኣለኹም ፍትዋት ተኸታተልቲ መድፍዮርና ፅቡቅ ትሕዝቶታትና መቸም ዓጊብኩም ትኮኑ ከምኡ ከዓ ብዙሕ ነገር ትምሃሩሉ ክትህሉ ተስፋ ገብር ዋርከስ ሕጂ ከዓ ነታ መወዳእታ መደምና ንሰርዓ ትሕዝቶ ድራማ ይቀሪበልኩም ዘለኹ ናይ ሎሚ ድራማና ርእስቲ ከዓ ብጥሙር ዝበል ይኸውን እዋ ብዛዕባ ምንታይ ክትምህረና ከተስሕቐና ድያ ከተዘናግዓና ሓቢርና ንከተተሎ ይኸውን ብቐጥታ ናብ ድራማ ንክብለኩም እየ ሰናይ ምክትታል

0: let's go vlog mana. Tay.
1: Let's go vlog mana. Let's go vlog mana. Tay.
2: መጮኹም ኣግረኹና እንትኾነም ሰና ኣፅንዕ ተዚ ኢለንትና ክነፅንዕ ስለዘለና ኣይትረብሽና
1: እንታይ ኹም ተፅንዑ ዘለኹ
3: ማት ንረዳዳ ኣለና ጀሚርኩም ዲኹም መፅናዕቲ
0: ዋሓጢያ ተወልክዋስ ናትኩም ናሓረቐናስ ንሕና ከዓ ክንጅምር
3: ናትና ዳ እንታይ ኮይኑ እዩ ዘሕርቀኩም
1: መዓስ ዲ ፈተና ገና ክልተ ሰሙን ኳ እዩ ተሪፎ ዘሎ ገና ህፃን ኳ እዩ ዘሎ
2: ሕራይ ክደይ ምሰርፉ ዳ ክትፅንዕ ዘሊኹም
0: ክልተ መዓልቲ ገለ
1: ክልተ መዓልቲ ከማን ኣይኮነን ብጥምረት ሓንቲ መዓልቲ ኣፅናዓፅናዓፅናዓ ኣቢልና ናቐቱ
4: ብጥሙር
2: ሕራ ይበሉ ንስኹም ብጥሙር ኣፅንዑ ንሕና ግን ከነፅንዕ ዝተደልና ዘለና ብጥሙር ረሓቑልና
1: ድዲ

0: ኣይፈተውኩም እንዲዩ በቃ ፀወታ የለ ንዝንጋዕ የለ ምንባብ ጥራይ
1: ከማና ብጥሙር ክኾነልኩም ጥራስኩም ዘይተቐምጡ
2: እዛ ብጥሙር ዘይነፅና ኢልኩም ትዛርብላ ዘለዎም ከመይ ኢልኩም ኢኹም ተኣማሚትና
3: ዳሓርጋ ዘዘዋፃና ዘይንገብር ንስኹም ዘዋፃኩም ንሕና ዘዋፃና ንስኹም ቅድሚ ሓደ መዓልቲ ፈተና ምእካሉ
2: ብጥሙር ተፅንዖ
3: ንሕና ከ ካብ ዝደራረበና ሕጂ ነፅና ሕጂ እተኾንኩም ትርብሹና ኣለኩም
4: ዳሓር ከዛ ብጥሙር ትብልዋ ዘለኹም ኩሉ ዓይነት ትምህርቲ ኣብ ሓንቲ መዓልቲ ምፅናዕ ማለትኩም ድዩ
0: እወ
4: ከምኡ ምግባር ግብራቦ ከምዘይኮነ ብኣብነት ክነረድአኩም ኢና ነቢ ኣነ መን ይስመይ
0: ስኽዳ የልሃና
4: እዚኦም ከ
0: እዚ ባነየል ዝርፈ
4: ፅቡቅ ሕጂ ንሰለስተና ኣብ ሓደ እዋን ሽምና ንሕር ብጥሙር ፀውዒካና ዛዕሳ ኣሽንዓ ክበካ
0: ከመይ ማለት እዩ
4: ኣብ ሓደ እዋን ንሰለስተና ንሕር ብሓንሳብ ሽምና ተፀውዒካና
0: በብሓደ ዶ
4: ኖኖ ብሓንሳብ
0: እዋ ግን ከመይ ገይሩ ርእሰይካ እኳ ኮምፒተር ኣይኮነን
4: ርኢኻ ግብራዊ ኣይኮነን ሓሙሽተ ዓይነት ትምህርቲ ነፍሲ ወከፈን 1ሰርተ ምዕራፍ ኣለዎን ብሓፈሻ 50 ምዕራፍ ንሓሙሽኡ ከመይ ጌርካ ተምቦ ትኽእል
1: ዋው
0: ኣብ ምንታይ ኢኻ ትገብር ዘለካ ክስኻ እጀኻ ንዓና ይስ ክወሰደና
1: ናበይ ክወስደካ ላዓን ዝኣሞ ከመይ ገይሮም ክረድኦካ ደሊኻ ኣነ ሳይከድኒ ምስም ከፅንአ ግዜ ከለካ ግዜ ዝፀበዩ ዝበልዎ ኮ ከምዚ ምስ ረኸቡ እዮ
0: እወይ ኣሻሪኺ
1: ነዚ ዋፃእ ዶ የሻሩ
0: ኣሎ ንመሻረዊቴ ሕንቕ ኢላ ትሙቴ ኣተኣሎ ንመሻረዊቴ ሕንቕ ኢላ ትሙቴ
1: ኪትኪትኪትኪትኪት ክትልክመኒ እንዲ ክሓሲብካ ነርካ ቻው ጥራይ ባበልሃል

0: እንደገና ተንቦብኩ ተንቦብኩ ከዓ ወላ እቲ ግዜ ከዓ ሓልፉ ኮይኑ በቃ ክርዳእኒ ይከኣልን ተረድዩና ዲኹም ድሕሪ ማይ
1: ናባዓቲ
0: ነባሓ ወይ ምኸሮ ምኸሮ እንተ ኣበይምካ መከራ ማሃረሮም ኮ መሲሎሞ እዮም ሕጂ ከዓ ንስኻ ከምታ ተዋፀካ ብሲሰንካ ጌርካ ኣፅንዕ እሞ ብኸመይ ብጥሙ

በሉ ፍትዋት ተኸታተልቲ ምደ ፊዮርና ፊዮርናን ሎሚ ላዳልያትና ዝነበረት ትሕሶታት እዞም ክንካተተሎም ፅናሕና እዮም ነይሮም። በዞም ትሕሶታት እዚኣቶም ዓጊብና ተዘናጊዕና ብዓብኡ ከዓ ተማሂርና ክንከውን ተስፋ ንገብር። እምበኣር ከስ ምርኻብና ኣብ ዝቐፅል ሰሙን ብዝተፈለየ ትሕዝቶ ይኸውን። ክሳብ ሽዑ ግን

እዚ ሕጂ እንዕዘቦ መደብ ነቲ ኣገዳሲ ክፋል ዝኾነ ዓለምለኻዊ ናይ ፀዓት ቀረባዊ ሰንሰለት ዝሳልጣ እዘን ብባሕሪ ዝንቀሳቐሳ ነዳዲ ዘጋዓዕዛ መራኽብ ኮይኑ እዚአን ኣብ ዳሕርዋይ 19 ክፍለ ዘመንን ተቐላቒለን እዚ ዝኾነሉ ምኽንያት ድማ ድሕርቲ ናይ ነዳዲ ምግዕዓዝ መስርሕ ብቁጠባዊ መዳይ ነቲ ናይ ቢልዮናት ዶላራት ዝግመት ነዳዲ ብዘተኣማምን መልክዕ ከም ዘበጻጽሕ ምስተዳሰሰ እዩ።

እዘን ናይ ነዳዲ መራኽብ ዓንዲ ሕቆ ናይቲ ነዳዲ ዝልእኽ ትካል ኮነ ሃገር እየን። ምስቲ ዘሎ ውሱን ምዕቆብን ኣብ ውሕድ ሃገራት ጥራሕ ዝርከብ ጸጋ ብምዃኑን ውሕዳት መጻረይ ነዳዲ ዝኾና ትካላት ጥራሕ ብምህላውንን ተጠቀምቲ ድማ ኣብ መላእ ዓለም ብብዝሒ ብምህላዎም እዘን ነዳዲ ዘጋዓዕዛ መራኽብ ነቲ ተጠቀምቲ ዝደልይዎ ጠለብ ንምምላእ ዓብ ተራየን ዝጻወታ። እዚአን ንዘይተጻረየ ዘይቲ ነዳድን ንዝተጻረየ ነዳድን ናብ ዝኾነ ክፋል ዓለም ንኸበጻጽሓ ተባሂለን ብፍሉየን ተሰሪሐን። ብሓፂሩ እዚ ናይ ዘን መርከብ ቦጣት ኣብ ክልተ ክፋላት እዩ ዝምቀል። እተን ሓደ እዘን ኣዝየን ዓበይቲ ዝኾና ዘይተጻረየ ነዳዲ ካብ ሓንቲ ሃገር ተሰኪመን ኣብቲ ዝጻረየሉ ሃገር ዘራግፋ ኮይነን እዘን ዓይነት መራኽብ 350,000 ቶን ዘይተጻረየ ነዳዲ ብዘይ ዝኾነ ጸገም ኣብ ሓንቲ ጉዕዘአን ክስከማ ዝኽእላ እየን። እተን ካልኦት ድማ እዘን ናይ ፍርያት መራኽብ ኮይነን ካብተን ቀዳሞት ትሑት ናይ ምስካም ክእለት ዘለዎን ኮይነን ክሳብ 35,000 ቶን ክስከማ ይኽእላ። እዚአን ከም ዲዘል፣ ናፍታ፣ በንዚና፣ ግራሶ ዝኣመሰለ ዘይቲ ነዳዲ ካብቲ መጻረዪ ናብ ወደባት የባጻጽሓ። ዘይቲ ነዳዲ ንዓለም ለኻዊ ናይ ጸዓት ሸቐጥ ኣገዳሲ እንክንሱ ግን ኣዝዩ ሓደገኛ እዩ። ስለዚ ኣብቲ ናይ ምርጋፍን ምጽዓንን መስርሕ ብብዝሒ ዝሰልጠኑን ዝተመኮሩ ሰራሕተኛታት የድልዩ።

ነፍስ ወከፍ ኣብዛ ናይ ነዳዲ መርከብ ዝሰርሕ ኣባል ዝኾነ ሓደጋ ኣብ ዝመፅሉ ብህፁፅ እንታይ ከም ዝገብርን ብኸመይ ነቲ ሓደጋ ኣብ ትሕቲ ቁፅፅር ከም ዘእትዎን ይፈልጥ እዩ። እዘን ናይ ነዳዲ መራኽብ ላዕለዋይ ክፋለን ፀፊሕ ኮይኑ እዩ ዝስራሕ። መብዛሕትአን ከምዚአን ዝኣመሰላ መራኽብ ካብ 8 ክሳብ 12 መትሓዚ ነዳዲ ዝኸውን ታንከር ኣለወን። ብተወሳኺ እቲ ፅዕነት ውሕስነት ክህልዎ ክልተ ክፍልታት ይውንና። እዚ ነቲ ኣብ ግጭት ኮነ ካልእ ሓደጋታት ኣብ ዘጋጥመሉ ዝረአ ምልሓኹ ነዳዲ ንምቕናስ ክሕግዝ ይረአ።

እቲ ኣብዘን መራኸብ ዝግበር ናይ ፅዕነት መስርሕ ግቡእ ምትሕልላፍ መልእኽቲ እዘን መራኸብ ዘዕርፋሉ ወደብ እቲ ሓለቓ መርከብን ክካየድ ኣለዎ። ኣብቲ ናይ ፅዕነት ኮነ ምርጋፍ እዋን ዝኾነ ፍሉይ ወይ ሓድሽ ሓበሬታ ምስ ዝመፅእ ቅድሚ ዝኾነ ናይ ምስግጋር መስርሕ ምጅማሩ ኣብ ስምምዕ ክበፅሕ ኣለዎ። ቅድሚ ምፅዓን እቲ ነዚ ንክከታተል ዝተመዝ ኣባል እቲ ነዳዲ ዝሓዘ ቦጥ ተኸፊቱ ኣሎ ድዩ የለን ቅድም የረጋግፅ። ብድሕሪኡ እቲ ናብዛ መርከብ ነዳዲ ዘሰጋግር ትቦ ምስቲ ብዙሕ ሻምብቆ ናይዛ መርከብ ከም ዝተጋጣጠመ የረጋግፅ።

0: ነዳዲ ብርቱዕ ናይ ምቅፃል ክእለት ዘለዎ ፈሳሲ ስለ ዝኾነ ዝኾነ ኣብ ሞተር ናይታ መርከብ ዝርከብ ናይ ኤሌክትሪክ መሳርሒ ኮነ ከም ሬድዮን ራዳርን ዝኣመሰሉ ክጠፍኡ ኣለዎም። ምክንያቱ ንሶም እንተ ደኣ ተወሊዖም ንእሽተይ ነዳዲ ኣብ ዝልሕከሉ ብቐሊሉ ሓዊ ክፍጠር ይኽእል እዩ። ነዳዲ ናብዛ መርከብ ንምምላእ በብቕርብን ብውሕድን እዩ ዝጅምር። እዚ ማለት ኣብ መጀመርታ ሓንቲ ቦጥ ጥራሕዮም ዝመልኡ ኣብ መንጎ ዝኾነ ዝኸልፍ ወይ ዝዓግት ነገር ንኸይረኽቡ ማለት እዩ። እቲ ናይ እዛ መርከብ ናይ ፅዕነት ክፍሊ ሙቐቱ ድሓን ከም ዘሎ ምስ ተዓቀነን ኩሉ ኣድላይ ዝበሃል ናይ ድሕነት መሳርሒታት ኣብ ድሓን ኩነታት ከም ዘሎ ምስ ኣረጋግፁ እቲ ሓለቓ መኮነን ነተን ካልኦት ቱቦታት ብምኽፋት ነቲ ወኪል ብጥንቃቐ ነቲ ናይ ምምላእ ዓቐን ክውስተኸሉ ይሕብሮ። ካብ መጀመርታ ክሳብ መወዳእታ መስርሕ ንናይ እዛ መርከብ ቦጣት ንምምላእ ካብ ሓደ ክሳብ 10 ሰዓታት ይወስድ። እዘን ዓይነት መራኽብ ዓበይቲ ሞተራታት እኹል ዝኾነ ንሓዊ ብዝቐልጠፈ ዝከላኸል መሳርሕን ኣብ ውሽጢ ዝርከቡ ንባርዕ ዝገትኡ ናይ ጋዝ መሳርሕታት ነቲ ኣብቲ ናይ ፅዕነት ቦጣት ዝፀንሕ ዘይተፃረየ ነዳዲ ዘፅሪ ወይ ዝሓፃፅብ መሳርሒ፣ ነቲ ዘፈፍታ ወይ ዝግታ ዝዕቅብ ስያፍ ኣቃውማ ዘለዎ ቦጣት፣ ከምኡ ውን ምናልባት ዝኾነ ካብ መሳርሒ እዛ መርከብ ምስ ዝበላሾ መተካእታ ዝኸውን መዘወርን ናቪጌሽናዊ መሳርሕን የጠቓልላ። ንኹሉ ኣብዛ መርከብ ዝርከብ መሳርሒ ኣብ ንጡፍ ስራሕ ከም ዝህሉ ንምግባር እዞም ክኢላታት ናይ ሓፂን መዓልታዊዮም ዝፍትሽዎን ዘንቀሳቕስዎን እዞም ኣብዛ መርከብ ዝሰርሑ ኣባላት ምሉእ ጥዕና ንምውናንን ኣብ ቁመና ንምፅናሕን ኣብቲ ኣብዛ ውሽጢ መርከብ ዝርከብ ጂምናዝየም ብምስታፍን ብኺላታት ስነ ምግቢ ዝኾነ ኸሻኖ ዝስራሕ ጥዕናዊ ትሕዝቶ ዘለዎ መግቢ ምምጋብን የካይዱ። ብተወሳኺ እዞም ኣባላት መመገቢ ክፍልን ቴሌቭዥን ከምኡ ውን ዲቪዲ ዘለዎ ሳሎንን ይውንኑ። እዚ ነንሕድሕዶም ፅቡቕ ገይሮም ንኽፋለጡን ንኽዘናግዑን ይሕግዞም። ገሊአን መራኽብ እውን ናይ ኢንተርነት ቀረብ ኣለዎን። እዚ ነቶም ኣባላት ምስ ስድሮኦምን ኣዕርኽቶምን ንኽራኸቡ ተባሂሉ ዝተገብረ እዩ። እዘን መራኽብ ንናይ ንግዲ ዓለም ጥራሕ ኣይኮናን ዝጠቕማ፣ ንወተሃደራውያን ወይ ንናይ ኩናት መራኽብ ነዳዲ ምምላእ እውን ይጠቕማየን። እተን ነዘን ናይ ኩናት መራኽብ ነዳዲ ዝመልኣ መራኽብ ናይ መመላእታ ነዳዲ ሒዘን ዝጓዓዛ መራኽብ ተባሂለን ይፅዋዓ። እዚአን ነተን ናይ ውግእ መራኽብ ኣብ ማእከል ባሕሪ ኮይነን ይምላኣለን እሞ ናብቲ ወደብ ከይበፅሓ ድማ ስርሐን ይዛዝማ። እዘን ናይ ኩናት መራኽብ ናይ ነዳዲ ቦጣት ዓብ ናይ ፅዕነት ክፍሊ ዝኾነ ንነዳዲ ንድርቕ ንብረትን ናይ ውልቀ ኣቕሓን ክህልወን ኣለዎም።
1: 1 2 3 1 2 3
0: እዚ ኣብ ታሕተዋይ ክፋል ናይተን መራኽብ ዝግበር ምምላእ ናይ ነዳዲ ጋድማዊ ወይ ዝተተሓሓዘ ምምላእ ናይ ነዳዲ ተባሂሉ ይስመዕ። እዚ ኣዝዩ ሓደገኛ መስርሒ ዘለዎ፣ ምክንያቱ ክልተ ወይ ሰለስተ ጎኒ ንጎኒ ኮይነን ብናህሪ ዝጓዓዛ መራኽብ ሓደ ዝኾነ ፍጥነትን ሓደ ዝኾነ ጥንቀቐ ዝሓትት መስርሕን ክኽተላ ስለ ዘለዎን። መብዛሕትኡ ግዜ እዚ መስርሕ ካብ 2 ክሳብ 10 ሰዓታት ይወስድ። እዚ ኣብቲ ናይታ መርከብ እትውንኖ ዓቐንን ኣብቲ ፍጥነት ናይቲ ዝጭንጉዕ ዘሎ መሳርሕን እዩ ዝውከል። መብዛሕትኡ ግዜ እዚ ናይ ምምላእ መስርሕ ኣብ 4ይ ደረጃ እዩ ዝውድእ። እንተኾነ ሓደሓደ ግዜ እውን እቶም ኣባላት ጽፉፍን ዕውትን ስራሕ ንምስራሕ ኣብ 5ይ ደረጃ ይበጽሕዮም።

እዚ ብሄሊኮፕተር ዝካየድ ምስራሕ ኮይኑ ነቲ ኣብታ ሓንቲ መርከብ ዘሎ ንብረት ወይ ነዳዲ ናብታ ካልእ መርከብ ከሰጋግሮ ከሎ ማለት እዩ። እዚ መስርሕ ዝምረፅ ተነቃፊ ንብረት ከም ኣፅዋር ክሰጋገር ከሎ እዩ።

እንተኾነ ንብዙሕ ዝዓቐኑ ነዳድን ንምስግጋር ኣይምረፅን እዩ። ንኣብነት እዛ ተሸካሚት ነፈርቲ ናይ ኩናት ዝኾነት መርከብ ኩናት ክሳብ 3 ሚልዮን ጋሎን ናይ ነፈርቲ ነዳዲ ክስከም ትኽእል። ንከምዚአን ዝኣመሰላ መራኸብ ብሄሊኮፕተር ነዳዲ ምምላእ ዘይከኣል እዩ። ናብዛ መርከብ ነዳዲ ከተመሓላልፍ እታ ነዳዲ እትምልእ መርከብ ጎንጎን እዛ ናይ ኩናት መርከብ ብምቓም ንፍጥነታ ትመጣጠኖ። ብድሕሪ እዚ ብግቡእ ዝሰልጠነ ኦፐሬተር ናይ ርሕቀት መስመር ተኩሱ ብምዝርጋሕ ኣብ መንጎ ዘን መራኸብ ምትእስሳር ይፈጥር። ቱቦታት ድሕሪ ምዝርግሖም እዛ መላኢት መርከብ ናብቲ ናይ ዛ ነፈርቲ እትስከም መርከብ ቦጥ ነዳዲ ከተስግር ትጅምር። እዚ መስርሕ እናተኸየደ ክልቲአን እዘን መራኸብ ኣብ ሓደ ስራሕን ፍጥነትን ክህልዋ ኣለወን። ኣብ ኣዘዋውራ ወላ እውን እታ ዝነኣሰት ጌጋ ኣብ ሓደአን ምስ እትፍጠር ግጭት ከጋጥም ይኽእል ወይ እውን ኣብቲ ዝሰጋገር ዘሎ ነዳዲ ምፍንጣሕ ወይ ጌጋ የጋጥም እሞ ብድሕሪኡ እቲ ነዳዲ ኣብዚ ባሕሪ ክፈስስ ይኽእል። ስለዚ ኣብዚ ናይ ምስግጋር መስርሕ ክኢላታትን ተመክሮ ዘለዎም ሰራሕተኛታትን እዮም ዝድለዩ። ኣብቲ ናይ ምምእዛንን ምዝዋርን ዝርከቡ ኣባላት ድማ ግቡእ ትዕዝብትን ጥንቃቐን ክገብሩ ኣለዎም። እዞም ኣባላት ናይዛ ኩናት መርከብ ቅድሚ ነቲ ዝተዋህቦም ነዳዲ ኣብ ጥቕሚ ምውዓል እዞም ነዚ ዝተመዙ ሰራሕተኛታት ንመፈተኒ ዝኸውን ነዳዲ ቆንጪሎም ብምውሳድ ክምርምርዎ እዮም ዝረኣዩ። ምክንያቱ ነዛ ናይ ኩናት መርከብን ነተን ፅዒናተን ዘላ ነፈርትን ዝኾነ ዘይተሓወሶ ፅሩይ ነዳዲ ጥርሖም ዝቕበሉን ዝመልእዎን። እዚ ብጥንቃቐ ዝግበር ምስግጋር ናይ ነዳዲ ኣብ ዓበይቲ ውቅያኖሳት ቀሊል ክኸውን ይኽእል እዩ። እንተኾነ እዚ ኣብ ዕምቆት ዘይብሉ ማያት ኣዝዩ በዳህ እዩ። ነቲ ናይ ምፅዓን መስርሕ ንምድላው መራሕ ናይታ መርከብ ምስቲ ንመራኸብ ብሓደ መገዲ ዘመሓላልፍ መስመር ዘሎ ወኪል ናይቲ ወደብ ቅድሚ እታ መርከብ ምምፃእን ናይ ምፅዓን መስርሕ ምጅማራን ክዘራረብ ኣሎ። እቲ መስርሕ ድማ ብዘይ ዘናኣሽቱ ላቐባ ዝኾና ጃለቡ ኣይከውን እዩ። እዘን ጀላቡ ብፍሉይ ንመራኸብ መዳቕሶ ንምሃብ ተባሂለን እየን ተማሂዘን። ነታ መርከብ ብዘይ ዝኾነ ሓገዝ ብገዛእ ርእሰን ብምድፋእ ናብቲ ወደብ ከፀግዓ ይረኣያ። እዚአን ብፍላይ ኣብ ፀቢብ ካናለ ኣዜንን ጠቐምቲ

ናይ ዘንጀላቦ ሞተረ ብርቱዕ ሓይሊ እዩ ዘመንጩ። እዚ ካብ 680 ክሳብ 3400 ሓይሊ ፈረስ ይበጽሕ። እቲ ብርቱዕ ሓይሊ ናይ ዘንጀላቦ ንኻብአን ብሓደ 1000 ዝዓብያን ዝኸብዳን መራኽብ ንኽደፍኣ የኽእለን። ስለዚ እዘን ናይ ዘይቲ ነዳዲ መራኽብ ናብቲ ግቡእ ቦታአን ንኽቖማ ኣብ ዘንጃልባየን ዝምርኮሳ። ኣብዛ መርከብ ዘይቲ ነዳዲ ንምጽዓን ትኽክልነት ወይ ልክዕ

yenali tabuka sayo ya garbatu tuhmahana awedka ya amaytu

0: ምናፍትኑ ክሳብ መዓስ እዩ ግን ክሳብ መዓስ?
1: ፍትሒ ፍትሒ ፍትሒ ፍትሒ ዝረአየ ዓይኒ ይብራህ ኮይኑ ዓለም ፀግዒ ሓያል ፍርዳን ዶቐኒኑ ንፍትሒ ዶብ ጥፍሒ ንሓቆ ዶ ቐብሪ ፅንፅዋይ ዘበና ምስትብሃል እዩ ዝደሊ ንጠማመት እሞ ቁሊሕ ንበሃሃል የንጠጥሎብ ልዕሌና ደበናታት ሕሰን ሰርቢ እንተሰረበ ሰርቢ ውዲት ተንኮል ጽላል ክኾነልካ ኩነለይኻ ቐንዴል
2: ኢድ ግሞ ሃብኒ ክጭብጦት ድረ ውሕጅ ለኻ ኻሚ ክንሰጉሮ ብሓደ ልብኻ ሃብኒ ርሑቕ ክርእየሉ ልበይ መውሰዲ ሕጊ ክረምሉ ንደጋገፍ እሞ ሃየ ንበራረ ብሰላም ክኣቱ ዅሉ ዝወፍረ ወፍሪ ህዝቢ ጸይሩ ግዳም ዝሓደረ ቤቱ ነምቖሉ ንሱን ተቖረረ
1: ፈተናን መከራን ዘረባን ከርከባን ዝንብ ተኸረመ ተፀሓየ ብዝባን ክምህ እሞ ይንበል ንትረር ደኣ ንስመር ማዕበል ተጉረምረመ መሬት እንተሃመመ ነጐዳ ነጒዱ ኣይሂ እንተዘነበ ፀሓይ እንተጸልመተት ወርሒ እንተተሸርበት ጸላም እንዲ ዝቐድድ ዓይነ ሓድነትና እምባ እንዲ ዝሰግር ስጡም ስጉምትና ንስመር እሞ ንተሓናገር ፀሓይና ነብርቃ ፀሓይ ኩርዓት ሓበን ንበራር እሞ ንተዓራረ ንነቓቐፍ ድማ ቄና ንኽዕረ
2: ብርሃም ቤትና ቀደድ ዲሉ ምስ ተዃዕለ ምድሪ ቤቱ ከርሲ ባሕሪ ሽሻይ ነቲዑ ምስ ፈሰሰ ኻዕቦ ሃብቱ ራሕሲ መሬት ኣብረቕ ሪዑ ወርቅን ኣልማዝን ጐሳሲዑ ክዕንቅፉ ንጉዕዞና ዒላማይና ኽደፍኑልና መሰል ኢሎምና መሰል እናኾነኑ ዓመፅቲ ሰሜዮምና ፍትሒ እናሰረቑ ማስኬራ ፍትሒ ወድዮም ክፋእ ምስሎም ዝሽፍኑ ፀሓይ ዝቖልዖ ሓቂ ካብ ባሓሶት ዝግልብቡ ሰይጣን ኣበ ነብሶም ጽድቂ ዝናፍቑ
0: እዋ እንታ ግድም እኳ እዩ ዝብለካ
3: ይህ ፍኖት እንታይ ተረኺቡ
0: ሕሉፍ ሓሊፍዎም ሎምስ ዘገርም ዜና ዘርጊሖም
3: እንታይ ዜኑ
0: ነዛ ጥዑምን ርጉኡን ሰላም ተስተማቕር ዘላ መርከብና ንምብትታን እዩ
3: ክላ ነዚ ድኹም ከ እዚ ዝጠፈሸ ሜላ
0: ግን ብሸለልትነት ዝረአ ኣይኮነ
3: ማዕበል ባሕሪ ጨዲድና ንኹምራ ተፃበውን እገዳን ሰጊርናስ ካልእ ፈተነ
4: ጉዕዞና ብፈተነ ይሰሓል ተንኮሎም ብደመ ነፍሲ የፋቕርና እምበር ኣይፈላለየልናን ዓድና መርከብና ጉዕዞና ዓላማና ማዕተምና ብልብና ስምና ስም ሓድነትና እዩ
0: ከመይ
4: እዚ ፈተነ ካብ ጥንቲ ጥቅምቲ ዝነበረ እዩ ሓድሽ ኣይኮነ ተስፋ ቁርፁ ግን ነዚ ታሪክ ዘንትውሉ ሓደ ካብ ብዙሕ ታሪክና ዝተቆንጨለ እዩ ነዚ ምስ ረአዩ በፍንጮኦም ነሳ ሓቂ ነሲዑ ንብዓድ ደማ ንቢዒ ተለልተለል ከብሎም
3: ካፒተን መሪ ዘዝደምም ታሪክ
0: ብጣዕሚ እዝን ከምዝን ታሪክ ነናሻዕ ክዝረበሉ ኣለዎ
4: መርከብና ነዊሕ ናድካምን ጉዕዞ እያ ተጓዒዛ ግን ተመኪቱ ፅናዕ ተሳፍርታ ብዙሕ ተኣምር ይሰርዩ
0: እዚ ኩሉ ፈተነ ግን ንምንታይ ተደልዩ ካፕቴን መሪ
4: ሓድነት መርከብና ንምብታን ቃልስናን ጉዕዞናን ቃልሲ ሃይማኖት ምምሳል ብዓብዩ ብዓብዩ ኣብ ኩናት ሓድሕድ ክንኣቱ ሞ መርከብና ባሕሪ ውይቶም ክትሕል ዩቲ ዕላማ
3: እሞ መልስና ስቕሊ ይኸውን ግብረ መልሲ ንሃብ
4: ብፍጹም ግብረ መልሲ ክንህብ እሞ ኣብ ሽግር ክንኣቱ ዩቲ ዕላማ ልቢ በሉ ንሓሳዊ ክሳብ ጫብ ሰማያ ኸሰሚ ፀሓይ ሓቂ ምስ በረቐት ባዕሊዩ ምቖታ እንዲድንሉ ዘእው
0: ካፕቴን መሪ ዘደነቕ ሓሳብ እዩ
4: ግዳዘይምዝናይ ጉዕዞና ኣብ ስጡም መስርዕ ንቐፅል

0: ካፕቴን መሪ ተአምር ፀሓይ ሓቅና ትበርቕላ
1: እስካ ከርተትና ዘብቃዐ እዩ ዝመስል ንዕርፈሉ ወደብ ወለሊሉ ይርአ ኣሎ
2: ትንኸዶ ርሑቕ ብዓይንና ይንርአዩ ክርኩዑና ኣለና ብልቢ ተጐይና ክብፃሕ እዩ ጌና ስጉምና ነስምሩ
1: ደጊም ማዕበል ባሕሪ ሃዲ እዩ ጉዕዞና ኣብቂዑ ምዕራፍና ከዓ ተጋሂዱ እዩ
2: ጉዕዞና ቐጻሊ እዩ ጉዕዞ ልምዓት ጉዕዞ ምህናፅ ሕጂ መርከብና ተሰሊምና ተድሚቕና ያ ካብ ዛዕበ ምዕራፍ የለን ረአይዎ እሞ ድግድጊት ዕጠቕና ሃርቕናት ባሕሪ ጥላለት ርጋጽና ወርቂ ምንጻፍ ወርቂ ንኺዳየ ሕጂ ሓቢርና ንጓዓዝ

0: ካብዚ ንየው ዝዓብዪ ዕማም ፅብየና ኣሎ።
1: ማዕበል ባህሪ ዋላ እኳ ብፅንዓትና ተተሰግረ ሰላምና ዘይቕስኖም ግን ኣይተሳእኑን።
2: እቲ ቐንዲ ጽልእን ዕላማን ምሳና ዘይኮነስ ምስ መንነትና እዩ። መንነትና ንምሕካኽ ይትቡ እያ።
0: ድሕክኽ መንነት የብሎ ጥራይ ንድሕሪት ምጥማት ከልየና።
2: ንድሕሪ ስለምንታይ?
0: ዝሓለፍካዮም ዝካር ወሳኒ እዩ። መርከብና ነዚ ኩሉ መከራ ክሰግብ ብዙሕ ዋጋ ይተኸፊሉ። ነዚ ሓቂ ዝፈፀሙ ሕድሮም ኣብ እንግዲ ዓና ምስካም ግዴታ እዩ።
1: ስሉም ቤቶም ዕነ ከይከውን ባህጊ ልቦም ከይድዎን ክንጎይ ኣለና።
0: ረአይዎ መስፍሮኦም ስፍራ ብርሃን ሓቂ ከም ሽምዓ እናቐለጡ ፀሓይ ሓቅና ዘግሃዱ ረአይዎሞ ታሪኾም ስነቕዎ እምነቶም ስንቆም ስንቂ ሓቂ እዩ።
3: ንኺድ ባየ ንኺድ ኣሳሊኒ ህርፋን ልበይርአ ጉያ ኣውየኒ ጠምትባ ዓይነይ ጠምታ ማዕዲኻ ዶጉይ ዶጉይ ዶ ኣብ ርኽሪኹ ቤትካ ፅንበል ተፀናፀን ፅንበል መዓዛነይ ሰሚሩ ዶ ጓይላ ጓይላ ባህግታተይ
4: ንኺድ ባ ኣጋረይ ንኺድ ውሰደኒ ኣብ ዝምዎ ቅርዓት ሕቕፎ ማፅግበኒ ኣስተብል እሞ ውነይ ኣስተብል መርምሮ ዘሕንክር ጽልዒ ዘጓህር ክበታት ነካ ጉድጓድ ዝፋሕሕር ሓይኻ ፍለዮ ክቐምስል ክቕምርር መኒኻ መኒኻ መኒኻ ትብለኒ ምስሊ መንነተይ ክትሓኮ ትዕነኒ መን ምዃነይ ደኣ ከመኢልካ ትስሕቶ ሓይለ መንነተይ ንስኻ ትፈልጦ ወ ኣብ ላዕልመይ ምስሊ ሃመቱ ትጉም ዝምናይ ብሽውቱ ማሙቕ ቤተይ ብብርሁ ማእደ ሽሻይ ብብርክቱ ዝወፈርኩ ወፍሪ ህዝቢ ሽር ዓመፅ ንኽኣሊ ውሉድ ተንኮል ንኸለሊ ወ ውሉድ ተንኮል ንኸለሊ ነይሮሙኒ ነይሮሙኒ መዋፍርተይ ዝሃነፁ መንነተይ ዘስለቑን ስንቂ ፍቕሪ ዘልበሱኒ ልብሲ ክብሪ ኣሎ ብበይ ኣሎ ዝኽሪ ብፀይቲ ነይራትኒ ኣደን ብፀይትን ሓድነት ፍቕርና መፍተልን ቆኒንን ከም ኣልባን መኽደንን ልዋት ልባ ድራር ብፆት ጠመተይ ዒንታ ንፅባሕ ዘቋመት እሳት ክዘንብ ሓልሃልታብ ዝባና ፈገግያ ትብል ተስፋ ተስለቐና ንፀዋቅ ኣኻውሕ ንኸበቲ እምባታት ቤት ኣደ ትምስሎ ድሙቕ ስልማት ብሩኽ ፍሽኽተኣ ዝገላለህ ጸልማት መን ይኺኢል እያ ምስለ ኻይላትኒ መን ኢኻ ኸይበለት ሕኹፍኣ ተጽግበኒ ካበይ ኺኢል እያ ካብ መሬት ሃገረይ ቅድሚ ኻይላትኒ ክኽደን ሓመደይ ቅድመይ ሓሊፋ ክትቅንጥጥ ጸላመይ ሕልፊ ናፍቓ ብጸይተይ ምስልደይ ብጻይ ነርኒ ብጻይ ቃልሲ ንሱ ኢብራሂም ኣነ ኣብርሃም ሓደ ጉዕዞና ጉዕዞ ሰብ መትከል ሓደ እምነትና ሕድሪ ሰማዕታት እምነቱ ብፃይነት ሃይማኖቱ ሃገር ማዕተቡ ኣብ ልቡ ንመሬቱ ይነብር ቅድሜ ኻይልኒ ትንፋሰይ ኣውሒሱ ትንፋሱ መኒኑ ስለይ እንድዩ ሓሊፉ የዒንተይ ነቢዑ ውሽጠይ ግን ተቢዑ ፍቕሩ ናፊቕዮ ፍቕሪ ብፃይነት ምሄር እንዲ ሓንቂቐ ሕንቃቐ ንእስነት ቤት ልበይ ቤት ልበይ ከቢድዎ ስእነት ስእነት ብፃይ ስእነት ሕያውን ቅድሚኻ ኢሉኒ በጃይ ሓሊፉ ኣሰርካ ይልዮ ክስዕፉ ኣሰሩ ኣሰርካ ይልዮ ንኽፍፅም ሕድሩ መኒኻ ይልዮ ፍቕርኻ ይልኒ መኒኻ ኸይብል ሕኽፉ ኣፅጊብኒ ካበይኻ ኢለዮ ካብ ዒላ ልብኻ ቀዲሕካ ስቴኒ ፍቕርኻ ፍቕርኻ ብዘይ ካበይኻ ብዘይ ወመኒኻ ዝተወረቐ መንነት ይሕከኽ ዶኺኢልካ ንሱኒ ከይሕከኽ እንዲና ሓሊፍና ከይተሓታትትና ከይተፈላለና ወ ከይተሓታትትና ከይተፈላለና ፀሓየ ምስ ነጃት ፍቕሮም ተኣጒዱ ፍቕርና ንበድበደ ጉይሩ ነዲዱ ዳሓር እንዲ ዳሓር ደንደን ተወሊዱ መንነቱ ተይልካ ፍሉጡ እንዲመልሱ ሃይማኖቱ ተይልካ ፍሉጡ እንዲመልሱ ዝሓስስ ኣይኮነን ብዅሉ በሪቑ መዓስ ተሃኒፁ ብዋዛ ብዋዛ የከኽዲልካዮ ከም ዋዛ ከም ዋዛ ዋጋ እንዲ ሓቲቱ ከቢት ረዚን ዋጋ ግዳ ግዳ ፅንበት ስምዓዮ ንቓደይ ማዕላ ልበይ ስማዕ ሕድርቶም ብጾተይ መንነተይ ከድንቕ ብደም ቀለም ዝወቆጥኩ ዓይሊ ማዕበል ከይነቕንቖ ዓንዳዕ ፅንተይ ዝተኸልኩ ሕጂ እውን ሎም እውን ኣብ ቃለይ ኣለኹ ንወስነት ሰላም ኣመኸተለኹ ወ ንወስነት ሰላም

0: ስንቆም ስንቂ ሓቂ፣ ስንቆም ስንቂ ፍቕሪ። ብሓቂ ጉዕዞና መሪር ነዊሕኒ ነይሩ፣ ግን ብፅንዓት ተሰጊሩ
1: ተሰጊሩ ድሮ እኳ ሰላም ነስተማቐር ኣለና። እዚ ዝመፅእ ዘሎ ተፃብኦታት ከም ስገር ከዓ ሕሉፍ ታሪክ መርከብና ግሂድዎ እዩ።
2: ግን ኣኽጋሃድ እዩ ውሕስነ ሰላምና ብመኸተይ ዝረጋገፅ እዚ ክኹን ክኾን ግን ክልተ ነገር ክህልየና እዩ።
0: ክልተ ነገራት
2: እወ፣ ሓደ ዝሓለፍናዮ ጉዕዞ ብግቡእ ምስናድን ምስስጋር፣ ካልኣይ ሕጂውን ፍቓቅ ከይከፈትና ብሓያል ስግሙ ንጓዓዝ ጉዕዞና ሰላምና ከጉዶ እዩ።

ሰላም ወሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማገር ከመይ ትቕንዩ ንሎም ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማገር ብምሓዝ ኣብ ሰዓትና ተረኺብና ኣሉና። ንስኻትኩም ድማ ብወገንኩም ክሳብ ፍጻሜ መደብና ምሳና ክትሓብሮ ብኸብሪ ንዕድም።

0: ናሽፈግና ብዛት ኣነ
1: ይ መከሰራት ምብእና ዲብ እያ ዘሎ ሽዕብ ጣዕደ እንተልየ ትጋጥል ዓልበ መከሰራት ወትስና ይብሉ ሓበት ኣለብና ዲበ ዲራ ኣቕባልና መኑ
2: ኣቕበልኩም
1: ኣይዋ
2: ያላ ከላስ ጠይብል ኣያማት ልገበይ ሽዕብ ማሻ ለ በስ ነት ፈታሓት ሓውለት ይኮን መለንታ
3: እድሬስ ኣናት ዕስማን
4: ኣሓሰን እንትምትጎ ዝሓዩ ናፍዕ ወየ ዕላማ እምል ብሎ መስለካ الدينا مدرسة

ዚ ሰዕብቲ ሕዝቶ መደብና ዝኸበርኩም ተኸታተልትና ንኡስ መደብ መቓልሕ መንእስያት እዩ ናይ ሎሚቲ ሕዝቶ ንኡስ መደብ መቓልሕ መንእስያት ከ ኣብ ምንታይ ዘተኮረ ክኸውን ንምሉእ ምክታል ናብ ኣዳለውያ ከስክረኩም

Olá.

ስዒቡ ዝቕፅል ትሕዝቶ መደብና ዝኸበርኩም ተኸታተልትና ንኡስ መደብ ዕላል ተመክሮ ክኸውን ኣብ ንኡስ መደብ ዕላል ተመክሮ ኣብ ዝተፈላለየ ኣጋጣሚታት ዘጋጠመ ፍፃሜታት ናባኹም እነብሎም መድረኽ እዩ ንሙሉእ ምክታል ናብ ኣዳለውያ ጋዜጠኛ ሓይላባ ሰፋው ከስክረኩም

ናጽነት ንምምጻእ ኣብ ዝተኻየደ ቃልሲ እቲ መድረኽ ብዙሕ ዛንታ ይፈጢሩ። ነፍሲ ወከፍ ኣካል ናይቲ ቓልሲ ዝኾነ ተጋዳላይ ኣውዒሉ ዝሕድር ዕላል ኣለዎ። ንገለ ካብዚ ኣብ ዕላል መውረራ ዝተመክሮ ክንርዮ ኢና።

0: ዝኸበርኩም ተኸታተልቲ እዘን ተጋደልቲ ኣብ 978 ምስ ብርክት ዝበላ ደቂ ኣንስትዮ ዝተሰለፋ ኣብ ብላቅት ዝተዓለማ ገለ ካብተን ብካምቦድያ ዝፍለጣ የን ኣብ ዝተፈላለየ ቦታታት ብምምዳብ ከዓ ከም ኩሉ ተጋዳላይ ታሪክ ዝሰርሓ የን ተመኩረአን ንተረከብቲ ሕድሪ መንእሰያት ካምቦድያ ዙር 78 ካድር ዞባ ማእከል ከካፍላና የን ኣብዚ ምሳና ዘለዋ ተጋዳሊት ዘውዲ ገብረ እግዚኣብሄር ጓል መንገሻ ተጋዳሊት ትብለጽ ሰረቀ ጓል ትሪንጎ ተጋዳሊት ነቢያት ኤልያስ ከምኡውን ተጋዳሊት ትብለጽ ተስፋ ማርያም ጓል ኣንቶኒየን ዝኽረን ወይ ድማ ተመኩረአን ከካፍላና
1: ኣብ ዝቀረበን ኣብ ዝረሓቐን ዝገደፍካዮም ብፅወትካ መዓቤትኻ መጋደልትኻ ደቂ መስርዕኻ ደቂ ኣህዶኻ ትዝክር
2: ኣሰርና ተኸቲሎም ከምዚ ክንርኢ ከለና ሕጂ ንኣብነት 78 ካምቦድያ ተባሂሉ ናይ 78 ኣሰርና ኣብዚ ክንርኢ ከለና ብጣዕሚ ሕጎስ ኣነ ገና ኣለና ማለት እዩ እሞ ተስፋ ኣለና ማለት እዩ እዚ ሃገር እዚኣ እስክትብል ፅጋያ ፀቢቓ ማለት ኣብ ኣሰርካ ከምዚ ኮይኖም ክትሪኦም ከለካ ሲ ብጣዕሚ ዘሐጉስ እዩ
3: 24 ጉንበት ብኸመይ መፅያ ብኸመይ ከ እዚ ሃገር እዚኣ ክትቅፅል ኣለዋ ብኸመይ ከ ሰቲ ክነምስል ኣለዎና ታ እዚ ሕድሪ ዘሰክም እዩ ናይ 24 ጉንበት
4: እዘን ንዕዘበን ዘለና ገዳይም ተጋደልቲ ኣብ 978 ምስ ምዝላቕ ብናእሽተአን መብዛሕትአን ካብ ከባቢ ዓዲ ሓወሻ ዝተሰለፋ የን
2: እቲ ዝነእሰ ዳርጋ ወዲ 9 ዓመት ስጋዕ 18 ዓመት ኢና ወፂና ማለት እዩ ምዝላቕ ስለ ዝነበረ እታ ዓዲ ሰብ ዝበሃል ኣይነበላን እቶም ናእሽቱ ኮይኑ እቶም ዓበይቲ ብሙሉና ወፂና ማለት እዩ እዞም ድቕቕ ድበሉ ንቤት ምሰውራዮ ምስ ተባሃሉ ንሕና ከዓ እሞ እንታይ ኢና ንግበር ቤት ምሰውራ ክንምሃር መፃና ሕፃ ክምርኩምር ኣቢልና ልዕለተ ነዋሕቲ ወፂና ንታዕሊም ኣቲና ታዕሊም ካብ መራር ፀኒሓትና ሓቂ ሓይሽ ማተይሲ ከነሕልፍ ኣለና እቲ ሓቂ ኣይ ከኣልና እያ ንከባቢ ሰለስተ ወርሒ ዳኣክል መሪር ኢና ሓሊፍና ማለት ክሸይን ከማንሲ ኣፍቂድካ ኢካ ትሸይን ንክትበልዕ ብሰዓታት እያ ሕጂ ዕንጨይቲ ትወፍር ዕንጨይቲ እንድሕር ቁሩብ ኮይነን እንደገና ትደግም እዚ ኮነ ንእሽተይ ጌጋ እንድሕር ኣላ ኮይና መቕፃዕቲ ታ ምረትሲ ካብኣ እያ ጀሚራትና ምናልባት ንዝበርትዐ ግዜ ክፀንዓ ወይ ክኽእልኦ ተባሂሉ እኸውን እየ ድብል ሕጂ ክሪኦ ከለኩ ኣነ
0: ሕራይ ሕጂ ሓፈሻዊ መእተው እንዲና ክንገብር ፀኒሕና ናብቲ ፍፃመታት ከዓ ክንኣቱ
1: ኣብ 79 ወራር መጀመርታ እንዳ 27 ኣህዲ እየ ተመዲበ ከይደ ንመጀመርታ ሓንቲ ሳላሓ ዝብልዋ ጅስውእቲ እያ እሳ ተረኽበኒ ሞ ኣብቲ ጋንታ ምስ ኣተኹ ክሸይን ኢለ ምስኮትኩ ማዕዳት መዕደኒ ማለት እዩ ሽ ንሕና ጓል 12 13 ስለ ዝነበርኩ ንባዕለይ ብዙሕ ዕሙቕ ዘለ ኣፍልጦ ኣይነበረና ናይ ቁልዕነት ዳኣ እምበር ብዙሕ ብዙዓት ካልእ ሲ ዕሙቕ ዘለ ይነበረና ሕጂ ሳ እንታይ እዩ ሓፈሻዊ ደርባዊ ቃልሲ ኣብ ውሽጢ ኩናት ጥራይ ደይኮነስ ኣብ ውሽጢካዊን ቃልሲ ከም ዘሎ እያ ሓቢራ እሱ ከዓ እንታይ እዩ ኣብዚ ኩላክና ተኣኪብና ዘለና ወይ ሓይሊ ምሉእ ወይ ጋንታ ኩላትና ካብ ፈቐዶ ዓድታት ካብ ኣስመራ ካብ ገጠራት ኤርትራ ዝተኣከብና ዝተፈላለየ ሃይማኖታት ዝተኣከብና ኢና ስለዚ እስኺ ሓዳሽ ተመዲበ መፅአ ስለ ዘለኹ መሰረት እያ ተትሕዘን ደላ እቲ መሰረት ከዓ ምሁር ከይበልኪ ሓረስታይ ከይበልኪ ሸቃላይ ከይበልኪ ተማሃራይ ከይበልኪ ዓብ ከይበልኪ ንእሽተይ ከይበልኪ ኩሎም ማዕረ ኢና ኣብዚ እዋን እዚ ኩላትና ማዕረ ኢና ምክንያቱ ካባይ ዝዓቢ ስለ ዝኾነ ኢልኪ ካብ ርእቶ ክምሃብ ካብ ናቕፌታ ምንቃፍ ካብ ካልእ ከይትቁጠቢ ቁኑዕ ዝኾነ ሓቂ ከዓ ተዛረቢ ዝብል ሕጂ ኣነ ምስቲ መጀመርታ ምምፀአይ እንታይ እዩ ኢለ ጋን ኮይነ ማለት እዩ ድሕሪኡ ግን ኣሰሪኻ ትስዕድ ገዲም ዋላ ናይ ቀደም ኹን ናይ 61 ንድወፀ ኹን ናይ ሕጂ ድወፀ ኩሉ ስለዚ ሃገር ሓርነት ንምውፃእ ምዃኑ ኣጎስጊሳትኒ ተቐቢሎዮ ንነብር ነርና ከዓ ኣብ 5ሻይ ወራር ከዓ ቀዳመይቲ ሳትስዋእ ምስ ተሰውዐት በቃቲ ሕድራ ክዓጥቆን ክሎብሶን ከም ዘለኒ ፅንዓት ለቢሰ ንድሕረይ ዘለዎ እውን ከምኡ

0: ቁርስ ከም ዘለኒ የተተባብአ ስጡራይ ኣይኮነን ኣብ ብዙሕ እዋኒ ሓንቲ ካብተን ኣብነታውያን ደቂ ኣንስትዮ ንመጀመርታ ግዜ ኣብ በኽሪ ምስላፈይ ዝረኸበትኒ ስለ ዝኾነት ኣነ ደምፆ ዘለኹ
1: ኣርእስትና እውን ከምዚ ቀድም ኣቢልና ኩላትና ዝገለፅናዮ ዕላል ተመኩሮ እዩ ወይ ከዓ ምውርራስ ተመኩሮ እዩ ከምዚ ከተዕለና ዝፀናሐ ከዓ ጓል 13 ዓመት ከለኺ ንዓኸ ተማእዝነኪ ሰብ ረኺብኪ ነዊሕ ከዓ ተጓዒዝኪ ኣብቲ ቃልሲ እንደገና ደጊምኪ ተመኩሮኺ ንኸተውርስ እውን በቂዕኺ ማለት እዩ
0: ድሕሪ እውን ኣብ ካብ ሰላሕታ ምስ ተመለስና ወርሒ 7 ናይ 83 ሰላሕታ ልክዕ 8 መጋቢት ንሰላሕታ ረዳት ከይድና ነርና ሕና ኣብኡ እውን ብዙሓት ብፆት እዮም ተሰዊዖም ኣወዳቶም ኹኑ ኣወለዶም ግን እቲ ናቶም መስዋእቲ ፅንዓት እዩ ዝምህረካ ልክዕ ኣብቲ ቦቶኦም ክትክእ ከም ዘለካ ንድሕሪኻ ከዓ ከውርት ከተውርስ ከም ዘለካ ዝህብ መልእኽቲ እዩ ስለዚ ኤርትራ ናይ ብሓቂ ዕድለኛ እያ ከምዚ ዓይነት ወለዶ እዩ ዘለዋ እንዳተወራረሰ ዝኸይድ ካብዚ ኩሉ ግን ኣብ ወርሒ 7/83 ምስ ተመለስና ንሰሜናዊ ሳሕል ኣብ በዓል ታባ ወዱ ፈንቅል ታባ እብራሂም ዝበሃል ቦታታት በፂሕና ፀቕጢ ነቲ ናይ ግንባር ሓልሓል ተባሂሉ መጥቃዕቲ ብኡ ወሲድና ነርና ስለዚ ኣብኡ ብዙሓት ብፆት ተሰው እዮም ልዕሊ ኩሉ ዝተሰማዓኒ ግን ናይቲ እዋንቲ ሰለስተ ውጋኣት ወዲ ኣቶ ብርሃም ሰጊድ ሓኪምና ኮይኑ ነይሩ ሓደ ከዓ ሽደን ዝብልዎ ሳልሳይ መኮንን ዝብልዎ በቲ መውጋእቲ ደይቆነስ በቲ ማይ ፅምኢ ኣብ ርእሲ እቲ መውጋእቶም ሃሩር ስለ ዝነበረ ከምዚ እዋን ወርሒ 7 ስለ ዝኾኑ ብመስዋእቲ ከዓ ተፈልዮምና ስለዚ ጥራይ ተወጊእካ ደይኮነ ንባህር እውን ማዕረ ክንደይ ቃልሲ ከም ዝነበረ ክዛረብ ስለ ዝተለኸ ይቀኒ የለ
2: ኣብቲ ፈታኒ መድረኽ ዝምድና ምግባር እውን ዘይተርፍ ማሕበራዊ ህይወት እዩ ነይሩ እዚ ድሕሪ ሓፂር ይኹን ድሕሪ ነዊሕ ክሳብ ትስዋእ ሓደ ንቡር ነገር እዩ ይኹን እምበር ዝበዝሕ ዝተጀመረ ፍቕራዊ ዝምድና ዕድመ ይነበሮን ምረት ገድሊ ቁሩብ ፍኹስ ክብልን ሰብኣውነት ክህልዎን ሓጋዝ እኳ እንተነበረ ዝያዳ እውን ቃንዛ ዝፈጥር እዩ ነይሩ ኣብዚ ዛዕባ ተጋዳሊት ነቢያት ብዛዕባ መዛምድታ ከተዕለናያ
3: ኣብ 87 ተመርዒና ሽዑ ቆልዓ ነርና እጂ ኣብ ዲ 17 ነይረ 3ለስተ ዓመት ካብኡ ናብ ዚ ናይ 88 ቴስዓ ንድፋዕ ከይደ ግማር ጊንዳዕ መጥቃዕቲ ትጅመር ማለት እዩ ምስ ተጀመረት ናይ 7 ሰዓት ገለ ውሽጢኣትና እተሃቢእና ሓዲርና ብድሕሪኡ ብዞም ኣርካናት መራሕትና በዓል ማናጃ በሎ በዓል ዓመፂ ስዋኣትዮም ኩሎም መሪሖምና ምልእቲ ለይቲ ንዓዲ ዕለ ተጠዊናይ ሓዲርና ማለት እዩ እቲ በዓል ቤተ ከዓ እንዳ 82/85 ስለ ዝነበረ ብድሕሪት እንዳኸብኮበ ኢድ መፀና ነይሩ ፀላእ እሳቶም እቶም 85/82 ብርጌድ ማለት እዩ ንሕና 18 ከዓ ልክዕ ንዓዲ ዕለ ኣብተን ቢኤማት ዝነበራላ ኣብኣ ኢና ተሓቢእና ሓዲርና እንዳኸብኮበ ይመፀና ማለት እዩ ብድሕሪኡ ፀላኢ ንጋሕቴላይ ገጹ ሃዲሙ ካብኣ መሊቋ ዝሃደመት ታንኪ ኣብኣ ትርብሸና ማለት እዩ ምስ ረበሸትና በዓል ስዉእ ዘካርያስ ዓመፂ ኣብኣ ይስውዑና ብታ ናይ ዓዲ ዕለ ልክዕ ከምኣ ኢልና ጉዑይ ወልዳ ብውን ትበሃል ነራ ምሳይ ኣላ ሕጂ መራርያ ነራታ ሰዓት ናይ ደቃይቕያ ብድሕርና ብቅድሜና ንሃርማና ማለት እዩ ኣቲ ውዑይ እንታይ ደኣ ረዳት ዘይመፁና ጓል ደንጉዮምና ገሌልናስ ንትኩስ ነርና እናተኮስና ሕጂ ዝበዓል ቤተይ ዘብዘብ እንዳለ መፀኒ ወይ ነቢያታይ ትሰከፊ መፁና ኣለዉ ረዳት ገለ ትብለኒ ሓደስ መፀና ኣሎ ዋ ሓላፊ እዩ ዝኸውን በዓል ሽጉጥ ሽጉጥ ዳእሞ እንታይ ሰብ ካላሽን ከዓ ዝመፁና እምበር ገሌልና እንዳተጨራርቕና ንትኮስ ኣብኣ ከዓ ልክ ዓፍታ ቅድሜና ሰዓት ማለት እዩ መራሓጋንታና ኣብኣ ህርማ ኣቢሎሞ ይስዋዕ ብርሃነ ተሰውይ ትብለኒ እዋ ኣይረእኹዎን ከማን ከምሰብ ምክንያቱ ክንሪዩ ይንኽእል ኢና ብድሕሪናን

0: ቅድሜና ነን ዝሃርማና ዘለዋ ሽዑ ብድሕሪት መፀኒ በዓል ቤተይ እንታይ ይብላ ሽዑ ንውዐይ ዋ መራሓይለ እዩ ነይሩ ሽዑ ሽጉጥ ከምዚ ገይሩ እንዳጎየ ዝመፀኒ ንዓይ ረኸብ በብለኒ
1: ስሙ እንዳጠቀስኪ
0: ስዉእ ሳሙኤል ተክለ ነባራይ ማለት እዩ ሕጂ ንዓይ ረኽበኒ ሽዑ ቅድም ደኺምኩ ዶ ብለኒ ዋ ኣይደኹምኩ ንብሎ ኣነ እንታይ እየ ደኺመ ምክንያቱ ሸውዓተ ሰዓት ኢና ተጓዒዝና ለይቲ መዓት ዕጥቅን ገለመለ ነርና ደኺመ እየ ምስኡ ከዓ ማሃረንቲ ናይ እግር ኣለኒ ሕጂ ዋ ኣይደኹምኩን ኢለ ካይሻቐል ኢለ ዋ ኣነስ ቁሩብ ደኺመ ሓዲረ ብለኒ ዋ ሽጉጥ ጥራሕ ተኸልኪልካሲ ስኻደቅም ኣንዳ ከይሻቀለካ ኢለ እምበር ደኺመ እየ ድካም ግን ድሓን እየ ገለ ብሎ ዝኾነ ወዲ ክልተ ዓመት ነርና ቆልዓ ሽዑ ገዲፍና ኣብፃብራ ድሓን ዝወደይ ቁርብ ረኣየኒሎ እምበር ድሓን ኣጀኹ ናይ ትፍራሓ ማለተይ ሲ ፀገም የለን ገለመለ ብለኒ ዋ ፀገም የለን ድሓን ኣነተ ኮይነ ገለገለ ብለኒ ማለት ኣብ ተሓፃር ደቂ ዋ ከምኡ ይትበል ክልቴና ብሓንሳ እምበር ንስዋእ ንኸውን ገለ ብሎ ድሓን መቸም ኢሉ ንክልቴና ንዓይን ንጉዓይን ከምዝግበራ ከምዝግበራ ኢሉ ናይቲ ነበርናይ ኩነታት መምርሒ ሂብና ይኸይድ ድሕሪ ርባዕተ መዓልቲ ይስዋእ ንሕና ሽዑ ኣብ ጋሕቴላይ በፂሕና ካብ ጋሕቴላይ ንርእሲ ዓዲና ደይብና መስዋእትናቶ ከማ ድሕሪ ክንደየ ሰሚዓ ነታ ዕለት ግን ድሕሪ ርባዕተ መዓልቲ ከምተሰውኦ ፈሊጠ ማለት እዩ ብከምዚኣታ ኩነታት ነራ እናተኢድናቱ
1: እንታይ እዩ ዝስማዓካ በዓል ቤትካ ተሰውኡ ክብልካ ከለዉ እሞ ከዓ ኣቐድም ኣቢልካ ሓደ ሓደ ቃላት ክትለዋወጥ ድፀናሕኻ ከምዚ ከተዕለና ፅናሕኺ እንታይ ትሰሚዕኪ
0: እዎ ማለት ሲ እንታይ መሲልካ እሶም ንደንጎሎ እዮም ከይዶም 82 እሱ እዛቶ ከማን ስጋዕ ማየድ ከምኦምስ በፂሒ እዩ ካብቶም ኣብ ግንባር ጊንዳዕ መጀመርያ ኣትዩስ ካብቶም ህዝቢ ማይ ብታኒካ ደስተይዎ እዮም እቲ መስዋዕቲ እቲ ዝነበረ ምረት ናይ በዓል ርእሲ ዓዲ ንኣሽቱ ገለ ብጣዕሚ ኢና ከዓ ሕማቅ ኣጋጢማና ርእሲ ዓዲ ማለት እዩ እሱ ብደንጎሎ ሕማቅ ኣጋጢሞዎም ነሩፍቲ ናይ ግንባር ጊንዳዕ ንሕና ከዓ ብርእሲ ዓዲ ስለዚ እቲ መስዋዕቲ ብጣዕሚ ዩ ከቢድ እዩ ግን ከም ሰብ ንዓይ ሕጂ ንኩነታት ተረጋጊዑስ ካብ ርእሲ ዓዲ ወሪድና ንደንጎሎ መፂና ንደንጎሎ ምስ መፃና መን እንገራ ኮይኑ ሓደ ከም ሰብሲ ምሻለካ ንመጀመርያ ዓለም ዝፈለጥ ክስዑ ብጣዕሚ ዩ ከዓ ካብ ኒው ኢና ነዊሕ ጌርና ትዝምድና ገለ ዳርጋ ምዕባይ እየ ዝብለካ ዕቢኒ እዩ ሕጂ መን እንገራ ኣድጋ ሓፋሽ ነገራ እዚ መኒካ ትብሎ ወዲ እታይ ዝበሃል ነሩ መርሓይል ነገራ ሓኔታይ ነገራ ኩሎም ክሳይ ኮይኖም ከመይ ጌርና ክንነግራ ኣነ ግን ጠርጢሮ ኣለኹ ምክንያቱ ኣብ ወርሒ ወርሒስ ደብዳበ ገለ ሰደለ እዩ ሕጂ ጠርጢሮ ኣለኹ ብድሕሪ ግን ንወዲ እታይ ከም ሓላፍነት ትእዛዝ ወሪዳቶ መርሓይል እዩ ትእዛዝ ወሪዳቶ ግንባር ጊንዳዕ ከለና ምሸት ንዒልኒ ማለት እዩ ድፋዕ ሒዘ ነረ ምስ ጉጅለይ ንባት ፀውዕዋ ተባሂሉ ፀዊዕኒ ኣብዚ በለ ጎቦ ክኒ ገለገለ ኢልኒ እንታይ ጎቦ ንብለ ዳ ገለ ኢለ ግን ሸዓ እሞ ነቢያት እኳ ንዓኸ ብዙሕ ኣይሕድሰክን እዩ ሕጂ ግን ካብ ግንባር ናቕፋ ክንመፅእ ከለና ኣትሒዝናስ ሰማእታት እንዳኸፈልና ኢና መፂና ስለዚ ክስማዓክ የብሉን ሳሙኤል ተክለ ተሰውኡ ገለ ምስለኒ ኣይደኖ ንሓሙሽተ ደቂቕ ልክ ኤሌትሪክ ዝሓዘኒ ኮይኑ ሰሚዕና ነ ድሕሪ ሳሙኤል ኢለ ሕጂ ኣምላኽ ንዓይ ትሕግዘኒ እንተኾንካ ድሕሪ ሳሙኤል በቃ ተቐዳመይቲ ጢሲ ርኸበኒ ኢለ ናይ ብሓቂ ከምዚ ፀሎት ምሻለካ ዋ እንታይ እሞ ውላድካ ከማ ናይ ረኣየካ ንሽ ኣብ 17 ፀብራ እዩ ነይሩ ማለት ከምቲ ምኒትካ ይኮደን እሱ ሓሊፉ ኣነ ከዓ ኣትየ ነዚ ታሪክ እዚ ከዓ የ ዘንተወለኹ ድሕሪ 7 ዓመት እውን ነዚ ወደይ ሓደ ቆልዓ ዋላ ስድራይ እውን ብዙሕ ኣገዲዶምኒ ማለት ሲ ሳሙኤል ሳሙኤል እዩ ቆልዓ እውን ገዲፉ ኣሎ ስለዚ ሓዳር ክትገብርለክ ተባሂለ ክንደይ ተለሚነ ሓደ በዓል ቤተ ወዲ ኣህዶ እዩ ዝነበረ ምስኡ ካልኣ እዩ ልክዕ እሱ እውን ሓዳር ኣይነበሮን ለተናን ኮሎኔል ምስግና መለስ ወዲ ሸቃ መለስ እዩ ዝበሃል ምስኡ ምስ ፈትና ብኣጋባብ ሓዳር ጌርና ገለ ናይ ወራር ወያነ ከዓ መፅ እዩ ወራር ወያነ ምስ መፀ ንሱ ከዓኒ መራሕ ብርጌዳ ብዛ 25 እዩ ነይሩ እዚ ናይ በዓል ሓንሽ ናይ ደብሪ ሳላ ኩሉ ታናቶ ኣህድያት ንቀሳቀሲ ነራ ዓሰብ ነይሮም 98 ማለት እዩ ጥንስቲ ኮይደ ኣብዛ ናይ እግሪ መኸል ካእሱ ካብ ዓሰብ ረዳት ተባሂሎም ሁፍ እንዳሉ መፂኦም ጓልክል ተወርሒ ገዲፍለይ ከዓ እሱ ብመስዋእት ተፈልዩ ማለት እዩ ክንምለስ ኢና ቐልጢፍና ጥምቀት ክነርክብ ኢና ገለ ኢልኒ ብኣይድ ስዋእ ነዚኣ ክነግሩ ደልየ ስለዚ ከም ሰብ ኣነ ነብሰይ ክገልፃ ከለኹ እዚ ብክልተ ጀጋኑ ስዋዓት ዝማሞቕኩን ዝተፀጋዓኩን ስለዝኾኑ ዝኾንኩ ደቀይ ከዓኒ ልክዕ ከመም እየ ዝጥምቶም ኣባይ ጥራሕ ዘይኮነስ ኣብ ኩሉ ኤርትራዊ ማለት እዩ ኣባይ ጥራሕ ዘይኮነ ከም ሳምፕል የደምፆ ደለኹ እምበር ብዙሓት ኣለዉ ከምኡ
1: ሕጂ ድሮ መንእሰያት ኣኺሎም ኣለዉ ማለት እንድዩ መረዳእትኦም እንታይ ይመስል ንእሽቶ ሕፅር ኣቢልኪ
0: እዋ መረዳእትኦም ፅቡቅ እዩ ማለትሲ እንታይ ሞ ልዕሊ ኩሉ ውላድካ ኮ ናትካ መስመር ሒዙ ተኸይዱ ኣብ ደረጃ ተበፂሑ

0: ዝርዳእ እንተኮይኑ ልዕሊኡ የለን ናትካ መስመር ሒዙሎ ማለት እዩ።
1: ብጣዕሚ ዘገርም ታሪክ እዩ። እዋቲ ቃልሲ ህዝቢ ኤርትራ ኣዝዩ ረዚን ዝገብሮ ከዓ እዚን ክንዲዚን ምስ ተደማምረ እዩ። ምዝ መረፅካዮ ክትነብር ኣይትኽእልኒ ኢኻ ትቃለሲ ኢኻ ዘለኻ እንደገና እውን ካልእ ዕድላት ትፍትን እቲ ቃልሲ ከዓ ስለዚ ዝቕፅል እቲ መስዋዕት እውን መሊሱ እቕፅል እቲ ታሪክ ሕብረተሰብ ኤርትራ ከምኡ ምኳኑ ትዕልልና ዘለኺ

0: ክምደብ ከለኹ ኣብ መጓዕዝያ ተመዲበ ኣብ መጓዕዝያ ከዓ ኣብ ዝተፈላለየ ጨንፈራት ማለት እዩ እቲ ጨንፈራት ከም ዝበልኩም ኣብ ኤሌክትሪክ ትሳ ተመዲበ ነይረ ዝተፈላለያ ቅድሜና ዝፀንሓ ዓበይቲ ተጋደልቲ ክኢላታት ነይረን እየን ካብኣተን ቁሩብ ክጠቅስ ንሕና እውን ኣሰርናተን ሒዝና ኢና ሙሉእ ሙሉእ ከምትናተን እኳ እተዘይኮነ እቲ ኣሰርናተን ሒዝና ቀፂልና ኢና ምቅያር ስለ ዘሎ እቲ ተመደብናዮ ኣይቀፀለን ማለት እዩ ካብኣተን ሓደ ሓደ ክጠቅስ ናይ ቶርኒዮ ኤደን ጓልኣለም ትበሃል ክኢላ እያ ነራ ሓንቲ ካብተን ክኢላታት እያ ሕጂ የላን ተሰዊኣ ሳባ ተስፋይ ትበሃል ብኤሌክትሪክ ትሳ ክኢላ መስርዓ ሒዛ ንድፋዓት እያ ዝተበላሸዋ መካይን የዕርያ ክግበር ዘለዎ ገይራ ትምለስ ዝነበረት እያ ሕጂ የላን ብኣካል ተሰዊኣ ኣኘዛ ግርማይ ትበሃል ራድያቶረ ልክዕ ከምኡ ማለት እዩ እዚአን ኩለን መብዛሕትን ኣብ ፀግዒ ግንባራት ዝነበራ ናይ 5 ኪሎ ሜትር ናይ 6 ኪሎ ሜትር ፍልሊ ዝነበሮ ማለት እዩ ጋራጅ ነዳዲ ምውፋር ማለት እዩ እዚአን ዝኾነ ክጋጥም ከሎ መስርዐን ሒዘን ከይደን መካይነን ዕርየን ድመፃ ነይረን ማለት እዩ ዳርጋ መብዛሕትን የለዋ እንተሰወየን እየ ኣነ ዝያዳ ንህዝባዊ ግንባር ካብ ምሰደይ ወይ ምስ ዝራይ ተቐመጥኮ ምስ ህዝባዊ ግንባር እየ ተቐሚጠ ህዝባዊ ግንባር ከዓ ኣብ ልሕኒ ሃኒፅኒ ማለት እዩ
1: ኣብ ዓዲ ሓውሻስ ሓፋሽ ድዋት ነርና ኣብቲ ግዜ ትሕጂ ከም እዳናና ቆሞ ድፋዕ ስለዝነበረ ኩለን ግንባራት ኣብኡ ነይረን ዝተፈላለየ ሓይልታት ስለ ዝነበራ ነቒሕና ባዶ ሽዱሽተን ጀማሄርን ከዓ ኣብሊሖምና ግርጭታት ኣፋታትዑ ንፈልጥ ጠንቅን ዛዕብኑ ንፈልጥ ሓሲኻ ምዝራብ ሕማቅ ምዃኑ ምስራቅ ምሕሳው እዚ ኣይምልከተናን እዩ ብዋሒታት ቆምና ብመሳርዒ ቆምና ብግንባራት ንኸይድ ነርና ማለት ስጋዕ ውሽጢ ስመራ ብለይቲ ከድና ዝተፈላለዩ ንብረታት ሒዝና ንመፅእ ነርና ማለት እዩ ሽዑ ምዝላቅ ከቢድ ስለ ነረ ሓይልታት ንድሕሪት ክኸዱ ንሕና ከዓ ነቲ ዝነበረ ኣፅዋር ሒዝና ንዓላ ነብሩሎ ማለት እዩ ገንዘብ ክቅየር ከይተረፈ ተጋላላይ ውሽጢ ስመራ እቲና ገንዘብ ኣምፅኡልና ንዓላ ይወር ማለት ናይ ደርጊ ማለት እዩ ናይ ሃይለስላሴ ወዲቁ ሲ ናይ ደርጊ ክቅየር ከሎ ማለት እዩ ነዚ ከዓ መኪትና ማሲ ምስ ኣለካ ካብቲ እግሪ ተጋላላይ ስፍሕታ ይንና ነርና
2: ኣደ ኣባኺዩ ዘሎ ምስጢር ናይዛ ሃገር ንስኺ ክደ መፍትሕ ኩሉ ነገር መሬት እኩት ኢላ ተበዝሐ ጭንቂ ክርህው ዩናበልኪ ተዕጥቂ ተስንቂ ፈልፋሊ ማህፀንኪ ዘየቋርፅ ዛራ ኣደይ ዝዓደይ ኣባኺዩ ምስጢራ ካብ ማህፀንኪ ዝብገስ ቅያ ናይዚ ህዝቢ ማዓርዶ ይርከብ ብዘይ ንግስቲ ንህቢ ዋዕሮ እንተዘየላ ዋዕሮ እንተዘየላ መን ወልዶ ኣንበሳ ኣደይ ክዓደይ ንዓደይ ዋሕሳ ኣደ
3: ብዙሕ ፍጻመታት እንዳረኣና ኢና መፂና ኣእምሮና ኣብ ኣእምሮና ብዙሕ ነገር ተሰኒዱ ኣሎ እስከከለኻቡ ንዘክር
1: ኣብ ሻድሻይ ወራር ፀረ መፅቃዕቲ ምስ ጀመርና ኣንቲ ፅገብርሃ ትበሃል ነራ ውፅኢትና ጓልጋምፓና ማለት እዩ ሕጂ ዋርድያ ወፅያ ኣብ ቅድሚት ኣብኡ እዮም ንብሉ ሙሉ መዓልቲ ዝኽሸፍ ስለ ዝኾነ

ንሕና ከዓ ድሕሪት ውዒልና ድሓር ምሸት ናይ ሰዓት ሓሙሽተ ምስ ኮነ ፅባሕ እዘን ቅድሜና ደለና ከነቃብፀን ኢና ምስ ተባሃለ እሶም ከይሰምዖ ኢሎም እቶም ኣብ ቅድሚት ደለዎ ዋርድያ ከይሰምዖ ኢሎም ሽዑን ፅባሕ ሒዙ ንምሾቱ ድፋዕ ክንሕዝ ምስ ከድና ኣነ ነጊረያ ማለት እዩ ፅገ ፅባሕ ነዘን ኣብ በዓል በላልሕ ገለ ዝበሃል ቦታ እዩ ማይጨው እዘን ቅድሜና ደለዋ ከነቃብፀኒ ኢና ኢሎም መግለፂ ገይሮምልና ኣለዉ ኣብዚ ስለ ዝውዓልኩም ገለ ይብላ እሞ በቃ ፅቡቅ

0: ከም ቀደንኪ ኢላ ተላብያት ንኩሉ ግዜ ከዓ ካብ ኣእምረይ ዘይሰሓት በሰላ እዩ። ከምቲ ዝበለቶ ከዓ ጅግንነት ኣወሪስና ድሮይን ንደቅና ኢና መስለኒ ነውርት ኣለና። ካልኣይቲ ነጥቢ ኣብ ሰላሕታ ወራር እዩ። ሰብኣይን ሰበይትን ደቂ ጋንታና ደጊቱ ብልዎ ሳ ከዓኒ ሰላሓ ዝብልዋ ነይሮም። ገና ይተመርዓውን ግን ዝተማእከለ ዝምድና እዩ ነይሩ። ኣብ ኣስማጥ ወፍሪ ጀሚረን ናባና ገፀን ጓዓዛ ስለ ዝነበራ ኣብቲ ደለናዮ ድፋዕ ኣይነበረን። ምክንያቱ ሓድሽ ግንባር ስለ ዝኾነ ግንባር ሓልሓል ብእምኒ ጭርሕ ጭርሕ ኣቢልካ እዩ ነይሩ። ከምቲ ኣብ ሰሜናዊ ሳሕሊ ዝገደፍናዮ ብደምና ይዕቀብ ብርሃፅና ይዕቀብ ደምና ደይኮነስ እዚኣስ ብእምንን እምኒ እያ ነይራ። መፅአን ፀረ መጥካዕቲ ገይረን ኣለና። ሽዑኡ ከም ዝምለሳ ንሓልሓል ገፀን ገይርና የን። እንዳኸድና ከለና ግን ሰላሓ ትስዋእ ማለት እዩ። ደጊቱ ትበዓል ቤታ ይርያ በቃ ኣብ ኣሰር ክለኹ ሰላሓ ኢልዋ ከዓ ከይዱ። እዚ ከዓ ካብቲ ክዝከር ዝግብኦ ኩሉ ግዜ ኣብ እምርኻ ዘይሰሓት እዩ። ብዙሕ ከምዚ መስዋእቲ ኣብ ዝኸድካዩ
1: እንታይ ኮነ ተሰዊኡ ዶ ዋላ ዳሃዩለክ ዶ ኣብዛዕ
0: እወ ብድሕሪያ ተሰዊኡ ኣጋጣሚቲ ተሰው ኣሎ። ኣነ ኣሃዱ ቀይረፍቲ ኣሃዱ ስለ ዘይነበርኩም እዞም እንዳ 525 ፓራ ኮማንዶ ሶሜ ኣነ ተመዲበ ብድሕረይ ግን ተሰው እዩ።

ዝኸበርኩም ተኸታተልቲ መደማገር ናይ ሎሚ ትሕዝቶ መደማገር ኣብዚ ተዛዚምሉዎ ኣብ ዝመፅእ ሰሙን ብካልኦት ሕሶይና ክንረኸብ ክሳብ ሽዑ ሰሰናይ ብሩክ ቅነ እናበልኩ ቅድሚ ምስንባተየ ምሰኹም ፀናሕና ሳላይ ፀሃይ ኣለም ጋዜጠኛ ሳምራይት ሊቪ ብምዃን ኢና ሕጂ ድማ ንምስተረፉ መረባት ኤሪ ቲቪ ንሓድገኩም።

0: ዓይነት ኣገባባት እውን ክህሉ ይኽእል እዩ። እዚ ምረዛ እዚ ኣብ ነብሰብነትና መስ ኣጋጠመ እንታይ ኢና ክንገብር ዘለና ክሳብ ሕክምና ንበፅሕ እንታይ ኢና ክንገብር ዘለና ከም ተመረዝና ኸ ብቐንዱ ከመይ ጌርና ክንፈልጥ ንኽእል ናብ ሕክምና ምስከድና ኸ ሓካይ እንታይ እዮም ዝገብሩልና ምረዛ ንኸየጋጥመና ኸ ወይ ንክንከናኸሎ እንታይ ኢና ክንገብር ዘለና ዝብልን ካልእን ሕቶታት ሒዝና ቀሪብና ኣለና። ዕዱምና ዶክተር ናሆም ደበሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦሮታ እዩ። ዶክተር ዕድመና ክቢርካ ብምፃእካ ኣዝየ የመስግነካ። ብሳይንሳዊ መንገዲ ክምትንትኖ ብቐዳምነት ምረዛ ክበሃል እንከሎ ሓካይም ከመይ ኹም ትገልፅዎ?
1: ቴንክዩ ዝተገብረሉ ዕድመ የመስግን። ሕጂ ምረዛ ክንብል ከለና ብሓደ ኬሚካላዊ ባእታ ናይ ምምራዝ ብቕዓት ዘለዎ ኣብ ልዕሊ ሂወታዊ ዝኾነ ኣካላዊ ጉድኣት ከውርድ ከሎ ዝፍጠር ሳዕብን ምረዛ ንብሎ። እቲ ዝምርዝ ኣካል ድማ መርዚ ኢልና ንፅውዖ ማለት እዩ። እዚ ምረዛ እዚ ብብዙሕ መገዲ ከጋጥሞ ወይ ሃንደበታዊ ክኸውን ክእል እዩ፣ ኣብ ውሽጢ ሓፂር ግዜ ዘጋጥም ክኸውን ክእል እዩ፣ ወይ እውን ኣብ ዝተናውሑ ግዜ ዘጋጥም ክኸውን ይኽእል እዩ ማለት እዩ። ሕጂ ምረዛ መብዛሕት ሰብ ከነደናግሮ ዘይብልና ምስ ኣለርጂ ክነተሓሓዞ ይብልና። ኣለርጂ ማለት ንሓደ መርዚ ዘይኮነ ነገር ግን ኣብ ኣካላትካ ተኣፋፊ ዝኾነ ወይ ዘይሰማማዕ ነገር እሱ ተኣፋፍነት ንብሎ። መርዚ ግን ኣብ ኣካላትካ ዘምፅኦ ኣሉታዊ ጎናዊ ሳዕብን ልዕሊ ዓቐም ዝውሰድ ወይ እውን ኣዝዩ ሓደገኛ ኮይኑ ብውሑድ ዓቐም ዝውሰድ ዘጋጥም እዩ ማለት እዩ።
0: ስለእንታይ እዩ ሕጂ እቲ ምረዛ ከጋጥመልና ዝኽእል ብምንታይ እዩ እቲ ጠንቂ ክንፈላለዮ ንኽእል ኢና ከምዚ ኣቐዲምና ክንጠቕሰ ዝፅናሕና?
1: ሕጂ መብዛሕትኦም ነገራት ብተፈጥሮ መርዛማት እዮም፣ ክንወስዶ እውን ዘይግባአና ነገራት እዮም። ገሊኦ ነገራት ከዓ ኣገደስቲ ኮይኖም ንኣካላትና ጥቕሚ ዘለዎም ኮይኖም ልዕሊ ዓቐም ዝውሰዱ ናይ መርዛ እንተኽእሎ ክቕየር ይኽእል እዩ ማለት እዩ። ብሓፈሻ ምርዝምና ኣብ ዓለም ዳርጋ ኣብ ዓመስ ከባቢ 4,000 ናይ ምረዛ የጋጥም እዩ። መብዛሕትኦም እዚኦም ድሕር ብግቡእ ተኸነኺን ካብ ሕክምና በፂሖም ናይ ምሕዋይ ተኽእሎ ወይ ነቲ ሰዕበ ሳዕብ ናይ ምምላስ ተኽእሎ ኣሎ። ውሕዳት ግን ዋላ ብ ሕክምና በፂሖ ከሎ እቲ መርዚ ኣዝዩ ሓደገኛ ስለዝኾነ ቁሩብ ናይ ሞት ሳዕብነት ከጋጥም ይኽእል እዩ።
0: 4,000,000 ድ እቲ ዘጋጥም
1: እዎ ኣብ ዓመት ምረዛ የጋጥም ማለት እዩ። እዚ ሕጂ ኣብ ሕክምና ዝቐረበ ፀብፃብ እዩ፣ በር ዘይቀረበ ፀብፃብ እውን ኣብ ግምት ዘይኣቶ ማለት እዩ። ሕጂ ምረዛ መብዛሕትኡ ግዜ ብምስታይ ክኸውን ይኽእል እዩ፣ ብምስትንፋስ ከጋጥም ይኽእል እዩ ናይቲ መርዛን ባእታ ማለት እዩ፣ ወይ እውን ኣብ ደጋዊ ክሽፋ ናይ ኣካላትካ ብዝርከብ ምትንኻፍ ከጋጥም ይኽእል እዩ ማለት እዩ። መብዛሕትኡ ግዜ ምምረዝ ብሓደጋ እዩ ዘጋጥም ወይ ዘይ ምስተውዓል ማለት እዩ፣ ብፍላይ ኣብ ቆልዑ ማለት እዩ። ምክንያቱ ንሓደ ነገር ክርእይዎ ወይ መክደኒ ፍሉይቲ ኮይኑ ወይ ሕብሩ ፍሉይቲ ኮይኑ ህንጥይነት ስለ ዘለዎም ወይ እውን ፍሉይ ጨና ስለዝህቦም ወይ ፍሉይ መቐረት ስለዝህቦም ካብ ህንጥይነት ዝተላዕለ ነቲ ነገርቲ ነቲ መርዛም ነገር ክወስድዎ ይኽእሉ ማለት እዩ። ኣብ ኮተቴ ዕድመ ዝበፅሑ መንእሰያት ግን መብዛሕትኡ ግዜ እውን ብሰንኪ ካልእ ጉዳያት ወይ ጭንቀት ክኸውን ይኽእል ወይ ቃዙነት ክኸውን ይኽእል እዩ፣ ወይ ብሰንኪ ሕርቃን እውን ኮነ ኢሎም እውን ኣካላቶም ዝሃስዩ ኣለዉ ማለት እዩ። ኣብ ኣረጋውያን ተመፂኻ መብዛሕትኡ ግዜ ምስ ዕድመ ብዝመፅእ ዘይምስትውዓል ድኻማት ወይ እውን ብዙሕ መድኒታት ካብ ምሕር ዝተኣዘዘ ምፍልላይ ዘይምኽኣል ብጌጋ ክወስድዎ ክእሉ ማለት እዩ። እዚ ሕጂ ሓፈሻዊ ኣብ ዘጋጥም ኣብ ክሊ ዕድመ ማለት እዩ።
0: እቲ ስለዚ ዝተፈላለየ ዓይነት ምምራዝ ወይ ኣገባባት ናይ ምምራዝ ኣሎ ኢና ንብል ዘለና። እቲ ኣብ ውሽጢ ነፍስና ኣትዩ ዝገብሮ ነገር ወይ ብላዕሊ ኣትዩ ዝገብሮ ነገራት ተመሪዝና ናይ ተመረዝናን ክንፈልጠሉ ንኽእል ምልክታት
1: ሕጂ ቀዳመይ ንገብሮ ክነስተውዕሎ ዘለና እቲ ሰብ ወዲቁ ምስ ፀናሓካ ወይ ሃለዋቱ ምስ ተጥፈአ ከመይ ኣሎ ኩነታቱ ክትሪኦ ኣለካ እንታይ ኮይኑ እቲ ሓፈሻዊ ገምጋም ማለት እዩ። ካልኣይ ኣብ ከመይ ቦታ እዩ ወዲቁ ፀኒሑ፣ ጥቃ መድሃኒ ዘለዎ ቦታ ድ ወዲቁ፣ ኣብ ከባቢ ስርሑ እንታይ ምዃኑ እውን ኣገዳሲ እዩ። ምክንያቱ ከባቢ ስርሑ ብዙሕ ኬሚካላት ኣለው እውን ኣገዳሲ እዩ። ካልኣይ ኣብቲ ትገብሮ ኣካላዊ ምርመራ ድማ ዝረአ ምልክታት ኣሎ። ኩሉ ዓይነት ምረዛ ሓደ ዓይነት ምልክታት ኣይህብኒ ማለት እዩ። እዚ በዚ ክንፈልየ ንኽእልና። ሕጂ መብዛሕትኦም እቶም ምልክታት ኣብቲ ዓይነት ናይቲ መርዝን እዮም ዝምርከሱ። ብሓፈሽኡ ግን እዚኦም ክንመቕሎም ከለና ኣብ 5 እዮም ዝምቀሉ። ኣብዚ ድማ ኣብ ኣካላትና ዘምፅኦ ለውጢ እዩ። መብዛሕትኡ ኣብ መረዛ ዘጋጥም ለውጢ ኣብ ስነ መትኒ ናይ ኣእምሮን ኣብ ስንዓተ ዝረደምኒ እንጂ ብሓፈሽኡ ስርዓተ መትኒ ናይ ኣካላትና ብክልተ መገዲ ይሰርሕ። እቲ ሓደ ድማ ካብ ደገ ዝመፆ ዝኾነ ሓበሬታ ዝቕበለሉ ስርዓት ኣሎ። ካብ ኣካላትካ ካብ ሓንጎል ጀሚርካ ዓንዲ ሕቆ ጀሚርካ መትኒ ድማ ናብ ኣካላትካ ትገብሮ ግብረ መልሲ ኣሎ። ሕጂ ኣብዚ ግብረ መልሲ ድማ ክልተ ዓይነት ነርቭታት ኣለውና ማለት እዩ፣ ሲምፓቴቲክ ፓራሲምፓቴቲክ ንብሎም። እዚኦም ሕጂ እቲ ሲምፓቴቲክ መብዛሕትኡ ግዜ ባዕልካ ትቋፅሮ ንጨዋዳታትካ ትቋፅሮ ማለት እዩ። እቲ ፓራሲምፓቴቲክ ንብላ ድማ ናይ ውሽጣዊ ኣካላትካ ህዋሳት ከም በዓል ልቢ ማዓናጡ ንዕኡ ዘገልግል ክፋል ስርዓት ነጥቢ። ሕጂ ኮሊነርጂክ ዝበሃል ዓይነት ምረዛ ከጋጥመና ከሎ ነቲ ኣሴታይል ኮሊን ዝበሃል ኣሎ ኣካላትና ዝርከብ ናይ ስርዓት መትኒ ዝፈሪ ቀመም ንዕኡ ልዕሊ ዓቐን ከም ደፈሪ ክገብሮ ከሎ ማለት እዩ። ንሱ ልዕሊ ዓቐን ክፈሪ ከሎ ልዕሊ ዓቐን ምልዛይ ይመፅእ። እቲ ንብዓት ብዙሕ ወፀካ ምቁፅፃር ሽንቲ ማይ ኣይትቋፀርን ኢኻ መርዓት ዓይንኻ ኣዝዩ ይደቅቕ። ብርቱዕ ውፅኣት ትገብረልካ፣ ተምላስ ገብረልካ፣ ስርዓተ ምስትንፋስ ድማ ልዕሊ ዓቐን መራቕ ይፈፅም። ሽቡሆም ድማ ማዕበስቲ የጋጥም ማለት እዩ። እዚ ሕጂ ሓደ ከባቢ ኣብዚያ ስእሊ ሕጂ ክንሪኣ ዘለና እታ መርዓት ዓይነ ኣዝያ ፀቢባ ኣላ ማለት እዩ። ኣብታ የማኔት ስእሊ ክንሪኣ ከለና ኣብታ ፀጋመይቲ ኣብ የማኔት እውን ልዕሊ ዓቐን ገፊሓላ ማለት እዩ። ካልኣይ ኣንፃር ናይ እዚ ድማ ኣንቲ ኮሊነርጂ ክንብሎ ድማ እዚ ድማ እቲ ኮሊኖሴታይ ኮሊን ብሎ ኣካላትና ዝፈሪ ቀመም ልዕሊ ዓቐን ድሕር ፈሪ ማለት እዩ፣ ድሕር ጎዲሉ ማለት እዩ። ቅረታ ሕጂ ብዘጋጥም ድማ ብርቱዕ ረስ ንገብረሉ ገፁ በርበረ መስል፣ ህርመት ልቢ ይውስኽ፣ ሽንቲ ማይ ክሸይን ኣይክእልን እዩ፣ ዒንቲ ሕውዙ ዝብሎ መርዓት ዓይኒ ይዓቢ፣ ካብ ኮማ እውን ኣቱ ወይ ምንፍርፋሩ የጋጥም ማለት እዩ። እዚ ሕጂ እቲ በዓል ሞያ ዘስተውዕሎ ምልክታት ማለት እዩ። ካልኦት ዓይነት ድማ ሲምፓቶሚሜቲክ ንብሎም ድማ ኣለው፣ ከም በዓል ኮኬን ካፌን ንብሎም። እዚኦም ድማ ብልዕሊ ዓቐን ምስ ወሰድካዮም ኖር ኢፒፈሪ ዝበሃል ኣሎ ኣብ ኣካላትና ዝፈሪ ቀመም ኣብ ስርዓት መትኒ ማለት እዩ። ልዕሊ ዓቐን ከም ዝፈሪ ስለ ዝገብሮ ብርቱዕ ፀቕጢ ደም የጋጥመካ፣ ህርመት ልቢ ኣዝዩ ይልዕል፣ ብርቱዕ ረስ ንገብረልካ። እቲ ሰብ ስምዒቱ ክሳብ ቋፀር ዘይክእል የዕገርግር ማለት እዩ። ብርቱዕ ረሃፅ ድማ ይገብረሉ ማለት እዩ። ሕጂ እዚ ድማ ኣብ ገለገሊዩ ተመሳሳልነት ኣለዎም። ገሊኦም ዓይነት ምልክታት ድማ ዘደቁሱ ዓይነት ምርዝምና ንብሎ ማለት እዩ። እዚኦም ድማ ከም በዓል ኣልኮልን ዲያዘፓም ዝበሃሉ መድሃኒታት ማለት እዩ። እዚኦም ልዕሊ ዓቐን ልሕድ ውሰዱ እቲ ሰብ በብቕሩብ ሃለዋቱ የጥፍእ፣ ፈዘዝ ይብል፣ ናብ ኮማ ይኣቱ፣ ኣተናፍሱ ብርቱዕ ይኸውን ማለት እዩ። ቀፂሉ ድማ መንፍርፋሩን ከጋጥሞ ይኽእል እዩ። ካልኦት ንፈውሲ ቃንዛ ኢልና ንእዝቦ ወይ ብርቱዕ ንቃንዛ መድሃኒት ጠቕሙ ከም በዓል ኦፒስ ንብሎም ድማ እዚኦም ድማ ናቶ ምልክታት ኣለዎም። እዚኦም ድማ ልዕሊ ዓቐን ምስ ውሰዱ ነቲ ስርሖም እዚኦም እንታይ ነቲ ቃንዛ ምጉዳል እዩ፣ ኖርማል ስራሕ ማለት እዩ። ሕጂ ቃንዛ ክትቋፀር ትኾንካ ነቲ ናይ ምስ ስርዓት ናይ ንመት ንሎ ኣብ ሓንጎልና ንዕኡ ከም ዝዝሕል ንገብሮ ማለት እዩ። እዚ ልዕሊ ዓቐን እንተተወሲዱ ግን ተቀዳማይ ዘጋጥም ስርዓት ምስትንፋስ ናይቲ ወዲ ሰብ ይዝሕል ማለት እዩ። ፀቕጢ ደም ኣዝዩ ይጎድል፣ ብኡ ገይሩ ድማ ናብ ሃለዋት ምጥፋእ የጋጥም ማለት እዩ። ስለዚ ዝኾነ ሰብ ልዕሊ ዓቐን መረዛ ከጋጥም ከሎ ክገብሮ ዝግባአና ከመ ኢልና ክገብሮ ዝግባአና ምስና ቀዳመይ ክገብሮ ዝግባአና እቲ ሰብ እቲ ዓብ ድዩ ንእሽተይ ድዩ
0: ቅድማ ከምታይ ክንገብር ኣለና ዶክተር? እዚ ምረዛ እዚ ክትገልፃ ለና ንፀናሕካ ኣነ ኮይኑ ዝስማዓኒ ኣብቲ ከብድበለ ደረጃ ምስ በፅሐ ኮይኑ ዝስማዓካ ኣብ መጀመርታ ደረጃ እንከሎ ክትፈልጠሉ ወይ ዘርእካ ምልክታት ኣሎ ዶ?
1: ዎ ሕጂ እዚ ኣብ ምንታይ እዚ ምርኮስ ተልና ሓደ ኣብቲ ሰብ ይምርኮስ ኢና። ኣብነት ኣብ ቆልዑ ተኮይኖም ዋላ እቲ መርዛም ባእታ ወሲዶም ከለዉ ዘይክነግሩካ ክእሉ እዮም። ዓበይቲ ይኹኑ ወይ ጉቡዝ ዝበሉ ግን ዋላ ዳሕራይ እውን ተተረዲእዎም መርዛም ነገር ከም ዝወሰዱ ቀልጢፎም ክሕብሩካ ክእሉ። ሕጂ እዚ ኣብ ምንታይ እዚ ምርኮስ ኣብቲ ውልቀ ሰብ ይምርኮስ እዩ፣ ቀልጢፉ ናይ ምሕባር ተኽእሎ ማለት እዩ። ንኣብነት ኣይሓብረ ንበሎ እቲ ሰብ ወይ እውን ኣይፍለጠ ንበሎ ዘርኢካ ምልክታት ድማ ኣለዉ። ሕጂ ኣብ ምንታይ እዚ ምርኮስ ተልካ እዚ ድማ ኣብቲ ብዝሒ ዓቐን ናይቲ መርዚ ዝወሰዶ ኣገዳሲ እዩ። ብርዝሒ ዓቐንን መርዛምነት ናይቲ ባእታ ገሊኦም ነገራት መርዛማት ኣዝዮም መርዛማት ኣይኮኑን፣ ገሊኦም ድማ ፍኹስ ዝበለ ናይ መርዛምነት ባእታታት ኣለዎም። ሕጂ እቲ ቀዳማይ ዘጋጥም ነገር መብዛሕትኡ ግዜ ብሓፈሹ ዘጋጥም ተምላስ እዩ፣ ዕግርግር ምባል፣ ህርመት ልቢ ምውሳኽ፣ ቀጨውጮ ምባል ማለት እዩ። እዚአን ቀንዲ መበገስ ማለት እዩ። ወይ ብርቱዕ ረሃፅ ገብረሉ ወይ ቅርፀት ኣብ ከብዲ ገብረልካ ወይ እዚአን ቀንዲ መልክታት ክነስተውዕለን ዘለና ማለት እዩ። ወይ እውን ኣብ ኣፉ ተሰቲዎ ድማ ብርቱዕ ቃንዛ ገብረሉ ወይ ኣብ ቆርበቡ ተፈሲሱ ድማ ብርቱዕ ቃፅሎ ገብረሉ እዚ ተሓፈሻዊ ንፈልጦ ማለት እዩ። ካልኣይ ድማ ነዚ ድማ ኣገዳሲ ብሎ ድማ ማዓስ ኣጋጥሙ ሕጂ ኣብ ውሽጢ ሓፂር ግዜ ዘጋጥመ ድዩ ወይ ተሓቢኡ ፀንሕ ነዊሕ ግዜ ዝገበረ ድዩ ነገር እውን ኣገዳሲ ዋላ ናይ ሰዓታት ፍልል እውን ኣገዳሲ እዩ ናብትን ሕክምና ማለት እዩ። ብኸመይ መገዲ ኸ ተወሲዱ? ብምስትንፋስ ተወሲዱ? ብምስታይ ተወሲዱ? ብጨና ዝመስል ነገር ተወሲዱ? እዚታት እውን ኣገዳሲ ንምባል ኢለ። ካልኣይ ድማ እቲ ክስታይ ኣገዳሲ ድማ እቲ ነገርቲ ብኸመይ ተፈፂሙ? መብዛሕትኡ ግዜ ብሓደጋ ተኮይኑ ተቀልጢ ሰብ ቀልጢፍ እዩ ዝመልሶ ነቲ ነገር ተቀልጢፉ ድሕር ሰብ ሓደ ሰብ ኮነ ኢሉ ግን ድሕር ነገር ተፈፂሞ ግን እቲ ክብደቱ ኣዝዩ ከቢድ ክኾኑ ማለት እዩ። ዘይክነግረካ ውን ይኽእል እዩ። ስለዚ ኣብ ብዙሕ
0: ጉዳያት
1: ዝተመርኮሰ ንምባል እዩ።
0: ምናልባት ፅኒሕልና ክንምለሶ ክንፍትን ኢና፣ በብሓደ ጉዳይ ብጉዳይ ክንሪኦን ክንፍትን ኢና ምስቲ ዘለና ግዜ ንረኣኢና። ስለዚ ናብቲ እንታይ ክንገብር ኣለና ጀመርናዮ ክንቅፅል ሕጂ እዚ ብክልተ መንገዲ ክንሪኦ ንኽእል ኢና። እቲ ሓደ ኣብ ሕክምና ምስ በፅሐ እንታይ ዝግበረሉ ደረጃ ሕክምና፣ መጀመርታ ግን ገለ ምልክታት ምስራእካ ኣብ ገዛኻ እንታይ ክትገብር እንታይ ሓገዝ በዓልካ ክትገብሮ ትኽእል ነገራት እንተዳ ኣሎ ፅቡቅ ተደ ይኮነ ከዓ ካልእ ሰብ ንካልእ ሰብ ብኸመይ ክሕግዞ ክእል?
1: ሓ ሕጂ ኣብ ገዛ ክንገብሮ ንክእል ቀዳሚ እቲ ነገር እንታይ ገለገለ መርዝ ምስ ወሰድካ ተምሊስካዮም ንዓኻ ዝበለፂ ይቐጢፍዎ ፀልካ ገለገለ መርዛማት ነገር ግን ኦረ

ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ኣብ ናይ ሎሚ ዛዕባና ንምረዛ ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና። ብዝተፈላለየ መንገዲ ክንምረዝ ከም ንኽእል ሓካይም ይነግሩና እዮም። ንምገቦ ነገር ወይ ኣብ ኣፍና ዳኣቱ ነገራት ክኸውን ይኽእል፣ ብነስተንፍሶ ክኸውን ይኽእል፣ ምስ ነፍስና ዝትንከፍ ብምትንኻፍ ዝመፅእ እውን ክኸውን ይኽእል።

0: ካላትካ ምስ ኣተው ንድሕር መሊሽካ ንድሕር ንኸተምልሶ ነትሕሙ ማለት እዩ ንድሕር ደፋፊኻ መሊሽ ዝገደደ ሳዕብን ከጋጥም ኽእል እዩ ሕጂ ሱ ነቲ ሰብ ንኸምልስ ሓግዞ ወይ ንኸይተምልስ ክትብል ኣብ ኩነታት ናይቲ መርዚ እዩ ዝምርኳስ እሱ እቲ በዓል ሞያ እዩ ዝውስኖ ካልእ ክንገብሮ ዝግባእና ነገር ግን ሓደ ፈሳሲ ክንቦ ኣለና ነቲ ሰብ ንድሕር ሃለዋት ጥፊኡ ኣትሊስት ነቲ ሃለዋት ንክፈለጥ ክንሕግዞ ኣለና ኣየር ኣብ ዘለዎ ቦታ ክንወስዶ ኣለና ማይ ክሰቲ ዝኽእል ተኮይኑ ማይ ክነስትዮ ኣለና ፈሳሲቲ ማለት ነቲ ኣካላት ቁር ንምምላስ ማለት እዩ ካልኣይ መብዛሕትኡ ግዜ ኣብ ግዜ ብምረዛ እቲ ኣካላት ወይ ክዳውንቲ ናይቲ ሰብ በቲ ኬሚካል ተፀይቁ ክኸውን ስለ ዝኽእል ኣብዚ ድማ ቀልጢፍና ነቲ ክዳውንቱ ክንቅይሮ ኣለና ነቲ ኣካላቱ ክንሓፅቦ ኣለና እዚ ኣብ ገዛ መጀመርያ ትገብሩ ማለት እዩ ነቲ ገሊኦም መርዝታት ብቆርበት ዝሓልፉ ብክዳውንቲ ዝሓልፉ ስለ ዘለዉ ቀልጢፍካ ነቲ ክዳውንቲ ክትቅይሮ ኣለካ እንታይ ኢልካ ዋላ ስጋ ምርጋፅ የድልካ ጃስት ኣሊኻ ክዳውንቲ ሓድሽ ፅሩ ክዳውንቲ ምግባር ኣድላይ ማለት እዩ እዚአንተን ክንገብረን ዝግባአና መጀመርያ ሽዑ ድማ ብቁልጥፍ ናብ ሕክምና ክንከይድ ኣለና ማለት እዩ ኣብ ሕክምና ምስ መፅሕና ድማ እቲ በዓል ሞያ ክገብሮ ዝግበኦ ድማ ቀዳሚት ኮነ ኩነታት ሃለዋት ናይ ሰብ እዩ ሃለዋት ጥፍኢ ድዩ ኣይጥፍአን ድዩ ወይ ኣብ ከመይ ኩነታት ኣሎ ነቲ ፀቕጢ ደም ህርመት ልቢ ኣተናፍሳ ብምዕቃን ክፈልጦ ኽእል ማለት እዩ ካብኣ ምስ ገበርካ እንታይ ዓይነት መርዚ ኣጋጢሙሎ ምምራዝ ድማ በቲ ምልክታት ኣቐዲምና ክንገልፆ ፀንሕና ምልክታት ኣብ ስርዓተ መትኒ ብፍላይ ኣብ ስርዓተ ልቢ ዘጋጥም ብኡ ተመርኪሱ እንታይ ዓይነት መረዝ ኣጋጢሙሉ ክግምግም ይኽእል ማለት እዩ ካልኣይ ንገብራ ድማ ግድባእና ድማ እቲ መርዚ ምስ ኣተወ ኣካላትካ ናይ ምምፃው ተኽእሉ ከመይ ኢልካ ተጉድሎ ምክንያቱ ኣብ ደም ተሓዊሱ ውሽጢ ከይኣተዎ ከሎ ቀጢፍካ ከመይ ጌርካ ነቲ ናይ ምምፃው እቲ መርዚስ ከመይ ገይሩ ከይኣተዎ ከሎ ናይ ሙክ ተጉድሎ ኣለካ እዚ ሓደ ኣገዳሲ ማለት እዩ ኦልሬዲ ምስ ኣተዎ ድማ ከመይ ገይሩ ካብ ኣካላትና ቀልጢፍ ንክወፅእ ድማ ክትገብሮ ዝግባእካ ነገራት ኣሎ ማለት እዩ ካብ ኣካላት ቀልጢፍ እቲ መርዚስ ኣብ ደም ከይኣቱ ማለት እዩ
1: ንኣብነት ኣብ ገዛና ከምኡ እንተ ኣጋጢሙ ሓደ ሰብ መርዚ ኢሉ እንተ ጠርጢሩ ዝገብሮ ክንዛረብ ፀኒሕና ርግፀኛ ግን ክትኮን ትኽእል ኮይና ኣይስማዓንን ምክንያቱ እቲ ምልክታት ክትጠቕሰልና ዝፀናሕካ ናይ ካልእ ሕማማት ምልክታት እውን ክኾን ይኽእል እዩ ስለዚ ብኸመይ ከረጋግፅ ኣለዎ ወይ ድማ ርግፀኛ ኮይኑ ክወስዶም ዘሎዎም ስጉምትታት እንታይ እዮም
0: ፅቡቅ ሕቶ ሕጂ ከምዛ ዝበልና እዩ እቲ ምረዛ ከምዝበልና ምልክታት ምስ ካልኦት ሕማማት እውን ከጋጥም ይኽእል እዩ ምስ ረሰንቲ ሕማማት ካልኦት ካልኦት ሕማም ሕማም ምፍርፋር እውን ክመስእ ይኽእል እዩ ብዙሕ ምክንያት ኣለዎ ሕጂ ሓደ ካብቲ ክነስተውዕሎ ዝግባአና ድማ እንታይ ክንርኢ ኣለና ኣናነት ኣብቲ ገዛ እንተጋጢሙ ኣብቲ ከባቢ ኣብቲ ከባቢ ሕሙም ዘለዎ ከባቢ እንታይ ፍሉይ ዓይነት መድሃኒት ኣለዎ ወይ እንታይ ዓይነት ፍሉይ ቀመም ኣለዎ ወይ መርዛም ነገር ኣብቲ ከባቢ እንታይ ኣለዎ ክንርኢ ኣለና ወይ እውን ኣብ ቦታ ስራሕ ተጋጢሙ ድማ ኣብቲ ቦታ ስራሕ እንታይ ዓይነት መርዛማት ነገራት ይቕመጡ እውን ክነስተውዕለና እዛ ኣገዳሲ ካልኣይ ፍሉይ ጨና ወይ ሕብሪ ኣብ ኣካላት ተርኢና ወይ ዝኾነ ምፅያቕ ናይ ኬሚካላት ተርኢና እውን እዚ እውን ከም ምልክት ክኾነና ኽእል እዩ ማለት እዩ
1: ንኣብነት ኣብ ደጋዊ ክፋል ተዳመፅ እዩ ብማይ ምሕፃብ ፅቡቕ ዶ ማይ ጥራሕ ድ ክኸውን ዘለዎ ካልእ ነገራት ታይ ክንገብረሉ ነገራት ንኽእል ነገር ኣሎ ድ
0: ሕጂ ኣብ ብፍላይ እዞም ኣሲድን ኣልካሊን ንብሎም ከም በዓል በረኪና ወይ ኣችዶ ዓይነት መብዛሕትኡ ግዜ ቃፅሎ ኣብ ደጋዊ ክፋል ወይ ናብ ውሽጣዊ ክፋል ክጋጥሙ እ ነዚኦም ሕጂ ተቀዳማይ ክገብሩ ኣብ ደጋዊ ክፋል ተጋጢሙ ብማይ ኢኻ ክተሓፅቦ ዘለካ ማለት እዩ ካልእ ነገራት ተወሳኺ ይኸውን ኢልካ ምግባር ፅቡቅ ኣይኮነ ምክንያቱ ነቲ ነገር ከጋድዶ ስለ ዝኽእል ማይ ግን እቲ ዝሓሸ ባእታ እዩ ነዚ ንፅራይ ማለት እዩ
1: ሓራይ ክንቅፅል
0: ስለዚ ከምዛ ዝበልና እያ እቲ ኩነታቱ ምስ ኣረጋጋእካ ድማ ንመርመራ ዝሕግዘካ ደም ካብቲ ሕሙም ክትወስድ ኢኻ ካልኣይ ድማ ዩኒቨርሳል ኣንቲዶት ንብሎ ፀረ መርዚ እቲ ሕሙም እንታይ ዓይነት መርዚ ዋላ ሰትዩሎ ብዘየገድስ መጀመርያ ክትህቦ ዝግባእካ ፀረ መርዚ ዝሕግዙ ነገራት ኣለው ከም በዓል ኦክሲጅን ክትበለካ ኢንፊዥን ክትበለካ ሽኮር ግሉኮስ ክትበለካ ማለት እዩ መድሃኒታት እውን ኣሎ ቫይታሚናት ወይ ናሎክሰን ዝበሃሉ ከምከም ኩነታት ናይ ትሕክምና ዘሎ ክወሃቦ ግብኦ ማለት እዩ ካልኣይ ንገብሮ ዝግባአና ከም ዘለና እቲ ኣካላቱ ክዳውንቱ ኣውፂኻ ጥርሖ ክትገብረ ኣለካ ነትሕሙ ንኩሉ ንምርኣይ ማለት እዩ እዚአን ካልኣይ ሕጂ ካብተን ክንገብረ ዘለና ምፅሬት ፅሬት ዝበሃል ኣሎ ኣብ ዓይኒ ንድሕርቲ መርዚ ኣትይዎ ድማ ዓይነቱ ብፅሩይ ፈሳሲ ጌርካ ማይ ሳሊን ኢሪጌሽን ንብሎ ኣሎ ክፀር ኣለዎ ነቲ ኣሲድ ወይ ነቲ ኣልካሊ ንምፅራይ ማለት እዩ ኣገዳሲቲ ኮይኑ ናብ ሕክምና ናይ ዓይኒ እውን ክኸይድ ኣለዎ ማለት እዩ ኣብ ቆርበት ተጋጢሙ ድማ ከም ዝበለና ኩሉ ክዳውንቲ ኣልጊስካ ነቲ ፈሳሲ ነቲ መርዛን ባእታ ድማ ክተፅርዮ ኣለካ ማለት እዩ ካልኣይ ኣብ ስርዓተ ማዓንጣ ዝግበር ድማ ሕፅቦ ናይ ከስዐ ንብሎ ኣለዎ እዚ ድማ ሕጂ ሰብ እቲ መርዚ ምስሰትዮ ኣብ ኩሉ ሕክምና ይግበር ኒ እዚ ኣብ ውሽጢ ሰዓት እቲ ሕሙም ድሕር ኣርኪብካ ሞከዓ እቲ ባእታት ርኢቱ ኮይኑ መርዛም ኣዝዩ መርዛም ምኳኑ ድሕር ኣሚንካሉ ጋስትሪክ ላቬጅ በዛ ስእሊ እዚኣ ንሪኣ ዘለና ብፍንጫ ጌርካ ትቱቦ ናብ ከስዐ ከም ዳኣቱ ጌርካ ነቲ መርዚ ሓፂብካ ከምዝወፅእ ስሒብካ ከምዝግበር ይከኣል እዩ ማለት እዩ እዚ ግን ኣብ ኣዝዮም ከቢድ ዝኾነ መርዚ ምና ንድሕር ኣጋጢሙ ኢልካ ሓሲብካ እዩ በዓል ሞያ ጥራሕካ ክገብሮ ዘለዎ ምክንያቱ ነዚ ክትገብር ከለካ ከስዐ ወይ ሻሕለለ ክቅደር ስለ ዝኽእል ብጥንቃቐ ክግበር ኣለዎ ወይ ውን ሰቡ ነቲ እምነት መርዚ ስሒቡ ናብ ሳንቡ ክእትዎ ስለዘሎ ስለዝኽእል ክትንቀ

0: ኣለና ማለት እዩ። እዚ ጋስትሪክ ላቬጅ ንብሎ ማለት እዩ። ኣብ ውሽጢ ሰዓት ክፍፀም ተተኽኢሉ ኣብ ውሽጢ ሰዓት ኣጋጥመ ኣለ። እዚ ጋስትሪክ ላቬጅ ግን ኣብ ኩሉ ሰብ ኣይኮነን ንገብሮ። ምክንያቱ ገሊኦም ሃፈፍቲ ዝበሃሉ ባእታታት ኣለዉ፣ ከም በዓል በንዚን፣ ናፍታ፣ ላምባ ወይ ፓራፊን ዝበሃሉ ዓይነት መርዝታት። እዚኦም ሕጂ ኦረዲ ምስ ኣተው ኣብ ከስዕ ንድሕር ክተውፅኦም ከለካ ካሃፉ ክእልዮም ክወፁ ክእልዮም ንላዕለዋይ ስርዓት ምስትንፋስ ማለት እዩ። ተገምጢሎም ኣብ ሳምቡ ከቢድ ሳዕብየን ከምኡ ስለዝኽእል ከምዚ ዓይነት ንድሕር ወሲዱ ሰብ ነዛ ይግበርኒ ማለት እዩ። እዚ ድማ ነቶም ዘይሃፉ መርዛማት ኢና ንገብረሉ። ካልእ ድማ ኣክቲቬቲ ቻርኮል ንብሎ ኣለና። እዚ ድማ ኣክቲቭ ቻርኮል ኮይኑ ከም ፋሓም ዓይነት ፓውደር ኮይኑ ብፓውደር ክስራሕ ክእል ወይ ከም ሎሽን ክስራሕ ክእል። እዚ ድማ ብምስታይ ነቲ ሕሙም ክስትተ ክእል። እዚ ድማ ቀንዲ ጥቕሙ እንታይ እዩ? ነቲ መርዚ ኣብ ከብድኻ ዝኣተወ ወይ ኣብ ስርዓተ ማዓንጣ ዘሎ ስሒቡ ነቲ መርዚ ከም ልሕዞ ነቲ ናይ ምርዝምና በቕዓቱ ንኸጉድሎ ዝጠቀም ዓይነት መድሃኒት እዩ ማለት እዩ። እዚ ኣብ ሕክምና ዝወሃቢ ስእሉ ነዚ መፅእ ኣዝዩ ልክዕ ከም ቻርኮል እዩ። ንጡፍ ቻርኮል ኢና ንብሎ ማለት እዩ። ነቲ መርዚ ናይ መሓስ ክእለት ኣለዎ። ሳልሳይ ድማ ሕፅቦ ናይ ማዓንጣ ዝበሃል ኣሎ። እዚ ድማ ቀልጢፍ ናቲ መርዚ ኣብ ኣካላቱ ክወፅእ ኣለዎ ኢሉና እንድሕር ወሲንካ ፖሊኢታሊያነ ግላይኮሎን ዝበሃል ፈሳሲ ኣሎ። ነቲ ሕሙም ከም ድሰትዮ ገብር ብዓቕን ኣለዎ፣ ንዓበይትን ንኣሽቱ ነናቱ ዓቕን ኣለዎ። ብከምዚ እዚ ክትህብ ከወንካ ግን እቲ ሕሙም ሃለዋቶ ፈለጥ ኣለዎ። ዝደቀሱ ሕሙም ወይ ሃለዋቶ ዘይፈለጥ ሕሙም ክትወ የብልካን ማለት እዩ። ሃለዋቶ ፈለጥ ኣለዎ። እዚአን መስላተን ቀንዲ እዚ መድሃኒት እዩ።
1: እዚ መድሃኒት እቲ ትጥቀምሉ መድሃኒት እዩ እዚ። ስለዚ እዚ ከምዚ ንሪኦ ዘለና ኣብ ገዛ ዝግበር ብዙሕ ሓገዝ ዘሎ ይመስልኒ።
0: ግን እቲ ኣገዳሲ ቀንዲ ግን ኣብኡ ዝግበር። ምክንያቱ ክትገብሮ ዘለካ ሓደ ቅልጣፈ ኣገዳሲ ናብ ሕክምና ትገብሮ ቅልጣፈ ቀልጢፍካ ናይ ምንላይ ብቕዓት እውን ክህልወካ ኣለዎ። እቲ ቀንዲ ሓገዝ ግን ኣብ ሕክምና እዩ ዝግበር። እቲ ኣብ ገዛ ትገብሮ ምድንጓያት ይኹን ወይ ውሳኔታት ግን ኣገዳሲ እዩ። ነቲ ሕክምና ኣዝዩ ብጣዕሚ ለዋ ሓገዝ ኣለዎ።
1: ስለዚ ከባቢኡ ኣፅኒዕካ እንታይ ክጋጢሞ ክኾን ከም ዝኽእል ምልክታት ሒዝካስ ናብ ሓኪም ምኻድ ማለት እዩ። እንታይ ሒዞም ተመፅኦም ሓገዝ ዝኾነኩም ንዓኹም? ንኣብነት ኣብ ከባቢ ሓደ ሰብ ብምምራዝ ክኾን ይኽእል እንተ ሃለዋቱ ጥፍዩ ንኣብነት፣ ወይ ድማ ኣዝዩ ተሃሲ ኣሎ ናብ ሕክምና ሒዝዎ ከይድ ከሎ ነቲ ሰብ ጥራሕ ደይኮነስ ገለ ነገር እውን ክማልእ ዘለዎ ኮይኑ ስማዕኒ
0: ኣገዳሲ። እዚ ድማ ንኣብነት ሕጂ መድሓዚ ናይ ከኒናታት ዝኾነ ይኹን ኣብቲ ከባቢ ዘሎ መድሓዚ ናይ ከኒና ይኹን ወይ ናይ ሓኪም ዝተኣዘዘ መእዘዝ
1: ወሲድዎ ክኾን ይኽእል ኢሉ ዝጠርጠሮ ማለት እዩ
0: ዝኾነ ኹም ኣሎ ወይ እውን እቲ ሕሙም እውን እንታይ ዓይነት ሕማም ከም ዘለዎ እውን ሓበሬታ ኣገዳሲ እዩ። ሽኮር ፀቕጥ ደንዲ ወይ ካልእ ሕማማት ኣለዎ እውን እዚ እውን ኣገዳሲ እዩ። ወገሊኦም ሕጂ ሕሙማት ንኣብነት ናይ ሽኮር ሕማም ዘለዎ ንበሎ እቲ መድሃኒቶም ልዕሊ ዓቐን ተወሲዶሞ ሕጂ መርዛን ኮይኑ ክሃስዮም ይኽእል እዩ። ዝወስዶ መድሃኒት እውን መርዚ ኮይኑ ዋላ ንኣካላትካ እኳ ኣገዳሲ ዝኾነ ግን መርዚ ኮይኑ ካሴካ ዘስል እቲ ሕሙም ዝወስዶ መድሃኒታት ወይ እውን ሓደሽቲ ኣብቲ ከባቢኡ ዘሎ መድሃኒታት ዝኾነ መትሓዚ ናይ ኬሚካላት ክኾኑ ይኽእል ጎማታት ክኾኑ ወይ ዝኾነ ኣብቲ ፈሲሱ ዝፀንሐ ነገራት ወይ እውን ኣገዳሲ ተኮይኑ ስእሊ ናይቲ ቦታ እውን ሒዝካ እውን ፅቡቅ እዩ። ኣገዳሲ
1: ነቲ ሓኪም ሓበሬታ ኮነ ሓራይ ገለገለ ክንሪኢ ቶም ቀንዲ ምረዛ ዘቃልዑና እሞ ክንፈልጦም ዘለና ክንደሶም
0: ሕጂ ከም ዝበለና ናይ ምረዛ ተዓውደ ፍልጠት ኣዝዩ ገፊሕ እዩ። ብዛዕ ብዙሓት ኬሚካላት እዮም ዘለዎ። ቶም ቀንዲ ኣብ ከባቢና ዘለዉ ድሃሲና ዝኽእሉ ሕጂ ሓደ ካብኦም ፓራስታሞል እዩ። እዚ ፓናዶል ኢና ንዛረቦ ማለት እዩ። ሕጂ ፓራስታሞል እቲ ዝኣዝዩ ድሓን ዝኾነ መድሃኒት ናይ ቃንዛ መድሃኒት እዩ። ልዕሊ ዓቐን ክውሰድ ከሎ ግን ኣብነት ሕጂ 22 ከኒና ሓባ ከኒና ብሓንሳብ ንድሕር ውሒጥካ ወላ ልዕሊኡ ክኸውን ይኽእል እዩ። ብጣዕሚ ናይ ምረዛ ሳዕብን ኣለዎ። እዚ ድማ ቀንዲ ፀጎሞ ንፀላን ከብዲ ካብ ስራሕ ወፃኢ ክገብራ ክእል እዩ ማለት እዩ። ነቲ ፀላን ከብዲ ኣገዳሲ ባእታታት ን ካብ ስራሕ ወፃኢ ገይሩ ነታ ፀላን ከብዲ ካስያ ክእል እዩ። መብዛሕትኦም ሕጂ ናይ ፓራስታሞል ፓናዶል መርዝምና ኣብ ቀረባ ተነቀፍቲ ዝኾኑ ድማ እዞም መስተ ድሰትዩ ሰባት ወይ ኣብ ዓፀቦ ዘለዎ ሰባት ፀላን ከብዶም ተሃስያ ስለዝፀንሕ ብቀሊሉ ክንቅፉ ይኽእል እዮም። ሕጂ ክጥንቀቕ ኣሎ ንምባል ኢ ሕጂ መብዛሕትኡ ምልክታት ፓራስታሞል ሓደ ሰብ ብዙሕ ከይና ፓራስታሞል ውሒጡ ዝገብረሉ ተምላስ፣ ዕግርግር፣ ቃንዛ ከብዲ ብብጫው ናይ ኣካላት ሽኮር ናይ ኣካላት ድማ ኣዝዩ ታሕተ ኸይድ። ምክንያቱ ሽኮር ንምቁፃር ጠቕመና ክፋል ናይ ኣካላትና ፀላን ከብዲ ስለዝኾነት ማለት እዩ። ስጋብ ሃለዋት ምጥፋእ ካ ክጠፍእ ንኽእል እዩ። ኣብ ሕክምና ምስ በፅሐ ግን ኣሴታይል ሳሊን ዝበሃል መድሃኒት ኣሎ። ብኢንፊጅን ጌርካ ነቲ ምረዛ ክተወግዶት ወይ ናብ ዝነበሮ ክትመልሶ ትኽእል ኢኻ ማለት እዩ። ካልኣይ እዚ ስሚ ንጭዋ ወይ ስሚ ንካልኦት ደቀቕቲ እንስሳታት ኢልና ንገብሮ ስሚ ድማ እዚ ኣንቲኳጉላንት ፖይዘን እዩ ዝበሃል። መብዛሕትኡ እዚ ናይ ስሚ ንጭዋ መድሃኒት ብምንታይ ድሰራት ልካ እቲ ህወታዊ ምስ ወሰዶ ነቲ ናይ ደም ናይ ምርጋእ ክእለቱ ከም ዝደክም ገብሮ። ስለዚ ብውሽጣዊ መድመይቲ እንስሳ ወይ ህወታዊ ዝሞት ማለት እዩ። ሕጂ ድማ መብዛሕትኦም እዚ ናይ ስሚ ንጭዋ መድሃኒታት ብፍላይ ኣብ ቆልዑ ከይተረድኦም ወይ ሕብሪ ፍሉይ ሕብሪ ስለዘለዎ ገሊ ወይቲ መትሓዚ ካቨር እውን ኣዝዩ ሕብራዊ ስለዝኾነ ከም ዓሲር መሲልዎም ክኸውን ይኽእል ወይ ዝኾነ ድስተ ወይ ድብላዕ መሲ

0: ሲሎም ክወስድዎ ክእሉ እዮም። ስለዚ እቲ ሕብሪ ደናግሮም ይኽእል እዩ። እዚኦም ሕጂ ዋርፋሪን ወይ ሱፐር ዋርፋሪን ዝበሃሉ መድሃኒታት እዩ ዘለዎ። ከም ዝበልናዮ ኣብ ውሽጢ 24 ስጋብ 72 ሰዓታት ድማ እቲ ፅዋ ክረአ ክእል እዩ ማለት እዩ። ሕጂ ኩሎም ዓይነት መርዛ ስምንጭዋ ዓቐኖም ፈላለዩ ሕጂ ዛስዋ እቲ ዓይነት ዝወሰዶ መድሃኒትኹ ምስእሊ ምርኣይ ኣገዳሲ እዩ ምባል ማለት እየ። እንድሕሪ ዝጋጢሙ ሰብ መብዛሕትኡ ግዜ ሰብ መድመይቲ ዝመት ውሽጣዊ መድመይቲ ይገብረሉ ብፍንጭኡ ከም ማዓናጡ ብርቱዕ መድመይቲ ምግባር ይሰብ ክጉዳእ ዝኽእል ማለት እዩ። ነዚ ድማ ቀልጢፍ ናብ ሕክምና ንገብሮ ቫይታሚን ከይንህቦ ደም እውን ንልግሰሉ ማለት እዩ። ነቲ ዝወፈሰሰ ደም ብምልጋእ ነቲ ክትመልሶስ ትኽእል ኢኻ ንምባል ማለት እዩ። እዚ እቲ ሕብሪ ናይ ስምንጭዋ ዝበልናዮ ንቆልዑ ድስሕብ ፅቡቅ ሕብሪ ዝመስል መብዛሕትኡ ዘለዎ ከስተውዕልዎስ ኣለዎ ንምባል እየ። እዚ ነገር ሕጂ ካብቲ ከባቢ ናይ ቆልዑ ዘለዎ ቀልጢፍካ ክትኣልዩ ኣለካ ወይ ኣብ ዝቐመጥካ ቦታ ክትፈልጥ ኣለካ። መብዛሕትኡ ስምንጭዋ ኣብዚ ገደፍካዮ ረሲዕካ ትኸይድ ካልእፈትዎ ድሙካ ኹን ወይ ከልብካ ክበልዖ ክእል ክሓስ ኽእል
1: ካልእመብዛሕትኡ መድሃኒታት ወይ ከምዚ ዓይነት እንጥቀመሉ ፀረ እንስሳታት ስምንጭዋ ዲ ካልእ ይፀሓፈሉ እዩ ካብ ቆልዑ ብቐሊሉ ዘይረኽቦ ቦታ ኣቕምጥ ዝብል እውን ይፀሓፈሉ እዩ። ሓደገኛ ክሳብ ክንደይ ሓደገኛ ምዃኑ ይነግረካ እዩ ማለት እዩ።
0: እዚ ኣገዳሲት ነቲ ዝግበርቲ ሓበሬታሰብ
1: ከንብቦ ኣለዎ ኣብቲ ወረቐት ዝግበር ወይ ኣብቲ ካቨር ዝፅሓፍ ነገራት ኣብ ምልክታት ይፀሓፈሉ እዩ እንታይ ክሳብ ክንደይ ሓደገኛ ምዃኑ ሓራይ ክንቅፅለ
0: ካልእ እዚ ከኒና ናይ ኣይሮ ናይ ዋሕዲ ደም ኢልና ንእዝዞ መድሃኒት እውን ልዕሊ ዓቕንቲ ተወሲዱ ሓደገኛ ዝኾነ ናይ መርዛምነት ባህርያት ኣለዎ። መብዛሕትኦም እዚ ኣብ ቆልዑ እዩ ዘጋጥም። ሕጂ እቲ ከኒና እታ ኣይሮን ክንብሎ ከለና ኤሌመንታል ኣይሮ ማለት ፅሩይ ኣይሮን ኣብ ውሽጢ ዘሎ ካብ 60 ሚሊግራም ፐር ኪሎግራም ድሕሪ ሓሲብናዮ ወይ እውን ካብ 500 ሚሊግራም ንላዕሊ ኮይኑ እቲ ከኒና ኣይሮን ተወሲድካዮ ብርቱዕ ተምላስን ቃንዛን ገይሩ ውፅኣት ክብረልካ ክእል እዩ። ቀልቀልካ ውን ደም ክመስል ይኽእል እዩ። እዚ ሓደ ካብቲ ምልክታት ማለት እዩ። ፈርፈረ ብሎ ኮማ ውን ክኣቱ ትኽእል እዩ። ኣካላትካ ድማ ኣሲድ ይቕየር ማለት እዩ። እዚ ሕጂ ሓደ ክንጥቀሉ ዘለና ማለት እዩ።
1: እዚ መድሃኒታት እዚ ብሓካይም ዝእዘ
0: ዘለናሲታመልከም
1: እዩ ዝውንከም እዩ። ስለዚ ካብቲ ሓኪም ዳ ዘዘልካ ዓቐን ክትጥንቀቕ ዘለካ ዝያዳ ተወስድ
0: ጥንቀቕ ይብልካ ንድሕር ካብቲ ሓደ ካብ ዝገብሮ ድማ ነቲ በሰላ ፈጥሪ ኣብ ከሰዐ ኹን ኣብ ሻምቦቆ ናይ ስርዓት ምሕቃቅ ምግቢ ብርቱዕ ክሰለ። ስለዚ ከምዚ ዓይነት ሰብ ንድሕር ኣጋጢሚካ ሕዚ ካብተን ንገብሮ ድማ ታይ ሕፅቦ ናይ ከስዐ ኣገዳሲ እዩ። ምክንያቱ ሓፂ ይብልካ ንክተውፅኦ ኣገዳሲ እዩ። እዚ ክትገብር ኣለካ ማለት እዩ። ሓደ ሓደ ግዜ እውን ድሕር ተጠራጢርካ እውን መብዛሕትኡ ኣይሮን ኣብ ራጅብ ርአ እዩ። ራጅብ ብምግባር እቲ ከኒናታት ክትዘይሓቐቕ ከኒና ኣብ ከስዐ ከሎ ወይ ኣብ ስርዓተ ማዓንጣ ከሎ ክትሪኦ ትኽእል ኢ ብራጅን ክፍለጥ ትኽእል እዩ ማለት እዩ። እዚ ሕጂ መድሃኒት እዚ ንቡር ኣብ ሕክምና ዝእዘዝ መድሃኒት እዩ። ኣይሮን ፌሮስ ሳልፌት ንብሎ ማለት እዩ። ኣብዛ ስእሊ ክንሪኦ ዘለና
1: ማራይ ተቐፅል
0: ቀፂሉ ኢታኖል ፖይዘን እዩ ንብሎ። እዚ ድማ ኣብ መስተ ዝርከብ ኢታኖል ዝበሃል ባእታ እዩ። እዚ ሓደ ካብቶም ኣዝዮም ግኑናት ዝኾኑ ኣብ መስተ ዘዘውትሩ ሰባት ዝርከብ ምርዛምነት እዩ። መብዛሕትኦም እዚኦም ሰባት ክብለ ከምዚ ኣብ መስተ ሓደ ሰብ ሰኺሩ ንብሎ ድማ ሃለዋቱ የጥፍ ኣካይዱ ሰንከልከል ይብል ፅሩሩ ይብሎ ልዕሊ ዓቐን ይምልስ ፀቕጢ ደሞ ይጎድል ዝሓሊ ስምዖ ኣብ ዘይተደለየ ሓደጋ እውን ከጋጥሞ ክእል እዩ ማለት እዩ። ሕጂ ኩሉ እቲ መርዛምነት ናይ ሓደ ወይ ኣልኮላውነት ናይ ሓደ መስተ ብምንታይ ዝዕቀን ኢታኖል ክንደይ ይርከቦ ኣብኡ እዩ ዘመልከን። ሕጂ ከም በዓል ዊስኪ ጅን 40 ወይ ስጋብ 50 ሚታዊት ናይቲ ትሕዝትኦም ኢታኖል እዩ። ሕጂ ሓይሊ ከም ዘለዎ እዩ ዘመልክት ማለት እዩ። ኣብ በዓል ቢራ ድሓን ዝኾነ ሓይሽ ማለት እዩ። ሕጂ ብከምዚ ተርኢና ካብታ ፅሪቲ ንበልና ምልእቲ እዛ ጥርሙዝ 350 ሚሊሊትር ፅሩይ ኢታኖል ተፀኒሑ ምዃኑ ሕሰቲ ኸ ሓደገኛ እዩ ማለት እዩ። እዚ ዓቐን ናይ ኢታኖል ኣብቲ ኣልኮል ኣገዳሲ
1: ንምንታይ ኣልኮል ተወስድ ኣለካ
0: ኣገዳሲ እዩ። ሕጂ ከምዚ ዓይነት ሰብ ድሕሪ ኣጋጢሞ እቲ ቀዳማይ ትገብሮ ዝግባአካ ስርዓተ ምስትንፋስ ናብቲ ማዕባይ ስለ ዘጋጥሞ ኣየር ክትህቦ ኣለካ። ሽኮር እውን ታሕቲ ስለዝኸ ሽኮር ክትዕቅኖ ኣለካ ወይ ብኢንፊጂ ጌርካ ነቲ ዝተሓተ ሽኮር ክትልዕሎ ኣለካ። መብዛሕትኦም ከምዚ ዓይነት ሰብ ድማ ሓደጋ ርእሲ ወይ ማህረንቲ ስለ ድጋጥሙን ካልእ ተወሳኺ ማህረንቲ ክኢልዎም ክትሪኢ ኣለካ። ነቲ ዝሰተይዎ መስተ ድማ ብጋስትሪክ ላቫጅ ወይ ሕፅቦ ጌርካ ክተውፅኦ ትኽእል ይፍቀድ እዩ ማለት እዩ። ዝሃፍፍ ስለዘየለ ክተውፅኦ ትኽእል ኢኻ ማለት እዩ።
1: ኣብ ገዛ ክፍለጥ ክእል እዚ ምስ ከም ዝርዳእ እንዳሎ ብብዝሒ ኣልኮል እውን ስለዝወስዳሎ እቲ ሰብ ናይ ስኽራን ምልክት ክህልዎ እዩ። ሕጂ ኣብ ገዛ ሰኺሩ ድ ኣሎ ተመሪዙ ድዩ ክትግምግመሉ ትኽእል ነገር ኣሎ ድ
0: ንገብረ ሕጂ በታ ጨና ኢና ክፈልጣ በታ ጨና ክፈልጣ ኢና ድሕር ሃለዋቱ ኣትሊስት ዝፈልጥ ኮይኑ እውን እንታይ ከምዝሰትዮም ክነግረካ እዩ። ድሕር ሃለዋቱ ዘይፈለጠ ግን ኣትሊስት በቲ ዘምልሶ ነገር ይኹን ዋላ በቲ ጨና ኣካላቱ ጨኑ ብኡ ክትግምግም ትኽእል ኢኻ።
1: ኣብ ገዛ ተገብረሉ ኽእል
0: ሕጂ ብገዛ ክትገብሮ ትኽእል ቀዳሚት ነገር ከምዛ ዝበልና እቲ ፈሳሲ ክሰትየልካ ዝኽእል ተኮይኑ ሽኮራዊ ዝኾነ ሓይሊ ክቦ ማለት እዩ እንትበለካ ማለት እዩ። ዜና ኣገዳሲ ማለት እዩ ክዳውን ተቐይርካ ከዓ ናይ ሕክምና ተወስደለካ

0: ትንባ
1: ንቀፅል እዚኣ ስእሊ
0: እዛ ስእሊ ሕጂ ከምሪያ ዝኾነ መስተ ብኬሪ ክንሪኦም ዘለና ዓቐ ናይ ኣልኮል ናቶም ይፈላለዩ ሕጂ ክተስተውዕሎ ኣለካ ማለት እዩ ክትፈልጦ ኣለካ። ካልእ ዓይነት ኣልኮል ድማ ሜታኖል ንብለሉ እዩ። እዚ ሜታኖል ከም መሕቐቕ ንጥቀመሉ ኢና ካብ ኣልኮላዊ ካብ ኣልኮላዊ መስተ ወፃኢ እዩ። ድሕር ብዝኾነ ምክንያት ግን ኣብ ኣልኮላዊ መስተ ተሓዊሱ ኣዝዩ ሓደገኛ ዝኾነ ሳዕሚን ኣለዎ። ኣብቲ ሓደ ኢታኖል ዝበለና ክስጋ ፍርቂ ሊትሮ ዝኸውን ናይ ምርዝምነት ባህር ኣብዚ ግን ሱሳ ሲሲ ዝኸውን ድሕር ኣሎ ሓደገኛ እዩ፣ ብጣዕሚ ሓደገኛ እዩ። መብዛሕትኡ እሱ ድማ እንታይ ዝገብሩ ኣብ ኣካላትና ምስኣቶ ናብ ካልእ ኬሚካል እዩ ዝቕየር፣ ፎርማልዲሃይድ ወይ ፎርሚክ ኣሲድ ዝበሃል ተቐይሩ ንፀላም ከብዲ ንኩሊት ከም ዳሃስ ዝገብር ማለት እዩ። እዚ ድማ ልክዕ ምልክታቱ ከምቲ ሓደ ኮይኑ እቲ ዝገብሮ ድማ ናብ ቆልጢፍ ናብ ኮማ ዘእቶም ሓደ ካብቲ ምልክታቱ ድማ ቁልጡፍ ዑረት የምፅ መስተሰትዮም ዓይኖም ዓዊሮም ዝበሃል ኣብ ዜና ምናልባት ተርኢና ሜታኖል ዘለዎ ዘይሕጋዊ ዝኾነ መስተተሰተቲኻ ናብ ዑረት ከምፅኽእል እዩ፣ ሓደገኛ እዩ። ሓደ ሓደ ግዜ ሜታኖል ዘለዎ ንድሕር መስተሰቲኻ ኖርማል ካልእ ኢታኖል ዘሎ መስተ ንክፍውሶ እዩ ኣብ ሕክምና ይፍቀድ እዩ። እዚ ግን ክተረጋግፅ ኣለካ ሜታኖል ምዃኑ፣ ምክንያቱ ክልትዮም ኣንጻር እዮም። ድሕ ብሜታኖል ድሕር ሓደ ሰብ ተመሪዙ ምዃኑ ድሕር ኣረጋጊፅካ ኣብዚ እውን
2: ዝዘረቢዩኒትራላይ ዝድኹ
0: ኢታኖል ዝኾነ ከም በዓል ዊስኪ ጂን ወይ ቮድካ ክተስትዮ ትኽእል ኢኻ፣ ግን ሜታኖል ክኾነ ኣሎ ክተረጋግፅ ኣለ እሱ ነቲ ዝኣተዎ ሜታኖል ቀልጢፉ ይሕቆ እዩ። እዚ ካልእ ፓራኳስ ዝበሃል እዚ ምሕረር ናይ ፀሓያ ኢልና ንዛረቦ ወይ ንፀሓያ ንምጥፋእ ኢልና ንዛረቦ ንጥቀመሉ ዓይነት ባእታ እዩ። እዚ ሕጂ ንድሕር ብጌጋ መትሓዚ እዩ ድሕር ፍላይ ኣብ ናይ መታይ መትሓዚ ወይ ኣብ ናይ ካልእ መትሓዚ ንመስተ ኢልና ንጥቀመሉ ኣብኡ ድሕር ተቐሚጡ ዝኾነ ካልእ ሰብ ፀሚኡ ድዩ ወይ ፀልሚትዎ ከይረኣየ ድዩ ንሕር ሰትዩ ኣዝዩ ሓደገኛ ዝኾነ ዘንድድ ዓይነት መርዛን ባእታ እዩ። ብርቱዕ ቁስሊ ኣብ ኣፍ ኣብ ሻሕለለ ይገብር ማለት እዩ። ውፅኣቱን ብርቱዕ ይገብር ማለት እዩ። ከምዚ ዓይነት ተጋጢሙካ ድማ ሕፅቦ ናይ ከስዐ ኣገዳሲ ማለት እዩ።
2: ዶክተር ምናልባት ነዚአን ክንምለሰን ክንፍትን ኢና ግዜና ርኢና ብዙሓት ስለ ዝኾና ክንከላኸል ተዳ ኮይና ከምዚ ዓይነት ፀገም ንኸየጋጥመና ምረዛ ከየጋጥመና እንታይ ክንገብር ኣለና ዝብል ሕቶ ክትሓስበላ ፅናሕ እሞ ነተኸታትልትና ከዓ ዕድል ክንቦም ቴሌፎን ብቁፅሪ ቴሌፎን 12244 54 ከምኡ 12244 ብምድዋል ኣብዚ ኣልዒልናዮ ዘለና ንምረዛ ዝምልከት ትሕዝቶ ክትሓቱ ወይ ርእቶ ክትቡ ትኽእሉ ኢኹም። ኣዱምና ዶክተር ናሆም ደመሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦረታ እዩ። ዶክተራት ኣብ ስቱድዮ ኢኹም ትከታተሉ ዘለኹም። ዶክተራት ኣብ ስቱድዮ ወትሩ ሰንበት ቀትሪ ሰዓት ሓደ ብቐጥታ ተፈኒ ሶሉስ ድሕሪ ዜና ዓረብ ድሕሪ ሰዓት 5 ፈርቓን ዜና ዓረብ ዝድገም መደብ እዩ። ዶክተር ስጋብ ቴሌፎን ዝድወለልና ንምክልኻሉ ከምዚ ዓይነት ሓደጋ ምረዛ ከየጋጥም ኣብ ገዛና ኣብ ነፍስና ኣብ ደቅና ኣብ ኣሕዋትና እንታይ ና ክንገብር ዘለና?
0: ተቐዳሚ ንክንገብራ ዝግባአና እቲ ኣብ ገዛ ተኮይኑ እቲ ንጥቀመሉ ባእታታት ንመሕፀቢ ክዳውንቲ ክኾኑ ክእል ንመፅረይ ይኹን ካልእ ኬሚካላት ፍሉይ መትሓዚ ክህል ኣለዎ። ብንፁር ምልክት ዝተገብረሉ መትሓዚ ክኸውን ኣለዎ። ቆልዑ ክረኽቦ ብዘይክእል ቦታ እውን ክቕመጥ ኣለዎ፣ ወይ ዝኾነ ናይ ኣእምሮ ፀገም ዘለዎ ሰብ እውን ክትንክፎ ብዘይክእል ቦታ ክቕመጥ ኣለዎ ማለት እዩ። እዚኣ ክንገብራ ዝግባአና ታቐዲ ምክልኻል እያ።
2: ምክልኻል ካልእ
0: ካልኦ ገብረ ድማ እቲ ነገር እቲ ድሕር ኣጋጢሙ ንበሎ ዝኾነ ብጌጋ ኹን ቀልጢፍካ ናብ ሕክምና ክትወስዶ ኣለካ ነት ባዕልኻ እውን ከምዚ ይኸውን ኢልካ ክትመራመር ወይ ክትሓስብ ግዜ ክተጥፍ የብልካ ብወልጥሕ ናብ ገዛ ክትወስዶ ኣለካ ማለት እዩ።
2: ብልምዲ ክንገብሮ ዘይብልና ነገራት እንታይ ኣሎ? ሓደ ሰብ ተመሪዙ ኢልካ ተሓስብ እሞ ከምቲ ንሰምዖ ፀባ ምስታይ ፅቡቅ እዩ ወይ ከምዚ ምግባር ፅቡቅ እዩ ገለ ዝበሃል ነገራት ኣሎ ክግበር ዘይብሉ ነገራት ከንታይ እዩ?
0: ዋ ሕጂ ፅቡቅ እንዲዩ ንምንታይ እቲ ሕጂ እንታይ ዓይነት መርዚ ወሲዱ ስጋብ ዘይፈለጥካ ፀባት ስለዝሰትየ ንዑ ደምፀሉ ሃስያ የለን ክሰቲ ይኽእል እዩ። ንድሕር ኣምሊስዎ ግን ፈላለ ክእል ከም ዝበልኩ ከዓ ንድሕር ገሊኦም ዝሃፉ ዓይነት መርዛማት ኣለው ክወፁ ከሎ ከም ብሓድሽ ዝገደደ ናብ ሳምቡ ሳዕብዮም ከጋጥሙ ክእሉ እዮም። ዘይሃፉ ትኮይኑ ልክዕ ከም ሕፅቦ ከምዘብ ሕክምና ክእል ላባይ ዝግበረሉ ክወፁ ስለዝኽእሉ ፅቡቅ ማለት እዩ። ካልእ ግን መስተ ክኸውን ይኽእል ወይ ካልእ ዓይነት መድሃኒታት ናይ ቃንዛይልካ ውን ንድሕር ሂብካዮ ተወሳኺ ካልእ ፀገም ከጋጥሙ ይኽእል እዩ። ሕጂ እታ ሓንቲ ክትገብራ ትኽእል ንስኻ እታ ነቲ ሰብ ድማ ብቀልቡ ንሕር ፅቡቅ ኣሉ ኮይኑ ፈሳሲ ክፈሰተልካ ዝኽእል ኮይኑ ብፍላይ ሓይሊ ዝህብቲ ኮይኑ እሳ ክትወለካ ንድሕር ከምልስ ኣምሊስዎ ከዓ ተኸይዱሉ ከዓ ዝበለፀ ማለት እዩ። ግን ዋላ ኣምሊስዎ ኢልካ ውን ስቕ ክትብል የብልካ ንሕክምና ክትወስደ ኣለካ ማለት እዩ። ኣገዳሲ እዩ ምክንያቱም ዘለና ብጣዕሚ ብዙሓት ዓይነት መርዛማት ስለ ዘለዎ
2: ክንምለሰን ሞተን ናብተን ጀሚርና ይነበርና ናብታ ኦርጋኖፎስ

0: ፋስፌት እዚ ብፍላይ ኣብ ዓድና ብጣዕሚ ብብዙሕ ዘጋጥም ኣብ ሕርሻዊ ቦታታት ዘሎ እዩ። እዚ ድማ ፀረ ባልዕ እዩ። እዚ ፀረ ባልዕ እዚ ኣብ ዘይግቡእ መትሓዝ ድሕር ተቐሚጡ ብጌጋ ድሕር ተሰትዩ ድማ ብርቱዕ ሓደገኛ ዝኾነ ሳዕቢ ነምፅእ። እዚ ድማ ሓደ ካብ ዝገብረሉ ድማ እንታይ እዩ? ኩሉ ፈሳሲ ካብ ዓይነትኻ ብርቱዕ ንብዓት ብርቱዕ ተምላስ ውፅኣት ገብረልካ ስርዓተ ምስትንፋስ ድማ ከም ዝደከመ ገብሮ ማለት እዩ። ኮማ እውን ክትኣቱ ትኽእል ኢኻ። እዚ ፍሉይ ዝገብሮ ድማ ዋላ ብምስታይ ጥራሕ ዘይኮነ ዋላ ብኣብ ቆርበትካ ብምፍሳስ እውን ክሓልፍ ዝኽእል ክምርዝ ዝኽእል ባእታ እዩ። ስለዚ ብቁልጡፍ ነቲ ክዳውንቱ ነቲ ሕሙም ክዳውንቱ ኣውፂኢካ ሓፂብካ ናብ ሕክምና ክትወስደ ኣለካ። ኣብ ሕክምና ድማ ናይ ኣየር ሓገዝ ክግበረ ኦክሲጅን ኣየር ኣትሮፒን ዝበሃል ከኒና እውን በብ ደረጅ እዋሃቦ ማለት እዩ።
1: ቴሌፎን ክንቅበላ ሞ ምሳን ሓዊስና ንከይድ ሄሎ መርሓባ ዶክተራት ኣብ ስትድዮ ሰማዓ ክለኹ ይቀፅል እዩ
2: ዓራይ ቤጥሮስ ዶክተር ክዓቶ ደልዩ ኣሎ
1: ሰማዓ ክሎ
2: ኣራይ ኣልሙ ዝበሃል ካብ ዓት ዝርዛ እዚ ንዶክተር ክዓቶ ኢደለይ ዘለ እቲ ምረዛን ብከላን ስደበይኑ ድዩ ሓደ ካልኣይ ነገር ኣፈሳሲ ጥራሕ ዘሎ ነፍስካ ዝምረዝ ወላ ኣብ መግቢ እውን ኣሎ ጃነ እንታይ ጋጥማኒ ኣብ መግቢ ፀገመ ይደሎ መግቢ ኣብ ሓደ ግዜ ብከለኒ ከምዚ ምብስና ዓይነፃለይ ኣብ ሕክምና ስጋብዚ ድቀስ እውን ንኸውን እንታይ ዝጠንቁ ኣብ መግቢ ኸ እንታይ ፀገም ዶክተር ሓፍ ዘለየ ኮር ንጠቅጥም ኣለኒ ግን እሱ ብግቡእ መድሃኒት ይወስድ ፓራስታሞል ካልእ ክብሎ ፀንሐ እውን ተጠቃሚሰ ኣይኮንኩን ሓደሓደ ግዜ ክፅላኣኒ ግዜ ክብሎ ተደ ኮይኑ እዚኣ ምብካል ናይ መግቢ ግን ሓፍ ዘለየ ኣብቲ መጋግብ ኣብ መግቢ ከንታይ ይፀገም ዘሎ
1: ዲ
2: መግቢ ከንታይ
1: ኣራይ ቀኒልና ንፅርትያ ካልእ ቴሌፎን ኣላትና ሃሎ
3: ሄሎ ዶክተራታት ክልዮ
1: እዋ ቅፅል
3: ሃሎ ኣብርሃም ኢኻ ዕቦን
1: ኣራይ ቀፅል ሕቶኻ ኣብርሃም
3: ኣራይ ኣብርሃም ኢኻ ዕቦን
1: ቀፅል
3: እቲ ሕተይ እንታይ እዩ ኣብዚ ናይ መድኒታት ናይ ፀራይ ሓሰኻ ኢንሰክቲሳይድ ገለ ንብሎ እቲ መብዛሕትኡ እቲ ህዝብና ሃሎ
1: እዋ
3: መብዛሕትኡ ህዝብና ሲ እዚ ናይ ፀረ ሓሳ ከዓ
1: ቀፅል
3: እወ ሕጂ እዚ እንታይ መብዛሕትኡ ካልኣይ ግዜ ይጥቀመሉ እዩ ብፀባ ብተስኒ ዝኾነ ፈሰሲ ይጥቀመሉ እዩ ሕጂ እዚ እቲ ናይ ምረዛ ከስዕብ ይኽእሉ ዶ ኣና ብተደጋጋሚ ካብ ክፍሊ ሕርሻ ሲ እዚ ነዊሕ ግዜ ክፀንሕ ስለ ዝኽእል እቲ መድዓኒት ከይጠፈየ ምስ ካልእ ሓዊሱ ክምርዝ ይኽእል ኢልና ኢና ንሕና ንዛረቦም ግን መብዛሕትኡ ሰብ ብልምዲ ይጥቀመሉ እዩ ኣብዚ ሕዚ ዶክተር ከመይ ይርዮ
1: ተረድያት ካደ ዶክተር ራይ ቀኒልና ቀኒልና ክንምልሰን
0: ፅቡቅ ሕቶ ሕጂ ክመፃ ኒና እታ ምረዛ መግቢ ሕጂ ሓደ ካብ ዓይነታት ምረዛ እዩ መብዛሕትኡ መግቢ ክምረዝ ከሎ ብባክቴርያ ዝምረዝ ማለት እዩ ሕጂ ድማ ካብ ዘይግቡእ ኣዋዕያ ወይ ዘይግቡእ ኣዘሓሕላ ክኸውን ይኽእል እዩ ሕጂ መግቢ ክምረዝ ከሎ እቲ ቀንዲ እቶም ዘፍርዎ ባክተርያ ቶክሲንስ ኣሎ ደፍርዎ ኣብቲ መግቢ ዝፀንሕ ማለት እዩ ንድሕር እቲ ቶክሲን ብግቡእ ንድሕር ደውዒ ኸያ ቶክሲን እቲ መርዚ ሓይሉ ምስ ሓይሉ ፅንሕ ሽዑ ምስ ተመገብናዮ ድማ ብርቱዕ ረስኒ ተምላስ ፅሩሩ ገብረልካ መንፋሕቲ ቃንዛ ገብረልካ ማለት እዩ ስጋ ባህለዋትካ ተጥፍእ ገብረልካ ክእል ከምዚ ሕጂ ብከላን ምረዛን ክትብሎ ፀንሐት ተመሳሳለ ንድዩ ኣብ ምንታይ እዩ ዝመርኮስ ሕጂ ግን ኣብቲዓቐን እዩ እጂ ንኣብነት ብከላ ኣየር ኢልካ ክዛራ ዝኽእል ግን ናይ ብከላ መግቢ ክም ከለና እቲ ዓቐ ናይቲ ብከላ ናብ ምረዛ ከምፅእ ኽእል እዩ ሕጂ ብከላ ፍኹስ ዝበለ ቃል ክንብሎ ንኽእል ናብ ምረዛ ግን ከቢድ ዝኾነ ብከላ ንምባል እዩ ግን ተመሳሳሊ እዩ ሕጂ ኣብ መግቢ ግን ከምዛ ዝብለ ንፀንሐት መንፋሕቲ ዝገብረላ ውፅኣት እውን ትብሎ ዘላ እዚ ግን መብዛሕትኡ ሕጂ ከም ዘለናዮ ፎኪስ ምረዛ ኮይኑ ስማዓካ ዋላ ካልእ መርመራዊ ናይ ቀልቆሎ እውን ተገብረት ኣይፅላን እዩ ጃርዳ ኣሜባ ክኸውን ይኽእል ናይ ኤች ፓይሎሪ ፀገም ክኸውን ይኽእል ወይ እውን ካብዚ ወፃኢ እውን ተኣፋፍነት ከም ዝበልናዮ ኢንቶለራንስ ንብሎ ናይ ስርዓተ ምሕቃቅ መግቢ ነቲ ትበልዖ መግቢ ዘይምስማዕ ክኸውን ይኽእል እዩ እዚ ሕጂ ብግቡእ መርመራ ክግበር ይኽእል እዩ ማለት እዩ ግን ኣብ ምረዛ ደረጃ ዝበፅሐስ ኣይኮነን
1: ፅቡቅ ናይ ተኻልይ
0: እዛ ካልእ ዝበላ እዚ ኣብ ናይ ሕርሻ ዝበሎ ኦርጋኖፎስፌስ ሕጂ ኦርጋኖፎስፌትስ ፀረ ባልዕን ፀረ ፀህያይ እንዲኦም እዚኦም ሕጂ ብግቡእ ንድሕር ዘይተጠቂምና ኣለዎም ሳዕቤኖም ሃሳ እዩ ዋላ ንኣብነት ኣብ መጀመርያ ቁልጡፍ ስጉምቲ ወሲድካ ሓዊካ ክትብሎ ትኽእል ኢኻ ግን ናይ ምልምማድ ባህርያት የብሎምን ንኣብነት ሓደ ሰብ ስ ሓደ ነገር ክፀወር እየ ወይ ክላማመዱ እየ ክብሎ ክእል እዩ ግን እዚኦም ሓደገኛታት ምክንያቱ ዓይነታቶም እውን ኣይትፈልጦም ኢኻ ስለዚ ፍሉይ ዝኾነ መትሓዚ ክህልዎ ኣለዎ

0: መትሓዚኡ ንፁር ክኸውን ኣለዎ። ኣብ ዝኾነ ካልእ ንመስተ ንጥቀመሎ መትሓዚ እውን ክቕመጥ የብሉን። ኣብነት ኣብ ናይ ከምዚ ናይ ላምባ ድዩ ናይ ማይ መስተይ ድዩ ዝኾነ ጀሪካናት ክቕመጥ የብሉን። ፍሉይ ናይ በይኑ ክቕመጥ ኣለዎ፣ ምልክት ካ ክግበሮ ኣለዎ። ስለዚ ናይ ምልማድ ነገር የብሎምን። ወላ ቅድሚ ሕጂ ኣጋጢሚካ ፎክስ ክኸውን ክእል እዩ። ኣብ ካልእ መዓልቲ ግን ከምቲ ኣጋጢሚካ ኣዝዩ ሓደገኛ ክኸውን ክእል እዩ። ምክንያቱ ብጣዕሚ ብዙሓት ዓይነት እያተን ዘለዎ ማለት እዩ።
1: ኣራይ ዶክተር፣ ምናልባት ግዜና ትውዳእ ስለ ዘላ ነዛ ናይ ካርቦን ሞኖክሳይድ ክንድህስሳ
0: እዚኣ ድማ ሕጂ ብብዙሕ ተጋጥም ኣብ ኣባይቲ ዝተጋጥም ድማ እዚ ናይ ቃፅሎ ብሰንኪ ቃፅሎ ዘይግቡእ ሙሉእ ዘይኮነ ቃፅሎ ናይ ፍሓም ናይ ዕንጨይቲ ንብሎ ማለት ካርቦን ሞኖክሳይድ ዝበሃል እዩ። ካርቦን ሞኖክሳይድ ሕጂ ኣብ ኣየር ዝፍጠር እዩ። ሕጂ ብዘይ ሙሉእ ኣገባብ ድሕር ተቃፂሉ ሓደ ነገር ወይ ፍሓም ንብሎ ወይ ዕንጨይቲ ሞከዓ ኣየር ንሕር ዘይኣትዎ እቲ ቤት እቲ ካርቦን ሞኖክሳይድ ቀልጢፉ ናብ ደምና ኣትዩ ናብ ሄሞግሎቢን ይተሓስ። ሄሞግሎቢን ድማ ንኦክሲጅን ዝስከም ክፋል ናይ ደምና እዩ። እንድሕር ቀልጢፉ እዚ ካርቦን ኦክሳይድ ቀዲሞ ንኦክሲጅን ምስ ሄሞግሎቢን ተተሓሒዙ ድማ ቀልጢፉ ኣይፍለን እዩ። ብርቱዕ ዝኾነ ናይ ምትሓስ ክእለት ኣለዎ። ስለዚ እንታይ ኣጋጥሞ ማለት እዩ? እቲ ኣየር ሰብ ሕፅረት ኦክሲጅን ያጋጥሞ ማለት እዩ። ሽዑ ቀልጢፉ ምልክታት ክስምዖ ክእል እዩ፣ ወይ ደንጉ ምልክታት ክስምዖ ክእል እዩ። እዚ ሕጂ መብዛሕትኡ ሰብ ኣይስተውዕለን እዩ። ግን እቲ ምልክታቱ ፅርሩ ይብሎ፣ ዓይኑ ፅልግልግ ብሎ፣ ድኻም ስምዖ፣ ተምላስ ዝጅምረሉ፣ ብርቱዕ ቃንዛ ናይ ከብዲ እውን ገብረሉ። መብዛሕትኡ ሰብ ሕጂ ከምዚ ክጋጥም ከሎ ናይ ደገ ዝውዓል ኮ ነፋስ ዌልካም ኢሉ እውን ሸለል ብሎ እዩ። ግን ወኮም እዎ ልክዕ ምስ ካልኦት መሳሰሊ ግን ክንጥርሮ ናይ ምጥርጣር ክእለት ክህልወና ኣለዎ። እዚ ኣዘንጋዒ እንድሕር ገለገለ ሰባት እውን ፍሓም ወይ ኣናኺሶም ወይ ገለ ኣብ ግዜ ቁሪ ብፍላይ ወይ ዝሓልብ ዘሎ ግዜ ገዛ ክመቐልና ኢሉ ኣናኺስካ እንድሕር ገዲፍካዮ ሞ ከዓ ሞስኮት ከይከፈትካ ወይ ዝኾነ ኣየር ከይእተካ እንድሕር ገዲፍካዮ ብኡ ገይሩ እውን ሰብ ብድቁሱን ክመውት ክእል እዩ ማለት ሓደገኛ ዝኾነ ሳዕቤን ዘለዎ
1: ኣብዚኣ ሕጂ ብዙሕ ሰብ ይዛረበላ እዩ። ግን ከምቲ ዝግባእ ጥንቃቐ ኣይገብረላን እዩ። ምክንያቱ ከምዚ ቀሲ ኢሉ ዩ ከዓ እቲ ንሰብ ዘዘንግዖ። ስለዚ እንታይ እዩ ክገብር ዘለዎ ኩሉ ግዜ ጥንቃቐ ክገብራ ዘለዎ ነገር ታያ? ምክንያቱ እቲ ፍሓም ጌርካዮ ዘለካ ሙሉእ ብሙሉእ ተቃፂሉ ኢሉ ተቃፀለን እውን ክትፈልጠሉ ትኽእል መንገዲ ዘለዎ ኣይመስለኒን። እቲ ካርቦን ሞኖክሳይድ ይፈርህሉ እዩ።
0: ሕጂታ ጠንቂ እንታይ ካርቦን ዳይኦክሳይድ ጨና የብሉን ወይ ሕብሪ የብሉን ክትሪኦ ዘይትኽእል ኒ በር ኣትሊስት ጨና ተዝህልዎ ወይ ሕብሪ እውን ዝረአ ተዝህሉ ነሩ ምፈለጥካ ነርካ እሱ ስለ ዘይብሉ ሕጂ ብዙሕ ሰብ ይዝንግዕ እዩ። ሕጂ ዝረአ ትክ የለን ዝረአ ጨና የለን ብምባል ድማ ኣየስተውዕለኒ። ግን ታቐንዲ ክትገብራ ዝግባእካ ንዝኾነ ፍሓን ክትገብር ከለካ ኣብ ኣየር ፅቡ ጌርካ ክተቃፅሎ ኣለካ። ምክንያቱ ዘይግቡእ ወይ ሙሉእ ዘይኮነ ቃፅሎ ንድሕራ ኣሎ እዩ ናብ ከም ዘመርሕ ማለት እዩ። ስለዚ ክተቃፂሉ ብግቡእ ናብ ገዛ ክኣቱ ኣለዎ። ካልኣይ ድማ ገለ ክፋል ናይቲ ገዛ መስኮት ኹን ወይ ማዕፁ ክትከፍተሉ ኣለካ
1: ኩሉ ግዜ ክፍት ክኾን ኣለ ቀትሪ ይኹን ምሸት ሓዊ እንተ ኣሎ ገዛ
0: ክፈት ኣለዎ።
1: ኣብ ፍሓም ጥራሕ ድዩ እዚ ዝርከብ?
0: ኣብ ፍሓም ጥራሕ ደይኮነ ኣብ ናይ ነዳዲ ናይ መኪና እውን ንጥቀሙ እዮም። ኣብ ሓዊ ወይ ዘን ቦይለራት ናይ ገዛ ውን መርሰኒ ንገዛ ኢሎም ንጥቀምሉ ከምኡ ከጋጥም ይኽእል እዩ።
1: ኣብ ምዝዛምና ኢና ናይ መወዳእታ መልእኽቲ እንተ ኣለካ ዕድል ክበካ ዶክተር
0: ዋ ኣራይ ሕጂ ከምዛ ዝበልና እቲ ባእታታት ኣዝዮም ብዙሓት እንዲዮም እንገብሮ ዝግባአና ሕጂ ሓደ ልዕሊ ኩሉ ጥንቃቐ እዩ። ጥንቃቐ ኣገዳሲ እዩ። ካልእ ንእሽተ ኣብዚ ክትካ ዝዘለ ድማ ክንጥቀሎ እዚ ድማ ካብ ተጓዳእቲ ዝኾኑ እንስሳታት ሓሳኻ እውን ክንጥንቀቐ ኣለና። ሓደ ካብቲ መርዛምነት ናይ ተመን እውን ክንጥቀቀሉ ዘለና ቅድሚ ሕጂ እውን ተዛሪብና ነርና። ግን ብሓፈሹ እቲ ንኩሉ እዚ መርዛምነት ክንጥቀቀ መገሊ እዩ ከም ዘለና ኮኔልካ ባዕልካ ተጋጥመካ እዩ ገሊኡን ሰኣን ዘይምስተዋዓል ስለ ዝኾነ ክንጥንቀቕ ኣለና ማለት ቀዳመነት ሓደ። ካልኣይ ምልክት ክወሃብ ኣለዎ ዝኾነ ነገር ከኒና ኹን ዝኾነ ፈሳሲ ኹን ወይ ፋብሪካታት ዝኹን ዝኾነ ነገራት ኣብቲ ኣፍ ደጊ ኣብቲ መጠቂዑ ምልክት ክህልዎ ኣሎ። እዚ ከምዚ እዩ ዝብል ምልክት ንፁር ክህልዎ ንድሕር ሃሲሱ ወይ ሕብሩ ንድሕር ዝንፁር ዘይኮነ ድማ ከም ብሓድሽ ክፅሓፍ ኣለዎ ወይ ብሕብራ ፈልጣ ብቅርፃ ፈልጣ ኢልካ ኣይከውን ማለት እዩ። ካልኣይ ኣስተምህሮ ክወሃብ ኣለዎ ንህፃናት ኹን ዋላ ንዓበይቲ ኩሉ ብደረጃ ዕድመ ዝፈለኒ በብግዜኡ ኣስተምህሮታት ክወሃብ ኣሎ ማለት እዩ። ምክንያቱ እቲ ንቕሓት ክዓቢ ኣለዎ ማለት እዩ። ካልኣይ ድማ ኣብ ከምዚ ዓይነት ሽግራት ኣብ ዘጋጥሙ ድማ ኣብቲ ክፋላት ናይ ሕክምና ፖይዘን ሰንተር ዝበሃለሎ ፍሉይ ናይ ምረዛ ዘጋጥሞም ሽግራት ዘጋጥም ተባሂሉ ዝተዳለወ መሳለጢያት ክህልው ኣሎ ማለት እዩ። እዚ እቲ ሚኒስትር ጥዕና ክገብሮ ዝግብኦ ምድላዋት ኮይኑ ስማዓኒ ማለት እዩ። እዚአን ተመስላትን ቀንዲ ኣገዳስቲ
1: ዶክተር ናማ ዜና ንመስግነካ ይቀኒልና። ዝኸበርኩም ተኸታተልቲ ናይ ሕጂ መደባት ዶክተር ኣብ ስቱድዮ ኣብዚ ተዛዚሙሎ ዕድምና ዶክተር ናሆም ደበሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦረታ ይፀኒሑ ስለ ምክታልኩም ኣዜና ንመስግን።

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 18 ወርሒ 6 ክሳብ ዕለት 1 ወርሒ 7 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት ሒዘልኩም ቀሪበ ኣለኹ። ብደረጃ ሃገር ዝነበረ ሓደጋታትን ዕንወትን እንታይ እዩ ዝመስል ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 124 እዩ ነይሩ። መጠን ሞት 4፣ ከቢድ መጉዳእቲ 17፣ ፎክስ መጉዳእቲ 46፣ ኣብ ንብረት ዝወረደ ዕንወት ድማ 479,240 ናቕፋ ዝግመት ዕንወት ተዓዚብና። ብደረጃ ዞባታት ዝነበረ ፀብፃብ ከ እንታይ እዩ ዝመስል ዞባ ብዞባ ምስ እንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 80፣ መጠን ሞት 1፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 19 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 12,800 ናቕፋ ዝግመት ዕንወት ተዓዚብና ነርና። ኣብ ዞባ ደቡብ ዝተመዝገበ ቁፅሪ ሓደጋታት 9 እዩ ነይሩ። መጠት ሞት 3፣ ከቢድ መጉዳእቲ 7፣ ፎክስ መጉዳእቲ ድማ 6 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 62,900 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ዓንሰባ ምስ ንሰግር ድማ ከምዚ ንዕዘቦ ዘለና ዝተመዝገበ ቁፅሪ ሓደጋታት 8፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ ድማ 7 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ግና 151,540 ናቕፋ ዝግመት ዕንወት ኢና ተዓዚብና። እቲ ሓደጋታት ብቁፅሪ ውሕድ ዝበለን ክነሱ ኣብ ንብረት ዝወርደሉ ዕንወት ግና ብቁፅሪ ክዛይድ ንዕዘቦ ኣለና። ናብ ዞባ ጋሽባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 10፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ ድማ 10 እዩ ነይሩ። ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ድማ 81,500 ናቕፋ ዝግመት ዕንወት ተመዝጊቡሎ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 17 እዩ ነይሩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ድማ 4 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ድማ 170,500 ናቕፋ ዝግመት ዕንወት እዩ። ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ ንሰግር ድማ ከምዚ ኣብዚ ንዕዘቦ ዘለና ዘጋጠመ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብፃብ ኢና ተቐቢልና ዘሎና። ከምዚ ኣብዚ ተዘርዚሩ እንዕዘቦም ዘለና እቶም ብቐፃሊ እንጠቕሶም ጠንቅታት ሓደጋ ሕጂ እውን እቶም ዝለዕሉ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ። ብቁፅሪ ምስ ንዕዘቦም መስመርካ ዘይምሓዝ 13፣ ሓደገኛ ኣመራርሓ 22፣ ቀዳምነት ዘይምሃብ 21፣ ብዚ ኣገባብ ንድሕሪት ምምላስ 19፣ ርሕቐትካ ዘይምሕላው ድማ 12 ሓደጋታት ዝኸተሉ ጠንቅታት ነይሮም። ገለ ካብቶም ኣብዚ ተጠቕሲ ዕለት ዘጋጠሙ ሓደጋታት ብመልክዕ ስእሊ ክንዕዘቦም ምስ እንፍትን፣ እዚ እንዕዘቦ ዘለና ቦታ ኣብ ከባቢ ገጅረት ዝርከብ ሴማፎሮ እዩ። ኣብ ሴማፎሮ እዚ ብዕለት 26 ወርሒ 6 2026 ዘጋጠመ ሓደጋ ነይሩ። ኩሉ ግዜ ኣብ ሴማፎሮ ኣብ እናኣትወሉ እዋን ኣብቲ ቦታ ዘሎ ሕግታት ወይ ከዓ መምርሒታት ፖሊስ ትራፊክ ክንሕሉ ይግባአና እዩ። ብኡ ምስ እንጓዓዝ እዩ ድማ እቲ ውሑስ ዝኾነ ትራፊካዊ ምንቅስቃስ ዝረጋገፅ፣ ድሕነትና ድማ ብኡ መንፅር ዝረጋገፅ። ምናልባት ኣብ ዝተፈፀመ ጥሕሰት እንታይ ዓይነት ክሳራ ኣጋጢሙሎ፣ እቲ ኣብኡ ዘጋጠመ ሓደጋ እንታይ እዩ ዝመስል ተኸታቲልና ንመለስ።

0: ከምዚ ክንዕዘቦ ዝፀናሕና ናይ ሰከንድታት ክትሕሉ ብዘይምኽኣልካ ወይ ድማ ቅሩብ ሰከንድ ተፀቢኻ ክትሓልፍ ብዘይምኽኣልካ ጥራይ ከጋጥም ዝኽእል ዕንወት እዚ ክንዕዘቦ ዝፀናሕና እዩ። ምናልባት እቲ ጠንቂ እንታይ እዩ ዝመስል፣ እንታይ ዓይነት ሸለልትነት ስለ ዝረኣና ኢና እዚ ዓይነት ሓደጋ ከጋጥም ክኢሉ ምስ ሓላፊ ሓደጋ ምርመራ ፖሊስ ትራፊክ ዞባ ማእከል ኢስያስ ብርሃነ ዘካየድናዮ ቃል ምሕትት ኣሎ። ናብኡ ከብለኩም
1: ሓደ በዓል መኪና ብኤክስፖ ንሕርሻ ሚኒስትሪ ሕርሻ ዝወስድ ጎደና እዩ ዝኸይድ ነይሩ። ሓደ በዓል ብሽክለታ ከዓ ብፍያት መፅኡ ንጎዳይፍ ገፁ ንባርጅማ እዩ ዝኸይድ ነይሩ። ሕጂ ከምዚ ብዚ ንሪኦ ዘለና በዓል መኪና ቀጠልያ ተወሊዓትሉ ከላ እዩ ዝሓልፍ። በዓል ብሽክለታ ቀያሕ ከለው እዩ ዝሰግር። ኣብዚኣ ልክዕ ኣብ ሰንተር ምስ በፅሐ ምስቲ በዓል ብሽክለታ በዓል መኪናን ይጋጨው። እዚ እቲ ብበዓል መኪና ዝመፀሉ መንገዲ በዓል ክልተ ኣንፈት እዩ መንገዲ ማርሻ ቤት ብክልተ ዝመቅል በዓል ሓደ ኣንፈት እዩ። እቲ በዓል ብሽክለታ ዝመፀሉ በዓል ክልተ ኣንፈት ኮይኑ ካብ ፍያት ንጎዳይፍ ዝኸይድ መስመር እዩ። በዓል ሽክለታ ገና ናብቲ መስቀላዊ መንገዲ ወይ ናብቲ መንገዲ ቀንዲ ምእታው ቀያሕ እያ ነራታ መንገዲ። እዛ ቀያሕ እዚኣ ልክዕ ኣብታ ናይ መንገዲ ኣጋር ክበፅሕ ከሎ ከምዚ ምስሊ ንሪኦ ዘለና ልክዕ ኣብታ መንገዲ ኣጋር ክረግፅ ከሎ ቀያሕ ወሊዓትሉላ። እቲ በዓል መኪና ገና ናብቲ መስመር ከይመፀ ከሎ ኣቐዲሙ ቀጠልያ ተወሊዓትሉላ። ልክዕ ብዝመፁ ቀጠልያ ተወሊዓትሉ ክሓልፍ ኣብታ ማእኸል እዮም ተረኺቦም እዚ በዓል ብሽክለታ ተጋጭኦም ናይ ሞት ጉድኣት በፂሑ ዘሎ። እዚ ደው ክብል ነይርዎ ነዚ ቀይሕ ዝኸኽብሮ ነይርዎ። እንተኾነ ግን ሕጊ ንሕጊ ሸለል ብምባል ናብ ማእኸል መንገዲ ብምእታው ነቲ ቀጠልያ ዝተዋህበቶ መንገዲ ዕንቅፋት ብምፍጥራ ናይ ኣብ ልዕሊ ነፍሱ ናይ ሞት ጉድኣት ከብፅሕ ኣኽኢልዎ። እዚ ከቢድ ዋጋ ኣኽፊሉ ዘሎ ሰኣን ንእሽተይ ግዜ ምፅማም ዝፈጠረ እዩ ሂወት ሰብ ወሊዑ ዘሎ። እዚ ኩሉ ግዜ ከዓኒ ሰኣን ንእሽተይ ምፅማም ወይ ሰኣን ሕጊ ምኽባር ዝመፅእ ሳዕቤን እዩ። እዚ ሳዕቤን እዚ ከዓ ነፍሲ ወከፍና ካብዚ ተማሂርና ክንጥንቀቕ ከም ዘለና ክነግር ዝደሊ። ቀጠልያ ኣለኒ ኢልካ ምሕላፍ ዋላ እኳ መሰል እንተኾነ ክጥንቀቕ እውን ይግባአካ እዩ። ወይ እውን ናይ ኣእምሮ ፀገም ዘለዎም ብሰኸር እውን ክመፁካ ስለ ዝኽእሉ ነዚ ሂወት እዚ ንምድሓን እቲ ምስ ኣእምርኡ ዘሎ ዝጥንቀቕ እቲ ምስ ሙሉእ ኣስተውዕሉ ዘሎ ክጥንቀቕ ምተገበአ።
0: ዝኸበርኩም ተኸታተልትና ከምዚ ክገልፆ ዝፀንሐ ኣብቲ ከባቢ ሴማፍሮ ናይ ገጅረ ዝነበረ ዘይምጥንቃቕ ዘስዓቡ ሓደጋ እዩ ኢስያስ ክገልፀና ፀኒሑ። ምናልባት ኣብኡ ናይ ሞት ሓደጋ ኣጋጢሙሎ ናብ ከባቢ ሸል ዕቁባ ሃይለ ናብ ዘጋጠመ ኣብ ሴማፍሮ ዘጋጠመ ሓደጋ ምስ ንዕዘቦ ድማ ኣብዚ ቦታ እዚ ዋላ እኳ ናይ ሞት ዕንወት እንተዘይረኣና ዋላ እኳ ዕድል ገይሩ እቲ ሰብ ክወፅእ እንተኸኣለ ሸለልትነት ዘስዕቡ ሓደጋ ክሳዕ ክንደይ ከቢድ ምዃኑ ግን ኣብዚ ዝስዕብ ቪድዮ ተኸታቲልና ንመለስ።

0: ከምዚ ክትዕዘብዎ ዝፀናሕኩም ኣዝዩ ኣስካሕካይ ሓደገኛ ሓደጋ እዩ። ኢስያስ ብዛዕባ እዚ እውን ሓበሬታ ኣለዎ። ተኸታቲልና ንመለስ።
1: ኣብዚኣ እዚ በዓል ዓባይ መኪና ንየማን ይኽጥወ ቀያሕ ከላ ንየማን ናይ ምጥዋይ መሰል እውን ኣለዎ፣ ቀጠልያ ከሎ ናይ ምጥዋይ መሰል እውን ኣለዎ። ክልቲኡ መሰሉ እዩ። እንተኾነ ግን ቀጠልያ ከላ ብቀያሕ ከላ ክሓልፍ ኣይደለየን ደው ኢሉ ተፀቢሎ፣ ልክዕ ቀጠልያ ምስ ተወልዐት ፍረቻ ወሊዑ ክሓልፍ ምስ ተበገሰ

0: ቻርጀር እቲ በዓል ቦጥ እናተጠውዮ ከሎ እዩ ዝረኸቡ ዘሎ። ብስፔክዮ ክሪኦ ነይርዎ ከይንብል እታ ማኪና ዓባይ ኮይና ስፖክያ ኣብ ብርኽ ዝበለሎ፣ እታ ሞተር ሳይክል ከዓ ለጠቕ ዝበለት እያ። ድሮ ከዓ ኣብ ትሕቲኡ ኣትያ ኣላ ጫፍ ማዕኮሩ በፂሓላና ኣብታ ጫፍ ማዕኮር ናይታ ማኪና በፂሓላ። ንየማን እናተጠወ ከሎ በዓል ሞተር ሳይክል ክሓልፍ ቀጥታ እዮም ዝጋጨው ዘሎ ኣብታ ኩርና። ኣብዚ እቲ በዓል ሞተር ሳይክል ንቀጥታ ዝሓልፍ ብፀጋም እዩ ክቅድም ነይርዎ ወይ ብፀጋም ክሓልፍ ነይርዎ። ኣዋጅ 154/2006 ዓንቀ 36 ሓደ ብየማን ምቅዳም ኩልኩል ይብለና። መዓስ ተራእና ብየማን ንቅድም? እታ ቅድሜና ደላ ተሽከርካሪት ንፀጋም ክጥወ ምኳና ምልክት ኣብተርኤልና ንየማን ክንሓልፍ ንኽእል። እንተዘይ ኮይኑ ግን ብየማን ምቅዳም ብመሰረቱ ክኸውን ደይነበሮ እዩ። እዚ በዓል ሞተር ሳይክል ሓደ ብድሕሪት እዩ ዝመፅእ ዘሎ። እታ ቦጣ ቀዲማ ኣብኡ ነዊሕ ያደው ኢላ ፀኒሓ ቀይሕ ኮይኑዋ ቀጠልያ ክትውልዕ መጀመረት እዩ ኣብ እቲ በዓል ሞተር ሳይክል ዝመፅእ ዘሎ። ስለዚ እናተጠውየ ከሎ ንየማን ከዓ እቲ በዓል ሞተር ሳይክል ስለ ዝኣተዎ ብየማን ከዓ ስለ ዝቅድም ዘሎ እዚ ግጭት ዘጋጢሙ። ስለዚ በዓል ሞተር ሳይክል ብክልተ ኣጋጣሚ በቲ ሓደ ብየማን ክቅድም ኣይነበሮን፣ ኣብ መስቀላዊ መንገዲ እውን ክቅድም ኣይነበሮን። ክልቲኡ በዚ ክልቲኡ እዚ ናቱ ጌጋ ነይርዎ። እቲ በዓል ቦጥ ልክዕ ኣብ ማእኸል ሒዙ ኣሎ። እዚ ዓባይ መኪና ስለ ዝኾነት ከም ንእሽተይ መኪና ፀግዒ የማን ሒዙ ክጥወ ዘለዎ ተኽእሎ ፀቢብ እዩ። ምክንያቱ ዓባይ ስለ ዝኾነት ክጥወ ከሎ ነዊሕ ቦታ ይወስደሉ እዩ። ስለዚ ዛሒዝዋ ዘሎ ልክዕ ቦታ እያ ክጥወ ዘሎ፣ ምክንያቱ ዓባይ ስለ ዝኾነት። ቀያሕ ከላ ናይ ምጥዋይ መሰል ኣለዎ ንብላ ኣለና። እዚ መሰል እዚ ግን መጀመርያ ነቶም ቀዳምነት ዝወሃቡ ቀጠልያ ዝወላዕ ኣሎ ንዕኦም ቀዳምነት ሂቡ እዩ እምበር ማዕረቶም ቀጠልያ ዝተወላዕ ኣሎ ማዕሪኦም መሰል ኣለዎ ማለት ኣይኮነን። ነፃብ ዝኾነሉ ሰዓት ጥራእዩ ክሓልፍ ዘለዎ። ኣብዛ ቦታ ኣብዛ ግዜ እዚኣ ዝኾነ ተሽከርካሪት ቀጠልያ ንየማን ክጥወ ዝዕንቅፎ ዋላ ሓንቲ ነበረን ክጥወ ይኽእል ነይሩ። እንተኾነ ግን ኣይገበሮ። ደይምግባሩ ከዓ ደቕፅዖ ኣይኮነ። ተተጠውዩ ኣይቕፅዖን እዩ፣ ተዘይተጠውየ እውን ኣይቕፅዖን እዩ። ቀያሕ ከላ ስለምንታይ ተጠዊካ ኣይትብሉን ያ። ቀያሕ ከላ ክጥወ ከሎ ምስቲ ቀጠልያ ዝተዋህቦቶ ግጭት እንተጋጢሙ ወይ ምጭቕጭቕ እንተጋጢሙ ጥራይ ኢኻ ትቆፅዖ ቀዳምነት ዲሃበ ኢልካ። ምክንያቱ ቅድሚኡ ካልእ ቀዳምነት ዝግብኦ በዓል ቀጠልያ ስለ ዘሎ። ስለዘይ ሓለፈ ከዓ ቀያሕ ከላ ክሓልፍ ዋላ ይንበር ከዓ መኪና ዘየለዋ ስለምንታይ ሓለፍካ ኢልካ ከዓ ክትቀፅዖ ዘገድድ ሕጊ ከዓ የለን። ክልቲኡ መሰሉ እዩ። ስለዚ ኣብዚኣ ከምዚ ዝበልካዮ ሰብ ብሽክለታታት ፀግዒ ይሕዙ እዮም። እሳቶም መሰሎም ዘይምፍላጥ እዩ። መሰሎም ዘይምፍላጥ ከም ዝኾነ ተሽከርካሪት ንየማን ክጥወ ተኮይኑ ቀይሕ ከላ ክጥወ ክእል እዩ። እንድሕር ቀጥታ ዝኸይድ ኮይኑ ኣብ ማእኸል ዶም ምባል ደዲ መፃ ብደዲ ሕሪኡ ማካይን ዝኾነ ተሽከርካሪት ደው ኢላ ብደዲ ሕሪኡ ትስራዕ ከም ዝኾነ ተሽከርካሪት ዝኾነ ሰብ ንየማን ዝጥወ ብዝመፆ ንየማን ቀዳምነት ሂቡ ነተን ቀጠልያ ዝግበአን ቀጠልያ ሂቦ እንደሎ ቀዳምነት ሂቦም ንየማን ክጥወ ይኽእሉ ኣለዎም። እቶም ቀጥታ ዝሓልፉ ግን ኣብ ማእኸል ልክዕ ከምዛ ቦጥ ደው ኢላ ታደላ ኣብቲ ማእኸል እዚ የማን መስመር ክገድፍዎ ክኽእሉ ኣለዎም። ነተን ብየማን መፅን ፀግዒ መፅን የማን ጥወያ ክገድፍሎም ክኽእሉ ኣለዎም። ዝኾነ በዓል ብሽክለታ ዝኾነ መራሕ ተሽከርካሪ ኣሽከርካሪ ማለት እዩ።
1: በዘይ ካዚ ዝኸበርኩም ተኸታተልትና ኣብ ከባቢ ፑሽኪን እውን ዋላ እኳ ትዕንወቱ ውሕድ ዝደበለ መጠን ሞት ዘይነበሩ ሓደጋ እንትኾነ ኣብኡ እውን ፀጋም ክትዕፀፍ ኣብ ዘይግባእካ ቦታ ኣብ እዋን ሴማፎር እንተ ክትዕፀፍ ክኢልካ ክጋጥም ዝኽእል ሓደጋታት ዝገልፅ ኣብነት እውን ሒዘልኩም ቀሪበ ኣለኹ። እዚ ንዕዘቦ ዘለና ኣብ ከባቢ ፑሽኪን ዝርከብ ቦታ እዩ። እዚ መራሒ ተሽከርካሪት ናይዛ ንዕዘባ ዘለና ተሽከርካሪት ንፀጋም ክዕፀፍ ኣብ ዘይግባኣሉ ቦታ ክዕፀፍ ብምኽኣሉ እንዕዘቦ ዘለና ሓደጋ እዩ። ብዛዕባ እዚ ዝገልፅ ሓበሬታ እውን ኢስያስ ክህበና እዩ። ናብኡ ከብለኩም።
0: ኣብዛ ናይ ፑሽኪን ሓደ በዓል መኪና ብሞኖፖልዮ ኢድ ወርድ ኣሎ ንባዶ ትሸዓተ ገፁ፣ ሓደ ኣጋር ብባዶ ትሸዓተ ንሞኖፖልዮ ገፁ እዮም እዮም ዝኸዱ ዘለዉ። ስለዚ እዚ በዓል ኣጋር ነቲ በዓል መኪናን ብማዕረ ክልቲኦም ቀጠልያ ተዋሂብዎ፣ ምክንያቱ ይቋራረፁ ዘይኮኑስ ትኺሎም መስመሮም ሓልዮም ስለ ዝኸዱ ንክልቲኦም ቀጠልያ ተዋሂብዎም። እንተኾነ ግን እቲ በዓል መኪና ንፀጋም ኩልኩል ናብ ዝኾነ መንገዲ ክጥወ ምስቲ በዓል ኣጋር ቀጠልያ ዘለዎ ተራኺቦም፣ እዚ መሰረቱ ክኸውን ደይነበሮ እዩ። እዚ ትሕሰት እዚ ንፀጋም ብምጥዋዩ ናይ ዘጋጠመ ጥፍኣት እዩ። እዚ ከዓ ብኣዋጅ 154/2006 ዓንቀጽ 16 2 ጥሕሰት ንፀጋም ምጥዋይ ዘቕጽዕ እዩ። ኣጋጣሚ ጽቡቕ

0: ጋጣም ኮይኑ ቀሊል እዩ ተሓደጋ እቲ ከምዚ ንሪኦ ዘለና ኣብ ስእሊ እቶም ሰብኣይ መኪና ምስ መፃቶም ብኢዶም ደጊፎም እዮም ክሕዝዋ ዝረኣዩ እቲ በዓል መኪና እውን ናሃሪ ይነበሮን ቀስ ኢሎም እዮም ብማዓኮሮም ኮፍ ኢሎም እስታቤላ እዚ ደይዛረብ ግን ትራፊክ ፖሊስ እዩ ትራፊክ ፖሊስ ደው ኢሉ በዚ ተኺሉ እንድሕር ዝብለካ ኮይኑ እዚ እውን ተተኺሉ ዝፓሃለ እዚ 24 ሰዓት ኣብ ዝፓሃለ እዚ ተተኺሉ በዚ ትጠወ ይብለና ኣሎ ስለዚ ነዚ ሕጊ እዚ ክነኽብሮ ጥራእዩ ዘለና
1: ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሰለስተ ቦታታት ናይ ሴማፎሮታት ወይ ድማ ናይ ትራፊካዊ መብራህቲ ዘጋጠመ ሓደጋታት ከም ኣብነት ብምውሳድ ኢና ኣብ ሴማፎሮ ዘሎ ሸለልትነት እንታይ ሳዕብን ከም ፃልና ከም ዝኽእል ክንዕዘብ ፀኒሕና ምናልባት ከምዚ ኣብዚ ንዕዘቦ ዘለና ዋላ እኳ ጉድለት እንተሃለወ ተሓላሊና ክንከይድ ኣብ መወዳእታ መምርሒታት ፖሊስ ትራፊክ እቲ ዕላማ ሂወት ሰብ ንምድሓን ውሑስ ዝኾነ ትራፊካዊ ምንቅስቃስ ንምህላው ክሳብ ዝኾነ ወላ እውን ከምዚ እስያስ ዝገለፆ ወላ እውን ተቀዳምነት ናትና ኣብ ዝኾነሉ እዋን ወላ እውን ቀጠልያ መብራህቲ ተዋሂብና ኣብ ዘሎ እዋን ወላ ኣብ ዝኾነ ትራፊካዊ ምንቅስቃሳትና ቀዳምነት ናትና ወላ እውን እንተኾነ ከባቢና ተዓዚብና ክንሰግር ድማ በዚ ኣጋጣሚ መልእኽቲ ከመሓላልፍ ይደሊ ምክንያቱ ናይ ኣእምሮ ፀገም ዘለዎም ቦትኦም ስሒቶም ክኣትዋ ክእል እዮም ተሽከርካሪት ዝኣብየቶም ብሽክለታ ዝኣብየቶም ቦትኦም ስሒቶም ክኣትዋ ክእል እዮም ስለዚ ዝዘንግዐ ሰብ እውን ክኣትወካ ስለ ዝኽእል ኩልና ኣብ ፅርጊያ ብንጓዓዝ ዘሉ ቀዳምነት ናህና እንከሎ ንሕና እውን ከባቢና ተዓዚብና ኩነታት ናይ ከባቢና ተዓዚብና ክንሰግር እውን በዚ ኣጋጣሚ ለቦዋይ ክሕልፍ ይደሊ ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል ሰላም

ብመሰኸቲ ቴሌቭዥናትኩም ኣቢልኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተዓዘብትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለየ ትሕሶታት መደባት ሞዛይክ ኢና ሒዝናልኩም ቀሪምና ዘሎና ኣብዛ ናይ መዓልቲ ዕረፍትኹም ዝኾነት ሰንበት ብትሕሶታት መደባት ሞዛይክ ትዛነዩ ተስፋ እናገበርና መደብና ጀሚራ ክሳብ ትዛዝም ምሳና ክትሓብሩ ብኽብሪ እናዓደምና መደብና ከም ወትሩ ብደርፊ ኢና ኸነፍልሞ ብሓባር ንከታተል

0: ኣብዚ ሓዳር ካብ ጣዕቱ ኮ ተጣፊእና ብሓቂ ዋንድዒ ኣነ ብጃህለ ክኸፍ ኢለ እንደ ዘሎ ሜክኣብ ገላ ማሃራ ዋበሉ ኢብራሂም ቦዲ ማሳጅ ኦኬ ዓብዪ ምግዳል ዋጋ ገይሮም ኣሎ ማለት ድዳ
1: ያ ሜክኣብ ንቃሽን ተተማየርካ ከማ ፅፍሪ ብናፀብል ኣሎ
0: እዋ እንታይ ትብሊ
1: ናይ ውሓቂ ንብረት ከማን ካብኦም
0: ኦኬ ዋው ሞዚ ዘገርም ይቐጥፍና ንመዝገብ
1: ንመዝገብ
2: ርሑስ በዓል ንዅልኽን ካብ ኢብራሂም ቦዲ ማሳጅ ፋሽን ሾው ሞዴሊንግ ዲዛይነር ኢብራሂም ቦዲ ማሳጅ ንዅልኽን ወይ ዘራዝር ዘገርምን ዘደንቕን ግርማ ዘጐናጽፍን ቤት ትምህርቲ ሞዴሊንግ ሜክኣፕ ከምኡውን ቤት ትምህርቲ በብዓይነቱ ጥበብ ኣሰራርሓ ቁኖ እንተላይ ናይ ጽፍርን ገጽን ከፊቱ ስልጠና ኣምሃብ ከም ዝርከብ ብሓጐስ የበስር ትራሞድ ሞዴሊንግ ፋሽን ሞዴሊንግ ብሓፈሻ ግርማ መጎስ ዘጎናፅፍ ስልጠና ኣብ ቤት ትምህርቲ ኢብራሂም ቦዲ ማሳጅ ክትረኽቦ ምዃን ክንሕብር መዓስ ጥራይ ኣዝዩ ኣገራምን ኣደናቕን ዝኾነ ብምንቃሽን ሜክኣፕን ዝምሃራ ናይ ፅፍሪ ብጥራዩን ብናፃን ካልእ ብስራት እውን ኣለና ኣብ ገጽናን ዝፍጠርን ዘሎን ፀጉሪ ብፈትሊ ከም ነልግስ ነበስር ኣድራሻና ኣብ ባሕቲ መስከረም ድሕሪ ኢህምቦል ትካል ሸርፊ ኣድላይ ሓበሬታ ንምርካብ ናይ ቤት ፅሕፈት ብ11828 ብሞባይል ድማ ባዲ 7141818 ተወከሳና ፋሽን ሾው ዲዛይነር ኢብራሂም ቦዲ ማሳጅ
3: ባህላዊ ኣልባሳትና መለለይ መንነትናን ክብርናን እዩ ኣብ ኩለን ብሄራትና ዘሎ ባህላዊ ኣልባሳት ንባህልን ድማ

እቲ ሕብረተሰብ ዘንፀባርቕ ሓደ ካብ ብሉፅ ባህላዊ ውርሻና እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ብፍላይ ኣዴታትና ኣብ ዝኾነ ወርያት ዙርያ ጥልፊ ተኸዲነን ክንሪአን ከለና ብዘለዎ ፅባቐን ነቲ ጥልፊ ወይ ዙርያ ዝያዳ ታራፊ ንክገብሮ ዝግበረሉ መፀባበቂታትን ቅድታትን እንታይ መስሊ ኢና ሒዝናልኩም ቀሪብና ዘሎና። ብፍላይ ጥልፊ እንተ ዳሪና ዝያዳ ብሉፅ ኮይኑ ንክወፅእ ዝሓልፎ ፃዕርን ጥበብን እንታይ መስል ሒዝናልኩም ቀሪብና ኣሎና። ምሉእ ትሕዝቱ ናብታ መደብ ከስግረኩም እየ። ተኸታተሉ።

0: ናይ ሎሚ ትሕዝቶ መደብና ብዛዕባ ጥልፍን ኣጠላልፋን ዝሓልፎን መስራሕትን እዩ ክኸውን ሰናይ ምክትታል። ፈለማ እቲ መስርሕ ካብ ጥበብ ይዝብገስ ብጥበብ ድማ ይዛዘም። ካብታ ካብ ሓደ ጥረ ነገር ናብ ጨርቂ እቲ ምስርሕ ፈታሊቲ ዝፍልም ፍታል፣ ዙርያ፣ መነን፣ ፈርጊ፣ ደንበላስ፣ ድርባድር ብኢደ ስራሓት ስፈሪዩ ካብ ጡጥ ናብ ጨርቂ ዝምስርሑ ኣጭረቕቲ እዮም። እቲ መስርሕ እውን ካብ ጡጥ እዩ ዝፍልም። ቀዳማይ መስርሕ ብኣስፋሓይ ወይ ብዘርግሓይ ይጅምር።
1: እዋ ሕጂ እዚ መታሳ እዩ፣ ብቱቡ እዩ ዝመፅእ መታሳ። ሽዑ ኣብዚ ነእትዎ ከም ዝኣትይዎ ደሎ እዚ የእቲና፣ ግን እዚ ናይ ህንዲ ፈትሊ እዩ። ናይ ዓድና ከዓ ኣሎ ከምዚ። እዚኣ መትሓዚት ማለት እዩ። ኣብ ኣንድ ሕርኣትያ ገፊሕን ፀቢብን ኩሉ ተስተኻኺሉ ዩዛቱ። ገፊሕን ፀቢብን እንተ ደኣ ኮይኑ ተሓደ ክተርፍ እዩ፣ ተሓደ ከብል እዩ። ኣየእለመለንን እዩ።

0: ካልኣይ መስርሕ ተዘርጊሑ ዝተዳለወ ጥምጣም ፈትሊ ናብ ማእለማ ይሰጋገር።
1: እዚኣ እቲያ ብዓባያ ማእለማ እያ። ማእለማ ከዓኒ ክሰርሕ እንተኾነ ዘድልይዋ መሳርሒ በዓላታ ሓፂን ብሓፂን ማሽን ፕላስ እዚ ከዓኒ ሚሐን ይበሃል። እዚ መንፊት መንፊት ብክልተ ዳንፋ ተታሒዙሎ ኣብ ታሕቲ ንሪኦ ዘለና ድማ ድኳ ወይ ከዓ እግሪ ኢልና ንፅውዖ። ከምቲፍቲ ዝረአኹሞ ናይ ኣስፋሓይ ኣስፋሓይ ምስ ወደአ ናባና ይመፅእ። ንሕና ከዓኒ ካብኡ ተቐቢልና እታ ፈትሊ ንኸይብተኽ ከም ዘለዎ ክንዝርጉሖ ይንኽእል ኢና። ንኸይብተኽ ርዕዙ ኢሉ ንኸይወፅእ ወይ ድማ ከም ድልየትና ኮይና ንክንሰርሕ ኣብ ሓዊ ንጥጥቆ። ክጥጥቕ ከሎ ካብ 3 ክሳብ 4 ሰዓት የድልዮ። እቲ ዘድልዮ ክጥጠቕ ከሎ ዘድልዮ ኣብ ምስኡ ዝኣቱ ከዓኒ ፊኖ፣ ኦሞ ፕላስ ጨው ወይ ከዓ ንሸብ። ሕጂ እዚኦም ዘድልይዎ ምክንያት ከዓኒ እቲ ኦሞ ንኸፃዕድዎ ወይ ከዓኒ ንኽዝርጋሕ፣ ጨው ከዓ ከም ድልየቱ ንኽስሮ ኢና ብምኽስር ወይ ከዓ መርፊ ደቂቕቲ መርፊ እጌርና እቲ ፈትሊ ንፈላለዩ ኢና በብሓደ። ሕጂ ነዚ ኮይኑ በብሓደ ንክወፅእ እቲ ጨው ወይ ከዓ ሸብ ከዓ የድልዮ። ሕጂ እዚ ጠጢቕና ኣንቂፅና ምስ ነቐፀን ምስተረውለውቲ ዓኽሊልና ከምዚ ኣጌርና ንዕኽሉላ ማለት እዩ ዓኽሊልና ንዳልዎ። ኣዳሊና ነታ መንፊት እዚኣ ሚሐን ወይ ከዓ መንፊት 600 ፈትሊ ሓንቲ ከምዚኣ ማለት እዩ ሓንቲ ከምዚኣ 600 ፈትሊ ትሕዝ ብብሓደ። ሓንቲ ፈትሊ ኣብ ሓንቲ ሚሐን፣ ካልኦይቲ ከዓ ከማ ኣብታ ካልኦይቲ ሚሐን ጌርና ናብ መንፊት ንሕልፎ። ካብ መንፊት ኣሕሊፍና ከዓኒ በዛ ንሪኣ ዘለና እድያት ንጅምር።

ንሪኦ ዘለና ናይ 4 ወይ ከዓ ቢምቦይ ሽኮር ናይ 4 ቢምቦይ ወይ ከዓ ዝተፈላለየ ንዲዛይን ዝኸውን ተጥምጥመልና እዚኣ ኣብቲ ቢምቦይ ወይ ከዓ ሽኮር ኣብዚኣቱ ንክዝርግሕ ማለት እዩ ተዘርጊሑ

በዚያ ምስ ጠምጠምና ከምዚያ ክንዚ ዓቐን ማለት እዩ ንዚያ ዓቐን ጌርና ከይገዘፈ ከይነኣሰ ኣዳሊና ናብ ኣብ መቕለሞ ኣብ ጃልባኣትያ ትወርወን እቲ ጨርቂ እቲ መነን ኢልና ንፅውዖ እዚ እዩ ትነፀፍ ማለት እዩ ትነፀፊ እዚ እያ ታተወርዋሪ

0: ካብዚ ድማ እዩ እቲ እድያት ዝለገቦ ጨርቂ ናብ ሰፋያይ ከይዱ ናይ ክዳን መልክዕ ለቢሱ ናብ ጠለፋ ይበፅሕ። መስርሕ ጥልፍን ኣጠላልፋን ካብዚ ይብገስ።
1: ተስፍያ መፅያ ኣብዛ ናይ ኣፍልባ መስቀል ንክጥለፍ ማለት እዩ። ሕጂ መስቀል ንክጥለፍ ከዓ እቲ መጀመርታ ክንገብሮ ዘለና እንታይ እዩ ተልክኒ ነድፊ ስእሊ ማለት እዩ። ክትሰኣል እተኮይና እታ መስቀል ብድሕሪ ምስ ተሰኣለት ከዓ ናብ ጥልፊ ክትኣትያ ናብ ጠልፊ ተኣቶ ኮይና ሕጂ እቲ ስቴባት ከዓ ኣሎ ማለት እዩ። ድሕሪ ዝመፅእ ከዓ ምቕባእ ምቕባእ ከዓ ምድጋም ማለት እዩ። ክልቲኡ ምቕባእ ማለት እዩ። ሕጂ ሳልሳይ ከዓ ምጭዳድ መፅእ ማለት እዩ። ምስተጨለለት ብድሕሪኡ ናብ ምፍራፅ ምፍራፅ ከዓ ምድብዳብ ሕብሪ ምምላእ ማለት እዩ። ብድሕሪኡ ናብ ፌሮ ፌሮ ከዓ ፊኒሽን ማለት እዩ። በዚ ከዓ እታ ክዳን ከዓ ብቕዕቲ ኮይና ከዓ ናብቲ ዋና ትርከብ ማለት እዩ። እዚ መስራሕት ኣለዋ።

ኣህራይ ከም ተወሳኺ ትሰርሓ ከም ዝኽብለ ክትፀናሐኹ ኮይኑ እቲ መሰረቱ ከዓ ካብ ምንታይ ትብገስቲ የለና ነዚ ክትገብር ከዓ ፈትሊ ከተዳሉለካ መጀመርታ ፈትሊ ተዳሉ ብድሕሪኡ ከዓ መርፍእ ተዳሉ ማለት እዩ መርፍእን ፈትልን ጌርካ ከዓ ነታ መስቀል ትሰርሓ ማለት እዩ እዚ ኩሉ ክሓልፍ ከሎ ግን ናይ ዝኾነ ይኹን ማሽን ሓገዝ የብሉን ኩሉ ብጉልበት ብኢድካ ማለት እዩ ሕጂ እቲ ፈትሊ መጀመርታ ንዕኡ ዝኾን ፈትሊ ተዳልወሉ ኣፍሒስካ ኣቢልካ ከምኡ ከዓ እቲ ፈትሊ ከዓ ብዙሕ ዓይነት ፈትልታት ስለ ዘሎ ነቲ ክዳን ከዓ ምሽ ከምዚ ከበላሽዎ ድኽእል ፈትልታት ኣሎ ብዙሕ ዓይነት ፈትሊ ስለ ዝኾነ ንበሎ ሕጂ ኣስታት ሰለስተ ኣርባዕተ ዓይነት ኣፋትል ኣሎ ካብ ሰለስቲኡ ሕጂ ድሓን ድኾነ ፈትሊ እሞ ነቲ ክዳን ከበላሽወልካ ዘይክእል ፈትሊ ትጥቀም ማለት እዩ ሕጂ ካብዘን ክለ ክፀናሕኹ ዘምዘም ጀት ኬንኤስ ዝበሃል ፈትልታት ኣሎ ንበዝሕ ሕጂ ንሕና ንጥቀመሉ ጀት እዩ እቲ ጀት ሲ ነቲ ክዳን ተበሊሉ ስከበላሽዎ ይክእልኒ እዚ ክኸውን ከዓ ክንተወሳኺ ከዓ ንሓፅቦ ኢና ተሓፅቦ ብልክዕ ብሳምና ጌርካ ንኸይብለል ማለት እዩ ንበርከስ እንድሕር ተበሊላ እታ ፈትሊ ኦረዲ እታ ጨርቂ ብምልእታ ክዳን ትባላሸላ ማለት እዩ ኩለ ከዓ ክሳራ ትኸውናላ እዚ ንኸይከውን ሕጂ ንኸይብለለካ ሓፂብካ ተዳልዎ

በኣር ሕጂ እታ መስቀል ክንስእላ ንጅምር ኣለና ንበሎ መጀመርታ ሰንተር ናይ ተኸዳኒ ኢካ ትሕዝ ማለት እዩ ኣብ ኣፍ ልብ እንዲካ ትከውን ኣብዚ ንድሕር ትከውን ኮይና ሰንተር እታ ሰንተር ኣብዚ ሒዚ ኣለኹ

ሕጂ ከምዚ ክርድአ ክፀናሕኹ ማለት እዩ እታ ስእሊ ተሳኢላ ትወዲእ ኣላ እዚኣ ትመስል ማለት እዩ እዚኣ ሕጂ ንእሽተይ መስቀል ካብዚ ሕጂ ናብ ጥልፊ ትሰግር ማለት እዩ

ሓደ ክፋል ናይዛ መስቀል ሕጂ ተወዲ ኣላ ሕጂ እንታይ ተርፋ ፌሮ ማለት እዩ ነዚኣ ማለት እዩ ከም ናቕልና ስነበልና ግን ነዚኣ ኩላ ከዓ ሰርሓ ማለት እዩዋ እዚኣ ትመስል እዛ ስራሕ ከምዛ ክትሪእዋ ፀናሕኹም ንእስ ኢለ እያ ክብደት ኣለዎም ዶ ትስራሕ ብጣዕሚ ስራሕ ክሳብ ዘይሃለዎ ማለት እዩ ከምተወሳኺ ግን እዚኣ ክሳብ ሓደ መዓልቲ ክትውድእ ኢልካ ትኽእል ማለት እዩ ሕጂ እዚኣ ንእሽ ስለ ዝኾነ ክሳብ ሓደ መዓልቲ ኢለ ኣለኹንሽ ንበሉ ሕጂ ኣብ ዝጠቃይ ዘሎ ንሃለ እዚ ሕጂ ናይ ወይን ስታይል ኮይኑ ሙሉእ ክዳን እዩ ዝጥለፍ ዘሎ ማለት እየ ኣብ ናይ ጓል ኣንስተይቲ ሕጂ ተኸፍአ ተኸፍአ እዚ ክሳብ ሶሙን ክወዘልካ ክእል እዩ 4-5 መዓልትታት ማለት እዩ ሕጂ እቲ ስራሕ ቀሊል ስራሕ ኣይኮነን ብዝያዳ ከዓ ሓገዝ ናይ ማሽን የብሉን ማእሲ ብኢድካ ብመርፍእን ኢኻ ሰርሖ ማለት እዩ እዚ ኩሉ እንታይ ይሕዘካ ንድሕር ኢልና እቲ መሰረታዊ ነገር ዓይንኻ በርከ ናብ ሓንቲ ቴንሽን ጌርካ ኢኻ ትሰርሕ ዘለኻ እዚ ሕጂ ክብደት ኣለዎ ምስ ግዜ ሲ ዝኾነ ፀገማት ከምፀልካ ተኽእሎ ኣለዎ ማለት እየ እሱ ጥራይ ከይኣክል ሕቆኻ ንገዛእ ርእሱ ሕቆ ከምዚኣ ኢልካ ኢኻ ትሰርሕ ዘለኻ ፀገማት ናይ ሕቆ እውን ከምፀልካ ክእል እዩ ማለት እዩ ነዚ ኩሉ ኣብ ግምት እቲኻ ኢኻ ትኸይድ ዘለኻ እሱ ጥራይ ከይኣክል ከዓ የእምሮኻ ከዓ የእምሮኻ ከዓ ብጣዕሚ ይድቋፅረካ እምበርከ እዛ ፈትሊ እዚኣ ሲ ምስ ኣየነይቲ ከዋህዳ እንዳበልካ ኢኻ ትኸይድ ስራሕ እንዳስራሕካዮ ሲ ሓድሽ ፈጠራ እንዳፈጠርካ ኢኻ ትኸይድ ከምዚ ኣምፃ ኣቢልካ ሲኢልካ ትሰርሖ ስራሕ ሲ ኣይኮነን ማለት እዩ እዚ ኩሉ ክብደት ኣለዎ ማለት ሲ ብበዝሕ ሰብ ሸለል ክብሎ ክእል እዩ ከምዚ ምስ ተራ ነገር ኮይኑ ይስምዖ ከይፈተንካ ግን ክተብሎ ይትኽእልኒ ኢኻ ዝያዳ ምስዓተኻዮ ምስ ፈተንካ ድኻም ርኣየካ ኩሉ ነገራቱ ማለት እዩ ከምዚ ክብለ ክፀናሕኹ የእምሮኻ ዓይንኻ ሕቆኻ ኩሉ ነገር ማለት እዩ ካልኣይ ከምተወሳኺ ከምዚ ዳርጋ ትዕርፈሉ ግዜ እውን የለን ማለት እዩ

ሰላም ክብራት ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ስጋ ምስ ማሽሩም ማሽሩም እቲ ዝበለፀ ዓይነት ስለዝኾነ ኩሉ ግዜ ክንጥቀመሉ ምስ ኩሉ ሓዊስና እቲ ዝበለፀ እዩ። ስለዚ መጀመርታ ስጋ ሽጉርቲ ከምዘይንቐልቦ ከዓ ብሓንሳ ኢና ክንሕውሶ። ሽጉርቲ ፃዕዳ ሽጉርቲ፣ ቀይሕ ጉዕ በርበረ፣ ጅንጅብል። ሕጂ ቅባት ኢና ንጥንቀቕ። ውሑድ ማሽሩም ድሕሪ ኢና ነእትዎ። ውሑድ ዘይቲ፣ ውሑድ ኣለዎን የብሉን

ሕጂዚ ኣብ ሮሉስ ኢናሃነእትዎ ሕጂ ኣብ ሕብስቲ ዝዓይነቱ ሕብስቲ ዝዓይነቱ ሕረ እሱ እንዳበሰለ ንከሉ ሕጂ ድስቲ መውረድ ድስቲ ኩሉ ክሕዝ ፀኒሐ ኩሉ ክሕዝ ምስፀናሕኩ ከዓ ግድን ኢደይ ክሕፀብ ዘለኒ ኣብዚ ዝሓስካላ ኢኻ ትሕፀብ እዚ ዝሓስካላ ሕጂ ብፅቡቅ ከዓ ነንቅፆ ኢልና ውረይ ኢልና እዚ ማሽሩም ብዙሕ ደይኮና ንመትሮ ከነዳቐቆ ኢና ማሽሩም ቃንጢሻ ቃንጢሻ ፍረሽ ኣሎ ከምዚ ትሪእዎ ዘለኹም ናይ ታኒካ ኣሉ ሕጂ እዚ ዝምረፅ ማሽሩም እዚ ቃንጢሻ ወፊርካ ተምፆ ወለድና ሲ ካብ ወፍሪ ውዒሎም ክመፅ ከሎ ወዮም ሒዞም ዝመፁ ዋላ ሕጂ እውን ከምኡ እዩ ሕጂ ማሽሩም ናይ ታኒካ እዩ ብሓፂሩ ኣብ ታኒካ ዘሎ ካብ ደገ ተዓሽጉ ድመፅእ እዚ ግን ቃንጢሻ ኣብ ሃገር ኣብ ዓድና ዝፈሪ ማለት እዩ ኩሉ ካብ ምእራግ ካብ ንጭናጭ ኩሉ ስለ ዝሕግዘካ ሕፅብ ነብሎ ጀመርታ ፅቡ ጌርና ኢና ንሓፅቦ ረ መካታተፊኻ ኢድካ ኩሉ ፅፍርኻ ብስርዓት

ዘቃሚምና ንሰስ ሰክተትና እያ ስጋ ክንሪያ እ ኮሚደረ ገለ ብዙሕ ኣይኮነ ኣብዚ ኣየድልዮን ናይ ባዕሉ ጣዕሚ ስለዘለዎ ናይ ባዕሉ ጣዕሚ ስለ ዘሎ ዝበል ውሑድ ዘይትኻ ቅብኣት እዩ ዝኸፍአ ውሑድ ኣለዎን የብሉ ሕጂ ከምዚ ኢሉ እንዳተቐልወልና ከሎ ከምዚ ኢሉ እንዳተቐልወልና ከሎ ማሽሩም ኢና እባ ቃንጥሻ ቃንጥሻ ቃንጥሻ ኣብቲ ዝበስል ዘሎ ወይ ዝቕሎ ዘሎ

ሕረ ኩራት ዓዘትና ውሽጢ ዝኣተዎ ናይ ዱባ ሶስ ኣብ ሰውነትና ዝበና ጠቕሚ ናይ ዱባ ሕጂ ሕብስቲ ናይ ዱባ ውሽጢስ ድመልኦ ሶስ ኢና ክንሰርሕ። ክብደት ንምቕናስ ይሕግዘና፣ ንትኩረት ዓይንና ይሕግዘና፣ ተፀዋርነት ናይ መጥካዕቲ ሕማማት ይሕግዘና፣ ቆርበት ንኻ ምእራክ ይከላኸለልና። ብዙሕ እንዲካ ክትጠቅስ ትኽእል ድሕሪ ፅቡቅ ስራሕ ወይ ከዓ ስፖርቲ ምሰራሕካ ሓደ ኩባያ ዝበሰለ ዱባ 564 ሚሊግራም ፖታስዩም ኣለዎ። ምስ በናና ከተወዳደሩ ከለካ ሓደ ኩባያ በናና 422 ሚሊግራም ምዃኑ እዩ። ስለዚ ሕጂ ናይ ዱባ ዝበለፀ ስለዝኾነ ናይ ዱባ ሶስ ክንሰርሕ ኢና። ሓንቲ ማንካ ጣውላ ብራ፣ ሓንቲ ማንካ ጣውላ ሓንቲ እንቃቁሖን እየ ገይረሉ ሕጂ ሕሩጭ ጌርና ብሕሩጭ ድተሓሓዝ ናይ ዱባ ሕብስቲ ኢና ክንገብር። ናይ ዱባ ሕብስቲ ጮ ጌርና ኣሉ ሶስ ዝኣተዎ ናይ ዱባ ሕብስቲ ዱባ ዝበለፀ ስለዝኾነ ክንጥቀመሉ እ ኣብ ቆርበትና ብለና ካ ዝሕግዘና ዝበሰለ ሓደ ኩባያ ዱባ ምስ ሓንቲ ፍንጃል ፀባ ምስ ሓንቲ ብጫ እንቃቁሖ ወቂዕና ከዓ ገፅና ንለኽዮ እዚ ዝፀበቐ ካ ኸውን እ ዱባ ደይ ንሰርሖ ነገር የለን ክጥዕመልና ሓንቲ እንቃቁሖ ብሮ ካ ጌርና ኣሉ ናይ ዱባ ሕብስቲ ሶስ ዝኣተዎ ወይ ውሽጢ ዝመልኦ ሶስ ኣብያቲ ከነዝሕሎ ኢና። ምእንቲ ኣብ ውሽጢ ከነእትዎ ኣብያቲ ከነዝሕሎ ኢና። ብውዕዩ ሳይተእትዎን ኢካ ውሽጡ ቃዕ ዓቢልናዮ ብሰራሕናዮ

ማይ ዘይብሉ ፅንቅቕ ስጋዕ ዝብል ማይ ዘይብሉ ፅንቅቕ ስጋዕ ዝብል ዝገበርናዮ ነዝመሲልና ሕራይ መሰንከቲና ግድን ቅብኣት ንገብረሉ መሰንከቲና ቅብኣት ካብ ዝፍርቂ ሕጂ ኣብ ክልተ ኢና መቒልናዮ ነታ ማሽሩም ገይረ ዘቐምጣ ሓንቲ ንቃቕሖ ሓርጭ ፊኖ ገይረ ኣብዚ ክሰጥ ሕጂ

ምሳና ልዕልዕል ከይብል ከምዚ ንገብሮ ምሳና ልዕልዕል ከይብል ከምዚ ንገብሮ መሰንከቲ ነቐላት ለኺና ኣዳሊናዮ ኣለና ሕጂ ኣብዚ ክንሰጡ ኢና ናይ ድባ ሕብስቲ እዩ።

ሕራይ ኣብታ መሰንከት ኢና ሕጂ ኣብታ መሰንከት ኢትና ነንፅፎ ነንፅፎ ነንፅፎ ኣብታ መሰንከት ኢትና ጥቡቅ ጌርና ስጋዕ ከንፈር ድበፅሕ ጌርና ነንፅፎ ነዚ ከዓ ነዝሕሎ ሕጂ ነታ ካልኣይታ እያ ክሰጣ ነታ ናይ ካልኣይታ ከዓ ብድሕሪ ኣ ከላግባ ስለ ዝኾንኩ ምሳና ልዕል ልዕል ከይብሉ ኢለ ኣብ ሓርጫ ኣንፈፊ እዩ ናይ ዱባ ሕብስቲ ሕጂ ብናይ ደርሆ ክሰርሖ ትኽእል ብድደለኻዮ ንሕና ብናይ ማሽሩም ጌርና ሰሪሕናዮ ማሽሩም እቲ ዝበለፀ ስለ ዝኾነ ሕጂ እዚ ዝጠፍጠፍናዮ ጠፍጠፍናዮ ኣብ ክንበሎ ኢና ክዝሕል እኳ ኣለዎ ፅቡቅ ገይሩ ዝጠፍጠፍናዮ ሕጂ ክፍት ከተብላ ከለካ ቆልዑ ደስ ይድብሎም ንቆልዑቲ ከዓ ዝነብር ሰብ ቆልዑ ደስ ስለ ዝብሎም ብዙሕ ክትገብር ትኽእል ንሕጂ እዚአን ጌርና ኣለና ንቆልዑቲ በዚ ሕጂ ደስ ይብሎም ዳሕራይ እዚ ደብዓጥናዮ ኣብ ርእሲኡ ንድርቦ ኣብ ርእሲኡ ንድርቦ ምስታ ታሕቲ ወይትካ ንላግባ ምስታ ታሕቲ ወይትካ ንላግባ ምስታ ታሕቲ ወይቲ እዚኣ ጌርና ንላግባ ንንእሽተ ሕጂ እዚኣ ክፍት ነብል ሎ መተንፈሲ መተንፈሲ ብጉል ከይብል ማለት መልክዕ ኢካ ዝኾኑ ሕራይ ጋዝና ክትረስን ኢለ ወሊዐያ ኣለኹ ጋዝና ክትረስን ኢለ ወሊዐያ ኣለኹ ከምዚ ብዙሕ ኣይኮንካ እንትውላዓ ግን ከርስና ሕጂ ወዲ እያ ናይ ዱባ ሕብስቲ ውሽጡ ሶስ ዝኣተዎ ሕራይ እምበር ኩራ ተዓዘትና እታ ናይ ዱባ ሕብስቲ ኣኺላት ኣላ ናይ ዱባ ሕብስቲ ኣኺላት ኣላ ቤትሎ ስለ ዝኾነ ምሉቕሉቕ ስለ ዝብል ናይ ዱባ ሕብስቲ ኣኺላት ኣላ ሕጂ ሕራይ እምበር ክብራት ተዓዘትና ንቆልዑ ደስ ክብሎም ኢና ኢና ንሰርሕ ዘለና ናይ ዱባ ሕብስቲ እቲ ክገልፆ ዝፀናሕኩ እዩ ትሕዝቶኣ ከዓ ሕጂ ማሽሩም እንታይ ከም ዝጠቅም ኩሉ ተዛሪብና ኣለዉ ስጋ ከዓ እንታይ ከም ኩሉ ዱባ እቲ ድበለፀ ስለ ዝኾነ ሕጂ ናይ ዱባ ሕብስቲ ከምዚ ጌርና ሰሪሕና ኣለና ኣብ ውሽጡ ስጋ ማሽሩም ኢና እቲናሉ ዘለና እንቃቑሖ ሕጂ ቁርስ ኣቢልካ ክትቀርበሎም ከለካ ብዝያዳ ሕጎሱ ንቆልዓ ክትብሊ ከዓ ኩሉ ሰብ ዝነብር ሕጂ ንደቅና ንደቅና ንዓና እውን ዝብለና እንዲ ዘይብሉ ዝኣገባብ ሲ ጌርና ክንዲ ዝደለይዎ ብኩላ በሲላ ናይ ዱባ ሕብስቲ ብኩላ በሲላ ናይ ዱባ ሕብስቲ ውሽጣ ዝኣተዋ ናይ ዱባ ሕብስቲ ባሪ ክብራ ተዓዘትና ናይ ሎም መዓልቲ ዝሰራሕናያ ናይ ዱባ ሕብስቲ ምስ ስጋ ምስ እንቃቑሑ ምስ ኩሉ ምስ ማሽሩም ነዚ ትመስል ነዚ መፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ እዩ

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ኣገረምቲ ፍጻመታት ከምኡ ውን ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዝሃልና ቀሪባ ዘላ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣውስትራያዊ ሓረስታይ መከላኸሊ ድርዒ ኣባጊዕ ይሰርሕ። ሩዶልፍ ሻውባክ ንኣባጊዑ ካብ መጥቃዕቲ ተኳሉ ክከላኸለለን ይኽእል እዩ ዝበሎ ናይ ሰንሰለት ድርዒ ንምስራሕ ኣስታት 3 ዓመታት ከም ዝወሰደሉ ተዛሪቡ። ተቐማጢ ደቡባዊ ኣውስትራያ ከተማ ፊላክ ዝኾነ ሻውባክ ድርዒ ንኽሰርሕ ዝተደፋፍአ ኣብ ሃገሩን ጎረቤት ሃገሩን ጀርመን ካብ ግዜ ናብ ግዜ ቁፅሪ ተኳሉ እናወስኺ ይኸይድ ብምህላው ስጋኣት ስለ ዝሓደሮ እዩ። እቲ ምህዞ ዋላ እኳ ኣብ ብዙሓት ሓረስቶት ኣካታዕ ኮይኑ እንተሎ ሓሳብ ሻውባክ ግን ቅልል ዝበለ እዩ ነይሩ። እተን ኣባጊዕ ካብ ብተኩላ ምብላዕ ዘድሕነን ኣብ ርእሲኡ ድማ ብናፅነት ክዛወራን ክምገባን ዝኽእለን ዕጥቂ ምስራሕ ዝብል እቲ ድርዒ በሊሕ መስማር ስለ ዘለዎ ነቶም ተኳሉ ቃንዛ ዝፈጥር እዩ። ተኩላ በሊሕ እንስሳ እዩ። ድሕሪ እዚ ካልኣይ ግዜ በጊዕ ክበልዕ ኢሉ ናብቲ ከባቢ ኣይዛወርን ክብል ሻውባክ መልእኽቱ ናብ ሓረስቶት ኣብፅሑ። ይኹን እምበር ካብ ህዝብን ሓረስቶትን ዝረኸቦ ግብረ መልሲ መብዛሕትኡ ኣሉታዊ እዩ። እቲ ድርዒ ዘይግብራዊ ከምኡውን መጥቃዕቲ ተኳሉ ደዋ ምባል ውፅኢታዊ ከም ዘይኮነን ገሊፆም። ጸምሪ ናይተን ኣባጊዕ ምስ ግዜ ኣብቲ መርበብ ክተሓላለኽ ከም ዝኽእልን እቶም ተኻሉ ድማ ኣብ ክንዲ ተስፋ ዝቖርፁ ኣብ መወዳእታ ሜላታት ቀይሮም ንዝተቓልዐ ክፍለ ኣካላት ከም እግሪ ወይ ርእሲ ከጥቅዑ ከም ዝኽእሉ ናይ ብዙሓት ርእቶ እዩ።

0: ዝቐልጠፈ ሰራሕ ፒሳ። ኣብ ቨርጂንያ ኣሜሪካ ኣብ ዝርከብ ዶሚኖ ዝበሃል ዳ ፒሳ ኣካየዲ ስራሕ ናይቲ ገዛ ዝኾነ ሪቻርድ ደልሲድ 3 ዓበይቲ ፒሳታት ኣብ ውሽጢ 31.22 ካልኢት ብምስርሑ ኣብ ዓለም ዝቐልጠፈ ሰራሕ ፒሳ ኮይኑ
1: I am the world's fastest pizza maker for 2026. 3 pizzas, 1 pepperoni, 1 mushroom and 1 cheese in 31.22 seconds.
0: ኣብ ርእሲ እቲ ስሙ ኣብ መዝገብ ክሮሰን ጊነስ ምስፋር ደልሲድ ኣብ ላስ ቬጋስ ኣብ ዝተኻየደ ውድድር ክዕወት ብምኽኣሉ ተሸላሚ $5,000 ዋንጫን ቁልፊ ሻምፒዮንን ኮይኑ

ጻ ኮይኑ በቲ ዘይተለምደ ቅርጹ ይፍለጥ። ኣብ ኩንሻን ዞባ ትሬንዲ ህዋ ኪያኦ ዝርከብ ፒራሚድ ኩንሻን ሓደ ካብቶም መሳጢ ትርኢት ዘለዎም ህንጻታት ቻይና እዩ። ኣብ 2013 ዝተዛዘመ 18 ደርብታት ዘለዎ ፒራሚድ ኩንሻን ካብቲ ግዜ ጀሚሩ ህቡብ መስሕብ በጻሕቲ ክኸውን ግዜ ወሰደሉን። ፍሉይ ቅርጽ ናይቲ ፒራሚድ ንፋስን ብርሃንን ናብ ውሽጣዊ ክፋል ናይቲ ህንፃ ንምእታው ጸገም ዘለዎ እኳ ትኾነ ከም ቀንዲ ብልጫ ዝግለጽ ግን እቲ ዝተሓላለኸ ዲዛይኑ ካብ ባርዕ ሓዊ ውሑስ ንክኸውን ከም ዝሕግዞ ይግለጽ።

0: ኣብዚ ቀረባ መዓልትታት ተመራመርቲ ስነ ፍልጠት ንረብሓ ደቂ ሰባት ክውዕል ይኽእል እዩ ዝበልዎ መጥለቕ ልብሲ ድዱዕ ሰሪሖም ተባሂሉ እቶም ኣብ ሲንጋፖር ካብ ዝርከብ ናንያንግ ቴክኖሎጂ ዩኒቨርሲቲ ዝተኣኻኸቡ ጉጅለ ተመራመርቲ ድዱዕ ኣብ ውሽጢ ማይ ክሳብ 3 ሰዓታት ከስተንፍሱ ዘኽእሎም ናይ ምጥላቕ ልብሲ ከም ዘማዕበሉ እዮም ተዛሪቦም። ፕሮፌሰር ሂሮታካ ሳቶን ጉጅልኡን ፈለማ ካብ ርሑቕ ንኽቆፃፀርዎም ዘኽእሎም ኤሌክትሮድ ኣብ ኣካላቶም ድዱዕ ተኺሎም በዚ ድማ ናብ ሰብ ኣልቦ ነፈርቲ ቀይሮሞም ማለት እዩ። እቲ ዝሰርሕዎ ልብሲ ኦክስጅን ዘመንጭ ኮይኑ ስለ ዝማዕበለ ነቶም ድዱዕ ን3ለስተ ሰዓታት ኣብ ውሽጢ ማይ ክፀንሑ ይሕግዝ። እቲ ነቶም ድዱዕ ኣብ ውሽጢ ማይ ንምስትንፋስ ዝጠቕሞም ኦክስጅን ካብ ምትሕውዋስ ሃይድሮጅን ፔሮክሳይድን ማግኔዝ ዳይኦክሳይድን ዝተረኽበ ከም ዝኾነ እዮም እቶም ተመራመርቲ ዝገልጹ። ዕላማታ ጉጅለ እቶም ናይ ምጥላቕ ልብሲ ዝወደዩ ድዱዕ ኣብ ውሽጢ ባሕሪ ምንቅስቓሳቶም ኣስፊሖም ዓብ ጥቕሚ ክርከቦም ከም ዝኽእል ይኣምኑ። ካብኡ ሕልፍ ብዝበለ እውን እቶም ተመራመርቲ ሓደ መዓልቲ ድዱዕ ተጠቒሞም ዝባን ማርስ ክደህስሱ ዓብ ሕልሚ ኣለዎም።
1: But now, after wearing the diving suit, the cockroach can go to some underwater areas like flooded tunnels

ኣብ መዝገብ ክብረ ወሰን ጊነስ ዝሰፈረ ድሙ። ደማሙ 18 ኣጻብዕቲ እግሪ ኣለዎም። ኣብ ኣሜሪካ ዝተወለደ ቶቢ ዝተሰመየ ድሙ ግን ካብ ዝልሙድ ቁጽሪ ዝበዝሕ ኣጻብዕቲ ስለ ዘለዎ እዩ ኣብቲ መዝገብ ሰፊሩ ዘሎ። ወዲ 10 ወርሒ ቶቢ ምስ 28 ኣጻብዕትን 30 ኣጽፋርን እዩ ተወሊዱ። እቲ መዝገብ ቅድሚ ሕጂ ብጄክ ዝተባህለ ኣብ ካናዳ ዝተወለደ ድሙ እዩ ተታሒዙ ጸኒሑ።

ስነ ጥበብ ኣዝዩ ሰፊሕ ዓውዲ እዩ። ንሓንቲ ስነ ጥበባዊት ስራሕ ብልፅቲ ኮይና ንክትወፅእ ድማ እናተመላለእካ ብዙሓት ሞያውያን እናካተተ እዩ ዝኸይድ። ኣብ ሃገርና ብዝተፈላለዩ ስነ ጥበባዊ ስራሓት ኣብ ምምራሕ መደብ ይኹን ናይ ድምፅን ካልአን ዳርጋ ብተመክሮ ወይ ብልምዲ ክኸይድ ዝፀንሐ እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ብዛዕባ ናይ ምምራሕ መደብን ድምፅን ተማሂሮም ዝሰልጠኑ ዝተኻየደ ዕላል ስዒቡ ክቐርበልና እዩ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ።

ኣብ ሞያ ሙዚቃ ኣብ መምራሕ መደብ ኣብ ዝተፈላለዩ መደረዝ ጠልቡ ኣጋጣሚታት ኣብ ሓፈሻዊ ምብህሃል ኣብ መንጎ ካብ ሓደ ንላዕሊ ዝኾኑ ሰባት ድምፂ ምልከት ብድምፅን ኣገባባት ምድማፅን መልእኽትኻን ስምዒትካን ምሕላፍ ዓይነት ብራኸ ለጠቕታ ቅልጣፈ ቀስታ ድምፂ መልእኽቲ ኣብ ልቢ ሰማዕቲ ንኽሓልፍ ዘኽእል ከም ዝኾነ ርጉፅ እዩ።

0: መለስ
1: ሓደ ምልክቲ ሓደ ሙዚቃ ወይ ሓደ መደረ ተመሳሳሊ ትሕዝቶ ዘለዎ ክነሱ ብኽልተ ዘይመጣጠኑ ዓይነታት ድምፂ ምስ ዝቐርብ ዝተፈላለየ ተቐባልነት እዩ ዘለዎ። ጥበብ ተጠቃምነት ዝተፈላለዩ ድምፅታትን ኣደማምፃን ኣብ ምትሕልላፍ መልእኽቲ ወሳኒ እዩ። ኣብ ተጠቃምነት ድምፂ ኣመጋግባ፣ ርእሰ ምትእማን፣ ልምምድ፣ ቅድመን ድሕርን ተጠቃምነት ድምፂ ወሳኒ ምዃኑ ክኢላታት የመልክቱ። ወዲ ሰብ ብዘይ ድምፂ ንኽረዳዳ ኣፀጋሚ ክንዲ ምዃኑ ብዘይ ጥበብ ኣገባባት ድምፅና ደማምፃን ዓይነታቱን ንምርድዳእ እውን ርእሱ ዝኽኣለ ደረት ኣድማዕነት ከም ዘለዎ እቶም ክኢላታት ወሲኾም የረድኡ። ድምፅን ተጠቃምነት ድምፅን ኣብ ሙዚቃን ኣልያ መድረኽን ቀንዲ ረቑሒታት እዮም። በዚ መሰረት ኮሚሽን ባህልን ስፖርትን ዘበረቡ ንመባእታዊ ትምህርቲ ድምፅን ምምራሕ መደብን ዘተኩር ስልጠና ንመንእስያት ኣካይዱ ነይሩ። ዝኸብርኩም ሰማዕትና ብወገና ምስ ሰልጠንቲ እቲ ዝቐሰመዎ ሞያ ኣብ ዝነጥፍሉ ዓውዲ እንታይ ድርኺት ከም ዘለዎን ብዛዕባ እቲ ስልጠናን ዝገበርናዮ ርክብ ስዒብና ነቕርበልኩም።

0: እቲ ስልጠና ኣብ ክልተ ጉጅለታት ተኸፋፊሉ ዝተዋህበ ስልጠና እዩ ነይሩ። እቲ ሓንቲ ጉጅለ ኣብያታዊ ደርፍታትን መዛሙሩን ከምኡ ድማ ዝተፈላለየ ኣብያታዊ መሳርሕታት ሙዚቃ ዝመልኩ ኣባላት ዝሓቆፈት እያ ነይራ። ኣብቲ መደብ ስልጠና ድማ ሓፈሻዊ ክልስቲ ሓሳብ ሙዚቃን ቴክኒካት ድምፅን ከምኡውን ሓደ ድምፃዊ ኣብ ግዜ ልምምድን ሰዓታት ኣመጋግባን ከተግብሮም ዝግባእ ሜላታትን ምኽርታትን ዘካተተ ስልጠና እዩ ተዋሂብዎም።
1: ሓደ ኣብቲ ስነ ፍልጠት ናይ ሙዚቃ ንኣብነት ዳይናሚክስ ዝበሃል ኣለና። ዳይናሚክስ ጠባያት ናይ ሙዚቃ ማለት እዩ። እቲ ናይ ድምፂ ክብለ ጥቕታ ሓሳባት ሙዚቃን ሓሳባት ድምፅን ተረዲእኻ ሓሳባት ግጥሚ ተረዲእኻ ከመይ ጌርካ ዓብ ምባል ጥራይ ደይኮነ ወይ ቀስ ምባል ጥራይ ደይኮነ ወይ ማእኸል ደይኮነ ከመይ ጌርካ ጥበብሲ ምስ ናብራና ዝተሓዘ ስለ ዝኾነ ትሕጎ ዝተሓዝን ገለ ኩሉ ነገር ማለት ሓረ ገለ ሕጂ ነዚአንሲ ከመይ ጌርካ ኣብተን ሙዚቃ ትሰኩዐን ሕጂ ምናልባት ኣብቲ ዝነበሮም ሃጓፍ ዝያዳ ክንሰርሕ ኢልና ኣብ ዳይናሚክስ ብዙሕ ሰሪሕና ማለት እዩ። ሓሳባት ዳይናሚክስ እንደገና ኣብቲ ዝነበሮ ዘይነበሮ ምናልባት ክኾን ንኽእል እዩ። ኣብ ኖታታት ከመይ ጌርካ ኖታታት ብመሰረታዊቶም መባእታታት ሙዚቃ ዝበሃሉ

ዘይፈልጥዎ ዝነበሩን ዝፈልጥዎ ዝነበሩን ክኾኑ ይኽእሉ እዮም ክህልው ይኽእሉ እዮም ንዖም ከዓ ዝያዳ ንመዘኻኸርን መነቓቕሐን ተባሂሉ ኣብ ገሊኡ ትንክፍ ትንክፍ እናበልካ ኣብ ገሊኡካ ዕሙቕ እናበልካ ዝያዳ ግን ኣብቲ ናይ ቮካል ወይ ድማ ኣብቲ ናይ ድምፂ ዳህያት ቴክኒካት ናይ ድምፂ ከመይ ጌርካ ተውፅኦም ብፍላይ ድማ ኣብ ኣገባብ ስርዓተ ትንፋስ ንድምፂ ምቕያር ስርዓተ ትንፋስ የቲኻስ ከመይ ጌርካ ናብ ድምፂ ትቕይሮ ዝያዳ ኣብኡ ዕሙቕ ዝበለ ክስታ ጌርና ዝያዳ ከዓ ሳያ ተድልዮም ነራ ማለት እዩ። ምክንያቱ ስርዓተ ትንፋስ ንድምፂ ምቕያር ኣብ ቮካል ወይ ኣብ ድምፂ ሓደ ቅኒት ንኸይትፈርስ ይሕግዘካ፣ ጉልበት ንኽህልወካ ሕግዘካ፣ ንነዊሕ እዋን ከዓ ከይፈረስካን ቅኒት ከይወፃእኻን ከዓ ንኽትፀንሕ ገብረካ።

0: ኣካል እዚ ስልጠና ዝኾኑ ተምሃሮ ዝተፈላለየ ደረጃ ተመክሮ ዝነበሮም ኮይኖም ኣብና ሓድሕዶም ሞያዊ ተመክሮኦም ክለዋወጡ እቲ ኣጋጣሚ ስልጠና ባይታ ከም ዝፈጠረሎም ይገልፁ።
1: ዝነጥፈሉ ድማ ኣብ ናይ ጉጅለ ባህል ናይ ቤት ትምህርትታት ካብ ጓል 11 ዓመት ጀሚረ ድማ ክሳብ ሕጂ ይነጥፋሎ ማለት እዩ። ከም መባእታዊ መጠን ከመይ ጌርካ ብዕ ስነጥባዊ ንክትከውን ዘልዩካ እቲ ቀንዲ ቅድሚ ናብ ድምፃዊ ንክትከውን ዘልዩካ ኣስተናፍሳ ድዩ ትንፋስ ከመይ ጌርካ ትዕቅብ ቴክኒካት ሳውንድ ወይ ምስ ሙዚቃ ከመይ ጌርካ ተዋሂድካ ትደርፍ ዝበዝሑ ወይ ከዓ ሓደ ስነ ምግባር ኣብ ስነጥባዊ ወይ ድምፃዊ ክገብሮ ዘለዎ ነቲ ናቱ ናይ ቮካል ድምፁ ንክዕቢ ነቲ ናይ ቮካል ክእለቱ ንክዕቢ ድማ ዝተፈላለየ ትምህርቲ ነይሩ ማለት እዩ።
2: ባእታታት ናይ ሙዚቃ እንታይ እዮም? ምስ ሙዚቃ ክዛርብካ ዝኽእሉ ምስ ሙዚቀኛታት ከዛራርብካ ዝኽእሉ እንታይ ልካ ከምስ ሙዚቀኛታት ትዛርብ ሳ እንድሕር ምስኦም ገለ ነገር ክትሰርሕ ደለካስ ከምዝደልየ ክትሎ እንትኾንካ ኣሎ መራኸቢ ባእታታት ናይ ሙዚቃ ማለት እዩ። ሕጂ ኩሉ እዚኦም ብዛዕባ ሪትም ንበሎ ብዛዕባ ድምፅታት ከመይ ጌርካ ተውፅእ ብዛዕባ እቲ ህርመታት ክንዲኣካ ቆፂርካ ከመይ ጌርካ ካተንብቦም ሙዚቃ እዚ ብምሉእ ኣብዚ ከሲብና ሉ ማለት እዩ።
3: ሙዚቃ ካብ ብንእሽተይ እንደ ጀሚረ ሓፈሻዊ ክሳተፈሉ ዝጀመርኩ ግን ዝሓለፈ ሕጂ ኣብዚ ናይ ወርሒ 1 ዝሓለፈ 225 ማለት እዩ ኣብ ናይ ኣውራ ተሳቲፈ ነይረ ክራር ጊታር ፃወተ እቲ ሓሳባት ዝወሰድናዮ ኣተነፋፍሳ ሓደ ከመይ ርካ ሓደ ቶን ምስ ሓዝካሲ ከመይ ኢልካ ነዊሕ ግዜ ትፀንሕ ወላ እውን ቅንፁብ ግዜ እንድሕር ትፀንሕ ነርካሲ ከመይ ኢልካ ኣብ ዕብቱ ትፅዕር ዝያዳ ነቲ ተቕርቦ ደርፍታት ከዓ ከምዘብለ ክፀናኹ ትትገብሮ ቴክኒካት ካብ ብዘይ ኣፍልጦስ ብኣፍልጦ ክግበር ከም ዘለዎ ተማሂርና ማለት እዩ።

እጂ ተመክሮ ምህላው ኣዝዩ ፅቡቕ እዩ። ሙዚቀኛ ክትኾን ማለት ኣብ ሙዚቃ ፅኒዕኻ ክትምሃርን ካብ ዜሮ ክትብገስን በበይን እዩ። ስለዚ ነቲ ተመክሮ ዘለዎ ንሙዚቃን ንቴክኒካት ናይ ቮካልን ዝያለ ዕሙቕ ኢሉ ክፈልጠሎ ብትምህርቲ ብስሩዕ ትምህርቲ ከዓ እሱ ክፈልጠሎ ማለት እዩ። ከም ድምፃ እውን ኣብነት ሕጂ እንታይ ዓይነት ድምፂ ከም ዘለዎ ክፈልጥ ኣለዎ። ክንምንታይ ልምምድ ድልዮ ክፈልጥ ኣለዎ። ሰዓት ክንደይ ክላመደ ኣለዎ። ኣበይናይ ግዜ መግቢ ክበልዕ ዘለዎ፣ እንታይ እንታይ መግቢ ተዘይበሊዑ፣ እንታይ እንታይ ተዘይሸትዩ ዝሓሸ ውፅኢታዊ ድኾን ንነብሱ ኣብቲ ድምፁ ዝኾን ፍልጠት ኣሎ፣ ድምፂ ዝኾን ፍልጠት ኣሎ። ስለዚ ክፈልጦ ኣለዎ፣ ስርዕ ትምህርቲ ክወስድ ኣለዎ ማለት እዩ። ተሓዱሽ ጀማሪ ከዓ ከምኡ ድምፂ ክፈልጥ ኣለዎ፣ ንዕውን ዝኸውን ትምህርቲ ከዓ ስሩዕ ትምህርቲ ክወስድ ኣለዎ ማለት እዩ። ከምኡ እንተኮይኑ ዝያዳ ሃልኪ ይወድል፣ እንደገና ትምህርትኻ ከዓ ብፍልጠት ኮነልካ ተሞክሮካ ከዓ ተሰፍሕ ማለት እዩ።

ብተመክሮ ክመፅፀንሐ ሞ ብዘይተደለየ ድምፅታት ድምፁ ካሃስ ይፀንሐ ኣይርድን እዩ ዓው ምባል ጥራይ ዓውልካ ክትደርፍ ኢኻ ድምፂ ስለ ዘለካ ዲኻሆ ክትብል ስለ ዘለካ ትብል ማለት እዩ ኖ ከመይ ጌርካ ክተውፅኦ መዓስ ተውፅኦ ከመይ ጌርካ ተውፅእ ከመይ ጌርካ ክንሰብ ትሕጉሶ ሓንዲ በዲ ከምፅ ኢልካ ገሌልካ ትደርፈሉ ንሰብ ከመይ ጌርካ ክትእትዎ ናብቲ ስምዒት ሕጂ እዚ ትምህርቲ እዩ ዘምፃካ ናብኡ ማለት እዩ ብተመክሮ ግን ደላይካ ክትብል ትኽእል ኢኻ ድሓር ኣበይ ከም ትደርፍ ክትፈልጥ ኣለካ ንምንታይ ዕላማ ኢካ ትደርፍ ዘለካ እዚ እውን ንባዕሉ ኣብ ትምህርቲ እዩ ድመፅ ማለት እዩ ኮንሰርት ክተቕርብ ደሊኻ ፈስቲቫል ኢኻ ትደርፍ ዘለካ እንታይ ዓይነት ኣደራርፋ ትጥቀም ማለት እዩ ንኣኸበኛ ዲኻ ከተስምዑ ደሊኻ እንታይ ኢኻ ክትገብር ካልእ ዝተፈላለዩ ንጉንበት ንካልእ ዝብል ን20 ሰነ ኣብዚ እንታይ ዓይነት ድምፂ ኢኻ ክተውፅእ ከመይ ጌርካ ኢኻ ክትቕርብ ሕጂ እዚ ትምህርቲ እዩ ዝቕልሶ ማለት እዩ ንኩሉ ብሆ ንድሕር ክትቆረጦ ኮንካ እዚ ይሃሴካ ንዓኸን ድምፅኻ ትህሰ ዋላ ኣብ ሰብ እናተመናኻ ክትከይድ ትኽእል ኢኻ ንሕር ሓድሽ ቴክኒካት ሓድሽ ፈጠራታት ነቲ ህዝቢ ንዓኻ ኩሉ ግዜ ኣለካ ብትስራሕ ማለት እዩ።

0: መራሕ መደብ ሓደ ምርኢት መሳጢ ኮይኑ ክቕፅልን ወይ እውን በንፃሩ ኣሰልቻው ንክኸውን ዝጠሉ ተራዩ ዘለዎ ብቕዓት መራሕ መደብ መልእኽቲ ትሕዝቶታት ብዝግባእ ክመሓላለፉ ኣብ ምግባር ዓብዪ ኣገዳስነት ዘለዎ ምዃኑ ኣብቲ ስልጠና ተንፀባሪቑ።
1: ትፆር ቀሊል ኣይኮነን መራሕ መደብ እቲ መደብ ወይቲ ምርኢት እንተክፅብቕ እንተክፍእ ኩሉ ትፆር ኣብ እዩ ዘሎ። ምክንያቱ መራሕ መደብ ምስ ወደብቲ ኣካላት ይራኸብ እዩ። ምስ ኣቕረብቲ ኣብ መድረክ መፂኦም እንተ ሰሚናር ድዮም ክቕርቡ፣ እንተ ወረቐት ድዮም ክቕርቡ፣ ወይ እውን ስነ ጥበባዊ ምርኢት ድዮም ክቕርቡ፣ ምዞም ሰባት እዚኣቶም ብቐረባ ክላዘብ ወይ ድማ ክራኸብ ኣለዎ። ካብኡ ናብኡ ከዓ ኣለዉ ከዓ ሰብ ሞያ ናይ ቴክኒክ ኣለዉ፣ ናይ ብርሃን ኣለዉ፣ ናይ ድምፂ ኣለዉ። ምስዚኣቶም ውን ክወሃሃድ ኣለዎ። ብዓብዩ ድሕረ መጠረሻ ከዓ ኣብቲ መድረክ ምስ ደየበ ነቲ ኣቕራቢ መደብን ነቶም ተዓዘብትን ኣራኻቢ እዩ ማለት እዩ። ኣራኻቢ እዩ፣ ኣንጋዲ እዩ ዝኸውን ዘሎ። ስለዚ ኩላታ ፆር ኣብያ ትወድቕ ዘላ። ብድሕሪት ዘሎ ፀገም እቲ ተዓዛቢ ኣይፈልጦን እዩ። ስለዚ እቲ ፀገም ካብ መፅ እዩ ብዘየገድስ ነታ ፀገም ፀይርዋ ዝድብ ናብታ መድረክ እቲ መራሕ መደብ እዩ። ስለዚ ሃጓፋት ከጓንፍ ፀገማት ከጓንፍ ከሎ ጌና ምድላዋት ክገብር ከም ዘለዎ ኣቕራቢ መደብ ነቶም መደብ ዘቕርቡ ሰባት ወይ መራሕ መደብ ማለት ነቶም ዘቕርቡ ሰባት ኣቐዲሙ ክረኽቦም ኣለዎ። ናቶም ታሪክ ሓፂር ታሪክ ድሕረ ባይቶኦም ከፅና ኣለዎ። ምስቲ ዘቕርብ ዘሎ ምርኢት ዘለዎም ዝምድና እንታይ እዩ ክፈልጥ ክኽእል ኣለዎ። ኣብቲ መድረክ ምስ መፁ እንታይ እንታይ ከቕርቡ ክፈልጥ ክኽእል ኣለዎ ማለት እዩ። ስለዚ ካብ ናብ ንኡስ መደብ ክሰግር እንከሎ ከላግቦ ከሎ ነቲ መደብ ተዳሊሉ ክመፅእ እንከሎ እቲ መደብ ይፅብቕ፣ ተዓዘብቲ ከዓ በቲ መደብ ገለቁም ነገር ሰኒቆም ይኸዱ ይፅብቀሉ ከዓ ማለት እዩ። ንሱ ከዓ መጎስ ረክብ።

ትሕሶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም ሕጂ ድማ ካብተን ኣዘናጋዕቲ ዝኾና ትሕሶታትና መደወይክ ና ሕዝናልኩም ቀሪምና ዘሎና ዝተፈላለዩ ኣዘናጋዕቲ ዝኾኑ ትሕሶታት መደወይክ እዮም ክስዕቡ። ቅድሚኡ ግን ኣብ መደወይክ ክቐርብ ኣለዎ እንትብሎ ቪድዮታት እንተሎ ብቅፅሪ ቴሌፎን 12512 ኣብ ናይ ስራሕ ሰዓታት ብምድዋል ክትረኽቡና ትኽእሉ ኢኹም። ክቡራት ተዓዘብትና ኩሉ ግዜ ከምቲ እንብሎ መደብና ካባኹም ናባኹም ስለዝኾነ ናብ መደብና ተሳተፍቲ ክትኮኑ ተስፋና እዩ። ሕጂ እምባር ናብ ትሕሶታት መደወይክ ከብለኩም እየ ተኸታተሉ።

ሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይድእ ዘሎ ክቡራት ተኸታተልትና ስዒብና ድማ እታ ዛዛሚት ናይ መደብና ዝኾነ ተኸታታሊት ፊልም ገፅታ ስዒባ ክትቀርበልናያ መበል ሳልሳይ ክፋላ እንዋስዕብ

0: ክትክል እንተዳለዩ በቃ ነእታ ናይ ኩሉ ግዜ ኣኺልዋ ንሳርያ ተመልሶ
1: ፀገም ደበልካ ፀገም ዳኣመል እዩ
0: ለኛ ሞይ ምሽ ሓቂ
2: ናይ ድሓንዳ ስራሕ ኣይትክኒ ኣርማድዮ ገዳ ስራሕት እዩ ኩሉክርያ
3: ኣነ ሓሳዊ ሰበይ ጆን ዓርኪ ሓሳዊ መታለሊ ቀታለ ሰብ ኩሉ ኩሉ በቃ ኩሉ ኣነ
4: ንወድእ እብለካ ኣለኹ ንወድእ
1: እዋ ኣንቲ ካልተተረፈስ ብዛዕባ ውላድካ ከማይ ትሓስብን

0: እዎ ነጊረዮ ኣጋጣሚኻ ማንም ሰንበት ኮይኑ መደብ ክሓዘ ፀኒሑ እምበር ግድን ቀዳምን ሰንበትን መፀት ፈፂምካ ክትረኽቦ ዘይትኽእል ግድን ይመርዓ ስለ ዝበቃ
1: ንስ ክትብል ዮዳ ንዕምበር ንፍእዩ ዝመስል ዝቕልዓ ሓቂ
0: ብጣዕሚ ኸምር ንገዝኦም ንባዕሉ እናሰርሐ እዩ ዝኣልዮም ሓንቲ ዓባይ ሓፍት ላቶ ዶ ሰብን ብዓቕማ እናሰርሐ ትሕግዙ እዩ ኣዲኦም ነዊሕ ስለ ዝሓምድ ከቢድ ሓላፍነት እዩ ዘለዎ
1: ኣዲኡ ሕመምቲ ያኖ ግን ከምዞም ካልኦት መንእሰያስ ይኮነን ማለት ገንዘቡስ ኣብ ግቡእ መዓላይ ዝውዕሎ ማለት እዩ
0: እዎ ልክ ዓለኻ ንኣብነት ሕጂ እቲ ናይ ኣዲኦም መድኒት ማረእዩ ክኽብር ማለት ግን በዚ ኢሎም በቲ ፈፂሞም ወላ ሓንቲ ነገር ኣብድልዮም ላ ዘይፈልጡ
1: ፅቡቅ እምበር መኻብ ንገዝኡ ሓሊፉ ንኣኹን ግርም ሓዊኢ ኮይኑ ክዘሎ
0: ከምቲ ኩሉ ግዜ ዝብለካ እዩ ሄኖክ ምህላዊ ጥራይ ሓዊ ዘይብለ ኢለ ፈፂመ እየ ስማስ ኢለ ዘይፈልጥ ሄኖክ ከምዚኣ ደሌት የለዮ እንኪ ናብዚኣ ከይደሌት የለዮ ንዕናይ ከምዚኣ ሓሲበት የለዮ እዮም መኽረኒ በቃ ብኩሉ ነገሩ ብሓፈሻ ማራ ኢለባ ሄኖክ ኩሉ ነገር ዩንኣይ
1: ፈጠረ መኑዕ ዝበቅዕ እንግዶ ደዳሊ ክለኺ
0: ኣዳሌ ትብሉ ካኸ ሎሚ ምሸት ፅቡቅ ገይረ ክሕግዘኩም እየ ተዳልየ ዘለኹ ግን ክሓተካ ኣሎ
1: ሓረ
0: ማለተይ ሄኖክ ጥራይካ ዓዲምካ እዩ ዘለካ እንዳንሓውበይ ከማ ዘይ ዓዲምካ እዮ
1: ወ ዳንኮ ምስ ዘለዎ ኩነታት ስለ ዘይጠዓመ እምበር ነገር እየ እንዴ ሄኖክ ከዓ ሓወይ እናበልከማ ክነገርና ናክፈለ ንሱ ዝምህላው ስሕጉሰኪ ኢለ እዩ ዝሓሳብ ኣይሕጉሰክ
0: ንኖ ብጣዕሚ መርት ሓጉሰ ክፈልጥ ስለ ዘለኹ እየ ወይ ሞበል ከይመፀና ከሎ ክንቀራርብ እንታይ ደኣ ክንገብር

0: እሞማዓስ ዳኽሓልታ እዩ ክንደይ ግዜ ወዲኡ ብገስ ሓሳብ ሒዝኻ ንገዛ ይመለስ ካብ ናይ ሎም ንሸ ዝምጭ ኣጋጣሚ እንታይ ይፅበሎ እንታይ ይፀገም ካብ ናተይ ስምዒት ንላዕልስ ናይ ዓመታት ምሕዝነትና ገዲስኒ ማለት ድዩ ዘይከውን
1: ኣሓኒ ኸይኑግ

0: Ja. ትፈልጥ ዲኸ ኣብ ግዜ ሽግርካ ስምዒታትካ ተረድዩ ፀገማትካ ፈሊጡ ድሓ እንዲኻ ኢሉ ዝግደሰልካ ሰብ ናይ ዝኾነ ዓይነት ሕማም ፈውሱ ምዃኑ ትፈልጥ ዶ?
1: ኣፀቢቕ ሰብ ንመኽሰብ
0: ብልክዕ ሕጂ ግን ሓደ ሽግር ኣጋጢሙ ኣሎ።
1: ተሽግሩ
0: ክብድ ኢሉ እዩ፣ ግን ነዚ ኣጋጢሙ ዘሎ ሽግር ብሓደ ኮይና ክፈትሖ ንክእል ኢና።
1: ፀገመ ይብ ንክእሎ ጥራይ
0: ፀውሉ ኢና ሰሊና
1: ኣነ ሽም እዛ ጓል ዘይጠዋዕለ ይምሽለካ
0: እንታይ ሓፍተ ቅድም ደ ይሰምዐኒ እንታይ ክብል ደለ እንታይ ትፈልጥ ደለ
1: እንታይ ከም ትብሉ ፍለጡ
0: ፍናስኪ
1: ይቕሬታ ግበረለይ

0: ንሓንዶ
1: ክሪክ
2: ሰብኣይ ስኸም ዝኾነ እምበር ተነሲሑ መፂና ሓዘ የደግም ኣብታ ናይ ዕረፍቲ ግዜኡ ድማ ሰላሒሉ ዝድቅስ በዓልቲ ተወስማምሉ መዓልቲ በዓላት
3: ብዙሕ ተምሃር ትመስተይታኮኮለ
2: መቻለ ክግርፍና ስኢልከ ኢናትና ሂወት

0: ሓንቲ ፋቨር ዳኣ ደይ ትገብርለ
1: ኣንቲ ክንደይ ክደፍር ኢኻ ገና ሕርቃነይ ከይወፀለይስ ፋቨርካ ክገብረልካ ደለ ትገጠይቶም ምሆሮ
0: ኣሰብርን ሓፍቲ ተኾንኪ ኢኺ ድሕር ተጋጌሞ እንታይ ኣሎ እዩ ድሕር ተጋጊ እንታይ ኣለ
1: ጌጋ ካብ ተጋጊ ዝእረም ኣይኮነ ዝረ ራእሲና ሞይታ ነራት
0: ትኾንስለስካስፋፉስ ቅዱስ ውይ ኣታውን ክትዕምቕ ተሓስቢ ወትተይክድሽካሕ ክፉእ ተሓስቢ ተጋጊ እኳ ኢለልክ እንታይ ኢለክ ደ ተጋጊ በቃ
1: ፅባዕ እንት ደግሞ ጌጋ ሞንቲ ክዓብስ እዩ ክሳዕ መዓሲ ኻ ናይ ቆልዓ ደስሒ ዝካ ክትከይድ እንደ ንምንታይ ፋቨሪካ ክንልካ
0: ኣብ ዘለካ ጨለ ዘረባ እዊ እዚኣ እኒ ክፅብካ መጀመርያ እዚኣ እያ ኖኖ ክትከድፍያ እንታይ ድ ክብለክ ደል ሳብሪን ሓፍተይ ሎም መዓልቲ ናይ ደራር ዕድመላትኒ
1: ስኖኖ
0: ኖኖ ኣይኮነ ደይኮነ ጥራይ እታ ናይ ትማሊ ጌጋ መታ ንኸይትድገምሲ ቀልጢፍ ክትመፅእ ትኾንክስ ክነግረኪ
1: ንምንታይ
0: እወታ ቆፀራ ሰዓ ሸውዓተ ናይ ድራር እንድያ ሕጅስ ቀልጢፍካ ትመፅእ ትኾንክስ ክነግረኩም ቀልጢፍካ ትመፅእ ንምክንያቱ ንማማኻ ገዲፍያ ክኸይዳ ክእኒ ኣይደልኒ ኢካ ይትኸውን ኒኻ
1: እማ ናይ ምሸት ከልኩ ድካ ቆፀራ ትሕዝ ዝመፅ ዘሎ ሰሙናይ ንኮ ክኸውኒ ቆፀራኻ ናብ ኣስጉርኩ
0: እወ ሓቂ ክኪ ከለኽ ኣይተጋግ ሓቂ ከለኽ ፅቡቕ ኣለኽ ሳብርን ሓፍቲ ግን እዚኣ ቆፀራ ኣይኮነትን ዕድሚ እያ
1: መን ዓዲምካ
0: ሓባ ንሰሊና እዩ ድራር ዕድመ ገለ ኢልኒ ድኳን ከፊቱ ሲ መመረቕታ ዕድመ ግዲ ንምፃእ ገለ ኢልኒ ብኸም እየ
1: እናበልካ ንሞንቲ ከለከ ሰዓት ሽዱሽተ ክነፅ ሕጂ ቀልጢፍካ ትምለሳ ክሳብ ሰዓት ሽዱሽተ ግን ምፃእ ፅንሓ ንነግረካ ኣለኹ
0: ግድን ግድን እውይ እስኺ ንዓለም እታ ዝጣዓመት ሃፍቲ ከማኺ እውይ ደርዶ ክስማዕክ ሓዳሽ ኣላ
1: ኣይደልኒ
0: ናተ የለ
1: ተበገሱ መስዕታ ኸኢል
0: ናተ ናተ ታናይ ቀዳይ ድፈትኸ
1: ኣይደልኒ
0: ኣይውልዳዕ ኣይውልዳዕኒ ደንሸለ ይሰኣንኩም

0: ሰሊና እንታይ ዳ ሓሳብ ዳኣ ናበይ ዳ ገሽኪ
1: እዚ ሓሳብኩ ኣለኹኩ
0: ማዕረፍ ንርኡ ባይተሓሳቢ ናይ ትምህርቲ ድ
1: ትምህርቲ ድኣ ሞ ዘይጀመረ ንሕጂ ድ ንጀመ

0: እንታይ ደኣ ክስ ተሓጎስካ ዘይትመስል ሎሚ ስባ ገጽካ ፍትሕ ትሓብሎ
1: እጃ
0: ቁርብ ጥራይ ወስኸላ መርፂ ባኣለኻ
1: ከመይ ሞ ማዕባለታት ናይ ስራሕ ከመይ ይረአየ ከሎ
0: ማይ ክሞ እንታይ ወፅእካ ብጣዕሚ ይልፉዑ እንዲኻ መቸም ጥቡቕ እዩ ጀሚሩ ዘሎ ዝጎደለ የብሉ ይመላእ እዩ ዘብል
1: እዋ ይመላእ እዩ ዘብል ሰራሕተኛታት ከባን ከምቶም ዝደልዮም ዓይነት ሰባት ይረኽ እቲ ሓደ ንጡፍ ኮይኑ ፅቡቕ ናይ ጣወሎ ኣፍልጦ ዘለዎ ኮይኑ ብደገ ዘዝኣዘዝናየ ዝለኺ እቲ ሓደ ከዓ ንብረት ዘመላለስ ኣዝዩ ፊኖ ንጡፍ ናውትስታይ ውቃቦም ከማን ደስ ዝለካ
0: ብጣዕሚ ፅቡቕ እምበር እሞ ውዲካ ዲኻ ዋላ ሰራሕተኛታት ትወስኽኻ
1: መድለየ ንባ ምሻለኪ ንጡፍ ኮይኑ ፅቡቕ ኣፍልጦ ናይ ጣወሉ ዘለዎ ኣብዚ ምሳኽ ዝበሉ
0: እሞ ኣነ ዝፈልጦ ሓደ ሰብ ኣሎ ከማ ንፍዕ ፈለኛ ሞ ንዑ ዘይዛረበልካ
1: የድምዕ ትብል
0: ብጣዕሚ ንፍዕ ሰብ እዩ
1: ፅቡቅ ንፍዕተ ኮይኑ ግን ከምዞም ቀጠፍቶም ሰባት
0: እዋይ ምስ መፀኻ ባዕልካ ትሪኦ ባል ቀጠፍቶ ዝብልካ ይመስለኒ ጥዑይ ሰብ እዩ
1: እስከምፅ

እዚ ብዛዕባ ሚለ ዝሓስብ ዘለኹ እዚ በይነ ዝኾነ ኣይኮናን ግን ከዓ ፍሉጥ እዩ እዚ ጉዳይ ምስኖ ክስማማዓኒግን

0: ኣትሚኩ ውላ ዳ እሞ ደይ ፀጋ ፈጣሪ እዩ
1: እሞ ንምንታይ ኣነ ንበይ ነይ ፀጋ ፈጣሪ ዝሕረመኒከ እየ ዝብል ዘለኹ
0: ከምኡ ማለት ኣይኮንኩን ሚኩ ፀጋ ፈጣሪ ካብ ፈጣሪ ጥራሕ ኢና ንረኽቦ ተሳይቲ ቁረፂ ማለት እየ
1: እንደ ነዊሕ እንዲ ሞት ቤቦ
0: ወይ ቅዱስ እንታይ ገይረኩም ደይ ትገድፉኒ ቆሪስኩም ዶ እሞታይ ዳ ቴሌፎን ናትዘረኩ ትርብሽ
2: ማማማ ነሪ
0: ኣሞኹም ይካለ
2: ኣብ ናሳረባ
0: ትረኽባ
2: ሄሎ
1: ኣሰ እዞም ደቀ ይድሓሉ ቅዱሰይ ልሉ ከመይ ኣለኹም

0: ፅቡቅ
1: ትምህርትካ ትነፍዕሉ ኣለኹም?
0: እወ
1: ንፉዓት። በሉ ማማ ዛረበኩም ከላ ከዓ ስምዕዋ ሓራይ ከይትርብሽዋ።
0: ሓራይ ክዘና ባብምፅ
1: ሓራይ ክመፅ ኣውድሰይ ንማማ በላ ረኽበኒ
0: ከማማ ረኽበይ
1: ብጦቱ ክዱ ሜኮ
2: ፔፔ ክሕሰ ክበለ
3: ነኖ ድሓን ፀገመ የብሉን እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎልክካ እዩ ዘናጋዕ ብዝኸውን ዘይከውን ግን ኣይትጨነቐይ እጃ ኸደ ክነብሲ ከይተሰይ
2: ድሓን በቃ እንታይ ክክገብር ኢለ
3: ድሓን ኣጀኸ ኣነ ከዓ ንገዛ ክመፀክ እየ ሕጂ ግን ሰዓት ኣኺል ምስለ ዘሎ ስራሕ ክኸይድ
2: ሃረይ ፔፔ
3: ሃረቸ ውይ ጭንቀት ኩሉ ግዜ ምን ፎቅ

0: ዝመሰለ እዩ። ናይ ባዕቂ ድኽነ እዚ ሚድዮ ወደገዛትና ትብል ዘለኹ
1: እዋን ሱ ይሂዳ
0: እንዳምር ፃወት ለመለ ተስፋ ገብራት ብዙሕ ኣለዎ የ ድብ ለምኹ ንኦም ፅበቅኦም ሲሉ
1: ውይ ኣታኸም ወዳበይ ክረኽቦ ይስለጠና ጥራይ እምበር ክላስ ገዲፈኩ ዕብ ዝመፅ ዘሎ ዶንጊዶ ግን ሓቂ ሕጂ ኮ ክፍደሱ እዩ ዝግበኦ ነሩ መስለኒ
0: እንታ ሃፍተ ሃለፍታ ገብረት ውሱ ቆፅር ኣለኪ ዶንጊዶ ገለመለ ትብል ኣሎ ድ የለን ኳ ደይፈለጥኪ ንዕምበር ዝነገር ጥዕና ይብለክ ንፀሊል ክሎ
1: ንረብሓና ክሳብ ዝኾነ ምፅማም ጥራያ ተዋፃና
0: ኣኬድክ ከምኡ እዚ እቲ ጉዳይ የብልክን
1: ኣታ ሄኖክ ማይክ ንእሽተዩ ንፉዕን ሰራሕትና ይደል ኣሎ ካብዘይ ንፈልጦ ከዓ ንፈልጦ ዝሓይሽ ኮይኑ ስለዝሰማዕኒ እየ ንሚል መሪፃ
0: ካደ ዳ ካልእ
1: ካልእ ሞ እንታይ ክህሉ እዩ
0: እምበርዶኹ ግን ንሚልዮን ፅቡ ገር ክትፈልጥ እየ ክንስኽ
1: ጠባይ እኳ ቀሪበ ይፈልጦኒ ንፉዕ ፍለኛ ምምኳኑ ግን ይፈልጥ እ ማይ ከዓ ከም ዓይነት ሰብ ይደልዩ ኣሎ መቸም ነዚ ክነቕርበሉ ሓሲብና ዘለና ናይ ስራሕ ዕድመ ይነፅጎ ኢሉ ይሓስብኒ ይነፅጎ ኢልካ ትሓስብ ዋ

0: ንምንታይ ክምዓርፍኒ ዝዓቕሊ ክትፅሚ
1: እምበር ዝሕጉስ የረኺበ ዘለኹ ክቐስን
0: ኣነ ኸም ማለት ኣይኮነ ግን እዚ ጓኒፉ ደሎኮ ንኹላትና ይስማዓና ንዓ ክትረአ ኣይኮነ ድሓርካ ትድካኣለና ጌርና ኢና እንታይ ደ ገበርና ይ ክደልኽ
1: ብክንገብር ዓቕመን ክእለት እንተዘይብልና ምስ ዕድለ የማህር ንበርቲ ኢና ክገብር
0: ምስ ዕድልክ ድሕር ከተማር ጀሚርክ ኮ ነቲ ዝተረፈ ክካልእ ዕድላት እውን ተፀልምት የለኹ ማለት እዩ
1: ወንቲ እየ ክገብር ትክገብረ ዘለን ስከንገረኒ እንታይ እየ ክገብር
0: ህድእ ሞ በሊ ቅድሚ ምርዓውና ኣብ ዕርክነት ከለና ዝክርሉ
1: ኣነቕም ነገር ይዛረብ ንስኻ ክኣላግፅ ተራእካ ምሽ ንስኻ ክትዝክር ተራእካ
0: ኣላገፅ ኳይኮንክ ንደለኹ

0: ሓደ መዓልቲ ዝክርኦ ትኾንኪ ሙቪ ክርኢልና ሲነማእቲና ሸኣብቲ ሙቪ እቶም ኣብ ነበሩ ፋሚሊ ብሰንኪ ውላድ ደ ምርካቦም ክጨቓጨቡ ርኢና ሽዑ ድበልና ዝክርዮ
1: ንስኻ እንታይ ገድሽዎም ደ ሰባምዕቶ ኮይኖም ዘይፈላለዩ ኢልካ ኣሎ
0: ንስኻ እንታይ ክመሊስ ክል
1: ናይ
0: ኣይዘክርክዮም ካብ ዝፈላለዩ ሲ ስለምንታይ ካ እንታይ ዘኽታማት ቆልዑ ኣዳብቲ ገይሮም ዘይዕብዩ ፍቕሮም ከዓ ብሰላም ዘይቅፅሉ ኢል ክመሊስ ክል
1: ፊልም እንዲተረኒ
0: ንሱ ፊልም ሂወትና እውን ኮኑ ባዕሉ ፊልም ግን ኣተኣላልያና ስለ ድፈላለ መወዳእታ ንክፈላለ ከዓ ናይ ግድን እዩ

ናይ ሎም ሰሙን ዘዳለናልኩም ትሕሶታት መደባት መዛይ ከምዚ ክትከታተሉ ፀናሕኩም እዩ ነይሩ። ብዛረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኪብኩም ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃይ ናምሳኹም ፅኒሕና። ከምኡውን ክኢላ ስነ ፅባቀ ኤደን መሓመድ እናመስግንኩ ምስተረፉ መደባት ኤርቲቪያ ክገድፈኩም ዝመፅእ ሰሙን ብዝተፈለየ ትሕሶ ኢና ክንረኸብ። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመነኹ ምስተረፉ መደባት ኤርቲቪ ሰላም።

0: ጠቕሑ ኣትፀፊ
1: ትፀፊ ኣትኒ ካልባለ ዘተወደይኮ ሓደ ሓደ ግዜ ዚ ዓዋኒ ሕጂ ትፀፊ ተበልክዮ ትፀፊ ኮይኑ ተረዲእዎ ዘተወደ ትፀፊ ማለት እንቋቑሑ ትፈጥር ማለት እዩ።
2: ሕጂ ተረድየ ሕጂ ሓንቲ ዋል ንሰይቲ ዚ ንወርሕስ ክንደይ እንቋቑሑ ተውፅእ ማለት እዩ?
0: ሓንቲ
2: ሓንቲ እንታይ ትብል እቲ ዋይ ደሮ ኣሞ መዓልታዊ እንዳ እንቋሖ ሻሻሻሻሻሻሻሻሕተብሎ
1: ካየሕሽ ኣታ እንቋቑሖ ሰብን እንቋቑሖ ደሮን ባረይ ሓደ ጌርካ
2: ይኹንና እንቋቑሖ ተበልክሲ ኩሉ እንቋቑሖ እ ኣነ እንቋቑሖ ተበልክሲ ከምዚ ከተማ ንእክሎምሻ ኣለዎ ሮድ በርገር ኣነ ከርካ ይዝ

0: ስማ ኣስገሳ ንዓይስ ከመይ ትገልፀኒ?
1: ብኸመይ ኢኻ ትገልፀኒ?
0: እወይ
1: ብኸመይ ክገልፀካ እሞ ለዋህ ብቕባቕ ለጋስ ከምዘይ ምዃንካ ካባይን ላዕለ ነብስኻ በዓልካ ትፈልጣ ያ
0: እቶም ኩነታት እና ይብለካ ኣለኹ ብፍላይ ኣእምሮ ይሲ ከመይ ትገልፆ?
1: ኣእምሮካ እንታይ ተፈጥረ ነገር ኣለዩ
0: እንተታኻ ስኻ ተዝሓተትካ መሊሽካ ተሓተኒ ከመይ ኣለኹ ብለካ ኣለኹ
1: እንታታይ ሕቲ እዙ ትኸደካ ዘላ ሓቀይ
0: ትኸደካ ኣላ ድያ
1: እወ ናይ ዘይጥዑ ሰብ ሕቶ ኳ ኢኻ ተሓተኒ ዘለኻ
0: ኣና እንጣር እንታይ ሓቀ በልፍለጠንን ባይ ዘሎ ናይ ዘይጥዑ ሰብ ሕቶ እየ ዝሓተት ኣለኹ ኣተ በዓል ስኻ ክንደይ ተሓስሙታ ባሰብ እንዳ ተፀሊለ ስኽኢልኩም ትርኢ
1: ሓንጣር
0: ሂታ ኾንካ ኣንካብታ ቅዱስቲ ማርያም ወሲድካ ተመርመርካ ንስ እንታይ ደርፈካ
1: እንታ ሰብ ዕብዳንን ፅላልን ኣይትመነ እዮ ኣምላኽ ዝተመነኻ እዩ ዝበካ
0: ተመኒ የ ድ ሰመረስ ደይ ከምዛ ትብላ ዘለካ ኢልኒ ከይዳ ትካ ኢልኒ ስኻኻ ትካደካ ኣላ ድ ያልካን እዚኻ ሪኻኻ ፓስተንስን ፕረዘንት ኮንቲኒዎስ
1: መቸም ሓንጣል ዛርእስኻብ ቀርባ ስለ ዝኾነ ትሪኢካ ኣለካ ብንእሽተይ ነገር ኢኻ ፀለለለለ ትብል ሕጂ ሲ መን ሰመረ እዩ ዘይ ዓጀውጀብኩም ትብል ጌርካ ዘሎ
0: ወይ እንታይ ሓቅኻ ባይፍለጥንን ባእዩ ዘሎ እንታ ዓጀውጀው ባእ ዝብ ዘሎ
1: እንታ ሓንጣል ከዛርበካ ኢለ እየ ንምዃኑ መን ሰመረ እዩ ረኺብካ ነይሩ
0: እንታ እቲ በሎ ዘሳልጠለይ ወዲዛ ለማኒ
1: ሰመረ በሎ
0: ስወ
1: እዚ ኩሉ ስራሕ ዳእትኸዮ እንታይ ኢልካ
0: ንሱ እንታይ ከዘ ይብለኒ ይፈልጠካ ንዶ ዋላ ንስኻ ትኸደካ ኣላዶ ከይዳ ትካሎ እንታይ ዶስ እንታይ ሞ ክትብሎ ያ
1: ንዓኻ እሞ ሰመረ በሎ እዚ ዳ ኣነ እንዲ ክረኽቦ ነይርኒ
0: ክረኽቦ ነይርኒ
1: ወይካ
0: ከንታ ክትብሎ
1: ኣታ ዝኮ ናይ ብህሎ ኣይኮነን ናይ ስኽእሎ እዩ ወየ ስማዕ ኣንድዋ ሓንጣል ዓርከ ኣነ ከዓ ነዞም ከምዚኦም ሰባት እኮ ስሞም እዩ ሓንጣል ዓርከ ብቴሳ ገይረ ህብ መበልኮ ሞ እዘና ስናብ ንሪኢ ከለካ ከምዛ ኣዋሃባ ጉቦ ኣብዛ ኢዶ ዕሙ
0: ሓርከ ኣብዘ ዕደካ ክትኣቱ ሃርከ ርኢ ከለካ ቁሎትኒ ኢልካስ ጉልባብካ ክትቀልዕ
1: መን ኣነ
0: ንስኻ ወ መንዲ ኢልክ ዝርግሒኻ ሰብ ድማ ምንታይ ዳናገፅ ይፈልጥ እዩ ብፅጋብካ ዝገበርካዩ ኢኻ ኢሉ ስሪኻ ብርእስኻ ኣውፃያ ክብለካ እዩ
2: እንታይ ሞ ዘይካይካ ወላ ሓደ ዝሕግዝ ሰብ ይብልካ እናተይ ሓምሳ ናኽባ ይበካ እሞ እንታይ ሞ ምንታይ ክተብፅሓከ
3: ሃራዩ ማንታ ከለዎስ ገሊኦም ድማሳሰሉ ገሊኦም ካዓ ድ ማሳሰሉ ኢልክና ብኸመይ ኮም ኮይኑ
4: እዚ ደኣ ኣብ ውደት እንቋቑሖ ጓል ኣንስተይትን ዘርወት ተብዓታይን እንተ ደኣ ትንቋቑሖ ናይታ ጓል ኣንስተይቲ ኣብ ክልተ ማዕረ እንተተመቒላ ኣብ ክልተ ድቂ ዝማዕበሉ ክልተ ሓደ ዓይነት ብመልክዖ ምንፀተኦምን ማናት ይብሎ ዩ ማለት እዩ እዚኦም ድማ ኣይደንቲካል ትምስ ኢልና ንፅውዕ
5: ኣንቲ ሚካል ባሌ ጥንስን ሕርስን ፈቲና ዝወዳእና ኣዴታት ዋላ ሓንቲ ዘይንፈልጥ ሲ ንስኺ ጋና ዘይተበኩርክ ዘለኽስ ከመይን ብኸመይን ገይር ክፈለጥ እዮ
4: ተማሂርናዮ መማልሃቢ ተማሂርናዮ
5: ዶ እምበኣር ብዛዕባ ስኻ ትምሃርዎ ኢኹመ
3: መማልሃቢ ኣሽኳ ይበዓል ሚካል ኣብ ኮሌጅ ተማሃራ በዓል ንዕና ኸማ ብዛዕባ ስርዓተ ተዋልዶ ቀደም ቀደም ተማሂርናዮ
5: ዶ እሞ ሰተ ከማዓሸው ማዓሸው ካብ ሓድሽ ሓድሽ ካብ ባህታ ተወልደ ኢልካ ቦ ምህሮ ደሎ እዩ እዚ እኮ ሓረግ ወለዶ እዩ በር ምህሮ ኣይኮነ ሰተወልደ
3: ኣንዴ ድሃበ ሓረግ ወለዶ ስርዓተ ተዋልዶ ከምዚ ናይ ኣብርሃም ሳራት ኣይተፀናድር እዮ ካዓተክ ዶሚኩ እቶም ማንታ ከልዎስ ዘይማሳሰሩኸ ከመይ ከመይ ናቶም
4: ናቶም ዶኣ ሓንቲ ጓል ኣንስተይቲ ሓደ ግዜ ኣብ ማህሊ እንቋቑሖ ክልተ እንቋቑሖ ዝፀፍ እሞ እቶም እንቋቑሖታት ምስ ዘርወት ተባዕታይ ተራኺቦም ምስ ማዕበሉ ዘይመሳሰሉ ክልተ መናት ውለዱ እዚኦም ድማ ፍራተርናብ ትምንስ ኢልና ንፅውዖም
5: በል ሚካል ጓሊ መምፅእ ዘረባ እዞም ኩትሻይ እንዲኦም ሕጂ እዞም ኩትሻይ ማንታ ብምዃኖም ኣሕዋት ብሩርን ወርቅን ብምዃኖም ከዓ ፍሪታት ታ እዮም ማለት እዩ
4: ስናርባ መዳበይ እዚ ኩሉ ወርቅን ብርር ዘለክ ዳኣ እሞ ዳሓኒኺ

0: ዝዳያ ናይ ኮይኑ እትሚካል ጓለይ ገረብርሃን ሓወይ ሓወይ ኮይኑ ዘይኮንኩስ ከምኡ ዝመሰለ ብሩኽ ብሩኽ ሰዲ መስልኩ ኣቲ ኣቲ ንዓይ ኳ ካንዛ ዝገብረለያ ጨንቆ
1: እንታይ ሞደዳለይ እዛ ምምስጋል ንደጭ ኣልተለይቲ ኸ ኮይና
0: እንታ ቆልዓ ሰረ ገዳስስከ ምስ ፈጣሪ ይከይ ተቃያይመኒ
1: ኣነ ዶ ወይነ ቀደም ቀደም ስንባዕሉ ኣብ ስንቆቂረን ክሎ
2: ኣንተ ሰብቲ ትኸውን ከዳ መማልሃበላ ኣይትረፍያ ፈጣሪ ስለዝኾነ ሰብ ካዓይኑ ክደፈን ዝብላ ዘይብላ
0: ሓቂ ክሚካል ጓል ፀላዕ ዝበሃል ሰብ እኳ የብለይ ሓንቲ እታ ለምለምያ ንሳ ድማ ፊጦ እንድያ መቸም ጠባያ ፅ ፊን ከብላ ከሎ ኣብ መገዲ ትረክበኒኸም ዕንጦ ኣቢልሃ ንትሓልፍ ንፅብሒቱ ከዓ ከምዛ ዋላ ሓንቲ ዘይገበረትካሳቲ ደሃበይ ኢላ ልካ ከምዚ ዋንኡ ዝረኣየ ከልቢ ሰብሰብሰብሰብ ትብላቲ
1: ሰሰሰሰልያ ከልከ ዝፀላክሎ
0: ሰተወደይ ኩሉ ሰብ ከምዚ ከመኻፈታዊ እዩ ግን ኣሓንቲ ላ ኣተጉዕቤተይ እንድያ ባህዊኣ ትበሃል ኣየብህገላ ኣባዳ ምሳሲ ዓይነን ሓመድ
1: ምሽ ሓንቲ ከዓ ብሽ ነራ ገብርኤላ ትበሃል ከ ኣላ
0: ሓቂ ኸወ እታ ገብርኤላ ትርኤልካትሪ ንሳሞ ከዓ ክትርኤኒ ከላ ኣብ መገዲ ግብጥ ኢላ ፈጨሙ ውልዕ ድሕሰ
2: እቲ መመልሃበ ምስትር ድማፅ ዘመልክ ድማ ኣንጨዋል ድሙ ምዃንክ ይስሕመ
0: ማባዳኣይ ሓቦትሲ ከምዛ ብፅሕቲ ወርሒ ዘፍጠጥ ዘፍጠጥ ክንዱም ርሒና ኸደ ስስዕ ኮላስ ወሎ ኮላሲ ኣቴ ስመይ ክላዓል ከሎሲ ከመይ ሰቐጥቀጥቀጥቀጥ ይገብለሎ
1: ኣዚ ማማዳይ ኩሉ ሰብ ፈዞኒ ዳርግስ ምስ ኩሉ ሰብ ዝጠራ ሓንቲ ማዕቀንኪ ምሳ ክትኸይድሽ ንዶክለኪ
0: ረሕብኒ
1: ዳሃብ ተኻይጦ
3: ዝኾነ እዚ ኩሉ ፅቡቅ ጌርካሉ ወዲ ሃሲካ እዩ
4: ሃሲን ጥራይ ኢደይ ከዓ ሰየርን እምበር ትፈልጥ ኢኻ ቅድሚ ሕጂ መሬት እኩት ፊላቶ ክሕነቕ ኢሉ ገመድ ሓሰውሰው እንዳበለ ኣነ መልኣኽ ተመሲለ ጠበሽ ኢለ ኣድሒነየ
3: ዝክሮ ዝክሮ ምዃን በዚ ሓደ ወገን ከዓ ንዓኻስ እንኳዕ እንኳዕ እኳ ከምኡ ኸደ ይካ
4: እንታይ ዳ ኮንካ ታስካ ዓርከይ መጣፍእተይ መሳትተይ ደይ ኮንካ ንዓርከ
3: እሞ ስለ ዝኾንኩ ከ እንኳዕ ከምኡ ፈደየካ ዝበካ ዘሎ
4: እንታይ ጉልቡት ተርባይንታት ቀንሳኻ ቀንሳይ ዕዕሩ ኮይና ልክዕ ከም ኣፍንጫ ምስተሃርመት ዓይነት ነብዕ ደዝኮንካ እንትብለኒ
3: እሞ ስኻ ብግብሪ ኣባይ ተኸምኡ ዲኻ ኣነ ፍንጨይ ተሃሪሞ ዶ ዓይንኻ ዕጭ ሓንፈፈት
4: ሞፈትያ ድያ ጉድቲ ኮይና
3: ኣተፍጭ ንስኻ ኮ ቲያትሮ ኢኸ ተዋሶተ ትፍት ናይ መሓሸካ
4: ሓደ ሰብ ከዓ ልክዕ ከምዛ ትብላ ዘለካ ኢልኒ እንታ ብካኣልክዎ ዶ
3: ትኽእሎ ብልክዕ መምፀኸ
4: ኣነስ እንታይ ደ ዝሓስብ መስሊ
3: ኣነዚ
4: ጥማዕ በቃ ኮይነ ርኢኻ ለካ እተዝዋሳእሲ ብጣዕሚ ምተላበስክዎ ብ
3: በቃ ኮም ክትዋሳ
4: ዋ
3: እስ ኣብ ምልባስ የድልየካ ብህየትካ ኣለካ ንዶ
4: ከመይ
3: ንስኻ ዳ ርኢኻ ልዋህ ለጋስ ብዝብሉ ጠብያት ይኽእለትካ ክምዘን ዘለዎ ክፍተን ዘለዎ እምበሪ በቃ ክዳ ሂወትካ ይድገም ኣሎ ማለት ኳ
4: በቃ ብቅሲ መፋጥርተይ ጌርካዮ
3: በቃ ወ ንዓኻ በቃ ገይሮም ተዋሲኦም ካዳ እሞ እቲ ተዋስኦ ሲ ኣብ ሓቀኛ ታሪክ ዝተመርኮሶ ይኸውን ኣሎ ማለት ኳ
4: ንዓኻ ድማ ርኢኻ ብጨብ ተዘዋስኡካ ፍግራዊ ተዋስኦም ተባሃለ

0: ፈጣሪ መን እዩ ዝርኢ ዘለኹ?
1: ኣቲ ምስ እዩ ንሱ ሓቂ ሓቂ ኣቶ ክሰምዖ ከለኹ ኮ በቃ ፍሕድ ሓጎስ ንድኢ ገለ ዘይፈጦ ስምዒት ወይ ተሰሚዐኒ
2: ክርዳእ ክንብር ኣድናቆት እዩ ሓደ ካብ ከዋክብቲ ንሃንኡት ድብተይ ልክራ ዝተሓዋሰ ስምዒት ክስማዓ ክግድን እዩ
0: ወይ ኣነ እዚ ሙሴት ደራፋይ ወዲ ዘውኬ ናይ ብሓቂ ንሱ ኢና ንርኢ ዘለና
3: ያ በናት ከይሰምዓ ክንባ
0: ሄሎ እንታይ ከዳ ኣቦ ኣዚዝ ኪ
1: ፍንሳዳ
0: ወይ ኣቲ ኮይኑቲ ካልተ ተረፈስ ኦምሌት ወይ ካፍሪታ ተንቃቅሖ ዘይእዝዝ
1: ኣቲ ዓንክ ከምኡ ዘይበልኩ ደ ኮይ ግን ኣብ ገዛይ ዘየለና ፊቀ የ መፅ
2: ብካልእ ኣዘራርባሲ ኣብ ክሽነ ኢንትርፉፋታ ወድፋታ ካልእ ምሉእ እዩ ኳ እዩ ዘስምዕ
3: ያ በናት
4: ክሽንኡ ወላስ ቤዛ ይምልኣዮ ከሻኒ ኮኮ የድልዮ ነዛ ነብስኻ ተዓቢኻ ክትብላ ንዳኣ እምበር ነዛ ኢድ ተቆርጥም ገይረ ስራሕ

0: ፍሉይ ካብ ደቂ እናደወሉ ምስክርነቶም ነግርኒ ኣለዉ።
1: ኣይ ኸ ንባሉ ንጋስ ካብ ወፃእ ከይተረፈ ይድወለካ ኣሎ። ኣንተ ንስኻ ከመ ኢልካ ተሓስበና ንዓና
2: ራሂልኪ ከምዚ ኣይንርኢ ንሰምዕ መገሰማት ኮይና እየ ንረኣየካምሽ
3: ዋ እንታይ ደኣ ከመንበጣ ሃንደበት ወሪድኩኖ እታ ዝበላ ኳ ሓፃር ንፅር ስን እያ ፍሉይ ጠለብ ረኺባ እታ ዘረባ ነዚኣ እንታይ ኢኸን ጫሊላ ክትውፃላ
0: ለማለም እዚአን ግደፍን ብነብሰ ምትሓድ ዝሰቃየ ዘለዋ ኣሕዋትና እየን።
1: ኣይ ንስኻ ሓባል በሊኻ ይትቅድመ ክሪ ትምስላ ብነብሰ ምትሓድ ትሰቀ ዘለካ ዳ ንስኻ ኣባሓውና ደቂቕ ክንስኻ ፍሩይ ክትመስል ዶ ትማጣጠር የለካ
2: ኣብ ዓፋንካ ወደ ኣለኹ ማለት እንኳዓ ንስኻ ሲ ትባል ዶንጋ በዓልካ ይቆልካ እዩ
1: በዓልቲ ዘብቅሎ እምበ ኣንበይ መስፈረና
3: በቂ ኮይንና ንሕናስ ንኾነ ቋና ፅቢና ተፈጢርና ንሓውና ብፃይና ስርሐ ፅቡቅ ኣድናቆት ረኺቡ እንተበለና ሲ ኣብ ክንዲ እንኳዕ ሓጎሰካ ኮሪዕካ ኩሪዕካ እንታይ እናንጠቃዓሉስ ስቕና ነድቁቆ
0: ያለለ ካብዘይሰልጠነ ሰብሲ እንታይ ንፅብ ሰብ እኮ ሓሳብ እዩ መንነቱ
2: እሞ ሰብ ሓሳቡ ካብ ኮነ መንነቱ ሲ እዝናትካ እንተክንብሎ እየ ዓደክዶኽ
1: መበቆል ዓደኽ ዓደኽ ድማ ኣነነት እዩ ኣነ ንደንትምባል ንነብስኻ ከምባላ ንችና ነፍሒካ ቅብቅብ ምባል እዩ ዝተነፍሒት ባላ ንችና ከዓ ውሽጣን ትርፈዎ ኣየር ካልእ ዝተጨባጥ ትሕዝተ የብላ
3: እቲ ውሽጢ ባላ ንችና ዘሎ ኣየር ንባላ ንችና ኣብ ኣየር ክሳብ ኣብ ሓድጊ ሰማይ ከም ተንሳፍፍ ከም ዝገብራ ኸእዩ እንደለክዶ
2: ዝተንሳፍፈት ባላ ንችና ሞ እንታይ ጥቕሚ ኣለዋ እዩ
0: ያ ሓቢብቲ ጥቕሚ እንተዘይህሉ ድኽኢለታት ምሰርሕዎ
3: እምበርከ ባላንችና ከይነፍሓ ክሪ ክዓቢ ኸ ናተይ ልዒላ ናተይ ባ ምስ ነዛንኽ ህፃውንቲ ኣዓንደርክ ንዲኺ ባላንችና ንቆልዑ ምንጭ ሓጎሶምን ዝሓቆምን ካብዚኣ ንላዓል ጭብጥስ እንታይ ክትርልያ
0: ያለማለም ኣበይላቶ እዚኣ ሄሉኮ ክሳብ ጓል 13 ዓመት እትኸውን ሲ ዘሕታለ ናይ እምሮ ነይርዋ እዩ
2: ምሽ ዶ ንስኻኸ ክሳብ 30 ዓመትካ ዘሕታለ ንድስካለና እምሮ ዝነበረካ
1: ጥራሒልክ ኣትምግረፍናስከ ንወዲ ዘኩ ብዓይንና ክንድረሮ እውይ ኣነሰይ ኣትኸሚ ኢለ እየ ትኳላሉስኡ ክኽፍተወካ

0: ወይ አያ ደግ ንፎት ወረ ታይ ዝበሎ ክብሩ መዓልቲ እንታ ኣታይቀፍሎ ኣንተ ወይ እንታ ንኻ ኢኻ ዝበልካ ሕጂ ነዚኣ ድኽ ብኸ ኣቢለ ድልኽ ክሰርሓካ
1: ኣያ ድልኽ ዝኸያርሰካ ኣዋዝ ሒሸካ
0: ኣያ ከዓ ክትብለኒ እታ ብጡኽ ወይ ብጡኽ
1: ኣያ ካባኻ ዘይውር ዘይቃል ክወፅእ ደየምሕረልካ
0: ኣያ ዘይብልካ ትርፍ ከሓነኽካ ድማ ኣያ ክትብለኒ
1: እንታ እንታይ ድበሉ ወድበላ እዩ ኣብ ምንታይ ከውዒኒ ክንዲ ዝመሸንበባ ክንዲ ዝተላኣኩኻ ክንዲ ፀዊዕኻ ንኦሆይ ዝበልኩኻስ ኣያ ትኸደካ ኣላ
0: ሕጂ ከዓ ትደክሞ ኣለኻ
1: እንታ ሰብይ ከይትድፈን ኣቱም ተባሂልካ ኣታ ከይትበሃል
0: ንስኻ ዲኻ ዝኸብርን ዝቕጣጥን ሽመት ትበኒላዕ
1: እንታይ ስለ ዝኾንካ ክንዲ ዝጠራዕርዕ ትብል ዘለኻ
0: ድማ ከዓ ጠራዕርዕ ብለ እንታ ድምስ እየ ድምስ ግደፍ ዓቕለይ ከይትወዳእኒ
1: ክትሓንቀኒ ፈቲንካ ምዃን ምስ ኣበየካ ዓቕልኻ ኣይኮነ ሓይልኻ ከምዝወዳእ ከይተፈለጠካ
0: ድሃን ሕጂ ኣብ ሃለክለ ክንዲ ፀኒሐ ንዕኻ ግን ክርእየካ
1: እንታ ክትገብር ኣነ ኮ ዓብ ስለ ዝኾንካ ስለ ተስርሐኒ የ ዘኽብረካ እምበር ከምዘይትጋጣጠም ገይረ ፋዕፋዕ መበልኩ
0: እንታ ክደፈብለካ ክተወሩ ይረብ ከብዲ ካ ክዓልብ
1: ኣበይ ከብድታ ኣብዚ እንታይ ከብዲ ኣለኒ እዚ ኮ ጠላቕካ ስዒ ዳርካ እዚ ቸሜንተ እዩ ኣብዚ ተራፂምካ ፋዕፋዕ ኢልካ ክትሰባ
0: ትሽግናይ ተሰባረ ብርጭቆ እዩ ፅንሕበል ክርእየካ ኣይ ወን ግሰንግስ
1: ክንደይ ዘይፈቀሩ እንትርፎ ዓፈርፈር ኢሎም ኩዕዘር ወላ ሓንቲ ክገብሩ ይርኣና ዮም
2: እንታ ኣለኹም ዶ መዓላትኩ ዋ እወይ ኣታግኒ መሓመድካ ኣለኻ ከመልካ ኣለኻ ኣታ ቆወልዓ ጨለቆ ዝነበርካ ሲ እንታይ እንታይ እናበልዓ ካደኣልካ ብሓንሳእ ከምዚ ኢልካ ሰላዕ ዒልካ ግና ይስሕቀኒ ከዓ ይ ድሓ ንደለኻ ኸ
3: እግዚኣብሔር ይመስገን ከመይ ኣለኸ
2: ኣዘይ ዝወደይ እግዚኣብሔር ይመስገና ምባል ከዓ በፂሕኻ ኣታመልክዕኻ ኣታ ትቆልዓኻ ከለካ ድኣ ዝከረካ ዶ እዋይ እንሳት ኩኣኻ ዘይትተሓዝ እንሳት ወረ እንታይ እሳቱ ነበልባል እምበር ነበልባል ምስ ቆርኑ ኩኣኻ ነርካ እወይ

ሓደ መዓልቲ ኣዴኻ ሓንቲ ካብ ዓዲ ጥልያን ካብ ሓብታ መልእኽቲ ሒዛትላ ዝመፀት ሰበይቲ ምሳሓብ ገዛኹም ትዕድማ ሽዑ ኣዴኻ መቸም ክትውሕልል ጉዳ ምንድያ ሃገገገገገገገ ትብልደርሆ ሰሪሓ ወዳዲኣ ኣቦ ዝተገይራታ መዋራርድ ድኸውን ኮኳ ኮላ ወዲ ኮኳ ኮላ ክትገዝ ኢላ ንዳ ድኳ እንትኸደልካ ሽዑ ኣግዳዱ ምሳልሳይ ርእስኻ ስፖርት ክትፃወት ውዒልኩም ኩዕሶታት ገዛ ምስቲ ድኻምኩምን ጥሜትኩምን እዳውኩም ከይተሓፀብኩም ምስ ሓመድኩም ዘፃሕሉ ከፍተቀልካ እያ ነዛ ደርሆ ፈረሰኛ ደሎ መልሓጫ ሓፃርኣ እግሩ ዶ ክትብል ጎሮራ ኩሉ ኩሉ እንታይ ከገዲፍኩም ጎሎ ኩርትምቱም ኣቢልኩም ድዕሉ ኣቢልኩም ኣይትውድእዋን ሽዕዲ ካለተ ንግስቲ መፅእ ፃሕሊ ርኢ ተበለ ጥርሓ ኣይንርአዮ ዓበደት ተፀለለት ዓበደት ዳሓናይቲ እትኸዓ ታጋሻ ኣብ ሽዑ በፂሓት ሁሩብ ኢላይ ትመፅእ እወ ኣንታ ልባ ትወድ ብላዕ እስኪ ብላዕ እስከስከስከ ኣታ ጥዑም ተኸዚፉን እዚ ዕስባ መደኮ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ ብላዕ

0: ነበር ማለት ነው።
1: ንላልካዛ እንደዲካ ዘማ ጸሬት ነጽርልና
2: ወድዘቁ
3: ሰላም
2: ደሃንዶ ሃንዶ
3: ከመይ
2: ጥቦ
3: انا ፎቶ ካማቲ
2: ቴንክ ዩ
3: አዝዳዝማም ያ ወይተር ድሰራ
2: አው
3: ፈልጠካ አይነት ፈልጠንሎ
4: እንትይ ትስለስካ ወንዴ
2: ፍረትኩ ካናል
3: አይፈልጠናና
2: አጋጣን
3: ሀደ ማዓልት ንሽ ኣብ ክለብ ኣብ ቤኒፈር ክራር ጌርካ ተፃውቶ ነርካ ሽዑ መፅ 50 ቅርሺ ምሽ ጠቂዕካ
2: ኣይዘከርካንን
3: ማለት እዩ ገርመካ 50 ቅርሺ ከማ ከምዚ ችሮቶ ነይርዋ ኣብዚ ቲፕ ሰሪሐ ወይተር ንደ ቲፕ ሰሪሐ ዳኣከኩ ካብደ ብለ የጠቂዕካ
4: ፍርካ
2: ዳዕና ይፈሰቢላ ሙሴ
3: ሃራይ ወድዘኩ
1: ክስታድ ፈልጠካርካ ይመሲልዎ
2: ስምዕነ ዶ ኣዴ ዳብዳ ንወድዞ ክትፈልጦ ናይ ዋላ ስትፈልጦ ይመሲልዎ
4: ተወሳኺት ላቤ ክትፈልጦ ኣብ ቴሌቭዥን ስለ ትሪኦ ምር ትፈልጦ ኮይኑ ተሰሚዕዎ ወይ ኣነ ምስኪና ያቲ ሙሴ ኣዳ መዓልቲ እንዳድፋ ኣቢላቶ ክትውዕል
2: ወይኣ መስኪና ሕጂ እኮ ደ ለ ታሪክ ፍሒራ ፍሓሒራ ሃለው ያ ተብሎ ትብሉ ኣነስ ክኸይዶ ከገላግሎ
4: ሰራ እንታ ክትብላ
2: ሸዓ ተባላሽ ኢሎ ንዕፅር የብላ
4: ኣማሕጅላ ኣብዛ ሙድ እዚኣ ከላ ሓራይ ላመሉሉ ትሕዘልካ ንያ ያትምጃኹም ርእይዎ ሕድስ ገና ኢላ ትምጃኹም ርእይዎ ኣትብሳ ኣፈሊሑ ወይ ኣነ ዓወይ

0: ነፂን ሃበሎ
1: ስምንደደዳቢ ኣበይ ዳብ ፅሕ ገመፅያ
0: ንገዝኡ ፋንየ እዮ
1: ንምዃኑ ዚ ምሳኽሪ ፀንሐሲ ትፈልጥ ዮ ዶ ፅቡቅ ጌርኪ
0: ንማዕ ንልቋስ ቲኻታ ዋ እንታይ ኣኸምኩም ኣይወድለቶ ንጉስ መሓዛ ኢ ድየ ድኻ ክትብለኒ
2: መመናበ ብልክዕ ፈይትክ ኣለኽ ደኸይ
0: ኣንቲ ጓሪ ብልክዕ እንተይ ደይፈልጦ ደኣ ክልተ ሚእቲ ናቕፋ ንቡንኪ ልምሓበኒ
2: እሞ ንምንታይ ደኣ ሙሴ ክንሱ ሽሙስ ልቋስ ኢልክዮ
0: ናይ መን ሙሴ ልቋስ ይሹ
3: ማማ ድሃቤ ተጋጊ ክለኺ
0: እንታይ መፅኒ የ ድጋገ ወይከደ ሃባቢአ ዋላ ሒለ ኣይውለዶ እምበሪ ባዕለ ዘይጠመቕክዎ ቆልዓሲ ድማ ከኣስሙ ክጠፍኣኒ ኣብዚሕኩማ ዶ ሕጅስ
3: ሓራይስክ እንታይ ይሰርሕ
0: ስርሑ ዶ ኣሸቃጣ እሀ ኣብኡ መከፋፈሊ ስለ ዘለዎ ንስኻ ሕግዞ
4: ማማ ድሃብ ምስሊ ኣብ ዕዳጋ ይርከብ ዝበሃል ምስሊ ኣሎ ድሓር ከዓ ናይ ጀማዕ ተርከሪ ማማ ድሃብ ንሙሴ ኣይፈለጦቶን ዘላ
1: ኣይፈለጦቶን ፈፂም ኣይፈለጦቶን ኣዴ ድሃብ እዚ ምሳኺ ዝፀንሐ ፈናን ማለት ፍሉጥ ደራፋ እዩ
0: መልገስ እንታይ ደራፋ እዩ ዋ ንባዕልኻ ተጋጊኻ ሰብ ከዓ ክተጋጊ
2: ምክሞ ስራሕ ክጣዕሚ
0: እንታይ እንዳመዘኒ ከሎ ዲ ከተርእኒ
2: ሓቂኻትኩም እንዲኹ
0: ኣቲ እዚ ድኣያ እቲ መዓልቲ ናፅነት ናይ ብሉስያ ክዳን ተኸዲኑ ኣብ ስታድዮም ዝደርፍ ዝነበረ ንድዩ ኣታኣነኸ ወዲ መሓዛ ይመሲሉንሌፍ ከምለ ፀኒሕወን
3: ንሕና ዘይብልና ዶ ኮይና
0: ኣቲ ንስኸኸ እንዳሕስ ምበሊ ፃቕጥ ፃቕጤ ፃቕጥ በልስኪ ማማየ እዚ ትብል እዮ ዘለኹ ሰብሲ ኣነይ ኮንኩ እንተበለንስ እንታይ ይኸውን ኣይ ኣቲ ሕጂ ድኣ ዘን ክልተ ሚእቲ ንቡንኪሉ ድሃበኒ ድኣ ጓለይ ኣበይ ከይዲ ኤ ድመልሰሉ
1: ሃብ እንተባዕለይ ክፅሓልዩ
0: ኣልጉስ
5: ዝብኒ በጊዕ ኣብሻ በጊዕ ይኸትኩዶ ክዕለወልኪ

0: ታታይ ዝረ ዘለኹ
1: ንጣል ኣቐልሐት ንበል
0: ገበል
2: ኣያ ዓንተ ወይ ዝገደፍካለ የብልካ ብዝኾነ እዚ ተላለዮ በየነ ይበሃል ምዝሓ ወይኻ ከ ኣፍ ከፊትካ
0: ሓቂኻ ሰመርሓዊ ኣያድራ እንዴ ዳ ወዲቐካ ስኩዛ በል ስኩዛ
2: ዳሓንዳሓንዳሓ የጋጥም
0: ስማዕ እንደንስኽ እታ ዓንተ ወይ ዝበልካ ትደግማ ዲኻ
3: እንታይ ደል ሓደ ሰበይቲ ኣብ ሆስፒታል ትፃዕር ስለ ዝነበረት ታዊኸ እየ ነይረ ድሓር ከዓ ምሳይ ዝኾነ ሌላ ዘይብልኩም ሕሲሲሲሲ ትብል ነርካ ኮ ይኹም ኢልኩም
1: ሰመረ እዛ ዘረባ ናባኻ ዝቐንዕት እያ ሕሲሲ ኢልካ ዲኻ
2: መይተ ደ ኣነ ዶ ሕሲሲ ይብል
0: ኣሲ ኣብ ሕርቃን ዝወፅእ ዘረባ እዩ
2: ድሓር ድማ ኣስናኑ ኢዶ ኸረኩበ ኢልካ ትፍክር ነርካ
0: እዚኣ ናይዚ መጣቆስ እያ እዚኣ
3: ስዑባ እንታይ ትመርሓትኩም ፀርፊ ዝቐድም ቆባዕ ኩኢኹም ኢልኩም ኣነ ቆባዕ ድ
0: ኣታት ነይ ዓንተ ወይ ናይ ሕጂ ንፍልልይ ኣለዎ ዓንተ ወይ ቆባዕተ ነርካ ሕጂ ከዓ ቆርባዕ ትኸም
3: ሞት መላሓስኩም እባ ገና ይተኣደበን እዩ ዘሎ
2: ዳሓንዳሓንዳሓንዳሓ እዚ ቐናዚ ናይ ቅርበት እዩ ዋዛ እዩ ዋዛ
3: ዳሓር ድማ ኣቀራረባይ ካብ ትፅቢት ይወፃእ እንተ ደኣ ነይሩ ኮ ፈለማም ተጠራጠርኩም ብልዕሪ ኸዓ ማሓተትኩም
1: እወ ሓንጣን ሰመረ ዲኻ እንተ ትብሎ ርኢኻ ለኻ ኣይኮንኩን ኣነ በየን እየ ምበለካ እዚ ኩሉ ካ ይመፀን
0: ንፈለማ እዋን ኒዒድካ
1: ዳሓንዳሓና ኣይሱ ድላይ ካበለኒ
0: ስማዕ በየነ ኣነ ንዓኻ ቅድሚ ሕጂ ርኤካ ኣይፈለጥን
3: እወ
0: ምስ ሰመረ ግና መሳርሒት ኢና ብጌርና ንፋለጥ ኢና ሕጂ ብምዝማድ ርኢኻ ኣለኻ ንዓኻ ምስ ረኣኹስ ኣባ ከሎ ሰመረ መፅእ ኣለ እምበር ንክልቲኹም ሕጂ ክርእኩም ከለኹ ፍልልይ ኣለኩም
1: ፍልልይ ዳ ክህልዎም እምበር ኣብ ሓንቲ ፋብሪካ ድዮም ተሰሪ
2: ብዝኾነ ኣያ ኣብ ርእሲ ልቦናኻ ሓንቲ ክላበወካ ዝደሊ ከየጣለልካ ኣይትወስ ታዋኽ ከቢድ ዋጋ እዩ ዝኽፍ
3: ይህና ኢዳ ዓንተ ወይ ዝውፅጠኒ ጉዳይ ነይሩ እምበረይ እዋ ከይደ ኮተተኩሰ እየ ነይረ
2: ኣነ ኸ ሕሉፍ ስለ ዝረአኹ እምበር ከም ኣሰለትኩ ያ ክጥምጦም ሓሲ
0: ናይ ናቱ ደኣ ኣነስ ከም መድፍዕ ሂም

0: ሰላም ንዓኹም ይኹን ዝኸበርኩም ተኸታተልቲ መረፍረ ፃዕሪ ከመይ ቀኒኹም? ኣብዘ ዘለኹምዎ ሰላምን ጥዕና ንምነየልኩም ንሎሙ እውን ንዓኹም የገድስ እዩ ዝበልናዮም ትሕዝቶታትና ሒዝና ኣብ ሰዓትና ተረኺብና ኣለና። ንኽትከታተሉና ድማ ብክብሪ ንቀድም። ኣብ ናይ ሎሚ ኣተኩሮ መደብና እምባር ኣብ ንኡስን ርቡሕን ቃፅ ሕርሻ ማለት ንርቃሕ ኣብ ዝሓለፈ ቀረባ ዓመታት ኣብ ባይታ ተፈቲኑ ውፅኢቱ ዝተረጋገፀ እስትራተጃዊ ልምዓት እዩ። ነዚ ዝምልከት መደብ ኢና ሕዝናልኩም ቀሪብና ዘለና። ሰናይ ምክትታል።
1: ካብ ሰፊሕ ሕርሻ መሬት ተዘይኮይኑ ካብ ፀቢብ ቃፅዖ መሬት ሓሪስካ ዝሕረስ ዘይመስሎም ብዙሓት ሓረስቶት ኣለዉ። እንተኾነ ብጥበብ ዘይከኣል ነገር የለን። ኣብ ሕርሻ እቲ ወሳኒ ምሕደራ እምበር ምግፋሕን ምፅባብን ኣይኮነን። ሰፊሕ ናይ ሕርሻ መሬት ክህልወካ ዝፅላእ እኳ እንተዘይኮነ ነቲ ሰፊሕ ግራት ዘድልዮ ዘበለ ክትመላዓሉ ትኽእል ዶ እንተልካ ግን የሰክፍ እዩ። መደብ ንርቃሕ ኣብ ካልኣይ ዓመቱ ኣብ ዝተኻየደ ገምጋም ብደረጃ ሃገር ን7 ኣርጋናት ልምዓት ናይ ኣፍልጦ ወረቐት ምስክር ተዓዲሉ ነይሩ። ንኡሱን ርቡሑን ቃፅዖ ሕርሻ ማለት ንርቃሕ ክበሃል ከሎ ፈለማ ዝጥቀስ እቲ ኣቦ ንርቃሕ ዝኾነ ኣብነታዊ ሓረስታይ በረኸት ተኸስተ እዩ። ሓረስታይ በረኸት ኣብ ዞባ ማእከል ንዞባ ሰረጃቃ በለዛ ዝነብር ባሃር ሓረስታይ እዩ። ንሱ ኣብ ዓመተ 2021 ን1,400 ሜትር ግራት ብግቡእ ሓሪሱ ደኪዑ ብመስመር ዘሪኡ ምእኩት ምህርቲ ማለት ኣስታት 9 ኩንታል ብምርካቡ ስሕበት ሚኒስትሪ ሕርሻ ዝረኸበን ነዚ ሎሚ ንርቃሕ ዝበሃል ዘሎ እስትራቴጂ ዝደረኸን ሓረስታ እዩ። ንሱ ብዛዕባ ንርቃሕን ተመክርኡን ዝብሎ ኣለዎ።
2: ንርቃሕ ናይ ብሓቂ ኣበያ ተሓቢኣ ነራ ዝሓለፈ ዓመት ይገርመካ። ሕጂ ከዓ ብሓይል

0: ላኽ ብፃዕሪ ሚኒስትሪ ሕርሻ ከዓ ንህለ ኣብዚ በፂሓ ንርቃሕ ፈዋሲት እያ ንርቃሕ ከይተሸገርካ ከይተጨነቅካ ዘና ኢልካ ዝሰራሓላ መድረኽ እያ ንርቃሕ ዘርእኻ መዚንካ ቦታኻ ዓቂንካ ተበገስ ትብለካ ንርቃሕ ብቅልል ዝበለ ክል ዓመትካ ትረኽበላ እያ ንርቃሕ ንርቃሕ ንዓይ እንታይ ዘኻኽለኒ ክንብል ከለና ንርቃሕ ማለት ሰፊሕ ቦታ ሒዝካ ክተበቅዕ ወላ ሓንቲ ለውጢ ከይመፅእ ሓሊፉ ሕጂ ግን ንርቃሕ ብምግባር ግን ንድሕሪት ተመሊስካ ንቅድም ትውንጨፈሉ እዩ ንርቃሕ ብፅፍፍ ዘሎ ብሳይንሳዊ መገዲ ጌይርካ ክትገበር ኣብዛ ሽታሕቲ 4 ሜትር 8.5 በፂሑ ናይ እክሊ ዓመትካ ከባቢ በፂሕካ ማለት እዩ እዚ ማለት ከዓ ዝኾነ ሃፍታም ድዩ ፅጉም ድዩ ዝገብራ ነገር እያ ምስጢር እንታይ መሽርካ ምስጢር መጀመርያ ኣሚንካ መኻድ ነ ፈጣሪኻ ብካልኣይ ደረጃ ከዓ መምርሒ መንግስቲ ብፍላይ ከዓ ሚኒስትሪ ሕርሻ ዝበለካ መምርሒ መሓዝ እቲ ምስጢር ቀፂልካ ድሕሪኡ መሬትካ ተመዳመድ መሬትካ ተገማጥል መሬትካ ተላሳለስ መሬትካ ብኮምፖስቲ መገዲ ተጠቂምካ መሬትካ ብባህርያዊ መድሓኒት ተጠቂምካ መኻት ዝያዳ ብመስመር ምዝራእ ንብትን ኣብፂሕና ዚ ብመስምር ምዝራእ እዚ እቲ ምስጢር ይበሃል
1: ካልእ ናይ ኣፍልጦ ምስክር ወረቐ ዝተዋሃቦ ካብ ዞባ ዓንሰባ ንዞባ ዒላ በርዕድ መሓበሽ ካብ ዝተባሃለ ቦታ ዝመፀ ሓረስታይ ማህደር ማንታ እዩ ንሱ ኣብ 1,400 ሜትር ዝዘርኦ ዕፉን ብመደብ ንርቃሕ 6 ኩንታልን 92 ኪሎ እቶት ረኺቡ
2: እዚ ንርቃሕ ዝበሃል ቅድም ኢሉ መፂኡ እንተዝኸውን ሰብ ብዙሕ ምህርቲ ኣኪቦ ከም መኻዚኖም መለ ድሒሩ እውን የምፃእ ሕጂ እውን ትምህርቲ ማእስ ኣበይ ነርካ ይበሃልኒ እዚ ናይ ንርቃሕ ዝተዕወት ከሉ ምክንያት ክንዲዚ ክዕወጥ ንፈተነ ፈተነ ነይረኣነ እቲ ዕወት ዝበሃል ብሕጂ ዘሎ ካብ ሚኒስትሪ ሕርሻ ወዚኦ እቲ ምሩፅ ዘርኢ ኣምፅኦ ድማ እቲ ሃገራት ገመል እዩ ብዛ ሓርሳ ሕጂ ገመል ገይረ ልስሊሳ ሓርስያ እንደገና ሪጋ ኣውፅአ እያ ሪጋ ኣውፅአ ኸ ብሪጋ ኣንጢበ ዘርኦ እዮ ብሚኒስትሪ ሕርሻ ዝተዋሃብኮም ማምርሒ ማለት እዩ ብኣ ዘርኦዮ ፅቡቕ በቂሉ እዚ ንርቃሕ ካብቲ ምህርቲ ምርካቡ ዝሕግዘካ ፀህያ የብሉ ይሕግዘካ እዩ ሕጂ ኣብ ጉስያ እቲያ ዝተረፈት መሬት ኣብ ክልተ ተጨቕዳ እቲያ 70 ዘይብላ ተጨዲዳ ሕጂ ይኽፈት መቕክሩ ፀዕቂ የብሉ ኣብቲ ፀዕቂ ዘይብሉ ሕጂ ምህርቲ ብእንታይ ትዕዘብ ንስ ኣብቲ ፅዕቕ ዝበለ ሓንቲ ክልተ ይሕዝ ትዕፉን ኣብቲ ቁሩብ ፀዕቂ ዘይብሉ ቦታ ድማ 3 ከክልተ ፅቡቅ ግር ይሕዝ ግጅፉ ከዓ ይገብር ሕጂ ስለዚ እቲ ንርቃሕሲ ዕዉት ኮይነርእ ኣለኹ ድሕሪ ሕጃ ነኸባን ኣብቲ ግራሲ ብሻሕ ዝበሃል ክዘርእ ተቐባልነት የብለን ማለት ርእዮ ስለ ዝኾንኩ ኣብ መሬት ምክፋሕ የለን እቲ ምህርቲ ኣብቲ ኣገባብ ስራሕ ጥራይ ዘሎ ሚኒስትሪ ሕርሻ ኣፅኒዕዎ ስለ ዝመፅእ ካብ ጉልበት መራ ነደኽመሉ ናሃል ከልዎን ክንድሕን ምህርቲ እውን ብዙሕ ክንረክብ ዘምህረና ትምህርቲ ዕዉት እዩ ተዓዊተሉ ስለ ዝኾንኩ በዛና ሕጂ መራ ኩስ ንካልኦት ሓረስቶት ሕጂ መልእኽቲ ናተይ ዘይኮኑን ብግብሪ እውን ዝርእይዎ ኣሎም ኣብ ትግራተይ ዕፉን ኣባና ዝውቱር ኣይኮነ ስርናይ እውን ዘርቱ ኣይኮነ እዚ ፈቲነ ኩሉ ዕዉት ክምኳኑ በ ሕማቕ መሬት የለን ብጀካ ኣተሓሳስባ ሕማቕ እንተዘይኮይኑ ሕማቕ መሬት የለን
1: ካብ ዞባ ዓንሰባ ንዞባ ዓተከሌዛን ዝመፀት ሓረስታ እያ ኣብ መደብ ንርቃሕ እንታይ ኣበርክቶ ስለ ዝገበረት እያ ናብዚ ናይ ኣፍልጦ ሽልማት ክትወቅዕ ክኢላ እስከ ብቓላታ
3: መጀመርያ ናዝሬት ገብሪ ህወት ተኪኤ በሃል መቕማጠይ ንዕዘባ ዓተከሊዛን ካብ ንዕዘባ ዓተከሊዛን መፅ 6.4 ረኺበ ካብ 1,400 ሜትር ማለት እዩ ብመጀመርታ ብህዝቢ ማይን ሓመድ ንዕቃብ ዛላ ተዛልዩ ንሕና ወርሒ ክልተ ነቒልና ድኩዕን ሓመድን ሓዊስና ትርቢዕ ዓቢልና ገዲፍንዮ ድሕሪኡ ማይ ምስ ፀገበ ጎልጉልና ኣብቲ ወርሒ 5 ወርሒ 6 ከዓ 2 ግዜ 3 ግዜ ሓሪስና ኣፃፊፍና ምፀናሕና እንዳ ሕርሻ መፅኦም ከዓ እንታይ ከም ዘርእዋ ኢሎምና ንሕና ከዓ ከም ቀደምና ስገም ወይ ስርናይ ንዘርአ ምስ በልናዮም ምሩፅ ዘርኢ ዝርእዋ ኢሎምና ሕራይ ተባሂሉ እንዳ ሕርሻ ከልና ምሩፅ ዘርኢ ሂቦምና ትብል ንእስሩ ሒብ ቃፅዖ ሕርሻ ትብል ትምህርቲ ከዓ ኣነ ተማሂር እያ ቀሲም እያ ማለት እዩ በዛ መሰረት እዚኣ ከዓ ኣብታ ዝጎልጎልናያን ዝወልወልናያን መሬት ምሩፅ ዘርኢ ዝርእዋ ስለ ዝበሉና

0: ተን ክልተ ርቢዒት ምሩ ዘርኢ ኣምፂና ብመስመር ንሱ እንዳንቐለ ኣነ ድድሕሪ ሃይ እንዳዘረእኩ እታ ስርናይ ዘርኢና እያ ፅቡቕ ምህርቲ ከዓ ረኪብና ኣላ ፀሂና ወልጉልና ኣፅፊፍና እንዳተኸታተልናያ ክልተ ግዜ ፀሂና እያ ሳልሳይ ግዜ እናኸስኮስና ፀሂና እያ ፅቡቕ ውፅኢት ከዓ ሂባትና።
1: ካብ ዞባ ማእከል ንዞባ በሪኽ ወይዘሮ ርሻን ተወልደ መደብ ነርቃሕ ተጠቒማ ካብ 1,400 ሜትር 8 ኩንታልን 45 ኪሎ ግራምን ዑፉን ዝሓፈሰት ኣብነታዊት ሓረስታ እያ። ንሳ ብልሳና ብዛዕባ እቲ ዘካየደቶ ፃሪ ክትገልጽ እንከላ
2: ኣነ እግራት ጀሪፈያ ሓርሸያ ወልዊለያ ደጋጊምናያ ማለት እዩ ድኩዕ ጌርና ደጋጊመ ሓርሰያ ካብኣ ቀዲድና እያ ቀዲድና ልክዕ ከምታዊ ጉቡኣ መሰላ ሂብና ቀዲድና ከዓ በብሓደ ገይረ ከዓ ተንዕፉን ዘርኢ እየን መስመር ገይረ ቀዲደ መስመር ገይረ ዘርኢ እየን ምስ ዘርእኹዎን ድኩዕ ነስኒ ሰለም ብልዕሊ እየን ኣብተን ከናለ እናገበርኩ ተንዕፉን ዘርኢ እየን ዘርአ ፅቡቕ ቦቂልለይ እንዳኮስኮስኩ እንዳፀሃኹ ደጋግ ይመፀ ኮስኪሰ ከም ናይ ድንሽ ገይረ እንዳኮስኮስኩ ልክዕ ጀሪፈ እያ ጀሪፈ ማይ ምቸም ዳሓን ነይሩ ካብ ድምፃ ናምፂና ከዓ መስተናዮ ግን ፅቡቕ ኣትዩ
1: ሕጂ እውን ካብዞም ዕዉታትን ኣርካናትን መደብ ንርቃሕ ከይወፃና ኣብ ዞባ ማእከል ንዞባ ሰረጃቓ ዓዲ ዛገር ዝነብር ሓረስታይ ኣብርሃም መስመር ኢና ክነስዕበልኩም። ሓረስታይ ኣብርሃም ኣብ 324 ቃፅዖ መሬት 2 ኩንታልን ፈረኣን ክእቱን ከሎ ናብ 1,400 ሜትር ምስ ዝትርጎም 7 ኩንታልን 81 ኪሎን ከም ዝኾነ ይፍለጥ። ንሱ ንምስጢር ዓወቱ ብከምዚ ይገልጾ።
3: ምስዚ መምርሒታት እንዳ ሓርሻ ደገፍና እንዳ ሓርሻ ደህቡና መምርሒታት ኣብዛ ቓፅዖ እዚኣ ካብ 1,400 ሜትር 7.81 ኩንታል ረኺበላ ማለት እዩ። መጀመርያ እዛ ግራት እዚኣ ንእሽተያ ፅቡቅ ገይረ ዳላዲለያ ጀሪፈያ የ ድሕሪኡ ሰለስተ ግዜ እያ ሓርስያ ረብዓይ ዘረአዩ ማለት እዩ ባህርያዊ ድኩዒ ይበያ ተደኩዓ ብምሩፅ ዘርኢ ስለ ዝሃብና ነተን ምሩፅ ዘርኢ 2 ኪሎን ፈረቃን እየን ተን 2 ኪሎን ፈረቃን ንሳ ዝወሰደተን ማለት እዩ ንሳ ዝወሰደተን 2 ኪሎን ፈረቃን ነይረን ነዘን 2 ኪሎን ፈረቃን መስመር ዘርአ እዚ ውፅኢት እዚ ከዓ ረኪበላ ማለት እዩ። በዚኣ ከዓ እዋ ኣብነት ኮይኑ ብዚ ምምፅኢ እውን ኣይ ሓሰብ ክኮን ወረ ክሳብ ክንድኡ ክትህበኒ ኢለ ክሳብ ክንዲዚ ክተቃላዓኒ ኢለ ኣየ ሓሰብ ክኮን ማለት እየ ሳላቲ ደገፍ ናይ እንዳሓርሻ ግን ኣብ ዝበፅሐ ዳኣክል ከዓ ዓቢተ ማለት
1: ኣብ መወዳእታ ዘዘራርብናዮ ካብ ዞባ ደቡብ ንዞባ ዓዲ ቀይሕ ሃዋፁ ካብ ዝተባሃለ ዓዲ መፅኡ ናይ ኣፍልጦ ምስክር ወረቐ ዝተሸለመ ኣብነታዊ ሓረስታይ ዓብዱ ዑስማን መሓመድ እዩ። ንሱ ንዓወቱ ብከምዚ ይገልጾ።
4: ኣነ ብሓቂ ምዝ ሚኒስትሪ ሕርሻ ቅሪብ ኢለ ካብ ዝሰርሕ ግዜ ወሲደ ኣለኹ። ብሓቂ እዚ ምዕባለ ዝን እዚ እቶት እዝን ኣብ ሚኒስትሪ ሕርሻ እንተ ዘይንፅጋዕ ኣይምተረኸበን ረኺብና እውን ኣይንፈልጥን። ንሕና ከምቲ ዝበልኩኻ ሚኒስትሪ ሕርሻ ብሓቂ እቲ ዝገብሮ ዘሎ ብቐሊል ዝግመት ስራሕ ኣይኮነን ንኡድ ስራሕ እዩ። ኣብ ፈቐዶ ብካድራትናቱ እንዳፀውዐ ስጋ ብሆቴላት እንዳተኻረየ ዝገብሮ ዘሎ ጎስጓስ ቀሊል ኣይኮነን። ንስኡ ከዓ ናብቲ ዓወት ኣምፅኡና ኣብዚ ናይ ንርቃሕ መደብ እውን ብጣዕሚ ተዋሲኡ ምሳና እቲ ግራውቲ ከዓ ኩሉ ግዜ ክበካ እንተኮይኑ እንታይ እዩ ዘድልዮ ስታይ ኣሎ ክድኩዕ ኢኻ እቲ መሬት እውን ምልስላስ ይደሊ ምክሪ እውን ካብቲ ሚኒስትሪ ሕርሻ ከዓ ይድለ ኣጎድና ኮይኑን ከዓ ኣይተፈለዩና ናብ ኩሉ ስራሓት ስጋብ ኣቆፎና ዝኣቲ ኣጎድና ነይሮም ንሶም ዝተፃወትዎ ተራ ይበዝሕ ካብ ናህና እየ ዝብል ስለዚ ዕጠቑና ኢና ከዓ ዕጡቓት ኮይንና ስለዚ ፅቡቕ እቶት ቡን ረኺብና ማለት ብጣዕሚ ፅቡቕ ውፅኢትና ረኺብና። እቲ ምስትር ቀዳማይ ኣነ ትምህርቲ እየ ዝብል ትምህርቲ ምፅናዕ እየ ዝብል ርክ ቅድሚ ሕጂ ሓረስቶት ነርና እቲ ንሰርሖ ዝነበርና ስራሕ ትምህርትን ማዕዳን ዘይተሓወሶ ስለ ዝነበረ ወላ ሓንቲ እቶት ንረክብ ኣይነበርናን እቲ ዝሃቡና ትምህርቲ ሓደ ፅቡቅ ገርና ማሕረስ ክንገላብጦ ከም ዘለና ይምዕድና ነይሮም ካልኣይ እውን እቲ ባህርያዊ ድኩዒ ፅቡቅ ገርና ክንድኩዑ ከም ዘለና ካልኣይ እውን እቲ ዘምፅኡልና ዘርኢ ብልክዕ ብመስመር ኮይኑ ብመስመር ከዓ ከየፀዓቕና ፅቡቅ ገርና ክንዘርኦ ከም ዘለና ሓቢሮምና ንሕና ውን እቲ ዝበሉና ስለ ዝተኸተልና ከዓ ዕውታት ኮይንና እዩ ዝብል
5: ዝኸበርኩም ተኸታተልትና ካብዚ ብምቕፃል እታ ወትሩ ብክኢላ ምድላዊ መግቢ ኣስመረ ዳምር እናተደለዎ ትቐርብ ንኡስ መደብ ማእዛ ፍረፃዕሪ ኢና ሒዝናልኩም ቀሪብና ዘለና ብሓባር ንከታተል።

ሰላም ሰላም ዝኸበርኩም ተኸታተልቲ፣ እዚ መደብ መኣዛ ፍረ ጻዕሪ እዩ። ኣብ ናይ ሎሚ መደብና ብሓምሊ በረኻ ዝስራሕ ምግቢ ከነዳሊና ብሓባር ንከታተል።

እዚኣ ጌርና ምትር ኣቢልና ዳሕራይ ማይ ግብር ኣቢልና ክነብስሎ ኢና። ኮብራት ተኸታተልትና ከምዚ ትሪእዎ ዘለኹም ፃሕልና ዳሊና ሓምልና ከኣመታት የርና ድሉ ጌርና የለና ንክበስል። ሕጂ እዚኣ ፃሕሊ ብዘይ ሽጉርቲ ብዘይ ዘይቲ ብማይ ጥራይ ጌርና ከነብስሎ ኢና ሓምልና። ሓምሊ ቦታ ክወስድ መዓት ምስ በሰለ ሽምቲ ክዝብል እምበር እጅ ክንሰክትቶ ኢና። ኣብዛ ማእከላ እቶና ጌርና ብፃሕልና ጌርና ነብስል ኣለና። ሓምሊ ከዓ ብዙሕ ሓዊ ይደሊኒ ብዙሕ ሓዊ ኣይወደኒ ቀሸም ወዲ ቀሸም ይዝኣኽሎ። እንዚኣ ጌርና ክነብስለኒና

ዝኸበርኩም ተኸታተልትና ከምዛ ትሪእዋ ዘለኹም ሓምልና ኣብ ሓፂር ግዜ በሲላትልና ኣላ። ንቕፂላ ማያ ወዲኣ ብዙሕ ማያ የድልዮን እዩ ንሓምሊ። ምክንያቱ እቲ ሓምሊ እንድሕራ ብብዙሕ ማይ ሰሪሕካዮ ናይ ባዕሉ ማይ እውን ስለ ዘለዎ ድሓር ምስ በሰለ ነቲ ማይ ተዘቂቕናዮ ትትሕሱ ኣብኡ ክተርፍ እዩ። ስለዚ ብውሕድ ማይ ጌርና ጥራሕና ሰኽቲትናያ ድሓር ምስ ናቱ ማይ ተወሃሂዱ ከምዚኣ ኢላ በሲላትልና ንቕፂላ ህልና ኣላ። ኣብዚኣ ከ ቅጫ ተደልያትልና ኣላ። ቅጫ መቕሎ ርቕቕ ኢላ ፅብቕ ተሰንኪታ ንዚኣ ፍትፍት ኣቢልካ እዚኣ ከዓ ጓዓ ኣለዋና።

0: ሕጂ ማኣዲ ቀሪብና ኣለና። ባርኸልና በሎ ንሳሕ ሕጂ ማኣድና ንቕርብ ኣለና። ዶንጌኩም ዶምሳሕ በረኻ እንዲ ከዓ ሒዝና
1: እዚ እኳ ኮይንክርክፍሉ ንኩሉ
0: ዝቕልጫ ጥርሑ ብላዓየ እዩ ዝመፀካ ወይ ኮይኑስ
1: ብሓቂ ፈሪ እንዲ ከዓ ለ ዘበን ፈሪ ፅቡቅ

እንዚኣ ትሪእዋ ዘለኹም እንጣጢዕ ንስንስ ክነብለላ ኢና። ገና ከይበላዕኸዮ ከለኸ እዚ እንጣጢዕ ጥዑም ሽታ ዝሽትት ደስ ብለካ። እንዚኣ ጌርና እንጣጢዕና ከዓ ኩሉ ግዜ ኣብ ግጡም ነገር ይክደን ዘለዎ። እክልቲያ ብማይ ጥራይ ጌራ በሲላ ጨው ከዓ ከም ኣድላይነቱ ማለት እዩ። እንዚኣ ጌርና ሕውስውስ ነብላ። እዛ መኣድና ብማይ ጥራይ ዝበሰለ ኣሕምልቲ ዝተፈላለዩ ዓይነት ሓምሊ በረኻ ኢና ሓሚልና ሰሪሕናያ ዘለና። ብማይ ጥራይ በሲሉ ሽጉርቲ የብሉ ዘይቲ የብሉ እንጣጢዕ ከዓ ንስንስ ኣቢልና ኣሎ ማለት እዩ። ንሱ ከዓ ንባዕሉ እንጣጢዕ ትሕዝቶ ዘይቲ ስለ ዘለዎ ኣየድልዮን እዩ። ዘይቲ ስለ ዘይገብርናሉ ካልእ መቐረታ የብኒ። ዝያዳይ ዝበለፀ ድኸውን ዝያዳይ ዝመቀረ ድኸውን

ክቡራትኻ ትልትና ምንዛ ትርእይዋ ዘለኹም መግብና መኻፈ ይውን ኣለና ብራሕ ቀሪብና ኣለና ሓድሽ ዝተሓቑነ

0: ክቡራት ተኸታተልትና ናይ ሎሚ ዘዳለናዮ ትሕዝቶ ሓምሊ በረኻ ምስ ቅጫ ፍትፍት ብንጣጢዕ ጌርካ ነዚ ይመስል ምስኡ እውን ብራሕ መካፈ የለና ኣዝዩ ጥዑም ዝኾነ መግቢ እዩ። ንጥዕናዊ ረብሓታትን መኣዛዊ ትሕዝትኡን ዝምልከት ከዓ ክኢላ ስነ መኣዛ መግቢ ክሕብረናዩ ብሓባር ንከታተል።
1: ኣሕምልቲ ምምጋብ እቲ ዝበለፀ ምንጪ ናይ ማዕድንን ቫይታሚን ንረኽበሉ እዩ። እዚኦም ነቶም ካርቦሃይድሬት ንብሎም፣ ነቶም ፕሮቲን ንብሎም፣ ነቶም ቅብኢ ንብሎም ኣብ ውሽጢ ኣካላትና ንምሕቃቅ ዝጠቕሙ ብቁልጡፍ ንምስራሕ ከዓ ዝገብሩ እዚኦም ባእታታት እዮም፣ ማዕድንን ቫይታሚንን ማለት እዩ። እዚኦም ከዓ ቀንዲ ኣብ ኣሕምልቲ እዮም ዝርከቡ፣ ብፍላይ ድማ ኣብ ቀጠለ ኣሕምልቲ። ተወሳኺ ድማ ብዘይካቲ ነቲ ዓበይቲ ንብሎም ወይ ከዓ እቶም ማክሮኒትረንስ ንብሎም ከምዞም ጠቂሶ እዮም ፀንሑ በዓል ካርቦሃይድሬት፣ ካልእ ተወሳኺ ድማ ዝገብርዎ ኣብ ኣካላትና ነቲዮም ፀረ ምራተ ዝበሃል ፀረ ነድሪ ውሽጣዊ ነድሪ ማለት እዩ ከምፅኡ ዝኽእሉ ባእታታት ንዓታቶም ንምፅራይ ብዝኾነ ዓይነት መግቢ ዝበልዓና ጨረርታ ኣብ ሕክምናታት ወይ ዝኾነ ኬሚካላት ረኺብና ፀንሐ ነዚኣቶም እንታይ ዝገብር ንምውፃእ እዩ ዝጠቅም፣ ወይ ብመልክዕ ሽንቲ ወይ ብመልክዕ ቀልቀል ከምዝእለ እዩ ዝገብር ኣብ ኣካላትና። ዝበዝሐ ኣብዞም ኣሕምልቲ ቀጠለ ኣሕምልቲ ንብሎም ዘለና ዝርከቡ ቫይታሚናት ኣብ ማይ ዝሓቁ ቫይታሚናት እዮም። ቫይታሚን ሲ ኣለና፣ ተወሳኺ ድማ ቫይታሚን ቢ ኮምፕሌክስ ዝበሃሉ ቢ1 ቢ2 እንዳበለ ክሳብ ቢ12 ዝበፅሑ ማለት እዩ። ገለገለ ቁፅርታት ኣሊኻ እዞም ብምሉኦም ኣብ ቀጠለ ኣሕምልቲ እዮም ዝርከቡ። እዚኦም ካብ በብ ዝተፈላለየ ነገራት ኣብ ግዜ ጥንሲ ዘልዩና ኣለዉ ከም በዓል ፎሊክ ኣሲድ ዝበሃሉ ንምምስራሕ ዋየታት ደም ዝጠቕሙ ኣለዉ፣ ካልኦት ካልኦት ዝኾኑ ቫይታሚናት ነዞም ፀረ ምራተ ዝብሎም ከም በዓል ቫይታሚን ሲ ዝጠቕሙና ዝተወሰኺ ውን ብዙሓት ውን ጥቕምታት ሒዞምካ ይርከቡ ማለት እዩ። ምዝውታር ኣሕምልቲ ብጣዕሚ ኣገዳሲ ዳርጋ ኣብ ሓደ መኣድና ብሓደ ወገን ብሓደ ሸነኹ ግድን ኣሕምልቲ ዘለዎ ቀጠለ ኣሕምልቲ ተወሳኺ ኣብ መኣድና ክቐረብ ምስዝኾነ ማለት እዩ ከቢድ መግቢ ይኹን ፎኪስ መግቢ ይኹን ኣሕምልቲ ብጣዕሚ እዮም ኣገደስቲ። ኣሕምልቲ መሮር ብሚኒስትር ሕርሻ ደረጃ መፅናዕቲ ዝካየደሎም ዘሎ እዩ። ቀንዲ ድማ ኣብቲ ናቶም ማእዛዊ ትሕዝቶ እንታይ እንታይ ሒዞም ከም ዝርከቡ ብድሕር ሕጂ ስፍሕ ዝበለ ነገራት ሚኒስትሪ ሕርሻ ሒዙ ሓደ ግዜ ኣብ መደብ ይመፅ ይኸውን እዩ። ብሓፈሻ ኣሕምልቲ እዚ ኩሉ ክንብሎ ፅናሕና ጥቕምታት ስለ ዘለዎም ተወሳኺ ድማ ኣብ ልዕሊ ሕማማት ተፃወርነት ንምጥራይ ይጠቕሙና ብምዃኖም፣ ስለዚ ኣብ መዓልታዊ መግብና ክንምገቦም ኣለና ማለት እዩ። ብተወሳኺ ኣሕምልቲ መሮር ድማ ኣብቲ ዝበቕልሉ ግዜ ሓሚልና በቲ ዝግቡእ ኣሰራርሓ ሰሪሕና ክምገቦም ድማ ፅቡቅ እዩ።
0: ዝኸበርኩም ተኸታተልቲ መደብ መኣዛ ፍረ ፃዕሪ ንሎሚ ደሊናዮ ዝነበርና መደብ ነዚ ይመስል ነይሩ። ካልእ ግዜ ካልእ መደብ ሒዝናልኩም ክሳዕ ንምለስ ሰላም ቅና።
2: ክቡራት ተኸታተልትና ናይ ሎሚ መደብና ኣብዚ ንዛዝም፣ ክሳብ ዝስዕብ መደብና ሰላም ፅንሑ እናበልና ንፍለየኩም። ውሕስን መኣዛውን መግቢ ንኩሉ ኣብ ኩሉ

0: ተቐንድቡ ዝረኸብናዮ ዕድል ግን ነዳዲ ወዲእና ስለ ዝነበርና ነዳዲ ዝፀዓነት ሓንቲ ኤነትረ ረኺብና መሚእቲ ፊስቶ ማለት እዩ እታ ሸርጦ ቤንዚን እተሓደ ከዓ ትሬ መርኪያ ከዓኒ ናፍታ ነይሩ ዝያዳ ንብድሕሪኡ ዝኾነ ነገር ንክንገብር ዝሓሸ ስራሕ ንክንሰርሕ ዕድላት ተፈጢሩ ማለት እዩ
1: ካልእ ኣብታ ምሉጎይታ ኣጎስቲኖ ተፃዒንላ ዝነበረት መኪና ኦራል ኣብቲ ባሕሪ ኮይኖም ክትኩሱ እዞም ሰ ክልተ ወታደራት ከይረኣናዮም ናብታ ኦራል ናቶም መሲሎም ኣብቲ ኦራል ናትና ደይቦም ስቓም ፊጅን ተተኺሉሉ እዩ ዘለዉ ውግኡ ዋላ ሓደ ሰብ ከ የለ ንሕና ከ ፋዕፋዒልና ስለ ዝነበረ እቶም ኩነታት ስምዝተበለ ግን ክንቋፀር ንብረት ናንጥረነፍ ገለኢልና ተበልና ከምዚ ገረ ውረንዳታ ጥራሕ ብሎ ኣነ ናትና ኣባላት መሲል እንታይ ኮንኩማታ ውረት ንቐልጥፍ ላምፓዲና ከምዝተወላዓዎ ቀጠልያ ዝተኸድኑ ክልተ ወታደራት
2: እዚ ዕዲ ምስተታሕዘ እንታይ ይኹን ንሕና ፀላኢ ገና ኣይመፀና ነቲ ሓድሽ ሓይሊ ዝበሃል ክመፅእ እዩ ክጎድል እዩ ካብ ኣስመራ ክጎድል እዩ ካብ ደቀም ሓደ ዝበሃል ነበረ ኣይጎደል ክቕፀል ኣለዎ ተባሂሉ መላዕሊ ትእዛዝ መፅኡ ናበይ ናኣፈምቦ
3: ዕዲ ድሕሪ ምቁፅፃርና ፀላኢ ኣቓልቡኡ ተሳሒቡ ኣብ ዕዲ ዝፀንሐ ሓድሽ ሓይሊ እዩ ነይሩ ዋላ እውነተን ዝወረዳ ታንክታት ኣብቲ ቀረባ መዓልትታት ድመፀአ ነይረን ቅልጣፈ ናህና ጥራሕ እዩ ቁሩብ ሃሲዎ ዕድል ይሃቦን እቲ ምርጫ ፀላኢ ካልእ ሓይሊ ደሪቡ ንምጥቃዕ መደብ ስለ ዘለዎ ግስጋሴኹም ንምዕንቃፅ እቲ ተኽእሎ እንታይ ክኸውን እዩ ተባሂሉ ምቕፃል ድዩ ወይሲ ምምላስ ወዲእታይ ከምዚ ዝብል መላእኽታት መፅኡ ስለ ዘሎ በዛ ባሕሪ ተዓፅውልና እንትኾንኩም ዘሰክፍ ነገር ተደየልዩ ካብዚ ንዓሰብ ኣዝዩ ነዊሕ ገማግም እዩ ዘሎ ተጠውዩ ዘስጋኣና ነገር እንትደየሊ እዩ ብመሬት ክንቅፅል ዝብል እዩ ነይሩ ብባሕሪ ወላ ሓንቲ ኣይትሰከፉ ንዓና ረጊፁ ዝሓልፍ የለን ክንዓፅ ወይና ክንዓግቶና ተጠውዩ ንናይ ወገን ኣህብታት ዝሃርም የለን ኢና እዚቲ ኮይኑ እምበኣር ንኸይድ ተባሂሉ በርዓሶሊ ንሓይሊ ባሕሪ ገዲፍና ኣለና ብል ማለት እዩ
4: ሕጂ ካብ ምሳና መንማላእ ሃንደሳን ናይ እስትሬላ እዚኦም ፀረ ነፈርቲ እዮም ምሳና ተማሊእናዮም ዕዲ ሕጂ ክስፈር ስለዘይትኽእል ንንጠጣዕ ቀፅሉ ተባሂልና ዕዲ ሓሊፍካ ኣብ ንጠጣዕ ሕጂ ኣብኣ ቐኒና ኣብኣ ከዓ ናይ መሻርፍና ዝነበረት ጃልባ ናፋሪት ሃርማ ፋሕፋ ሓደ ሰብ ኣብኣ ይውጋእ እታ ጃልባ ከዓ ኣብቲ ከውሒ ተላቲማ ተፋሕፋሕ ኢላ ሕጂ ኣብኡ ኣሸጊረናና ነፈርቲ ሓር እዚ ፀሊም እንታካትብሎ በርኒሽ ኣምፅሉና ኢድና ነተን ጃላቦ ፀሊም በርኒሽ ለኺነየ እቲ እምኒ ኣብኡ ዘሎ ከምኡ እዩ ዝመስል ኣብኡ ከሎ ፀግዕ ተብላ ኣግራብ ዝበሃል የብሉ ምርጫ ኣይኮነን

0: በይሉሉን ተቋጻጺሩ ንወደብ ዓሰብ መስመር ዓሰብ ኣዲስ ኣበባ ኣብ ሓደጋ ከውድቕ ምዃኑ ስለ ዝተገንዘበ ወገን ካብ ኣፋምቦ ከይነቐለ ከሎ ንምዕጋቱ ብምሕሳብ ድሕሪ ምሕራር ኣፋምቦ ኣብ ውሽጢ ሓደ መዓልቲ ካብ ከባቢ ዓሰብን ካብ ምብራቕ ኢትዮጵያን ኣጋር ሰራዊትን መካናይዝድ ኣህዶታትን ብምምጻእ ክከላኸል ይወሲኑ 17 ክፍለ ጦሩን ዋላ እኳ ኣብዚ ኣርዓኑን በራሕለን እንተዘይተሳተፈ ካብ ኣስመራ ናብ ከባቢ ዓሰብ ብነፋሪት ኣምፂዎም ጸላኢ ንግስጋሰ ህዝባ ሰራዊት ክዓግተሉ ዝመረጾ ቦታ ካብ ኣፋምቦ ንዓሰብ ገጽካ ኣብ ዝወስድ ናይ ቀደም ሓመድ ጽርግያ ቁርብ ውፅእ ኢሉ ዝርከብ ኣርዓኖን በርሓለን ዝተብሃለ ቦታታት እዩ ኣብ መንጎ ኣፋምቦን ኣርዓኖን በርሓለን ጎላጉል ማብራ ኣሎ ማብራ ካብ ኣፋምቦ ምብራቕ ካብ ጎቦ ራምሎ ሰሜን ዝርከብ ብበረኽቲ ጎቦታት ዝተኸበበ ጎላጉል እዩ ጸላኢ ንኣርዓኖን በርሓለን ከም መከላኸሊ ዝመረጸሉ ምኽንያት ጽብብ ዝበለን ማሕንቆታት ስለ ዘለዎ ወገን ጎላጉል ማብራ ሰጊሩ ክሳውዲ ኣርዓኖን በርሓለን እንተሓሊፉ ኣብ ዋድን በይሉሉን ንምቁፅጻር ለዘየጸግም ብምባል እዩ ኣብዚ ቦታ እዚ በድዩ ክገጥምን ክከላኸልን ዝወሰነ ጸላኢ ኣብ ኣርዓኖን በርሓለን ዘሰለፎ ኣህዱታት ካብ ብሰነት ጸላኢ ዝተረኸበ ሓበሬታ እኳ እንተዘየለ ብመሰረት ድሕሪ ትውግእ ዝተረጋገጸ ካብ ከባቢ ዓሰብን ከባቢ ደሴን ዝሰሓቦም ናይ ሓሙሻይ ሞተራይዝድ ክፍለ ጦር ክልተ ብርጌዳት 501 502 ከምኡውን ናይ ሓሙሻይ ክፍለ ጦር ብርጌድ 26 ትርፍራፍ ሓደ መካናይዝድ ብርጌድ ሓደ ሻለቃ ዝኸውን ናይ ዓፈር ሚሊሻ እዮም ነይሮም ጠቕላላ ዓቕሚ ሰቦም ካብ 4500 ከም ዘይበዝሕ ይግምገም ናይ ተኽሲ ዓቕሞም እቲ ኣጋር ልሙድ ኮይኑ እቲ መካናይዝድ ኣህዱ ግን 24 ታንክታት 8 ኣምፊብያን 2 ባትሪ ናይ መዳፍዕን ረሻሻትን እዩ ኣተሓሕዝኡ ብሸነኽ በርሓለ 2 ሻለቃ ናይ 501 ኣብ ማእከልን የማንን ክሕዝ ከሎ ቦገና ርዓኖ ድማ 502 ብርጌድ ብምሉኡን ሓደ ሻለቃ ናይ 501 ከምኡ ውን ተረፍ መረፍ ብርጌድ 26 ምስ ሓደ ሻለቃ ዝኸውን ምልሻ ዓፈር ነይሮም ኣብ ናይ ወገን ዓቕሚ ምስ ንርኢ ወገን እውን ካብቲ ቅድሚኡ ንዕድን ኣፋምቦን ከጥቅዕ ከሎ ዝነበሮ ዓቕሚ ወሲኹ እዩ እተን ንዓድዋ ገብረ ሃይል ክከላኸላ ረዳት ናብ ትግራይ ተላኢኽን ዝነበራ 3 በጠሎንታት እተን 2 ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 3 መልሳን ብተወሳኺ ካልኦት ካብ ክፍላተ ሰራዊት ዝተዋፅአ 4 ኣጋር በጠሎንታት ስለ ዝተወሳኻ ዓቕሙ ደልዲል እዩ ነይሩ ብኣጠቓላሊ ኣጋር ሰራዊት ሀ ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 85 96 ለ ኣጋር በጠሎንታት ናይ ክፍለ ሰራዊት 9 85 61 16 በጠሎን ሃንደሳ ውድብ መካናይዝድ ናይ ተኽሲ ዓቕሚ ወገን 18 ታንኪ 14 ዙ 23 ሚሜ 4 ፀረ ታንኪ ማለት 2 ሚለን 2 ሬድ ኣረው 4 ናይ 122 ሚሜ ሓደ ናይ 130 ሚሜ እቶም ናይ ኣጋር ከቢድ ብረት ዕጥቅታት 2 ነጥቢ 4 10 ሞርታራት እዘን ካብ ዝተፈላለየ ኣህዱታት ተጠራቒመን ኣብ ደንከል ዝወፈራ በጠሎንታት ወገን ኣብ መንጎአን ዓቕሚ ሰበን ይኹን ፈኮስቲ ኣፅዋራትን ተዛማዲ እዩ ነይሩ ቁሩብ እተን ኣብ ከባቢ ራማ ትግራይ ተሳቲፈን ዝመፅ ኣህዱታት ኣብ ሰብኣዊ ዓቕመን ተጓዲለን ነይረን ሓፈሻዊ ገምጋም ዓቕመን ካብ 200 ክሳብ 250 ነይሩ ተተኳሲ ዓቕመን ካብቲ ናይ ጢዖ ዝፍለ ይነበሮን ኩሉ እቲ ዝተወሰኸ ኣህዱታት ኣብ ኣፋምቦ ምስተኣኻኸበ እተን 8 በጠሎንታት ብደረጃ ብርጌዳት ተወዲበን ከክልተ በጠሎኒ ዝሓዘ 4 ብርጌዳት ከም ዘቑማ ተገይሩ ወገን ሓፈሻዊ ምውድዳባት ኣብ ኣፋምቦ እውን ኣካይዱ
1: ኣብ መወዳእታ ነቶም ኣብ ስርሒት ደንካልያ ተሳተፉ ኣህዱታት በዓል ወዲ መምህር ኣብ ኣፋምቦ ኢና ርኪብናዮም ኣብ ኣፋምቦ 167 መዓልቲ ድሕሪ ምዕራፍን ምስቲ ቦታታት ድሕሪ ምልላይን መፅናዕቲ ድሕሪ ምግባርን እተን ኣነ ሒዝየን ዝኾድኩ 3 በጠሎኒ ሓንቲ በጠሎኒ ቋንቁ ከም ዝህቦ ብምግባር ቋንቁ 2 በጠሎኒ ከም ዘመሓድር ኣነ ውን 2 በጠሎኒ ከም ዘመሓድር ጌርና ኢና ተኸፋፊልና
2: ኣፋምቦ መስኣተና ውጭ ተቐቢልና እምበዓር እዚ በርዓኖን ነብሮን ዝበሃል ቦታ ኣዝዩ ስትራቴጂካዊ ዝኾነ ቦታ እዩ ጸላኢ ኣውሒዙ ስለ ዘሎ ነዚ ጸላኢ እዚ ከዓ ግድነት ክንዕንዎ ስለ ዘለና ተባሂሉ መደብ ወፂኡ መፅናዕቲ ኣፅንዑ ተባሂልና ግንበርና ናትኒዕና ንሕና ኣብቲ ፀጋማይ ግንባርና

0: ተመዲብና ኣብዚ ኣዋን እዚኣ ሓንቲ በጠለኒ በዓል ወት ተስፋይ ዝሓዝዋ ትድረበና ይ ማለት እዩ ክልተ በጠለኒ ሕዝ ማለት እዩ።
1: ናይ ወገን ሰራዊት ኣባፋምቦ ዘድሊ ምቅርራ ምስ ገበረ መጥቃዕቱ ዕለት 29/3/1991 ሰዓት 5:30 ወጋሕታ ክጅምር ተመዲቡ ናይ 0 ሰዓት

0: ሰዓታት ጉዕዞ እውን ልክዕ በቲ ዝተመደቦ ተንቀሳቂሱን ተኽሲ ጀሚሩን እንተኾነ ድምፂ ታንክታት ብኣጋ ስለ ዝተሰምዐ ሙሉእ ሃንደበትነት ነይርዎ ክበሃል ኣይከኣልን። ወገን ቅድሚ ትውግእ ምጅማሩ ብዛዕባ ሓፈሻዊ ኣተሓዛ ጸላይ ኣጽዋራቱን መተኣታተዊ ዝኸውን ቦታታትን ንምጽናዕ ክልተ ግዜ ናይ ስለያ ጉጅለታትን ናይ ሓለፍቲ ኮለላን እንተካየደ ሙሉእ ኣይነበረን። እንተኾነ ካብቶም ቅድሚኡ ዘካየዶም ውጋት ኣብ ኣፋምቦ ዝሓሸ ግዜን ዕድልን ስለ ዝነበሮ ክሰርሖ ዝኽእል መባእታዊ መጽናዕቲ ሒዙ እዩ ኣትዩ።
1: ከም ኢልና ከዓ ኣፈንቦ ምስኣተና ከዓ ሓደ ሻምበል ይፀኒሑ ኣፈንቦ ኣብ ኣፈንቦ እቲ ሻምበል እውን በዕሉ ይኸይሉኒ ኣርዓኖ ኣብኡ ተን ኣሃታት ድመፃ መፅአናና ሕጂ ኣብዚ ዓቕሚ እዚ ቀሊል ኣይነበረን። ከም ዓቕሚ እዚ ሓምሻ ሜካ ንባዕሉ 2ልተ ብርጌድ ዳሓዘ 24 ታንክታት ከምኡ 3ለስተ ባትሪ ናይ መዳፍዕ ረሽራሻት ዳሓዘ ኣብኡ ነይሩ። ንባዕሉ ናይ ሓምሻይ ኣጋር ክፍሎ ጦር እውን ሙሉእ ብርጌድ ነይሩ።
0: ወገን ብመሰረት ዝነበሮ ገምጋማዊ መፅናዕቲ ነቲ ኣብ ኣርዓኖን በርሓለን ተሰሊፉ ዝነበረ ሰራዊት ጸላይ መቓቂሉ ክድምስሶ ስለ ዝመረፀ ብኸምዚ ዝስዕብ ዓቕሙ ናብ ክልተ ኸፊልዎ ኣትዩም። ብወገን በርሓለ ዝተሰለፈ ዓቕሚ 4 ቦጠሎኒ ማለት ሓደ ቦጠሎኒ ከም ሪዘርቫ ኣትዩም፣ 9 ታንክታት፣ 4 ዙ 23 ሚሜ፣ ሓደ ጸረ ታንክ። ብወገን ኣርዓኖን ዝተሰለፈ ዓቕሚ 5 ቦጠሎንታት ኣጋር፣ 9 ታንክታት፣ 8 ረሻሻት፣ 3 ጸረ ታንክ። ብመሰረት ኣብ ላዕሊ ዝተጠቕሰ ኣሰላልፋ ኣብ ክልቲዩ ቦታታት ሰዓት 5:30 መጥቃዕቲ ተጀሚሩ። ወገን ነቲ ኣብ በርሓለ ዝነበረ ዓቕሚ ጸላይ ብንግሁ ነቲ ናይ ቅድሚ ድፋዕ ሓለዋ ጉጅለታት ብምጽራቅ ነቲ ቀዳማይ መከላኸል መስመር ብምብትታን ነቲ ጸላይ ካድመሉ ዝኽእል ዝነበረ መንገድታት ብኣቋራጭ ኣካሊሙ ብምዕጻው ክድምስሶን ክማርኾን ስለ ዝኸኣለ ናይ በርሓለ ዕማም ሰዓት 9 ባዶባዶ ብንግሁ ተዛዚሙ።
2: ብዕለት 25 ተመሊስና ኣፋን ባእቲና ኣፋን ባእቲና ኣፋንቦ ምስኣተና ንኣርዓኖ በርሓለይቲ መጥቃዕቲ ተቢሉ ዕለት 29 መጥቃዕቲ ተወሲዱ። ዕለት 30 ክውሰድ ከሎ እታ ብርጌድና ተበጠሎና ከም ኣካል ናይቲ ብርጌድ ብፀጋመይ ጀማል ነይሩ። ንሕና ዝተሓበረና ከዓ ኣብ መንጎ እቲ የማናይ ኣርዓኖ ዝነበረን ኣብ መንጎ እቲ ፀጋማይ ዝነበረ ምትእሳር ኣብ መንጎ ቆሪፅና ክንኣቱ እቲ መደብ ተሓቢሩ ኣና በጠሎና ቆሪፅና እቲና ጸላኢ ብዙሕ ዘጋጥመና ተኣኸትብሎ ይነበረን ድሓልኒ ነይሩ ከፊልናዮ ንየማን ኣቢሉ ፀጋም በዓል ጀማል ስለ ዝሓለዎ ንየማን ስለ ዘቆረፅናዮ ካብኡ ምስቲ ናይ ኣርዓኖ ተሰሊፉ ዝነበረ ኣሃዱ ናብኡ ተፀጊዕና ወዲ መምህር ፀኒሕና ብኡ ተቐቢሉና ኣብኡ ከለና ነቲ ምዕባለታት ኩሉ በዚ ተኣቱ ተባሂሉና ኣቲና ስራሕ ዳርጋ ሙሉእ መዓልቲ ውዕሉ ኣብ ከባቢ ሰዓት 5 ገለ ኮይኑ ተዛዚሙ ተወዲዩ።
3: ስለዚ ዕለት 29 ወርሒ 3 ኣብ ኣርዓኖ በርዓኖ ዝበሃል ቦታታት ኣብዚ ከባቢ ዓሪዱ ዝነበረ ጸላኢ መጥቃዕቲ ወሲድና ጸላኢ ክሳብ ማለት ናይ ድሕሪ ቀትሪ ኣትኪሉ ስለ ዝመከተ ብኣጠቃላሊ ኣብ ከባቢ ሰዓት 3 ኣቢልና ኢና ንጸላኢ ደምሲስና ንከባቢ ዋደ ገጹ ከም ዝኸይድ ጌርናዮ።
4: ከቢድ ነይሩ እቲ ኩናት ምክንያቱ ቅርፂ ናይ ስትራቴጂካዊ ቦታታት መገዲ ዓሰብ ክትሪኦ ከለካ ከምዚ ፈሊጥካ መንጎ ንዕርድልካ ዘዳላካዮ ዝመስል ተረትር ኣለዎ። ከቢድ ተረትራት ኣለዎ። ኩሉ ግዜ ክትከዘ ከለካ ጎልጎል ትከይድ ትውዕል ሞኒ ኣብ መወዳእታ ግዜ ሓሰብካዮ ተኣሳሰረ ሰንሰለት ብዙሕ በሪኽ ዘይኮነ ጀካ ዚ ናይ ነብሮ ዩ በሪኽ ጎቦ እምበር ተካልእ ከምኡ ዓይነት ኮጀጅ ዝነበሮ ግን ኣዝዩ ስትራቴጂካዊ ቦታ እዩ ክትሪኦ ከለካ ክትኣቶ ደፀግመካ እዩ። ዝኾነ እዚ ናይ በርዓሎ ፀጋማይ ክንፊ ኣዝዩ ጎልጎል ዝነበረ እዩ ነይሩ። ተንሳተን ሒዛ ነበረ ከዓ ኮጀጅቲ ነይሩ ተሃድና ናብኣ ዝኣተወት ቁሩብ ጎልጎል ብምንባሩ ግድነት ከዓ እቲ ስርሒት ክፍፀም ስለ ዘለዎ ብፀቕጢ ነቲ ቦታ ተቆፃፂርና ኣብዚ ተኣሃዱ ብርክት ዝበለ ክሳራ ኣጋጢሟ ልዕሉ ኩሉ ልዕሉ ከዓኒ ናይ 4 ሓይሊ መስዋእትን መራሕቲ ሓይልታት ማለት መስዋእትን ወጓትን ስለ ዘጋጠሞ ቁሩብ ኣብቲ ናይ መሪሕነት ሃጓፍ ፈጢርላ ተኣሃዱ። ዝኾነ ይኹን ግን ተዕላምኣ ወቂዓ ፋሽቶ ስተሓይዛ እዚ በርዓኖ ዝበሃል ወይከዓ ክሳድ በርዓኖ ወይከዓ ክሳድ ናይ ነብሮ ዝበሃል ሙሉእ ሙሉእ ተቆፃፂርና ጸላኢ ንዋደዩ ሃዲሙ። ካብዚ ዳሃራይ ኣነ ኣብ ክሳድ ናይ ነብሮ ተሪፈ ካልእ ኣሃታት ግን ብምልአን ንዋደ ገስጊሰን
0: ነቲ ኣብ ኣርዓኖ ዝነበረ ዓቕሚ ጸላኢ ንምድምስ

0: ታስ ኣንፈት መጥቃዕቲ ወገን መጀመርያ ካብ ምዕራብ ናብ ምብራቕ ድሕሪ ምቕናዕ እቲ ብፀጋም ሸነኽ ዝነበረ ዓቕሚ ወገን ንየማን እንዳፀፍዐ እቲ ቀንዲ ኣንፈት መጥቃዕቲ ካብ ሰሜናዊ ምዕራብ ናብ ደቡባዊ ምብራቕ ብምቕያር ከም ዝካየድ ተገይሩ። ይኹን እምበር ጸላይ ኣተሓዝኡን ኣሰላልፋ ፅዋሩን ካብቲ ወገን ኣቐዲሙ ሒዝዎ ዝጸንሐ ገምጋማዊ መጽናዕቲ ዝተፈለየ ስለ ዝጸንሐ ከቢድ ምትልላኽ ዘለዎ ውግእ ተኻይዱ። ጸላኢ ካብቲ ሒዝዎ ኣሎ ተባሂሉ ዝነበረ መዛግብ ንቕድሚት ሓሊፉ ድፍዓቱ ብዝተዃዕተ ካነለታት ኣተኣሳሲርዎ ኣብ ርእሲ ምጽንሑ ብዙሓት ታንክታት ኣይቐመጠሉን ተባሂሉ ስለ ዝተሓበረ ጎላጎል ማብራ እውን ዓሪድሉ ጸኒሑ። ብተወሳኺ እቲ ቦታ ክልታዊ መጸግዕ ዘይብሉ ቀላጥን ሰጥ ዝበለ ሜዳን ኣብ ርእሲ ምዃኑ የማነ ጸጋም ናይ ዘን ክልተ ቦታታት ድማ ዓበይቲ ጎቦታት ዘለዎ ካብ ንዘጥቅዕ ንዝከላኸል ዝምችእ ጸላእ እውን ነቲ ጎላጉል ብዝተዃዕተ ጐዳጉዲ ብምትእሳር ኣጽዒቑ ዓሪድሉ ነይሩ። ንኣተሓዙ ምሕያል እውን ውሑድ ጸረ ታንክ ፈንጂ ተኺሉሉ ነይሩ። ጸላይ ኣብ ጎላጉል ማብራ 21 ታንክታት 8 ኣንፍምያን ኣሰሊፉ ድፍዓት ንምዕቃብ ኣትሪሩ ክዋጋእ ፈቲኑ። ካብ ቀዳማይ መከላኸል መስመር ምስ ተደፍአ እውን ነታ ማይ ዘላታ ቦታ ንምዕቃብ ኣትሪሩ ተዋጊኡ። እንተኾነ ታንከኛታት ወገን ብማእከል ኣትዮም ንታንክታት ጸላይ ብድሕሪት ምስ ተወተፍወን እቲ የማነ ጸጋም ዝነበረ ኣጋር ሰራዊት ጸላውን ናይ ወገን ሰራዊት ብጉልባብ ረሻሻት ተጠቒሙ ምስ ሃጀሞ ክባታትን ክድምሰስን ተኻይሉ።
1: ክሳዓብዚ ናይ ዕዱ ውግእ ብለላ ናህና ነይሩ ናይ ኣፅዋር ብፍላይ ካብዛ ውግእ እዚኣ ግን ትቕየር ኣላታ ጸላዊን ብፅዋሩስ ክዳረገናን ክዕብልለናን ጀሚሩ ማለት እዩ። 36 ታንክታት ነይረኖ ትሞተራይዝ ኣምፊብያን ቢትኣር ገረመለ እየን ዝበዝሓ ኣርኣኖም በርሃንን ሎ ዓልቲ ትውግ ውዒልና ካብ ንጓፍ ሰዓት ሓሙሽተ ናይ ምሸ ተወዲዩ ጸላዩ ኩሉ ካብ ሞትን ክሳይን ዘምለፀ ምምራኽን ንዋደገ ፅውሃት ይፍልና
2: ታንክታት ወሲኹ እዩ ሓደ ክሳብ 30-35 ዝኾና ታንክታት ኣዳል እዩ ቢኤምፒ ትበሃል ኣለዋ ረሻሽ እሰን ብሙሉዕ እንተዳልየን ንሕና ዘለና ታንክታት ተናይ ቅድምናን ናብ ጢዑድ ረኸብናየን ናብ ዕድድ ረኸብናየን ከዓ ደሪብና ኣለና መዳፍዕና ከዓ ሕጂ ክዳሉ ክእል እዩ ከምዝና ረሻሽ ኣሎ። ስለዚ እዚ እቲ ሓበሬታ ግን ተሓድሽ ኣትዩ ዘሎ ኩሉ እንኮላይ ናይ ዓፋር ምልሻ ኣብኡ ብቲ ጎቦታት ዓሪዱ ምስ ኣርዓኖ ብርዓኖ ንድሕሪ ተታሒዛ ካልእ ትኽልክለና ነገር የለን እዚ ዘይበሃል ብርቱዕ ውግኡ ኢሉ ኣጋር ሰራዊት ኢድ ብኢድ መካናይዝ ኢድ ብኢድ ኩሉ ናይ ህወትን ሞትን ሕቶ ኮይኑ ኣብዚ ኣብታ ሁጅም መወዳእታ ኣነ ይውጋእ ርእሰይ ተወቂዐ
3: በቃ ሓያል ደማዊ ዝኾነ ውግእ ግበር ኣብዚ ታንኪ ብታንኪ ካባና ዘይፍለ እዩ ቶም ኮማንዶ ከዓ ኣርብጂ ከዓ መሊኾም እዮም በቲ ኣርብጂ ገይሮም የቃፅሉ ፀረ ታንኪ ናህና ኣለዉ ፀረ ታንኪ ገይሮም ከዓኒ ነተን ታንክታት የቃፅልዎን ኣብዚ ሙሉ መዓንቲ ውግእ ክግበር ይውዕል። ስለዚ ብወገና ክልተ ስዋኣት ኣርባዕተ ውጉኣት ሓንቲ ታንኪ ድማ ተሃሪማ ከምዚ ምቅፃል ዘይኮነሲ ተሃሪማት ግን ኣብ ቀፃሊ ውግእ ተዓርያ ምስትኽኻል ተገይርላ ትቕፅል ማለት እዩ።
0: ጸላኢ ኣብዚ እዋን እዚ ጥራይ 12 ታንክታትን ክልተ ኣንፍብያንን ብርክት ዝበላ መካይንን ብታንክታት ኣርቢጅን ፀረ ታንኪ ሚሳይለትን ወገን ክቀፅልኦ ከለዋ መዳፍዓት ናይ ወገን እውን ኣብ መምርያ ጸላእን ነቲ ዝሃድም ዝነበረ ሰራዊትን ብፃዕቂ ደብዳባት ብምክያድ ጸላኢ ከምዘይውደብን ሕንፍሽፍሽ ከም ዝኣትዎን ይገብር ነይሩ። በዚ ድማ ጸላኢ ሙሉእ ብምሉእ ተደምሲሱ ዝተረፈ ሰራዊቱ ክልተ ታንክታት ኣብ መንገዲ ገዲፉ ዘርጠብጠብ እናበለ ንዋዴ ክሃድም እንከሎ ምስኡ ብዘይካ መዳፍዓት ካልእ ኣይውፅአን። ብኣጠቓላለዩ ውግእ ኣርዓኖን በርሓለን ጸላኢ ዝበዝሐ ኣቕሚ ናይ ሰራዊትን መካናይዝድን ኣሰሊፉ ኣብ ክከላኸለሉ ዝኽእል ምቹ ቅርፂ መሬት ዓሪዱ ብምፅናሕ ዝተኻየደ ግጥም ብምዃኑ እቲ ኩናት ካብቶም ቅድሚኡ ኣብ ጢዖን ዕድን ዝተኻየደ ውግኣት እቲ ዝዓበየን ዝሰፍሐን እዩ ነይሮም። ወገን ኣብዚ ውግእ እዚ ብዓወት ክወፅእ ምኻሉ ቀፂሎም ንዝተኻየደ ውግኣት ዋዴን በይሉሉን ዓብ ዝተዋፅኦ ነይርዎ።
4: እታ ውጊእ ብፅቡቕ ተዛዚማ ተዓዊትና ታንክታት መሪኽና ኣብኡ ነብረ ዓቕምና ፀላ ዝፋፋ ሓቢልና እዩ እቲ ውጊእና ደንከን ብኩሉ መገዲ ክንሪኦና ከቢድ እዩ ግን እንታይ ነይሩ ብልሕን ተዓፃፀፍነት ናይቲ ላዕላዊ መርሕነትን ናይቲ ውድብን ኣብ ታሕቲ ድማ ተብዓትን ቆራፅነት ናይቲ ኣብቲ መደብ ተሳተፍ ዝነበረ ሰብ ነይሩ። እዚ ክልቲኡ ተዋሂዱ ነቲ ስሪሕ ናይ ደንከል ኣብ ዓወት ኣብፂሕዎ

ሰላም፣ ከመይ ትኾኑ ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብኽብሪ ንዕድም። ፈላሚ ትሕዝቶ መደብና እምበኣር ሓበሬታን ጎስጓስን ሚኒስትሪ ምክልኻል ንኣባላት ሰራዊት ናይ ኣርትዖት ግራፊክስ ጋዜጠነትን ህዝባዊ ርክባትን ደረቕን ተንቀሳቓሲ ስእልን ከምኡ ውን ናይ መባእታ ትምህርቲ ኮምፒተር ስልጠና ሂብሎ ንሙሉእ ትሕዝትኡ ናብቲ መደብ ከብለኩም።

0: ትምህርትን ስልጠናን ንዘተኣማምን ብቕዓት እናሻዕ ዝቕየር ሓድሽ ቴክኖሎጂን ምህዞን ኣብ ፀፅባሕ ኣብ ዝገሃደሉ ዘሎ እዋን ምስ ቋረፅ ምዕባለ ንምጉዓዝ ብቐጻሊ ክትምሃርን ክትስልጥንን ኣብ ዘድልየሉ እዋን ብምህላውና ብኡ መጠን ስልጠናን ትምህርትን ዘየቋርፅ መስርሕ ህይወት ኮይኑሎ እቲ ሎሚ ዘሎ ፅባሕ ክመሓየሽ እዩ። እቲ ፅባሕ ዘሎ ድማ ድሕሪ ፅባሕ ብዝረቐቐ መንገዲ ክቕልቀል እዩ። ስለዚ ድማ ኣብ ዕዕለቱ ምስዝኽሰት ፍልጠትን ሓቅን ምጉያይ ግዜ ዝህብ ኣይኮነን። ካብዚ ድርኺት ብምብጋሲ ድማ ሓይልታት ምክልኻል ኤርትራ ብሓፈሻ መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ድማ ብፍላይ ምስ ብቕዓት ሰራዊት ኣብ ዝተኣሳሰሩ ነንበይኖም ዓውድታት ብመደብን ከከም ኣድላይነቱን ስልጠናን ትምህርትን ክህብ ዝጸንሐ። ኣብዚ ሕጂ እዋን ድማ ዓቕሚ ኣባላት መራኸቢ ብዙሓን ማለት ሜድያ ክብ ንምባል ኣስታት ሰለስተ ኣዋርሕ ዝወሰደ ኣብ መራኸቢ ብዙሓን ዘተኮረ ስልጠና ብምስልሳል ኣብ መፈፀምታ ኣብፅሑ ይርከብ።
1: ኣብ ዘለናዮ እዋን ሜድያ እቲ ዝሓየለ መሳርሒ እዩ። ሓያል ሚድያ ክህልወካ ድማ ሓያላት ፕሮዲሰራት ክህልውካ ኣለዎ። ስለዚ ኣብ ቴሌቭዥን ወያ ሚድያ ሓደ ኣባሃህል ኣሎ። ፕሮዲሰር እንድሕር ዘይብልካ መደብ የለን፣ መደብ እንድሕር ዘየለካ ቴሌቭዥን ወይ ከዓ ሚድያ የለን እዩ ዝበሃል።

0: እዚ ዕላማ ናይ እዚ ትምህርትና ናብዞም ሓይላት ፕሮዲሰራት ንምብፃሕ ድማ እቶም ፕሮዲሰራት ዝበሃሉ በቶም ባእታታት ናይ ሜድያ ዝበሃሉ ከም ናይ ጆርናሊዝም ኤዲትን ግራፊክስ ስቲል ካሜራ ቪድዮ ካሜራ ክሓልፉ ኣለዎም ነዚኦም ምስ ሓለፍዎም ሽዑ እቶም ክርኤት ዝገብሩ ወይ ከዓ ፕሮዲሰራት ዝበሃሉ ፈጠርቲ ዝበሃሉ ይፍጠሩ ማለት እዩ ስለዚ መኮንን ገስጋስና ሓበሬታ ብቕዓት መደባ ስራሕ ብኣድማዕነት ንምርግጋፅ ብቓዓት ዓቕሚ ኣባላቱ ክም ንምባል እዩ ቀንዲ እቲ ዕላማ ናይ እዚ ትምህርቲ እዩ
1: እዚ ትምህርቲ እዚ ብዕለት 3 ወርሒ 3 2026 ጀሚሮ ማለት እዩ ንኣስታት 3 ወርሒ ዝኸውን ቀፂሉ ኣብ መንጎ እዚ ትምህርቲ እዚ እውን ካልእ ስልጠናታት ዝተዋሃበ ነይሩ ኣብዛ ዓዲ ዘለዉ ክኢላታትን ሞያውያንን ከም ሓገዝ ተባሂሉ ምስቲ ትምህርቲ ዝወሃብዎ ፀንሑ ምስ ዝኸይድ ኣገዳሲ ትምህርቲ ክወሃብ ፀኒሑ ሓደ ካብቲ ትምህርቲ ክወሃብዎ ፀንሑ ብቀዳም ቀዳም ናይ ታይም ማናጅመንት ማለት እዩ ምክንያቱ ኣብ ግዜ ኢና ሂወትና ኣገዳሲ ኢኻ ብዛዕባ እቲ ግዜ ዝምልከት ስለዝኾነ እሞ ምስቲ ሞያ እውን ኣገዳሲ ስለዝኾነ ብዛዕባ ታይም ማናጅመንት ወሲዶም ማለት እዩ ካልእ ኤኣይ ከዓ ምዚ እዋናዊ ዘሎ ሕጂ ኣርቲፊሻል ኢንቴሊጀንስ ማለት እዩ ብዛዕባ ውን ፅቡቅ ትምህርቲ ዝኾነ ወሲዶም
2: እዚ ዘለናዮ ግዜ ናይ ቴክኖሎጂ ግዜ እዩ ሕጂ እዚ ዝተምሃርናዮ ትምህርቲ ድማ ዝወሰድዎ እዞም ተምሃሮ ናይ ብካሜራ ጌርካ ከመርካ ፅሑፍን ነባርን ስእሊ ተትርፍ ወይ ድማ ትስንድ እዩ እቲ ዕላሙኡ ነይሩ ማለት እዩ ኣብዚ ዘለናዮ ሕጂ ግዜ ግድ ናይ ኮነን ካሜራ ዘለካ ዝኾነ ሰነድ ንክትወስድ ኣብ ኢድና ኣለና ዝኾነ ሰነድ መውሰድ ማለት እዩ እንታይ እዩ ደገድሰና ግን ሕግታት ምፍላጥ የድልየና ማለት እዩ ብኸመይ መንገዲ ንስንድ እንታይ ንስንድ እንታይ እንታይ ክንፈልጥ ኣለና ኣይናይ ቴክኒካዊ መዳይከ ክነፅፍፍ ኣለና ማለት እዩ ኣብቲ ፕሮፌሽናል ንድሕር ክንመፅእ ኮይና ከምቲ ዝለዓል ደረጃ ንድሕር ክንመፅእ ኮይና ግን ግድን እዩ ፕሮፌሽናል ዝኾነ ካሜራ ክንዓጥቕ ማለት እዩ ኣብ ዘለናዮ ሕጂ ግዜ ምስቲ ዘሎ ንብረት ምልላይ ኣዝዩ ኣገዳሲ ይኸውን እተን ኣብ ኢድና ዘለዋ ካሜራታት ኣብ ሃገርና ዝርከባ ካሜራታት ድማ ምስአን ሌላ ገይሮም ኣለዉ እዞም ተምሃሮ እዚኦም ካብዚ ምስ መፁ እውን እቲ ግዜ እናማዕበለ ስለ ዝኸይድ ነዚ ከም መባእታ ሒዞም ግን ካብኡ ከዓ ተመርኪሶም ከዓ ባዕሎም ከዓ እንታ ክገብሩ ክእሉ እዮም ከማዕብልዎ እውን ኣለዎም ማለት እዩ እተን ምሳና ዘለዋ ካሜራታት ምዚ ኣብዚ ሕጂ ዘሎ እዋን ዝኸዳን ድሳነያን ዓይነት ካሜራ እየን ደለዋና ብመንፅር ድማ ኣብ ኣሃዶኦም ዝከዱ እውን ብዝተካእለ መጠን ከመን ዓይነት ካሜራ ዓጢቆም ነቲ ዝካየድ ንጥፈታት ብጉቡእ ሰኒዶም ነባር ዝኾነ ስራሕ ከትርፉ ድማ ይኽእሉ ማለት እዩ
0: ካብ ኩሉ ሓይልታት ምክልኻል እዝታት ሓይሊ ኣየር ሓይሊ ባሕሪ ስታፋት ምንስክል ምክልኻል ማእኸል ስልጠና ዝተዋፅ እዮም እዚኦም ድማ ምስቲ ዓውድታት መኮነን ጎስጓስን ሓበሬታን ዝሰርሑ ንጥፈታት ዝዓሙ ዝነበሩ ኣባላት እዮም ተመክሮ ዘለዎም ኣለዉ ገሊኦም ከዓ ተመክሮ ዘይብሎም ኣለዉ ስለዚ ነቲ መደባት ታሪክና ንምስናድ ወይ ከዓ እቲ ኣብ ዲቨሎፕመንት ዘሎ ኣብ ህንፀት ሃገር ዘሎ ንጥፈታት ጉቡእ ስኒዶም ነቲ ናይ ናህና ሜድያ ዝበሃል ናይ ዋልታ ንበሎ ብኩሉ መለክዒታቱ ንዕኡ ብጉቡእ ንምፅብራቅ እዩ ማለት እዩ ቀንዲ ዕላማናትና ንቕሓት ሰራዊት ኣብ ኩሉ ሓፍ ንምባል እዩ ስለዚ ብመገዶም ብዙሕ ነገራት ተክሰኒዱ ናብዚ ዝመፀሉ ንጥፈታት ብጉቡእ ታሪክና ዝዕቅበሉ ንምስናድ ወይ ንምዕያይ ስለ ዝኾነ ካብኦም ብዙሕ ፅፅቢት ኣለና
3: ኣብዚ ብግብርን ክልሲ ሓሳብን ዝተሰነየ ፅዑቕ ትምህርትን ስልጠናን ነቲ ትምህርቲ ብቑዓት ምዃኖም ዝተኣመነሎም 66 ደቂ ኣንስትዮ ዝርከበኦም 175 ኣባላት ሓይልታት ምክልኻል ዝተሳተፉ ክኾኑ ከለዉ ገሊኣቶም ነዚ ዓውዲ ብተመክሮ ክሰርሕሉ ዝፀንሑ ገሊኣቶም ድማ ነዚ ዓውዲ ፍልጠት ሓደስቲ እዮም እዞም ካብ ዕርድታት ማዓስከራትን ኣብያተ ፅሕፈትን ሓይልታት ምክልኻል ዝተዋፅኡ ኣባላት ሰራዊት ኣብዚ ዘለዎ ኣሃዱ ከስርሖም ዝኽእል ቀሊል ዘይኮነ ፍልጠት ቀሲሞም ምህላዎም ብምጥቃስ በቲ ኣሳታፊ ዝኾነ ኣገባብ ኣመሃህራን ብፃዕርን ተወፋይነትን መምሃራኖምን ዕጉባት ምዃኖም ገሊፆም
4: ዝያዳ ንኩዓት መምሃራን ኣዝዮም ምኩራት እዮም ብዝያዳ ከዓ ንሕና ካብቲ ናይ ምሸት ኣብ ትርፊ ግዜና በዓልና ብግሩብ ደረጃ ተኣኪብና ፕራክቲስ ንገብረሉ በዓልና ነቲ ናይ ንጉስ ተምሃርና ናይ ምሸት ንደጋግመሉ ዕድላት ይፈጥሩልና ነይሮም እንደገና ንፅባሒት እውን ንዑ ኢና ንደግም ብጣዕሚ ፅቡቅ ዝኾነ ኣገባ መምሃራ ነሩ እንትርፎ ናይ ግዜ ፍጥረት ተዘይኮይኑ ብጣዕሚ ፅቡቅ
5: መምሃራን ኣዝዩ ዝናኣድ ትምህርቲ በቃ ኣዝዩ ዝናኣድ ትምህርቲ ብግቡእ ኣብ ግዜኡ ግዜ ናይ ኩልላፍ ግዜ ኣይነበሮ

0: ዋላ ኣበራዳድኣ ዲስፕሊን ከምዚ ዘይተረዳእካ ህዲ ኢሉ ናይ ምርዳእ ብጣዕሚ ፅቡቅ ነይሩ።
1: ኣገባብ ኣማሃራ ብትዮርን ብፕራክቲካልን ማለት እዩ ብግብርን ብክልሲ ሓሳባዊ ማለት እዩ። ኣብዚ ከ ናይ ብሓቂ እቶም መምሃራን ንዑ ሒዞም መፀንሑ ኣዝዮም ብሉፃት ብኩሉ ዝቐሰሙ እዮም ማለት እዩ ተመክሮ ዘለዎ ብዝግባእ ከዓ እቲ ስልጠና ሰሪሖሞ ማለት እዩ።
2: ወላ ሓንቲ ኣይነበርን ኣንፈት ሰላም ምትብባዕ ናይ መምሃራንና ገለግል ምስም ንፋዓት ኮይነ ፅቡቕ ነጥቢ ፅቡቕ ውፅኢት እንዳምፃኹ ከ መፅ ሕጂ እዚ ሰለስተ ወርሒ ዝተዋሃብናዮ ስልጠና ቤዚክ ጥራይ ንካ ክትሕዝ ትኽእል ንካልኣይ ግዜ ወሲኮም ገለካ ኣብ ዓብዪ ደረጃ ክንመፅእ ንኽእል ኢና።
3: ክሳብ ሕጂ በዚ ዝተምሃርናዮ እቶም መምሃራን ብጣዕሚ ኣዝዮም ብቑዓት ዝኾኑ መምሃራን እዮም። ከይመስኮንኩም ክሓልፍ ኣይደልኒ።
4: ኣብታ ክላስና ንሕና ፅቡቅ ዕድል ገርና ምኩራት ካሜራማን ፀኒሖም እዮም ቅድሚ ንሕና ንሕና ሕጂ ከምዝበልኩ ጀመርቲ ኢና ድበዛሕና ዳርጋ 80% ግን ጀመርቲ ዝነበርና ኢና። እጂ ምስቶም ተምሃሮ ፅቡቅ ቅርበት ነይሩ እቲ መምርካ ቀልጢፉ ኣላለዎም ነቶም ክለት ዝፀንሖም ፍልጠት ፀንሖም ሰዚ በቢ ግሩብ እንዳፈለየ ምስኦም ተጠርኒፍና ዝያዳ ነቲ መምህር ከም ድላዩ ክዓይድ ገበርና ከዓ ልብና ድልው ነይሩ ኩላና ንምሃር ንደሊ ነርና ክንዓቢ ንደሊ ነርና ስለዚ ዝያዳ እንዳሓተትና ዝያዳ እንዳረበሽና ግዜ ሃበና ከምዝበልና ሓንሳብ እውን ናይ ምሸት ንምለሰሉ ግዜ ነይሩ።
5: ናይ ካሜራ ስልጠና ወሲድና ነርና ኣብኡ ንቐስታት ክልተ ወርሒ ወሲደ ብዛዕባ ኤዲቲን ግራፊክስ ግን ኣምራ ኣይነበረንን ኣብዚ መፅእ ከዓ ብዝያዳ ፅቡቅ ዝኾነ ፍልጠት ሒዘ ከይድ ኣለኹ ማለት እዩ።
4: እቲ ዝበለፀ ዝነበረ ብናና ብፍላይ ኣብ ናይ ቪድዮ ክላስ ዝነበረ እታ ትምህርቲ ግን ቱቶርያል ብዙሕ ዋሃበና ነይሩ ካብኡ እንዳረእኻ እንዳፅናዕኻ ፈቲንካያኻ ትመፅእ ኣጋጣሚ ፍቲ ናይ መመረቕታ ውን ተዓዚብካያ ትኸውን ኢኻ ክልተ ግዜ ሓንቲ ናይ ሓንቲ ደቕ ታሪክ ሰሪሕና ነርና ኣብ ደገ ውን ስኢልና ድመፃና ፕራክቲካል በዚአ ንሕና ተሸሊምና ናተይ ግሩብ ነበረት ማለት እዩ።
2: እቲኦም ኮምፒተር ዝፈልጥዋ ነበሩ ቅብቲ እዮም ነሮም ክንዲ 8 ገሌዮም ዝኾኑ ነይሮም ንሶም ንዓና ይሕግዙና ነይሮም ኣብ መጀመርታ ተተሓጋገዝና ገለ ከዓ ንዖም ሸዓ ኣርኪብናዮም ንሕና ፅቡ ገይሮም ስ በካታ ዝፈልጥዋ ይሕግዙና ነይሮም እዮምሶ እንዳተረዳድኣን ኣገልገለ ኣብዚ ደረጃ ዝበፅሕና።
6: እዚ መደብ ትምህርቲ ብቐንዱ ዕውት ክኸውን ዝኽኣለ ናይ ተምሃሮ ድሌትን ክትፈልጥ ናይ ምድላይ ሸውሃትን ምዃኑ ዝተገልፀ ክኸውን ከሎ እቲ ኣሳታፊ ዝኾነ ኣገባብ ኣመሃህራ እውን ንተምሃሮ ብዝያዳ ኣብ ግብራዊ ንጥፈት ንኽሕይሉ ዕድል ከፊትሎም እዩ። ኣብ መንጎ ተምሃሮ ዝነበረ ናይ ምድግጋፍ ሓቢርካ ምስራሕን እሂን ምሂን ምባልን ከዓ ናይ ገዛእ ርእሱ እወታዊ ተራ ከም ዝተፃወተ እውን ተገሊጹ።
1: እቶም መምሃራን ክሳብ 11 መምሃራን እንድዮም እቶም 10 ካብ ውሽጢ ኣቕምና ማለት እዩ ካብ መኮነን ጎስጓስን ሓበሬታን ሓደ መምህር ከዓ ካብ ሚኒስትሪ ዜና ይመፅእና ናይ ብሓቂ ብቑዓት እዮም ከምቲ ክገልፆ ፅናሕኹ ንኩሉ ብግብርን ብክልሲ ሓሳብን እንዳሃቡ ነቲ ትምህርቲ ምዝግባእ ስኒቆሞም እዮም።
7: ተምሃሮ ፅቡቅ ከምኡ ስለምንታይ እቲ ትምህርቲ ናይ ሓባሪ ነይሩ ኩላትካ ብሓንሳብ ኮይንካ ተምሃሮ ብሓንሳብ ይህን ምን እንዳተባሃልና ትምህርቲ ንገብር ነር ብጣዕሚ ፅቡቅ
0: ተምሃሮ ሕጂ ብዙሓት እንዲና ነርና ኩልና ከዓ ንረዳዳ ኢና ማለት ኣነ ደይተረዳእኒ የረዱኒ ኣነ ካ ብዓቕሚቲ ዘይተረድኦም የረድእ ናይ ይህን ምሂን መንፈስቲ ነርና ኣብ ኩላትና ሌላ ንዓሚቕ ኩሉ ፅቡቅ እዩ ነይሩ።
8: ናይ ብሓቂ ካብ ተምሃሮ ካብቲ ዝተፀበናዮ ንላዕሊ ምክንያቱ እቶም ተምሃሮ ዝተፈላለየ ዓይነት ክሊ ዕድመ ስለ ዝነበሩ ካብቲ ዝተፀበናዮ ንላዕሊ ካብ ኣቴንዳንስ ጀሚርካ 8 ፈረቓን ክላስ ተጀሚሩ ኣሎ ኩሉ ግዜ ማለት እዩ ብዘይ ሓሶት። ስለዚ እቲ ህርፋኖም እቲ ናይ ትምህርቲ ድሌቶም ካብዚ ትብገስ ማለት እዩ ካብዚ ብጣዕሚ ተድንቆ። ኣብቲ ትምህርቲ እውን እቲ ፍርቂ ሰዓት ናይ ትምህርቲ ግዜ ኮይኑ እቲ ሰዓት ድማ ናይ ፕራክቲስ ግዜ እዩ ነይሩ ናይ ልምምድ ግዜ እዩ። ኣብኡ ከዓ ኣዝዮም ብሕቶታት መልክዕ ካብኡ ውን ምስ ወፃና ካብ ክላስ ምስ ወፃና ውን ብሕቶታት ነቲ ክላስ ማዕረ ክንደይ ተገዲሶም ሒዞሞ ከም ዘለው ብብዙሕ መገዲ ገሊፆምልና ማለት እዩ።
9: ንትምህርቲ ኢሎም ምስ መፁ ዘርኣይዎ ተቐባልነት ንትምህርቲ ኢሎም ምስ መፁ ኣብዚ ሰለስተ ወርሒ መመላእታ እቲ ትምህርቲ ካብ ሶኒ ክሳብ ዓርቢ ዝካየድ ነይሩ ዝነበሮም ዲስፕሊን ዝነበሮም ተቐባልነት ከምዚ ኢልካ ክትገልፆውን የሸግር እዩ። ብጣዕሚ ህንጡይነት ነይሮዎም ኣዝዮም ህንጡያት ክፈልጡ ይደልዩ ክገብሩ ይደልዩ ምስ ምንባሮም ከዓ እቲ ትምህርቲ ማዕረ ማዕረቲ ቴዎሪ ዝያዳ ፕራክቲካል ብግብርና ሰርሑ ብግብርና

0: እቲ ንብሎም እናገበርዎ ኣብ ሓንቲ ፔሪድ ናይ ሰዓትን ፈረቓን ግዜ እዩ ነይርዋ። እታ ፍርቂ ሰዓት ተዳ ትዮር ተማሂሮማ እታ ሓደ ሰዓት ሙሉእ ግን ብፕራክቲካል ብስራሕ እዮም ዝኸድዎ ነይሮም።
1: እቲ ፍልይ ዘብሎ እንታይ ኣብ ተምሃሮ ዝነበረ ናይ ፓርቲስፔሽን ተኣሽሙ እዩ ነይሩ። ሓደ መምህር ሓደ 20 ሚእታዊት ናይቲ ትምህርቲ እንድሕር ሂቡ እቲ 80 ሚእታዊት ከዓ ተሓጋጊዝካን ተመላለየኸን ኣብ ክላስ ብትገብሩ ኣክቲቪትን ብግሩፕ ወርክን እንዳሰራሕካ እዩ እቲ ትምህርቲ ተኻይዱ ፅዑቅ ፅፉፍ ፅቡቕ ትምህርቲ እዩ ነይሩ ከዓ ክብል ይኽእል ማለት እዩ።
2: ብወገን ተምሃሮ እንድሕር ኢና ናይ ብሓቂ ተምሃሮ ነቲ ትምህርቲ ካብ መጠን ንላዕሊ እዮም ደልዮም መፀኒሖም መርኣያ ናቱ ከዓ ከምቲ ብቲ ፀብፃብ ዝገለፅክዎ ማለት እዩ። 8 ኣባላት ናይቲ ሓይልታት ምክልኻል ማለት እዩ ኣብ ርእሲ እቲ ተወሲኑሎም ዝመፀ ትምህርቲ ወይ ከዓ ነቲ ቆስሞ ዝመፁ ትምህርቲ ብልዕሊኡ ካልእ ተደራቢ ትምህርቲ እውን ጠሊቦም ማለት እዩ። እዚ ከዓ መርኣያ ናይቲ ድሌታት ማለት እዩ ናይ ብሓቂ ካ ብፅቡቅ ንክልትኡ መኪቶሞ ማለት እዩ።
0: ኣቀዲሞም ብዙሕ ምስ ኮምፒዩተር እኩል ሌላ ናፍልጦና ይነበሮምን ናይ ሕጂ ኣብዝሓለፈ ሰለስተ ወርሒ ብዝገበርዎ ፃዕርን ብዝኸድዎ ሓያል ስራሕን ግን ብውሕዱ ፀብፃባቶም ከፃፍፉ ፀብፃባቶም ክፅሕፉ እዚ ኣብቲ ማይክሮሶፍት ወርድ ማለት እዩ ኣብ ኤክሰል ኬድና እውን ናይ ሕሳባት ዝምልከት ክሳዕቲ መባእታ ናይ ሕሳብ ዝኾነ ናይ ቅመራ ስራሓት ኤክሰል ተጠቒሞም ክሰርሑ ካብኡ ናብኡ ዊን ዳታ ቤዝ ኣክሰስ ስለ ዝተምሃሩ ከዓ ብውሕዱ እቲ ፕራክቲካል ዝሰርሕዎ ዝነበሩ ናይ ዳታ ቤዝ ትምህርቲ መባእታ ናይ ዳታ ቤዝ ስራሕ ከስርሖም ዳታ ቤዝ ባዕሎም ክርኤት ገይሮም ኣብ ዳታ ቤዝ ኣትዮም ክሰርሑ ንስራሓት ብዳታ ቤዝ ከቃልሉ ኣብ ዝኽእልሉ ደረጃ እዮም በፂሖም። ፓወርፖይንት እውን ብተመሳሳሊ ስላይድስ እናገበሩ ፀብፃባት ድዩ ኣስተምህሮታት ድዩ ገለ ዝኣክል ተኣሽሙ ክሰርሑ በቲ መባእታሕ ናይ ኣፕሊኬሽን ትምህርቲ ዝጠልቦ ስራሕ ንክሰርሑ ሲ ኣዝኦም ብቑዓት እዮም ኢለ ክዛረብ ይደፍር በቲ ዝረእኽዎ ግብራዊ ስራሕ።
3: ኣብዚ መራኸቢ ብዙሓን ካብ ዝኾነ ይኹን ግዜ ንላዕሊ ኣገዳስን ፀላውን ዝኾነሉ ዘመን ምስ ግዜ ዝኸይድ ብቕዓት ንምድላብ መስርሕ ትምህርትን ነብስኻ መምዕባልን ደው ዝብል ኣይኮነን። ሓይልታት ምክልኻል ኤርትራ ድማ ኣብ ኩላቶም ኣሃዶታት ዝዝርጋሕ ስሉጥ ናይ ዜናን ሓበሬታን ምልውዋጥ ንኽህሉ ኣቐዲሙ እዩ ክሰርሓሉ ጸኒሑ። ኣብ ነፍሲ ወከፍ ክፋል ማሕበራዊ መራኸቢታት ብቑዕ ሰብ ንምፍራይ ዝግበር ጻዕሪ ብግዜ ዝድረት ብዘይምዃኑ ይጽንሓለይ ዝብሃሎ ኣይኮነን። እዚ ኣብ መራኸቢ ብዙሓን ቆላሕታ ብምግባር ዝሰላሰል ዘሎ ስልጠና እምበኣር በብደረጅኡን ግዜኡን ዝቕፅል መስርሕ ከም ዝኾነዩ ኣብቲ ኣጋጣሚ ተገሊጹ።
4: ብጣዕሚናስ ርቕቕ ድበለ ቴክኒካዊ ነገራት እሳቶም ግድን ከማልእዎ ዘለዎም ሒዞም ከይዶም ኣለዉ። ሕጂ ኣብ ኣሃዶኦም ከይዶም በዚ ሕጂ ተማሂሮሞ ዘለዉ ሞያ እንድሕር ክሰርሑ ኮይኖም በትናትና ብቑዓት እዮም። ባዕሎም ድማ ግድን ተወሳኽናቶም ፃዕሪ እውን ከድሊ ማለት እዩ።
5: እዚ ዝመሃርናዮ ዝሓለፈ ሰለስተ ወርሒ መበገስ እዩ ማለት ነቲ ተምሃራይ ካብቲ ጠቕላላ ዘይነበሮ ኣብ ሓደ መበገሲ ደረጃ ምብፃሕ እምበር መወዳእታ ወይ ኣብ ብቑዕ ደረጃ ምብፃሕ ማለት ስለ ዘይኮነ ግድን ልምምድ ከድል እዩ ምስኡ ካብቲ ዘለዎ ኣሃዱ ንፅበዮ ናይ ኮምፒተራት ድዩ ካልእ ኣክሰሰሪስ ዝኾነ ሓገዛት እንድሕር ተዋሂቦዎ እቲ ትምህርቲ ዝያዳ ኣድማዕ ይኸውን ማለት እዩ።
6: እዚ ሞያ እዚ ክቕፅል እየ ዝብላቦ ማለት ንመፃኢ ኣዝዩ ሓገዝ ዝኾነ ሞያ እዩ። ኣብቲ ንኸዶ እውን ንሕና ኣብ ጨንፈር ዜና ስለ ንሰርሕ ከ መዓልታዊ ንሰርሓሉ ክሳዕ ዝኾነ ንቐፃሊ ተደፊኢሉ ግዜ ተዋሂብዎ ሰለስተ ወርሒ ዘይኮነ ክሳዕ 6 ወርሒ ካልእ ዝኸውን ግዜ ተዋሂቦ ኣዝዩ ክድፋቕሉ ነቲ ሞያ ደጊምና ክንመሃሮ ይብላቦ ኣነ
7: ናይ ብሓቂ ለይትን መዓልትን ዋላ ቀደም ከይተረፈ ኢና ንምህሮም ነርና። እቲ ትምህርቲ ንጎን ምሸትን እዩ ነይሩ። ሰለስተ ወርሒ ዝተምሃሮ ሓፂሩና ባህልቲ እዮም ከማ ካብ ኩቱር ድሌት ማለት እዩ። ኣብ እቲ ድሌት ብዲስፕሊን ብግቡእ እዩ ተኻይዱ። እቲ ትምህርቲ ዝተኻይደ ድማ ብግቡእ ተዕማሙ ሽቱ ወይ ከዓ ወቂዑ ንብል ንኽእል
5: ብእዋኑ ከሎ ጌና ኣብ ምርሳዕ ከይበዝሐ ምክንያቱ እቲ ፕራክቲስ ስለ ዘዕብዮ ነቲ ስራሕ ኣብዚ ቀረባ ግዜ ተወሓደ ካብ ሰለስተ ወርሒ ደይርሕቕ ግዜ ካብኡ እንዳሓር ተወሳኺ ዝበልናዮ ነቲ ትምህርቲ ዘዕቢ ካልኣይ ኮርስ ድዩ ከም ዝበልና ብላፕቶፕ ሓገዝ ድዩ እንተተዋሂቦም ዝያዳ ነቲ ትምህርቲ ከይጠፍአን ከይሃሰሰን ከሎ ዝያዳ እንዳደመቐ እንዳዓበየ ይኸይድ እቲ ትምህርቲ እየ ዝብላና።
0: ሕጂ ካብዚ ተማሂሮም ክኸዱ ከለዉ ልክዕ ኣብቲ ዝኸድዎ ኣሃዱ በዚ ዝተምሃርዎ ሞያ ዝሰርሕሉ ባይታ ክትጣሓሎም ከድሊ እዩ። ኣብቲ ኣሃዱኦም ከይዶም ፕራክቲስ ክገብርዎ እቲ ዝተምሃርዎ ኣብኡ ከይዶም ብግብሪ ክሰርሕሉ እዚ ናትና ትፅቢት እዩ። ከም ለበዋ ንላበዎ እውን ነተን ኣሃዱታት ንሱ እዩ። ተወሳኺ እዚ ሕጂ ወሲዶሞ ዘለዉ ፍልጠት ምስቲ ዘለዎም ዓቕሚ ምስቲ ህንጥዩነት ምስቲ ዘለዎም ናይ ምቕባልን ክትገብር ናይ ምድላይን ደረጃ ተኣሽሙ ዘለዎም ግን ሕጂ እውን ብዙሕ ግዜ ከይወሰድካ ካልኣይ ሌቨል እንተዝዳልወሎም
8: እዚ ትምህርቲ ኮምፒተር እንታይ ኣለዎ መሲልካ ተረሳዓይ ትምህርቲ እዩ ዋላ ኣብቲ ትምህርቲ ክንምሃሮ ድቕነዳስ ተዘይሒዝኩሞስ ተረሳዓይ ትምህርቲ እዩ ዝበሎ ድዩ ሕጂ ንሱ ንኸይከውን ግን እንታይ ክግበር ኣለዎ ብልኣነ ከሜሪ ኣብቲ ዝኸዱ ኣሃዱ ክህልዎ ኣለዎ እቲ ኮምፒተር ዝበሃል ትመስርዕ ዋላ ካልእ ትረፍ ትመስርዕ ናይ ትምህርቲ ተማሂሮ ድመፃኹስ ክደግሞ ክኽእል ኣለኒ ቀረብሲ ክህሉ ክኽእል ኣለዎ ባህሊተይ ከሜሪ ንኸይርሳዕቲ ትምህርቲ ማለት እዩ።
1: ኣነኮ መጀመርያ ካብዛ ትምህርቲ እንታይ ረኺብካ ተልካኒ ይሰርሓሉ ነይረ እንደ ዝሞያ እዚ ልዕሊ ብዙሕ ዓመት እየ ሰሪሐሉ ልዕሊ 15 ዓመት ገለ ሰሪሐለ እየ ኣነ ግን ካብዛ ትምህርቲ ብዙሕ ዘይፈልጥ ከም ዝነበርኩ ብዙሕ ፈሊጠ ከዓ ነቲ ዝሰርሖ ዝነበርኩ ስራሕ ከዓ ብፍልጠት ኣደሪዐ ክሰርሕ ናተይ ትፅቢት ማለት እዩ እቲ ድሰርሖ ዝነበርኩ ስኒ እንታይ ክገብር ከም ዘለኹ ፈሊጠ ሰርሖ ከም ዘለኹስ ክፈልጥ ዝኽእል ካብ ዝሕጅንንዮ ድሰርሖ ማለት ስኒ ብቋንቋ ጆርናሊዝም ዝኾነ ሰብ ክትዕልል ትኽእል ካብ ሰዓት እዚ እስኢቲ ተኣሽሙ ትብልጩ ማለት እዩ ብኣፍልጦ ብዘይ ኣፍልጦ ዝሰርሖ ነበርካ ሕጂ ብኣፍልጦ ፅቡቅ ዝኾነ ዕዮ ክንሰርሕ ተስፋ ንገብር ማለት እዩ።
3: እዞም ትምህርቲ ዛዚሞም ንመመረቕታት ዝበፅሑ ተምሃሮ ኣብ ምስናት ታሪክ ሰራዊትን ኣብ መምሕልላፍ ሓበሬታን እጃሞም ከበርክቱ ትፅቢት ዝግበረሎም ኮይኑ ብተመክሮም ብፍልጠትን ንኽዓብዩ ኣብ ልዕሊ እቲ ኣብ ኣሃዱታቶም ዝቐሰምዎ ግብራዊ ተመክሮ ቀጻሊ ዝኾነ ናይ ትምህርቲ መደባት ክስራዓሎም ተላብዮም።
7: መኮንን ጎስጓስን ሓበሬታን ዓመታዊ ውጥን ኣለዎ። ስለዚ በቲ ውጡን እዩ ዝኸይድ። መጀመርያ እዚኣቶም ከም መባእታ እዮም ተማሂሮም ዘለዉ ዳርጋ ናብ ኢንተርሚድት ዘብፅሒ ኸማንቲ ተማሂሮም ዘለዉ። ኣብ ቀፃሊ ግን ሕጂ ኤክሰርሳይዝ ምስ ገበሩ ወይ ዕማማት ምስ ሰርሑ ኣቦቶኦም ኮይኖም ኣብ ቀፃሊ ናይ ኣድቫንስ ትምህርቲ ሰሪዕና ኣሎም ኣለና ክምሃር እዮም። ቀፃሊ እቲ ትምህርቲ በዚ ዘለዎ ዝቋርፅ ኣይኮነን። ብዓብኡ ድማ ነታ መደብ ዋልታ ትበሃል ሓደ ናይ ኣድቫንስ ትምህርቲ ምክንያቱ ኩሉ ግዜ ተመክሮ ጥራይ ኮነን ዘሰሓካ እቲ ሳይንስ እንድሕር ተሓዊስዎ ወይ ሞያዊ ትምህርቲ እንድሕር ተሓዊስዎ ኩሉ እቲ ስራሓትካ ብግቡእ ሸብ ኮይኑ ስለ ዝኸይድ ነቲ መደብ ዋልታ ሒዞም ዘለዉ ኣባላት ኣብዚ ማእከላይ ቦታ ንዕኦም ናይ ኣድቫንስ ትምህርቲ ሰሪዕና ኣሎም ኣብ ዘቀረባ እዋን ክንጅምር ኢና ማለት እዩ።
9: እቲ ትምህርቲ ዝተምሃርና ብቲዮርን ብፕራክቲካልኒ ነይሩ ዝያዳ ከዓኒ ኣብ ሰሙን ሙሉእ ስለዝነበረ ግዜ ነርና መዓልታዊ ክንማል በዚ ዝተምሃርክዎ ከይደ ክሰርሓሉ ክእል እየ በቲ ናይ ኣይተኣሃዱ ዝጠልቦ ወይ ድማ በቲ ስራሕ ነቲ ምክልኻል ዝሓተካ ክትሰርሓሉ ትኽእል እያ። ንዝለዓለ ደረጃ ግን እቶም መምሃራና ብኸምን እዮ መምሃራና ተባሂሎም እንዳዓበየ እንዳወሰኺን ክኸይድ ተስፋ ንገብር። ምክንያቱ ካብ ቤዚክ ኢና ናብ ክንሰርሕ ንኽእል ኣብ ውሽጢ ሰለስተ ወርሒ መፂእና ኣለና ደረቕን ቪድዮን ማለት እዩ። ካብዚ ከዓ ከመይሉ ይቅፅል ወይ ከዓ ኩርሳት ንድሕር ተባሂሉና ዓድል ክዓቢ ዝኽእል እዩ።
3: ኣብዚ ጀነራል ፊሊጶስ ወልደ ዮሃንስ ኣዘዝቲ ሰራዊት ኣባላት ህዝባዊ ማሕበራት ዝተረኽብሉ ናይ መመረቕታት ስነ ስርዓት ብሉፅ ውፅኢት ዘምፅኡ ተምሃሮ ካብ ዝተፈላለዩ ሓለፍቲ ሰራዊት ውፅኢት ፃዕሮም ዝኾነ ሽልማት ተቐቢሎም ጀነራል ፊሊጶስ ድማ ሓፂር ናይ መዛዘመ ቃል ኣስሚዑ።
10: ኩሉ ግዜ ኣነ እንታይ ድብል ንመንእሰይ ማለት መፃኢ ማለት እዩ። መፃኢ ክበሃል ከሎ ከዓ ንመፃኢ ባይታ ዝፈጥር ንመፃኢ ዝድርዕ ነገራት ክሰርሕ ኣለዎ። ንመፃኢ ዝድርዕ ነገራት ክሰርሕ እንተኮይኑ ከዓ ኣብ ታሪክ ኣማዕዲኻ ክትርኢ ተደሊኻስ ኣብ ዝባን ኣብ ሓጎታትካ ተሰቂልካ እዩ

ብኣካል ኣይኮንካ ትስቀል፣ ግን ኣብቲ ታሪኾም ነቲ ታሪኾም ብኩሉ ትፈልጦ መበገስ ኮነካ ነቲ ታሪክ ምስ ፈለጥካ ሽዑ ኣብ ሓንጎልካ ዝሓድረካ ብዙሕ ነገራት ኣሎ፣ ብዙሕ ስእልታት መፀካ ሕሊናኻ ቅስቀስ ክትሰርሕ ትብገስ፣ ክትመራመር ትብገስ። ክትመራመር ምስ ጀመርካ ከዓ ብዙሕ ትፈልጥ እሞ ነቲ ዝፈለጥካዮ ከዓ ኣብ መዝገብ ተስፍሮ ትስንዶ ናብ ወለዶ ተመሓላልፎ ቀፃልነት ናይ ሃገር ከዓ ተውሒስ ማለት እዩ። ንስ እቲ ሓላፍነትኩም ሕቶም ሕጂ ዘለኹም መንእሰያት ንሕና እቲ ዝግበር ጌርና ኢና እንተሓሚቑ እንተፀቢቑ እንተትነቕፉና እንተቲ ክትንእድና እቲ ዝግበር ጌርና ናፅነት ኣምፂና ኣለና። ናፅነት ናይ ንዕቃብ ሃገር ናይ ምህናፅ እቲ ታሪክ ናብዞም ንኣሹ ዘለዉ ህፃውንቲ ሕጂ ዘለዉ ኣብ መዋእለ ህፃናት ዘለዉ ኣብ ጁኒየር ዘለዉ ኣብ ሰከንደሪ ስኩል ዘለዉ ናይ ምምሕላፍ ከዓ ናትኩም ሓላፍነት እዩ ማለት እዩ። ንዕኡ ጥራሕ ኢና ንሕና እንላበወኩም ንኽእል። ሓቂ እዩ ኣብዚ ብዙሓት ዓበይቲ ኣለዉ። እዚኦም ኣብ ዘለዉ ዓበይቲ እዞም ኣብ ዘለና ዓበይቲ ማዕሪኹም ክንጎዩ ኣይንኽእል ኢና፣ ግን መወከሲ ዲክሽነሪ ኢና ከዓ እቲ ታሪክ ስብርእስና ኣሎ

ሃገራዊ ወተሃደራዊ ኣገልግሎት ኣብ ዓለም ዳርጋ ኣብ ኩሉ ታሪኽ ሃገራት ዓለምና ሉዓላውነተን ንምሕላው ሓድነትን ምትእስሳርን ሕብረተሰብ ንኸደልድላ ከምኡ ድማ ዜጋታት ኣብ ሃገራዊ ምዕባለ ኣበርክቶ ዝገብርሉ ባይታ ንምፍጣር ዝተፈላለዩ ሜላታት ክጥቀማ ጸኒሐን እየን። ሓደ ካብቶም ብዝያዳን ብስፍሓትን ኣብ ግብሪ ዘውዕልኦ ድማ ሃገራዊ ወተሃደራዊ ኣገልግሎት እዩ። ኣብዚ ዘለናሉ እዋን ኣብ መላእ ዓለም ብሚልዮናት ዝቝፀሩ ደቂ ተባዕትዮን ደቂ ኣንስትዮን መንእስያት ብመልክዕ ወተሃደራዊ ወይ ሃገራዊ ኣገልግሎት ኣብ ዕማማት ሃገር ኣብ ምስታፍ ይርከቡ። ሃገራዊ ኣገልግሎት ኣብ ገለ ሃገራት ከም ብሕጊ ዝጸደቐ ግዴታ ተወሲዱ ዝስርሓሉ ክኸውን እንከሎ፡ ኣብ ገለ ሃገራት ድማ ብወለንታ ይሰላሰል። ንውሓት ግዜ ኣገልግሎት ዕላማን ኣቃውማን ካብ ሃገር ናብ ሃገር ዝፈላለ እኳ እንተኾነ እቲ መሰረታዊ ናይ መወዳእታን ዕላምኡ ግን ተመሳሳሊ እዩ። እቲ ዕላማ ድማ ዜጋታት ኣድላይ ኣብ ዝኾነሉ እዋን ንሃገሮም ንኸገልግሉ ድልዋት ምግባር እዩ። ሃገራዊ ወተሃደራዊ ኣገልግሎት እምበኣር ዜጋታት ወተሃደራዊ ስልጠና ወሲዶም ኣብ ምክልኻል ሃገር ከምኡ ድማ ኣብ ካልኦት ዕማማት ሃገር ኣበርክቶ ዝገብርሉ ሜላ እዩ። ኣብ ታሪኽ ማሕበረሰባትን ንግስነታትን ንግዝኣቶም ንኽከላኸሉ ኣብ ዜጋታት ክምርኮሱ ግድን እዩ ዝነበረ። ዘመናዊ መንግስትታት ኣብ ዝተቐላቐልሉ ድማ ዜጋታት ብዝተወደበ መልክዕ ወተሃደራዊ ተዕሊም ድሕሪ ምውሳዶም ንዝተወሰነ ግዜ ከም ዘገልግሉ ክገብራ ጀሚረን። ዕላማታት ሃገራዊ ወተሃደራዊ ኣገልግሎት ኣብ ኩላተን ሃገራት ተመሳሳሊ ኮይኑ ሃገር ወይ ግዝኣት ናይ ምክልኻል ዓቕሚ ምጥንኻር፣ ብዲስፕሊን ዝተሃንፀ ሓላፍነታዊ ዜጋ ንምምልማል፣ ኣብ መንጎ ካብ ዝተፈላለየ ኩርናዓት ድሕረ ባይታን ዝተኣኻኸቡ ዜጋታት ሓድነት ንምትእስሳር፣ ግብራዊ ፍልጠት ንምስራፅን ናይ መሪሕነት ስልጠና ንምሃብን ኣብ ናይ ህፁፅ ግዜ ሓደጋ ውዱብ ዝኾነ ሓይሊ ንምቕራብ ተባሂሉ ክግለጽ ይከኣል። ኣገባብ ተሳትፎ ሃገራዊ ወተሃደራዊ ኣገልግሎት ኣብ መንጎ ሃገራት ይፈላለዩ። እቲ ምኽንያት ድማ ናይ ነፍሲ ወከፍ ሃገር ታሪኻዊ ድሕረ ባይታ፣ ኩነታት ጸጥታ፣ ቀዳምነታት ሃገር ኣብ ግምት ብምእታው ምስ ኩነታትን ዝዛመድ ዝተፈላለየ ኣገባብ ኣተገባብራ ክኽተላ ይኽእላ። ምስ እዋናዊ ፍጻመ ዝተኣሳሰረ ኣገልግሎት እውን ክጥለብ ይኽእል። ኣብ ዝበዝሓ ሃገራት ኤውሮጳ ሃገራዊ ወተሃደራዊ ኣገልግሎት ኣብዚ እዋን ዝጸደቐ ግቡእ ወይ ግዴታ እዩ። ከም ፊንላንድ፣ ስዊዘርላንድ፣ ኦስትሪያን ግሪኽን ዝበላ ሃገራት ዜጋታት

ተን ወታደራዊ ስልጠና ወሲዶም ንዝተወሰነ ጊዜ ከገልግሉ የገድዳ። እዘን ሃገራት ንሃገራዊ ወታደራዊ ኣገልግሎት ግዛኣተን ንምክልኻል ከምኡ ድማ ኣብ ዕቤትን ምዕባልን ተራ ክፃወት ዝኽእል ዕቑር ሓይሊ ንምድላው ይጥቀማሉ። ውሕዳት ዘይኮና ሃገራት በዚ መደብ እዚ ኣቢለን ካብ ድስካለ ናብ ዝሓሸ ኩነታት ከም ዝተሰጋገራ ድማ ታሪክ ይነግር። ኤስያ እንተወሲድና ካብ ዓለም እቲ ዝበዝሐ መደባት ወታደራዊ ሃገራዊ ኣገልግሎት ዝሰላሰለላ ኣህጉርያ። ምስ ነፍሲ ወከፍ ግዜን ኩነታትን ክገጥም ዝኽእል ዕቑር ሓይሊ ምዕቃብ ድማ ዝያዳ ፀቒጠን ይሰርሓሉ። ከም ደቡብ ኮርያን ሲንጋፖርን ዝበላ ሃገራት ብቑዓት ዝኾኑ ዝበዝሑ ደቂ ተባዕትዮ ዝምልከት ግዴታዊ ወታደራዊ ኣገልግሎት የተግብራ። እዘን ሃገራት ዞባዊ ፀጥታ ንምዕቃብ ካብ ዘለዎን መርገፂ ቁርብነት ዜጋታት ንምውሓስ ዲስፕሊንን ሃገራዊ ተፃዋርነትን ንምዕባይ ይሰርሓሉ። ምስ ፍሉይ ኩነታት ማለት ምስ ኩነታት ህፁፅ ናይ ሓደጋ እዋን ከምኡ ድማ ምዕባለ ቴክኒካዊ ክእለት ወታደራዊ ተዕሊም ብሲቪላዊ ሓይሊ ምክልኻል ክስነ ይኽእል። ብዙሓት ሃገራት ማእከላይ ምብራቅ ግዴታዊ ወታደራዊ ኣገልግሎት የተግብራ። ዕላማታቱ ድማ ምድላው ንምክልኻል ሃገር ሃገራዊ መንነት ንምሕያልን ንእዋን ቅልውላው ድልው ዝኾነ ሓይሊ ንምፍጣርን እዩ። እቲ ዕላማ መብዛሕትኡ ሃገራዊ ናይ ምክልኻል ሓይሊ ንምድላው፣ ሃገራዊ መንነት ንምትርናዕ ከምኡ ድማ ኣብ ግዜ ቅልውላው መልሲ ክህብ ዝኽእል ዕሉም እኹልን ብቑዑን ሓይሊ መልሚለን ንኽጸንሓ እዩ። ኣብ ኣፍሪቃ ኣተገባብራ ሃገራዊ ወታደራዊ ኣገልግሎት ናይ ሃገራት ጉልሕ ዝኾነ ፍልሊ ኣለዎ። ኣብ ገለ ሃገራት ኣፍሪቃ ብወለንታ ዝሰላሰል ክኸውን ከሎ ኣብ ገለ ድማ ሕጊ ዘሰነዮ ግዴታ ይኸውን። ብመንገዲ ወታደራዊ ኣገልግሎት ዝተዓለሙ ዜጋታት ከምቲ ሕጃ ማለት ከም ተጠባበቐ ሓይሊ ክጠቀማ እውን ይረኣያ እየን። ዝኾነ ህፁፅ ጉዳይ ምስ ዘጋጥም ድማ ንፍሉይ ዕላማ ዝሰልጠኑ ዜጋታት ብኣዋጅ ሃገራዊ ክተት ኣብ ዝተመደበሎም ቦታ ተረኺቦም ሃገርን ህዝብን ዝፅበዮ ዕማም ይፍጽሙ። ኣብ ብዙሓት ሃገራት ላቲን ኣሜሪካ ሃገራዊ ወታደራዊ ኣገልግሎት ሕጋውን ብግዴታን ክፍጸም ዘለዎ እዩ። ኣብ ዘለናሉ እዋን ገለ ሃገራት በቲ ሓደ ወለንታዊ ሃገራዊ ኣገልግሎት ከሰላስላ ኸለዋ፣ በቲ ሓደ ድማ ተጠባባቐ ሓይሊ ይዕልማ። ዋላ እኳ ሃገራት ብሃገራዊ ወታደራዊ ኣገልግሎት ኣቢለን ናይ ልምዓት ህዝባዊ ኣገልግሎት ኣብ እዋን ህፁፅ ባህርያዊ ሓደጋ ቕልጡፍ ስጉምቲ ናይ ምውሳድን ዝኣመሰሉ መደባት ዘሰላስላ እንተኾና፣ ናይ ዝኾነት ትኹን ሃገር ቀንዲ ዕላማ ግን ብቐዳምነት ግዝኣት ምእንቲ ከይድፈር ዱልዱል ሓይሊ ንምምስራት ዝዓለመ ኣማራጺ እዩ። ሃገራዊ ኣገልግሎት ካብ ዝተፈላለዩ ከባቢታት ዝተፈላለዩ ቋንቋ ዝዛረቡ በበይኑ ባህልን ማሕበራዊ ድሕረ ባይታን ዝመፁ ዜጋታት ንክራኸቡ ባይታ ስለ ዝፈጥር ኣብቲ ብሓባር ዝሰላሰል ስራሕ ይኹን ማሕበራዊ ምውሳእ ሓያል ሃገራዊ መንነት ንኽፍጠር ይሕግዝ። ውትድርና ብዓብዩ ብተሪር ዲስፕሊን ዝስነ ሞያ ብምዃኑ እውን ዜጋታት ሓንቲ ሃገር ስልጠና ኣብ ዝወስድሉ እዋን ሰዓታት ስራሕ ናይ ምኽባር፣ ኣብ ሓባራዊ ስራሕ ናይ ምስታፍ እጃምካ ናይ ምትግባር፣ ተሓታትነትን ትግሃትን ኣብ ኩሉ ዕማማት ዝኣመሰሉ ልምድታት ንኽጥርዩ ኣዝዩ ይሕግዞም። እዚ ጥራይ ዘይኮነ እውን ኣብዚ ዘመናዊ ወታደራዊ ኣገልግሎት ከም ናይ ኮሚኒኬሽን፣ ኢንጂነሪን፣ ቴክኖሎጂ፣ ሓበሬታ፣ ሕክምናን ዝኣመሰሉ ቴክኒካውን ሞያውን ተዓሊም ስለ ዝወስዱ ተሳተፍቲ ናይ ሃገራዊ ወታደራዊ ኣገልግሎት ዝቐስሞ ትምህርቲ እውን ሞያዊ ፍልጠት ኣብ መጻኢ ህይወቶም ከም ዝሕግዞም እምነት ይግበረሉ። ኣብ ሲቪላዊ ህይወት ናይ ስራሕ ዕድል ንክረኽቡ እውን ሰፊሕ ባይታ የንጽፈሎም። ኣብ ኤርትራ ምስ ንመጽእ ሃገራዊ ወታደራዊ ኣገልግሎት በቲ ፍሉይ ናይ ታሪክ ድሕረ ባይታን ተሞክሮን ዝተቐርጸን ዝተደረኸን ምዃኑ ንግንዘብ። እዚ ድማ ነቲ ናይ ዓሰርተታት ዓመታት ከቢድ ውግእ ዝተረኽበ ብዋጋ ዘይትመን ህይወት መንፈስን ንዋትን ዝተኸፍለሉ ናጽነት ብጽኑዕ ክዕቀብ ከም ዘለዎ ካብ ዘለዎ እምነት እዩ። ብሓጺሩ ተሞክሮ ኤርትራውያን ንዝቐጸለ ናይ ሃገራዊ ወታደራዊ ኣገልግሎት ኣቃውማን ዕማምን ዝቐረጸ እዩ ክበሃል ይከኣል። በዚ መንገዲ ዕላማ ሃገራዊ ወታደራዊ ኣገልግሎት ኣብ ኤርትራ ብቐንዱ ሃገራዊ ናይ ምክልኻል ሓይሊ ንምዕባይ፣ ኣብ መንጎ ዜጋታት ተሪር ሓድነት ንምፍጣርን ሕውየትን ዕብየትን ሃገር ንምቅልጣፍን ተባሂሉ ብሓጺሩ ክግለጽ ይኽእል። ግንዛቤ ናይ ኤርትራ ወታደራዊ ኣገልግሎት ጸጥታን ድሕነትን ሃገር ብሰብ ሞያዊ ውትድርና ጥራይ ዘይኮነ ናይ ኩሉ ዜጋ እኩብ ሃገራዊ ሓላፍነት ምዃኑ እዩ። ሃገራዊ ኣገልግሎት ኣብ ኤርትራ ነቲ ኣብ ምምጻእ ናጽነት ዝተሃንጸ ሃገራዊ ሓድነት ዝያዳ ከም ዝተርርን ከም ዝሰፍሕን ገይሩ እዩ። ብዘይካቲ ሉዓላውነት ንምክልኻል ንምዕቃብን ጸጥታ ንምውሓስን ዝህልዎ እጃም ኣብ ህንፃ ሃገር ንጥፈታት ህዝባዊ ኣገልግሎት ኣከባብያዊ ሕውየት ከምኡ ድማ ዳግመ ህንፃ ስምራት ዘለዎ ዕማም የንብር ኣሎ። ካብ ኤሮጳ ክሳብ ኤስያ፣ ካብ ኣፍሪቃ ክሳብ ኣሜሪካ ሃገራዊ ኣገልግሎት ንብዙሓት ሃገራት ኣገዳሲ መንኮርኮር ክኸውን ከም ዝኸኣለ ታሪክ ኣስፊርዎ ይርከብ። ስለ ዝኾነ ድማ መልክዓ

ክቡራት ተኸታተልቲ ፍኖ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ሰሰናይ ንኽሉና ደሓንቀኒዩ።

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ንምእካል ትሕዝቶታት መደብ ህርመት ክትከታተሉ ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ ንዓኹም ተኸታተልቲ መደብና ንምዝናይ ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣለና። ንስኻትኩም ውን ምሳና ሓቢርኩም ነቶም ቀሪብናዮም ዘለና ደርፍታት ክትከታተልዎም ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብና ዘለና ደርፊ ከላለየኩም ከመትሩ ናይ ገዲም ድምፃዊት ኣበባ ሃይለ የቀሪበ ዘለኹ ንሎሚ ካብቲ ብዙሕ ደርፍታታ ማለት እዩ ኣይነ ይሓይሽ እትብል ፍቕራዊት ደርፊ ክትከውን

ብናይ ገዲም ድምፃዊት ኣባሃይለ ኣየ ናይ ሓይሽ እትብል ደርፊ ናይ ሎሚ ሰሙን ትሕዝቶ መደብርመት ከም ዝተዓዘብኩሞ ኣህዲዱ ፈሊሙ ኣሎ። ብምቕፃል ዘለዋና ደርፊ ከላልየኩም ኣቐዲምና ክልተ ደርፍታት ኢና ናብኹም ከነቕርብ። ሓንቲ ናይ ድምፃዊ ኣማኒኤል ጎይቶኦም ካብ ደርፍታቱ ኣብ 2025 ዝደረፋ ባህላዊት ስርሑ ጥውይ እትብል ክትከውን እያ። ካብኣ ቀፂላ ቀሪብና ዘለና ደርፊ ናብ ድምፃዊ ኢሳያስ ሳልሕ ራሻ ካብ ደርፍታቱ ሕውይለ እትብል ኣብ 2019 ዝደረፋ ደርፊኣ ክትከውን ተኸታቲለን ድሕር ምቕራበን ቀፂለን ዝቐርባ ደርፍታት ክልተ ከላልየኩም ክምለሴ ሰናይ ምክትታል።

ደጊምና ተመሊስና ኣለና ኣፍቀርቲ ትሕዝቶ መደብርመት ካብዚ ብምቕፃል ዘላትና ደርፊ ናይ ናራ ደርፊ ክትከውን ናይ ድምፃዊ ዑስማን ዑመር ካብ ናይ ዑስማን ዑመር ደርፊ ቀሪብና ዘለና ኣማኒ ጊዮ ሶላ እትብላ ብ220 ዝደረፋ ምስ ኣይዳ ባንድ ክፍለ ሰራዊት 84 ብምዃኑ ማለት እዩ ናብታ ደርፊ ክንሰግር ኢና። ካብኣ ቀፂላ ናብ ድምፃዊት ንህምያ ዘርኣይ ክንሰግር ኢና። ናይ ንህምያ ዘርኣይ ደርፊ ኣዝዩ ብርክት ዝበለ ካብ ደርፍታታ ኣብ ናይ ሎም ሰሙን መሪፅ እያ ዘለኹ ስቁለይ እትብል እያ ክትከውን ተኸታቲለ እንድሕር ምቕራብን ድጊመ ክምለሰኩም

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሰሄራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአይ ሕጂ
2: ብልዕሊና መፅኡ ከልዕለን ተራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕ ኮኸኒ ኣይፀላኳን መርከ ዘሎ
5: ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎለማጎዳገለያሎሾማውራር ፈላኣኩኖሱ ድባላይ ናሜኮ ኣይንኮኖጎ
7: ኣደይ ወላዲተ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት
8: እንተሓሸኒ ኢልከ ገዲፍ ክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣፍቀርቲ ተኸታተልቲ ትሕዝቶ መደብ ህርመት ዝቐርብ ዘሎ ደርፍታት ኣብ ናይ ዕረፍቲ ግዜኹም የዛነየኩም ክህሉ ተስፋይ ሙሉ እዩ። ከመይ ትከታተልዎ ኣለኹም? ካብዚ ብምቕፃል ዘለዋና ደርፊ ከላልየኩም እየ። ሓንቲ ናይ ድምፃዊ መንእሰይ ቃልኣብ ተወልደ መድህን ካብ ደርፍታቱ ካንዶዌ እትብል ደርፉ ክትከውን እያ። ካብኣ ቀፂላ ውን ቀሪብና ዘለና ደርፊ ናብ ገዲም ድምፃዊ ተስፋይ መሓሪ ፍሒራ ካብ ደርፍታቱ ሕጂ ግርም እትብል ክንጋብዘኩም ኢና።

ሕጅ ግርም ሆነ ሕጅ ግርም

ክቡራትን ክቡራንን ተኸታተልቲ መደብ ህርመት፣ ካብዚ ብምቕፃል ቀሪብናየን ዘለና ደርፍታት ንምልላይ ደጊመ ተመሊሰኩም ዘለኹ። ቀሪብናየን ዘለና ደርፊ ሓንቲ ናይ ገዲም ድምፃዊ ፍፁም ዮሃንስ ካብ ደርፍታቱ ዘኑባ እትብል ፍቕራዊ ደርፊ ክንጋብዝ ኢና። ካብኡ ቀፂልና እውን ናብ ድምፃዊ ነፍሴር ዮናታን ታደሰ ዱላ ካብ ደርፍታቱ መሊቶ እትብል ደርፊያ ክትልወና።

0: ቃል በቃል ትሪኦ ከለኻ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ትምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕኮኸዓ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ
6: ክትቅይሮትኣዲ
7: ውላዲተይ ደርፊ ጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

0: ደጊምና ተመሊስናኩም ኣለና። ትሕዝቶታት መደብር መታ ብምክታል ዘለኹም ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ሓንቲ ናይ ድምፃዊ ተሾመ ኣርኣያ መልኣኽ ድያ ሰብ እትብል ክትከውን ከላ፣ ካብኣ ቀፂላ ድማ ናይ ኣቦይ ግርማይ ሰሎሙን ነፍሲር ኣቦይ ግርማይ ሰሎሙን ኣርባዕተ ፊደላ እትብል ንዓድና ኤርትራ ማለት እዩ ንሃገርና ኤርትራ ብብዙሕ ዓይነት ቋንቋታት ኣብ ምምፃና ፅነት እዩ ተደሪፉ ሓንቲ ካብን ኣርባዕተ ፊደላ እትብል ደርፊያ ክትከውን እዛ ዘላለኹኹም ማለት እዩ ኣቐዲማ ናይ ድምፃዊ ተሽማ ኣላትና ብማፃል ድማ ታደርፊ ናብኹም ከነቕርባ ኢና። ተኸታቲለን ድሕር ምቕራብ እንደጊምና ክንምለሰኩም።
1: ሰንከልከል ኣቢልዎ ንምባል በይ ፍቅሪ ናትክስ ንበይኒ ንቕንቕ ዘብል ደብሪ ሆ

ትሕዝቶታት መደብርመት ናብ ምህዛም ገፂኡ ክቡራትን ክቡራን ተኸታተልትና ሰዓታትና እውን ናብ ምእካል ገፂ ስለ ዝኾነ ዘለዋና ደርፍታት ሓንቲ ናይ ድምፃዊ ናሆሚ ዮሃንስ ካብ ደርፍታቱ ኣይተምርርኒ እትብል ክትከውን ከላ ፈረዊት ደርፊ እያ። ካብኣ ቀፂላ እውን ናይ ድምፃዊት ፋጥማ ስሌማን ካብ ደርፍታታ ኣብ 15 ዓመት በዓልና ፅነት ሃገርና ዝደረፈታ ናይ ሳሆ ደርፊ ማካዶ እትብል ደርፊ እያ ክትልወና።

ክቡራት ተኸታተልቲ ኣፍቅርቶ ትሕዝቶ መደብ ህርመት ናይ ሎሚ ሰሙን ትሕዝቶ መደብ ህርመት በዛ ቀፂላ እትቐርብ ናይ ድምፃዊ ተኸስተ ሰሎሙን ምሩኽ ናይ ፍቕርኺ እትብል ደርፊ ክንዛዝም ኢና ክቐርብ ዝፀንሐ ኣዛ ናይ ፀኒሐ ክኸውን ተስፋይሙሉ እዩ። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ኣብ ልካእ ሰዓት ክኸውን ምረኻብና። ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኹልና።

እቲ ርድ ዓስተር ዋ ባሕር ሃደፍ እግል ልዝበጥላ ቀድር ዘመናይ ኣስላሕ እስከ 2000 ኪሎ ሜትር እግል ልትፌተት መቕድረተ ኮምቡ ቃደት ጀሽ ቅብለት ኮርያ ሸርሐው እልክነ ዲበንቱ ቅብለተ ኮርያ ብመቕድረተ ኖሳ ለኣፍሬቱ ለትፈናተ ኣስላሕ ከም ጀረበት ተኣምራ ምን ሰነተ 2006 እስከ 2017 6 ዶል ጀርቤ ነወዊ ለወደተ ቅብለት ኮርያ ምህም ጋኣምን ገቢ ወሱክ ጀርቤ ነወዊ እግልቲ ደ ከም ትቀድር ትሓዝር ፃንሐታ ቅብለት ኮርያ ናይ ሕበር መትላማድ ዓስከርየት ኣሜሪካ ወቅብለት ኮርያ ኣግዳ ፍርሃት እቲ መስኩበተ ጋቢ ከም ሃላ ትሓብር ምተቕብለትና ኣኽባር ቀደምነትም ኣርእሲ ኣኽባር ግል ትገምግልኩም መድረሰት ፈንየት ኣስመራ 130 ወሱስ ደረሳያ ብሸሃደት ኣድሓ እቲ ኣቕሊ ማዓንሰባ ምድርት ሓልሓልሃላ መርከዝ ሽትል 370,000 ሸትል ከም ኣዳላ ተሓበ መጅልስ መርከዚ ማሕበር መደረሲን ኤርትርያ ካልኣይ ርቱብ እትምዑ ወደ እስራኤል ትወዲዩ ለህልየት ወራታት ዓስከርየት እቲ መሻክል ለሸመም ካምቱ ርእስ ቱርክ ተታዕለም ጀምሁርየት ቻይና ምስል ሽዌደን ዓላቐታ እግል ተኣውሰዓ ከም ትከድም ኣተእምር ቅብለት ኮርያ ጀርቤ ስትራቴጂያዊ ክሩዝ ሚሳይላት ከም ወደየት ተሓብር ካ ሓይሳም ወሓሳተ ምተቕብለትና ናዮም ምሴት ኣኽባር ዲብለታ ምሃላ ምስለተለየ በራምጃትና መታብዓት በኪተት ዲምንተምኒን ሰራሕ ምንኩም

0: መጻኮ
1: ኣምሰታል ማዛኪ ኣምሰታል ልቪዮር ዘሰቲልኪ ትሪልክ ናሽፋ ማይ ሓዘለ
0: ንሓንግል ኣስትዩት
1: ኣስትዩ ሳኒ ንማሕባ ኣስትዩ ግል ጀጋልም እዩ እዚ ዘይነት ተኸልባል
0: እዩ ኣዮ ማንኩም
1: ኣዮ እዚ ዝሜኒ ኣምሰታል ለወራት ለዓባይ ሓጂሪ ክታርፉና ንግድ
0: ኣዮ
1: ለወለት ተዳልያ ኣለይክ ብኒ
0: ኣባ ቅድራትና ንዳልሕ ኣለና ከግድም መዳላይ ቤት ድቤት ይኮን ኣዚ ኣፍሻፍ ገር ቅልወት ሓሪር ታርፋት ናሃለየት ሰምዑኒ ኢለኩም ውፍትሕ ናይኡም ከም ግቲ ይበሎምቱ እንሰር እንደዳለይና ከን ግን ይደየቱ ይኮን
1: ፍትሕም እሙርት ይኮን እሽን ኣልፎም ኣሎ እዚ እንተ ዝበኒ ዓወልካም ኣልፍ ለገብ ቆለብ ግትሽከይቱ
0: ኣነ ቅልወት ብርካየት ምስልከቶያ ውሃለብባ መክሑውለታ ወቕምብራ ማንሸጣ መሽዓሊባ ዓባይ ሓቲ ምስሊ ወለታ እግሊ ድሓዘለይኩም
1: መገልቲ ህዳይ ካውል በይ ግቲ ሓዘለኪ ሓርማ ሕነት ወመሃይማሃይ ግቲ ይበል ህደየከም ከሎ
0: ምን ሓምቕ 50 ኣልፍ በፅሕ ለቐሎ ወልሓጠብ እየ ንስኩም ምን ከን ተመፅውን
1: ኣላሓመድ ረሱሉላ ሰሜኒ እሊ ኩሉ ከሳር ወላዓል ወትሓት ማት ሓዛ እዚ ሰሜኒ እሊ ቀለው ማት ሓዛ ወእቲ ደይ ትሓዘለኪ
0: እት ቤተ ምስል መርዓዊሃ ወደላ መፀላዓፍ እዩ ሓልተ ትምኔት ቤተ ኣገረመ ትግላ እትበሃል
1: ምስተር እንተ በገት ትሓመደ ሓዘለኪ ሓምዳ ሓዘይክም ገቢ ኣነፍትላካን ሓምደኪ
0: እብከፎ ትሓምዱኒ ወትመ ትሓምዱኒ
1: እምስተል ወለት ራኪ ተዓጅቢነ ኣናዲ መዋዲታ ቃሲ ሓጠብ ተሓዘ ወሰላዲ እሊ ውዳይ ባቅል ይኮን ውዳይ ባዚ ዓደት ቀድረትኩ ግዘይ እድኛ ኢድ ትረከብ ብሓዚ ይብል
0: ሓምደላቱ ትተርጀጎ ድብየ ኣለይኩም ወለቺ ኣንበል ቅልወት ይትትሃደ እለሚትወደ ኢንትዋፈቕኒ
1: ኢንትዋፈቅ ብሒለቱ ኣ ብሒለት ገባ ስብሓን ለቃለ እማትርከ ምስ ተረብለክራ

0: ዕዉር ዘብዋል እዩ ሓንኪሽ ትሕለት ተንክብ እሎ መፋት ልእክዮ ለባል ሻሙ ይረክብ
1: ጨለጨላልቀቦለጨለጨላልቃ ቅበልኮ ትረክበለየ ቅበለይ ሓብቶ ዶል ሻም ኮፈት ዋገረድ ይብከ ሓቆሽበትዎ መብራህ ሃደበለው ይልፍራ ኣህልብላ ንስግንግር እንታይ ኣነ ገድመዘየ ኣንጃብል ሓንቀላቅል ወሸከም ፉጣይ ወገር ተከሽ ግያስ ይኮኑ ኣራይ ሓቆ ኩልሊ ያዕዲ ኣትናጣ ኣቱግል ህዳይ እሊ ብንኮርታ ብንኮር ክመል ብንኮርታላ
0: እላ ከምዝሓዘን ተንቤለኒ ይኮን ኣሸም ህዳይ ኣለምና እዚ ግን ህደ ይኮን ንህዳይናማ ቀዳሚ ስኒኢሉ
1: ስብሓን ኣላ ቃድር ት ከባርከላ ስኒአና መለ ሚት ልቢ ሰነየካ
0: ሓዳር ሕነልያ ምሊ ባረት ወረት ናስር ግና ትህደ ንዳለለ ወረት ሕተ ግን ብስተል እማ ረቢ ርሓም መግለይ ቀውይካታ ወብሃመየ መስኪን
1: ሓቂቀት ሰና ኣምረ ከማሻላ ወትባረከላ ያዕኒሉ ውዳይ ስንቱ ማሚ ክሜል ውዳይ ስንቱ ሉ ማሚ
0: ኣይዋ ሰነለይ ካሕዳር ውዳይ ስንቱ ምናታ እምዘተልጠለቀዲና እለ ወለትሕቼ ቀለው ግን እየ ደግላ 40,000 ናቅፈ ህበኒ ይልበኒ እለ ክፈት ግብ
1: ከማሻላ ወትባረከላ ወለንተ ረቢካ ሓምት ክሜል ቀልወት ይኮኑ ያዕኒ እለ ወለት እለ ምን እገራ ስቅ ጭጋራ ብሃብማ ወሻንሻንካ ምስእን እንተመለይ
0: ሓዳ ሓዳርከት ከይድልካ ማል ምንመድ ትረከብ ግልምድ ይብሊታት በዚ ቀለው ከም ዓርት ሓር ንወሰዱ ድዩ እዚ ሕነ ምን ድ ትመስለካ ኣወል እቦ ወራተ ህዳይ ግነቕናስ ዋሃለ ህዳይ ከም ሰልታማ እግል ማስተቅበለ ለገብ ሓጃት እግሉ ግን ይደግላት
1: ይሻል ጀሚል ጀሚል ጀሚል መለይ ኣናመ በስ እዳረካ ዓልኮንዱ ይኮኒ እሊታት በስ ሃለ መለይ ሃላ እሲ ጦሮት መላይና ቀለው እግል ትዛበ እንደትበ መለይ ምን ደካኪን ወምን ኣዳም ቀለቡ ሰላድዮታት ሉ ረፍዕ ኣብላካከ ቀላወ ረፍዓት ቀዒረ ወብላ ናስ ያዕኒ በለይ ኣነ ክና ዲን ተለየኮ ድፍዖት የለቶ ወናስ ሄ ከም ሲናት ወስቲናት ከም ባዕትሓቱ በስ ሞራዊ እናጣብታ ላሚተ ግን ዝጣርጥር ብላካ ወሐና ቤከ ነገቢ እሎም ግናት ዓረት እምብል በሳምን ነቀድ ተለ ሳምን ነቀድ ኣዜና ከማላ ትብለለየ ቀንበስ መሻክልቱ
0: ከይምበሉ ከይምበሉ ከይምበሉ ከይምበሉ ቀለው ይልድት እንሻላ ስማናዳ እሊ ቀለው
1: መለይ መለይ ኣወል እታ ማንፍዓት ላቱ በስ ያዕኒ ማንፍዓት ቡ ኣወል ግለ ቤት ጀላላቱ ወሓርማ ሄ ፈንቱ ክሜል ለዓረሮቱ ወለካነኖቱ ወለሓላወዮቱ ሓላወዮቱ ሕብሩ እብሃረቡቡ ወጎኖሁ ለግርመት ለናዩ በስ ተእትፈክር መለይ ጀላልቱ ክማእ ለቤላካ ምናታ እሊ ያዕኒ ድሩሪቱ በህለት ይኮን እንታይ ዓኒ ሒለት ብከመንገቢ ወማል ብከመንገቢ ትወድዮ ወሒለት ኣላብከ ምንገብሄ ላቃስባካ ዲበለቡ ንንተ ሒላትካ ትወደ
0: በስበስበስ ኣናማ ግለብልልግለብልልኩ ምንታሃገየኮ እግል ሕሙም ሓፊኩ ወምን ኣዘምኮ ማሊ ኣብደኩ ውፃቀጠለምን ይደ
1: ምሽክለትታ ምሽክለት ኣደት ሓንቱ መለይ በስ እንታይ ዕኒ ብዙሕ ይትሻቀለብሉ ለቡና ተንሰተን ዓንታ ንትገማሚ ንትገማሚ

0: ወዲለኪ
1: ኣነ ሓንቲ እግሊ መስተቕበል እየ ለገብ ውዲ መስተቕበል ለሰደየኑ ደውግል እየ ትብል ኢለኩ ስብሪ ገበየት ቆላ ውዲ ቤት ትዕቦ
0: ባኻትሚ ትብል ኢለኪ እልግል ንሕደግ የብለኪ ኢለኩ ወለት ሄሙም ደግል እማ ትትፋርድ ሕና ለቤልናኪ ትትነፂ ውቤት ክትኣቲ
1: ሓንቶ ቅርወት እምበል ግርመት ቤት መስተቕበል ሓበት ምስተይ ማዕላ በብለክ ለዩ ካና
0: ባኻት እግ ከትዓይርን ተሓዚለኪ ኣዋልግን ላዓድ ምግሊ ይበላኪ ተኣምር ዘለኪ እለጉል በተር ሓንጌላ ያጋድር እለጉል ምልሆይ ሓንጌላ ያደርሆ እግሊ ይበላኪ ኣነ እየ ሽሞይ እንደ ሰርጌጎኪ ውቤት ክብ ቀለዉ ሓሪር እግል ኣቴካ ሕዘልኩ እዚ ብትንቲ ኣፉ ክፅበጥ
2: ኣመቶ ንሓቲ ዶረተ ሓዘይከለዩ ክዓርሂኒ ሩ በርከት በስንቲ ድር ዕሪኒ ያ
3: ሰላም
2: ስምዒና ኣመቶ መሽሮዕ ኔፍዓይ ወመክሰብ ልብዲቡ እግሉ ፃበጥ ኣለዩኮ እዚ ህተ ሄሚ ትመስለኪ ምንኬን ምንዓድ እሊ ቆለው እሉ እንዳኣምፃዕነ ወስገግድ ውእልይታት እንሰርግነ ህዝበ እንተ ሄንግትስ ዘይንዩተ እዚ እምን ኩሉ እተሓሪሁ ወተጅንሱ ከፈኩም ሰለት ሓረ እተበስግትስ ምስል ግንሽ ጌታ
3: ቀለው ሓጣብ ሕልብእየ ሰብ ንግርእዎ ቃሊቱ ላሕላየት ሓምድ ዓብዳላ ተእምራ ማሚ ተለዊናይ ስጋዳ ትጀራቦ ብልሃበቱ ከልብእ ስቡር ገብአኩ ዓዳም እናሽበቱ ብል
2: ንብልኣላኣይዋ
3: ተለዊናይ ሕብር ሰማት ሕልብእየ ፈጫሕ ሃላ ሳዕር ሳዕሮ ቀይሕ ፃዕዳ ፀሊም ወወድዕ ሃላ ሕልብእ እሊ ዲባ ሕላ ጠምካሁምን ገቢእ እባ ግርመት እባ ግርመት
2: ሰንግርምቱ ሰንግ ያሰላም ኣነ መእላ ሕዚ ምንክል እዩ ካመቶ እላተ ንወሱ ለለ ፍክረት እላተ ላሕዚ ኣልኩ እዘ ንወሱ በስ ብለክለ መክዘን ፈትሓናዊ ምንገቢ እንት ንእሱ ትገሰ እትውቱ ሽቁል እንስ ይኮን ያለ ፈጨ እሊ ተለዊናይ እሊ ሸግራይ እንደትብኢለን ዝበስለክቲ
3: መብለኒ ንቅለው መረቃሊ ሰበት ገብኣ በደልቡ ነነብት ኣፎ ብሓጠብ ይነነብት ሓረ ሓጠም ምኑኩም ከሰብና ቆለውሉ ንዛበ ወዛቱ ግል ምንዛበ ኣለና ኣነ ኖ ሸሸቂ
2: ሸቂዮ
3: ይሸቂዩ
2: ኣብሽራ መጨጁ ከጣናለ ጁኩ ሓሪር ምስልክለ ጥዕም ለነቢር ቤለክ ማሚ ያ ሰላም
4: ያ ጀማ ኣሰላሙ ዓለይኩም ኣነ ሰማዕኩም ኣልኮ ፍክረት መረሰኒታ እዚ ርኢኩም ዲብለ ተልቨዝዮን ያዕኒ ዳ ኣየት ኣው ኣተኣምሮት ግል ደግልከተ
2: ያለ ጀማዓተልክር ቆለው ሓጠቡ ሓሪር ብዓውል ቀሊል ትበ ምንገቢ ንሱ ሰንሉ ዘበገናያ ላኪን መለ ዘ ከየት ጋመ ቆፁብቱ ላዓወላ ድዓያት ምን እዘ ስለና ተኣምራ ነባስ እክለ ይታ
4: እሊ እሊ እሙር ምን በዲሩ እሙር ይሕጉርቱ ዲብ ሓተ ፍሬታት ናይ ሓጠብ ኣው ናይ ወደእ ሓተ ዝዓት ወሓተ ዝዓት ኦሮት ናቅፋ
2: ሕናት 20 ፍሬታት ሓጠብ ኦሮ ናቅፋ ግንክሶ ብህቱት ሓቴ መለ ውዕላ ምን ከለና ኣመቸለ ምክር ለናያቱ ሓይስ
4: ድብያናለናሃንከልማትንሕረይኩናበስ
2: ዘለዋሪና ንሕዘትዎ መካይን
3: ኣብ ስተር ግልቤት ናይ እለ ወለት ሓጠብ ወድዕ ገኖ ኩሉ መስል ሓጃት ለትሓዘየና ሃላ እንሰር ሓጠብ ሰኒ ይረከብና ኣዚ እንቱም ኣብ ስምሖ ግልየንወሸ ግሊግስ ኣብ ወየም ናቁርዶት ኣምፀክሉ
5: ስብሓናላ ቃድር እምስተን እንቲ በስለ ወለት እምበልእሊ ቀለው ኢደ ተህደለ ትብል ሂጋ ዲበና ሸፍኪ ምግእኪ
3: እም ኣነ ማሚ እግል ወለቸ ለተገርም ነወሸ ኣምራ ኣዚ እንቱም ያ ሰደውኒ ያ በረግቦም እኒ ኣነ እግል ወለቸ እንደሰለፍኮ እንደከለፍኮ ላዝም ወደግ ለግል ተኣምሮ
5: ስብሓናላድርሚኒ እንቲ ከም ብጎሪ
3: ኣነ 10,000 ብጎሪ ወለ ብዕት ሓጃት እየ ንወስኩም ተከምውሉ
5: ሃገድም ኣብይት ናደል ትበይ ሙድነውድ ኣበና ተለሰላዲ ተርበትዮን ወሸእተ መመገድ
3: አልሓምዱላ ሰናይ ረቢ ሰከሪኩም ንጉሩሽ ላቱ ኣመፃግልኩም ኣዘ ላኪን ሽፈጉና ሓጃት ብዙሕ ተኣርፍ ምን
5: ዳሓንዳሓን ኣምፅያ እንት
3: ሰኒ
5: እምፅያ ዮምታዓብትሉ ስብሓንላ
2: ያላ ጀማዓት ልከር ሓጣብ ሓጣብ ቀሊል ልትረከብ እግል ግርመት ቤት ኣዋልትኩም ሕረዎ ክረውኩም ምራትኩም ሓጣብ እግል ዓዳትኩም ሃ ጀማ ሓጣብ ዛበው ኣስለስለ እለ መካይን ንወስሉ ብላ ከባ ኖሩ ሓሊብ ያላ ጀማዓት ልከር ሓጣብ ሓጣብ ሓጣብ እግል ግርሜተ ከራ ተቅተላካ ሓጣብ ዛበ በለሰብ ዓብታ ያላ ጀማዓት ልከር ሓጣብ ሓጣብ ሓጣብ ሓጣብ እግል ግርመት ቤትኩም ኣዋልትኩም ናይ ዓዳትኩም ሰርጎ ሕረውዎ ክረው ክምራትኩም

ሰዓት 9:00 ኮይኑ ዜናዊ መሰናድኦና ንፍልሞ ኣለና። ዝኸበርኩም ተኸታተልትና ከመይ ተምስዮም ንሎም ሰንበት 5 ሓምለ ምሸት ዝተዳለወ ዜናታት ውሽጥን ወፃእን ሒዘልኩም ቀሪበ ዘለኹ ኤፍረም ግደ። ንምክትታልኩም ብክብሪ እናዓደምኩ ኸ ብቐንዲ ኣርእስተ ዜና ፍልም። ቤት ትምህርቲ ስነ ኪነት ኣስመራ 136 ተምሃሮ ሎሚ ብሰርቲፊኬት ኣመሪቓ። መደበር ፈልሲ ንኡዞባ ሓልሓል ንወፍሪ ምግራብ ኣስታት 370,000 ፈልስታት ኣዳልያ። ማእከላይ

0: ባይቶ ማሕበር መምራኒ ኤርትራ ኣብ ዘካየዶ ኻልእ ኣስሩዕ ኣኼባ ኣገደስቲ ለብዋታት ኣቕሪቡ። እስራኤል ጠንቂ ጸጥታዊ ጸገማት ዞባ ማእከላይ ምብራቅ ኮይና ከም ዘላ ቱርኪ ወቒሳ። ቻይና ምሽ ወደን ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። ሰሜን ኮርያ ወተሃድራዊ ዓቕማ ንምድንፋዕ ሓጋዝ ዝኾነ ፈተነ ክሩዝ ሚሳይል ከም ዘካየደት ሓቢራ። ቤት ትምህርቲ ስነ ኪነት ኣስመራ ሎሚ ኣብ ዘካየደቶ ስነ ስርዓት 136 ተምሃሮ ብሰርቲፊኬት ኣመሪቓ። ወኪል ሪና ዮናታን የዕብዮ ንዘዳለዎ ጸብጻብ ኣብርሃም ዓንደ ማርያም ከቕርቦ እዩ።
1: ቤት ትምህርቲ ስነ ኪነት ኣስመራ ንኽልተ ዓመት ብዓውድታት ዕርያ መኪና፣ ሓፈሻዊ ስነ ህንፃ፣ ፅርበት ዕንፀይቲ፣ ኤሌክትሮኒካዊ ዕዮ፣ ስራሓት ኤሌክትሪክሲትን ሓፈሻዊ ፅርበት ሓፂንን ዘምሃረቶም 39 ሚታዊ ደቂ ኣንስትዮ ዝርከብኦም 136 ተምሃሮ ሎሚ 5 ሓምለ ኣመሪቓ። ኣብቲ መበል 65 ስነ ስርዓት ርእሰ መምህርታ ቤት ትምህርቲ መምህር ሰመረ ወረደ ኣብ ዘስምዖ ቓል ተምሃሮ ንዝቐሰምዎ ፍልጠትን ሞያን ብውፉይ ስራሕ ንህዝቦምን ሃገሮምን ከም ዘገልግሉ ጽኑዕ እምነቱ ገሊጹ። ኣብ ሚኒስትሪ ትምህርቲ ዋና ዳይሬክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ድማ መንግስቲ ገዚፍ ወፍሪ ብምግባር ነታ ቤት ትምህርቲ ሓድሽን ዘመናውን ማሽናትን መሳርሒታትን ኣዕጢቕዋ ከም ዘሎ ብምጥቃስ ተምሃሮ ኣብ ዝምደብሉ ቦታ ኣርኣያ ተወፋይነት ክኾኑ ተላብዮም። ዕለተ ምረቓ ዕለተ ምስካም ሓላፍነት ከም ዝኾነ ዝጠቐሰት ወኪል ተመረቕቲ ብወገና ኣብ ዝወፍሩሉ ዕዮም ቦታን ብልዑል ሃገራዊ ንቕሓት ከም ዝነጥፉ ኣረጋጊጻ። የሪና ዝተወከሰቶም ተመረቕቲ ብወገኖም ሳላዊ ህፃዕሪ ወለዶምን መምህራኖምን ብሰጎናፅፍዎ ዓወት እሙናትን ህርኩታትን ብምዃኑ ግብኦም ከም ዝፍጽሙ ቃልኣት እዮም። ኣብቲ ዕለት ከካብ ዓውዶም ጸለልታ ዘርኣዩ ተምሃሮ ተሸሊሞም። ኣብ 1954 ዝተመስረተት ቤት ትምህርቲ ስነ ኪነት ኣስመራ ኣብዚ ናይ 72 ዓመታት ኣገልግሎታ ልዕሊ 10,000 ሞያውያን ኣመሪቓ ናብ ስራሕ ዓለም ከም ዘዋፈረት ሰነዳታ የነጽር።
0: ኣብ ዞባ ዓንሰባ ንኡስ ዞባ ሓልሓል እትርከብ መደበር ፈልሲ ልዕሊ 180,000 መበቆላዊ ኣግራብ ዝርከቦ ኣስታት 370,000 ፈልስታት ከም ዘዳለወት ተገሊጹ። ሓላፊታ መደበር ፈልሲ ወይዘሮ ሓናን ስዒድ ኣብ ዝሃበቶ ሓበሬታ እቲ ፈልስታት ኣውሊዕ ዒቃን ቀላሚጦስን ከም ዝርከቦ ብምጥቃስ ኣብ ንኡስ ዞባታት ሓልሓል ኣስማጥ ሓመልማሎን ከረንን ኣብ ሕዛእቲ ማይ ኩዕታት ኣብያተ ትምህርቲ ኣብያተ እምነትን መንበረ ኣባይትን ክትከል ምዃኑ ኣብሪሃ። እዚ ከምዚ ኢሉ እንከሎ ብበዓል ስልጣን ኣግራብን እንስሳ ዘገዳምን ዝተወደበ ግብራዊ ኣስተምሮ ኣብ ሓመልማሎን ሓልሓልን ኣባላት ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ተዋሂቦም። ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ዞባ ዓንሰባ ተኸሰተ ተስፋፅን እቲ ግብራዊ ትምህርቲ ዝመፅእ ሰሙን ኣብተን ዞባታት ንዝጅመር ወፍሪ ተምሃሮን ልምዓት ንምዕዋት ዝዓለመ ምዃኑ ሓቢሮም። ማእከላይ ባይቶ ማሕበር መምራን ኤርትራ ኣብ 3-4 ሓምለ ኣብ ኣስመራ ካልኣይ ስሩዕ ኣኼቡ ኣቃኒዑም። ኣብታ ኣኼባ ሓለፍቲ ማሕበር ኣብ ዞባታት ከምኡን ሳዋን ማእከላይ ቤት ፅሕፈትን ናይ ዝዓመምዎ ንጥፈታት ጸብጸባት ድሕሪ ምቕራብ ተመክሮ ዝለዋወጥሉ ሰፊሕ ሓባራዊ ዘተ ተኻይዶም። ኣብ ቦንበር ማሕበር መምራን ኤርትራ መምህር ስምዖን መሓሪ ኣብ ዘስምዖ ቃል እቲ ኣኼባ ባይቶ ንዝቐረበ ጸብጸባት ብደቂቕ ብምግምጋም ንመጻኢ ብውህደት ክዓይ ዝሕግዝ ኣማእዛን ሕሳባት ከቕርብ ዝዓለመ ምዃኑ ገሊጾም። ተገባእቲ ድሕር ዘካየድዎ ዘተ ብመምራን ዝቐርብ ጠለባትን ሕቶታትን ቁልጡፍ ምላሽ ክረክብ ዝተሓንፀፀ ውጥን በድማዓነት ንኽትግበር ብውህደት ክስራሕ ሙያዊ ዓቕሚ መምራን ንምዕባይ ድማ ስሩዕ ናይ ስልጠና መደባት ክህሉ ኣዘኻኺሮም። ማእከላይ ባይቶ ኣብ መወዳእታ ራእይ ማሕበር ንምትግባር ኣብኩም ዘሎ ኣፍልጦ ንምብራኽ ክዕየ ሙያዊ ብቕዓት መምራን ብምሕያል ብቕዓት ትምህርቲ ንምምሕያሽ ዕቱብ ፃዕሪ ክካየድ ከምኡውን ንመስርሕ ምምሃርን ምስትምሃርን ምቹእ ኩነታት ምፍጣር ህንፃታት ኣብያተ ትምህርቲ ክሰፍሕን ክጽገንን ዝብል ለብዋታት ኣሕሊፎም። ማእከላይ ባይቶ ማሕበር መምህራን ኤርትራ ኣብ ወርሒ ሕዳር 2025 ኣብ ዘቃንዖ ቀዳማይ ኣኼባ ናይ 5 ዓመት ውጥን ስራሕ ምንዳፉ ኣይርስዕን። ኣብ ንኡስ ዞባ ገልዓሎ ሰራሕተኛታት መንግስቲ ዘዋፅእዎ 48,000 ናቕፋ ንስድራ ስዋኣት ከም ተመቓርሐ ካየድ ስራሕ ናይቲ ንኡስ ዞባ ኣቶ ሓጎስ ገብረ ማርያም ገሊፆም። ምሕብሓብ ስድራ ስዋኣት ከም ባህሊ እናሰረፀ ምምፅኡ ዝጠቐሰ ኣቶ ሓጎስ እቲ ዝተዋፀአ ገንዘብ ካብ ምምሕዳራት ከባቢ ዳንዴሮን ኢንገል

ዒላን ዝተዋፅኣ 8 ስድራ ቤታት ከም ተዓደላ ረድዮም ኣብዝ ሓለፈ እዋን ሰራሕተኛታት ጨንፈር ትምህርቲ ዞባ ሰሜናዊ ቅሕ ባሕሪ ብዝወሰድዎ ተበግሶ ዝተዋፅአ 42,000 ኣቕፋ ኣብ ምምሕዳር ከባቢ ቡያን ዝነብራ 7 ስድራ ስዋት ከም ተኸፋፈለ ዝዝከር እዮም። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊመ ብክብሪ ዕድመኩም። እስራኤል ኣብ ዞባ ማእከላይ ምብራቕ እተካይዱ ዘሎ ሓደገኛ ወተሃደራዊ ምንቅስቃሳት ንመላእቲ ዞባ ናብ ኩናት ዝሸምም ምዃኑ ፕሬዚደንት ቱርኪ ረሲብ ጠይብ ኤርዶጋን ወቂሶም። እዚ ተገልጸ ፕሬዚደንት ኤርዶጋን ትማሊ 4 ሓምለ ምስ ቀዳማይ ሚኒስተር ፓኪስታን ሸህባዝ ሸሪፍ ኣብ ከተማ ኢስታንቡል ኣብ ዘካየዶ ዝርርብ እዮም። እስራኤል እትኽተሎ ዘላ ናይ ምስፍሕፋሕ ፖሊሲ ቀንዲ ጠንቂ ቅልውላው ናይቲ ዞባ ምዃኑ ዝገለጸ ፕሬዚደንት ጠይብ ኤርዶጋን ሃገራት እቲ ከባቢ ብሓባር ክቃወሞ ኣዘኻኺሮም። ኣብቲ ዞባ ተኸሲቱ ዘሎ ጸጥታዊ ጸገማት ንቱርኪ ከይተረፈ በኣሉታ ጸሊዋ ከም ዘሎ ብምጥቃስ ድማ ብሰላም ንምዕራፉ ተረኣ ክትጸወት ምዃና ሓቢሮም። እዚ ከምዚ ኢሉ እንከሎ ቱርክን ፓኪስታንን ኣብ ብንግድ ወፍርን ዞባዊ ምትሕብባርን ከም ዝተሓጋገዛ ኣብቲ ርክብ ኣፍሊጠና ኣለዋ። ህዝባዊት ሪፓብሊክ ቻይና ምሽ ወደን ዘለዋ ኩሉ መድያዊ ዝምድና ንምስፍሑ ከም ትሰርሕ ኣፍሊጣ። እዚ ተገልጸ ኣብ 4 ሃገራት ኖርዲክ ዑደት ዝፍጽም ዘሎ ሚኒስተር ጉዳያት ወፃኢ ቻይና ዋንግ እዩ። ትማሊ 4 ሓምለ ምስ ላዕለዎት ሰመዚ ሽወደን ኣብ ከተማ ስቶክሆልም ኣብ ዘካየዶ ዝርርብ እዮም። ቻይናን ሽወደንን ኣብ ምምዕባል ንግድ፣ ተሓዳስ ፀዓት፣ ወፍሪ ትምህርቲ፣ ጥዕናን ቱሪዝምን ብሓባር ከም ዝሰርሓ ኣብ ትርክብ ገሊፀን ኣለዋ። ክልቲኣተን ሃገራት ኣብ ዓመት 2025 ኣስታት 20 ቢልዮን ዶላር ንዝነበረ ንግዳዊ ምልዋጥ ኣብ ዓመት 2026 ክብ ከም ዘብሎ ኣፍሊጠን። እዚ ከምዚ ኢሉ እንከሎ ክልቲኣተን ሃገራት ኣብ ዞባውን ዓለማውን ጉዳያት ዘለዎን ምትሕግጋዝ ከም ዘዕዝዛ ሓቢረን። ሚኒስተር ጉዳያት ወፃኢ ቻይና ዋንግ ኣብ ዝሓለፈ ሳልስቲ ምስ ላዕለዎት ሰመዚ ዴንማርክን ኣብ ተመሳሳሊ ዛዕባታት ከም ተመያየጠ ዝዝከር እዮም። ሰሜን ኮርያ ወተሃደራዊ ዓቕማ ንምድንፋዕ ሓጋዚ ምዃኑ ዝገለጸቶ ፈተነ እስትራቴጂካዊ ክሩዝ ሚሳይል ከም ዘካየደት ሓቢራ። እዚ ኣብ መሬት ኣየርን ባሕርን ንዘሎ ዕላማ ክወቅዕ ዝኽእል ዘመናዊ ኣፅዋር ክሳብ 2,000 ኪሎ ሜትር ክውንጨፍ ዓቕሚ ከም ዘለዎ ኣዘዝቲ ሰራዊት ሰሜን ኮርያ ገሊፆም። እዚ ከምዚ ኢሉ እንከሎ ሰሜን ኮርያ ብገዛእ ርእሳ ዘፍረየቶ ብርክት ዝበለ ዝተፈላለየ ኣፅዋራት ከም ዝፈተነት ተፈሊጡሎም። ሰሜን ኮርያ ብዝሓለፈ ሰነ መወንጨፍ ስርዓታት ሮኬት፣ ታክቲካዊ ባለስቲካዊ ሚሳይልን ናይ ነዊሕ ርሕቐት መዳፍዕን ዘጠቓልል እስትራቴጂካዊ ኣፅዋር ከም ዝፈተነት ኣይርሳዕን። ካብ ዓመት 2006 ክሳብ 2017 6 ኒኩሎሳዊ ፈተነታት ዘካየደ ሰሜን ኮርያ ኣገዳሲ ምስ ዝኸውን ተወሳኺ ኒኩሎሳዊ ፈተነ ከተካየድ ከም እትኽእል እያ ከተጠንቅቕ ጸኒሓ ዘላ። ሰሜን ኮርያ ሓባራዊ ወተሃደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ቀንዲ ጸጥታዊ ስጋእታ ምዃን እያ እትሕብር። ህንዲ ወተሃደራዊ ዓቕማ ንምምዕባል 5.5 ቢልዮን ዶላር ተወሳኺ ባጀት ከም ዝሰልዐት ገሊጻ። እቲ ባጀት ብቐንዱ ኣብ ምሽማት ስርዓተ ሚሳይላትን ጸረ ድሮናትን ከም ዝውዕል ድማ ሚኒስትሪ ምክልኻል ህንዲ ኣፍሊጡሎም። እቲ ውጥን ኣብ ቀረባ መጻኢ ከም ዝትግበር ብምጥቃስ ኣብ ምድንፋዕ ወተሃደራዊ ዓቕሚ ሃገሩ እወታዊ ተራ ከም ዝህልዎ ኣሚቶም። ኣብዚ ዓመት እዚ ንጽላት ምክልኻላ 85 ቢልዮን ዶላር ሰሊዓ ዘላ ህንዲ እቲ ኣሃዝ ምስቲ ናይ ቅድሚኡ ዝነበረ ዓመት ክነጻጸር እንከሎ ብ15 ሚእታዊት ከም ዝወሰኸ ጸብጻባት ይሕብሮም። ዝዓበየ ሸመታ ኣፅዋር ካብ ዝገብረ ሃገራት ዓለምና ዝኾነት ህንዲ ኣብዝ ሓለፈ ወርሒ ሰነ ኒኮሎሳዊ ኣፅዋር ናብ ዕጥቂ ምክልኻላ ከም ጸንበረት ዝጥቀስ እዮም። እዚ ከምዚ ኢሉ እንከሎ ህንዲ ኣብ ጽላት ምክልኻላ እትገብሮ ዘላ ወፍሪ ጎረቤታን መቀናቕንታን ፓኪስታን ተመሳሳሊ ስጉምቲ ንምውሳድ ክደፋፍኣ ከም ዝኽእል ወተሃደራውያን ተንተንቲ እምቶም። ኣርእስተ ዜና ክድግመልኩም። ቤት ትምህርቲ ስነ ኪነት ኣስመራ 136 ተምሃሮ ሎሚ ብሰርቲፊኬት ኣመሪቓ። መደበር ፈልሲ ንኡ ዞባ ሓልሓል ንወፍሪ ምግራብ ኣስታት 370,000 ፈልስታት ኣዳልያ።

ማእከላይ ባይቶ ማሕበር ምምራን ኤርትራ ኣብ ዘካየዶ ካልኣይ ስሩዕ ኣኼባ ኣገደስቲ ለቦዋታት ኣቕሪቦም። እስራኤል ጠንቂ ጸጥታዊ ጸገማት ዞባ ማእከላይ ምብራቅ ኮይና ከም ዘላ ቱርኪ ወቒሳ። ቻይና ምሽ ወደን ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። ሰሜን ኮርያ ወተሃድራዊ ዓቕማ ንምድንፋዕ ሓጋዝ ዝኾነ ፈተነ ክሩዝ ሚሳይል ከም ዘካየደ ተሓቢራ። ክቡራትን ክቡራንን ሰዓት እዚ ዝተዳለወ ዜናታት ኣብዚ ተዛዚሙ ኣሎ። ምስዝተረፉ መደባትና ንሓድገኩም ብወገነይ ብሩኽ ምሸት።

0: ኣብ ኩሉ ኩናዓት ዓለም ብምዃን ታሪኻዊ ውድድር ፍልጠት ጉያ ምዕዛብ ትርከቡ ዝኸበርኩምን ዝኸበርክንን ተኸታተልቲ ከመይ ትኾኑ? በቢ ዘለኹሞ ሰላምን ጥዕናን እንዳተመነና ምስ ናይ ሎሚ መደብና ከላለየኩም። ኣብ ዝሓለፈ ሳምንታት ምስ ሰራሕተኛታት ኮርፖሬሽን ዘራትን ጥሪትን ኤርትራ ናይ ቀዳማይ መድረኽ ውድድር ኣካይድና ነርና። ንሎሚ ድማ ከም መቕፀልቱ ካልኣይን ዛዛሚ መድረኽን ሒዝናልኩም መፂና ኣለና። እዚ መደብ እዚ ብሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ምስ ምትሕብባር ኮርፖሬሽን ዘራትን ጥሪትን ኤርትራ ዝካየድ ዘሎ መደብ እዩ። ክሳብ መወዳእታ ክትከታተሉ ብክብሪ እንዳዓደምኩ ናብቲ መደብ ከብለኩም። ክልተ ተወዳደርቲ ሓደ ዓይነት ነጥቢ ብምምፃእ ብ15 ነጥቢ ተደሪቦም ስለ ዘለዉ እዞም ክልተ ተወዳደርቲ ናብ መድረኽ ዓዲመ መፈላለዩ ሕቶታት ክህቦም እየ። ካብኦም ዝሓለፈ ድማ ናብ ካልኣይ መድረኽ ክሓልፍ እዩ ማለት እዩ። ኣስመሮም ፀጋይ፣ ኣማን ሩደይ፣ ጓዕ ድሓን መፃኹም ፋልማ ኢና ንራኸብ ዘለና። ሕራይ ናይ መፈላለዩ ሕቶታት ኣለዋኹም። ካብ ቁፅሪ 1 ክሳብ ቁፅሪ 10 ብጀካ ቁፅሪ 5 ምረፁ ሓንቲ ሕቶ። ኣስመሮም ብኣኻ ክንጀምር ዶ? ቁፅሪ ምረፅ።
1: ቁፅሪ 1
0: ቁፅሪ 1 ተጋድሎ ሓርነት ኤርትራ ካብ 14 ጥቅምቲ ክሳብ 16 ሕዳር 1971 ዘካየዶ ቀዳማይ ጉባኤኡ ኣበይ ተኻይዱ? ግዜኻ ተጠቂምካ ሕስብ ኣቢልካ መልስ።
1: ኣብ ሱዳን።
0: ሕራይ ኣብ ረሃብ ኣብላስካ ግዜኻ ተጠቀመሉ?
1: ኣብ ሃገረ ሱዳን ኮይኑ ኣብ ከሰላ ፖር ሱዳን ኣበይ ኣደላ ግን ሓፈ
0: ግዜኻ ተወደድከላ ፈትን።
1: እሺ ካርቱም
0: ኣይ ረኸብካያን ኣለኻ ኣስመሮም። ተጋድሎ ሓርነት ኤርትራ ካብ 14 ጥቅምቲ ክሳብ 16 ሕዳር 1971 ዘካየዶ ቀዳማይ ጉባኤ እዩ።

0: ኣብ ኣር ዝበሃል ቦታ ዶብ ቀሮራ ሱዳን እዩ ተኻይዱ ማለት እዩ። ካልኣይ ተወዳዳሪ ናባኸየ ቁፅሪ ክትመርፅ? ቁፅሪ ክልተ። ኣብተን ዝተሓረራ ከተማታት ህዝባዊ ግንባር ሓርነት ኤርትራ ትምህርቲ ብምንታይ ቋንቋታት ይህብ ነይሩ?
1: ብኩሉ ቋንቋታት ብቋንቋ ደ ማለት በብቲ ዝነበሩ ዓርታሲ በብቋንቋ ደ ማለት እዩ።
0: ብንፁር ሕጂ ብየኖት ቋንቋታት ማለት እዩ?
1: ሕጂ ኣብ ከበሳ እንተኮይኑ ብትግርኛ ኣብ በብናቶም ማለት በብቋንቋም
0: ከተብረሃ ኣለካ መስለኒ ድያኑ ንፁር ነጥመታን ክህቡ ብቦትኡ ዘይኮነስ ብፍሉይ እንታይ ቋንቋታት ይወሃብ ነይሩ ትምህርቲ?
1: ዓረብ፣ ትግርኛ፣ ትግረ።
0: ሙሉ መልሲ ረኺብካ ኣለኻ። ኣብተን ዝተሓረራ ከተማታት ህዝባዊ ግንባር ሓርነት ኤርትራ ትምህርቲ ብቋንቋ ትግርኛ፣ ትግረ፣ ዓረብ እዩ ዝወሃብ ነይሩ። ስለዚ ናብ ካልኣይ መድረኽ ሓሊፍካ ኣለኻ እንቋሓጎሰካ ሕራይ ምባር ክቡራት ተኸታተልቲ፣ ሕጂ ናብቲ ናይ ካልኣይ መድረኽ ውድድር ከብለኩም እየ። ደጊመ ደጋጊመ ክሳብ መወዳእታ መደብ ንክትከታተሉ ብክብሪ የድም። ሕራይ ምባር ብዝለዓለ ነጥቢ ብምምፃእ ካብ ቀዳማይ መድረኽ ናብ ካልኣይን እዛዛምን መድረኽ ዝሓለፉ ተወዳደርቲ ናብ መድረኽ ክፅውዐ። ኣማን ሩደይ ብ15 ነጥቢ ናብ ካልኣይ መድረኽ ሓሊፉ ኣሎ። መርሃዊ ተወልደ ካብ ባናቶም ብ16 ነጥቢ፣ ጋይም ኣላይ ካብ ምዝሓል መኽዘን ብ16 ነጥቢ፣ ራሄል ምሕረትኣብ ካብ ቬተረናሪ ሳይንስ ብ16 ነጥቢ። እንቋሓገሰኩም። ቀዳማይ ተወዳዳሪ ኣማን ሩድአ ኢኻ ዘለኻ። ምናልባት ስማ ቦኻ ፍሊት ወይ ከዓ ሰሓቢት ኮይና ፀኒሓትን እሞ ገለስከ በለና ብዛዕባ
1: ርድወይ ማለት ረዳእየይ ማለት እዩ።
0: ግርም ኣስተውዕል በል ቀዳመይ ትሕቶ ኸያ ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትካ። ኣውስትራልያዊ መሓዛ ሰውራ ኤርትራ ዝነበረን ኣብ ሕክምና ዓይኒ ዓብዪ ኣበርክቶ ዝገበረን ሰብ መን ይበሃል?
1: ፕሮዶሎስ።
0: ሙሉ መልሲ። ኣውስትራልያዊ መሓዛ ሰውራ ኤርትራ ዝነበረን ኣብ ሕክምና ዓይኒ ዓብዪ ኣበርክቶ ዝገበረን ሰብ መን ይበሃል? ሀ ፍረድ ሀለውስ፣ ለ ዓብዱራሕማን ባቡ፣ ሐ ሮይ ባትማን፣ መ ዳን ኮነል። እዚኦም ኩሎም ኤርትራዊ ዜግነት ዝነበሮም ኣይኮኑን፣ ግን ኣብ ሰውራ ኤርትራ መሓዙትናን ኣሕዋትናን ኮይኖም ኣብ ጎንና ዝነበሩ እዮም ማለት እዩ። ፍረድ ሀለውስ ከዓ ካብኦም ፍሉይ ክሳብ ሳሕል እናወረደ ኣብቲ ሕክምና ዓይኒ ዓብዪ ኣበርክቶ ነይርዎ። ኣብዚ ሕጂ እዋን ከዓ ብዙሕ ብስሙ ላቦራቶሪ፣ ብስሙ ስም ጎደናታት፣ ብስሙ መዋእለ ህፃናት ኣሎ ኣብ ከተማ ኣስመራ። ካልኣይ ተወዳዳሪ መርሃዊ ተወልደ ክሓጎሰካ?
2: ሓጎሳብኪ።
0: ፅቡቅ ዕድል ምንኤልካ ቀዳሜይቲ ይሕቶኸያ። ኣብ 1970 ካብ ተጋድሎ ሓርነት ኤርትራ ተፈልዩ ዝተመስረተ ውድብ መን እዩ? ሀ ህዝባዊ ግንባር ዲሞክራስን ፍትሕን፣ ለ ማሕበር 7፣ ሐ ህዝባዊ ሓይልታት፣ መ ኤርትራን ኤርትራውያን?
2: ህዝባዊ ሓይልታት።
0: ሙሉ መልሲ። ኣብ 1970 ካብ ተጋድሎ ሓርነት ኤርትራ ተፈልዩ ዝተመስረተ ውድብ ህዝባዊ ሓይልታት እዩ ነይሩ። ብድሕሩ ድማ ነዊሕ ታሪክ ከምቲ ትፈልጥዎ ከምቲ ኣብ ዝሓለፈ መደባትና እውን ዝጠቐስናዮ ድሕሪ ብዙሕ ክብን ለጠቕን ኣብዚ ሕጂ ናይ ህዝባዊ ግንባር ዲሞክራስን ፍትሕን ንብሎ ዘለና ቅርፂ ሒዙ ማለት እዩ። ሳልሳይ ተወዳዳራይ ጋይም ኣላይ ከመይ ትኸውን?
3: ፅቡቅ።
0: ከመይ ኣለ ውድድር?
3: ፅቡቅ።
0: ብምሉእ ነጥቢ ኢኻ ናብ ካልኣይ መድረኽ ሓሊፍካ ሞ ኣብ ፃዕሪ ዶኸውን ኣብ ዕድል ዶኸውን ወላ ኩሉም ኣሎ?
3: ኩልቲ።
0: ኣብ ታሪክ ከመይ ተገዳስነትካ?
3: ድሓኒ ፅቡቅ።
0: ግርም እዛ ስምካ ከዓ ታሪካዊት ትመስል ሓቂ እንታይ ትርጉማ?
3: ታሪካዊት እኳ ኣይኮነትን ግን ጋይም ማለት ከምዚ ምስማር ማለት እዩ ምኳን ፅላል ማለት
0: እዩ። ፅቡቅ እምበር ኣብ ዝበዝሑ ታሪካውያን ሰባት ስለ ዝሰማዐ ማለት እዩ። ቀዳመይ ትሕቶ ካ የበል ንዓኻ እውን ኣስተውዕል። ብሕዳር 1970 ተጋደልቲ ተጋድሎ ሓርነት ኤርትራ ኣብ ባልዋ መስመር ኣስመራ ከረን ብድብያ ዝተቐንፀለ ኣዛዚ ካልኣይ ክፍለ ጦር ኢትዮጵያ መን ይበሃል?
3: ተሸመ እርገቱ ለ
0: ሙሉ መልሲ ሙሉ መልሲ ብሕዳር 1970 ብተጋደልቲ ተጋድሎ ሓርነት ኤርትራ ኣባልዋ መስመር ኣስመራ ከረን ብድብያ ዝተቐንፀለ ኣዛዚ ካልኣይ ክፍለ ጦር ኢትዮጵያ ዝነበረ ሀ ጀነራል ጠላሁን ክፍለ ለጀነራል ተሾመ እርገቱ ሀ ብርጋዴር ጀነራል ሑሴን መ ብርጋዴር ጀነራል ተስፋዬ መኮነን ያ ነራ ካብዚኦም ኩሎም ድማ ረኺብካዮ ኣለኻ ጀነራል ተሾመ እርገቱ እዩ። ኣብዚ እዋን እዚ ተጋድሎ ሓርነት ኤርትራ ብዙሕ ደብዳባት ወይ ከዓ ስራሓት የካይዱ ነይሮም። ብጀካ እዚ እውን ኣብ ከባቢ ሓጋ ዝነበራ ብዙሓት ባቡራት ብፀላ ዝውነና ዝነበራ ማለት እዩ የቃፅሉን የፅድፉን ነይሮም እዮም። እዚ ከዓ ናብ ዓወት ካብቲ ባብ ዘርሓወ ነይሩ ማለት እዩ። ናይ መወዳእታ ተወዳዳሪት ረሂል ከም ዘስተውዓልክዎ ሲ ኣብዚ ቦታ ካብ ንመፅእ እዘን እንስሳታት ክሳብ ሕጂ ምብላዕ ኣይቋረፀን ከመይዩ ጉዳይ ኣማጉበን ሓሲበን ባዕለን ፀጊበን ክገድፎ መደብ ኣለዎ እንዲ ወላስ ብሰዓታት ኢኻ ባዕልካ
4: ፀጊበን ጎድፎ እንዲ ግን ሰዓታትን ከዓ ኣለዎ ክንቲ ጉቡእ ንሰብ ምሽ ቁርሲ ምሳሕ ድራር ኣሎ ከምኡ ከዓ ኣለዎን
0: ሕጃ ምቐነየ ነን ወሲደን ማለት እዩ። ግርም በሊ ናብ ቀዳሜ ትሕቶ ኮይና ናትኩን ምረፅ ስለ ዝኾነት ኣስተውዕል ኣቢል ክመልሲ ካብዘን ዝስዕባ ከተማታት ኣብ 1977 ብህዝባዊ ሓይልታት ሓርነት ኤርትራ ዘይተሓረረት ፍለይ ሀ ተሰነይ ለሰገዴቲ ሀ ጊንዳዕ መ ደቀ ምሓረ ረ ቅሮራ ህዝባዊ ሓይልታት ዘይተሓረረት

0: ኪንዳ
1: ኣይ ረኸብ ኪያና ኣለኺ ካብዘን ሰባ ከተማታት ኣብ 1977 ብህዝባዊ ሓይልታት ሓርነት ኤርትራ ዘይተሓረረት እያ ትብል ነይራ እሳ ድማ ተሰነ እያ ተሰነይ ብተጋድሎ ሓርነት ኤርትራ እያ ናፃወፅያ ተንካሎት ኩለን ብህዝባዊ ሓይልታት እየን ተጋድሎ ሓርነት ኤርትራ ብጀካ ተሰነይ ንዑ መሃጀር ኣብ ጥሪ ንዓዲ ኋላን መንደፈራን ኣብ ናሓሰ ንኣቑርደት ድማ ኣብ መስከረም ሓር ኣውፅያ ነይራ ክልተን ወገራት ኣብቲ ሓቢረን ዝሰርሓሉ ዝነበረ እዋን ድማ ብከምኡ ዝበዝሐ ክፋል ኤርትራ ሓር ኣወፅዩ ነይሩ ማለት እዩ ቀዳማይ ተወዳዳሪና ናብኻ ተመሊሶ ኣለኹ ኣማን ኣጆኻ ወርሕን ዓመተ ምህረትን እያ ስርዓት ሃይለ ስላሴ ንፌደሬሽን ሰሪዙ ንኤርትራ ኣብ ትሕቲ ምሉእ ቁፅፅሩ ዘእተወሉ ወርሕን ዓመተ ምህረትን ጥቐስ ግዜ ኣለካ ስከ ግዜኻ ተጠቀመሉ
2: ወርሒ መስከረም
1: ኣይ ረኸብካያን ኣለኻ ሳልሰይቲ ናይ መወዳእታ ዕድል ኣላትካ ግዜ ከይኣኸለት ኣይ ረኸብካያን ኣለኻ ይቕሬታ ስርዓት ሃይለ ስላሴ ንፌደሬሽን ሰሪዙ ንኤርትራ ኣብ ትሕቲ ሙሉእ ቁፅፅሩ ዘእተወሉ ወርሕን ዓመተ ምህረትን ብወርሒ ሕዳር 1962 እዩ ነይሩ ኣብዚ እዋን እዚ ብሓደ መዓልቲ ድፈረሰ ፌደሬሽን ኣይኮነን ማለት ቀስ ብቐስ እቲ ሓቀኛ ዕላማታቱ ይረኣየሉ ነይሩ እዩ ንኣብነት ኣብ 24 ታሕሳስ ኣብ 58 ባንዴራ ኤርትራ ወሪዳ ኣብ 17 ግንቦት እቲ መንግስቲ ኤርትራ ዝበሃል ዝነበረ ኣብ ሱሳ ማለት እዩ ናብ ምምሕዳር ኤርትራ ተቐይሩ ኣብ መስከረም 1960 እውን እተን ሃገራውያን ቋንቋታትና ዓረብን ትግርኛን ዝነበራ ብምሓርኛ ተተኪዩ መወዳእትኡ ከዓ ኣብ ሕዳር 14 ምስ በፅሕና ጠቕላላ ፈሪሱ ማለት እዩ ካልኣይ ተወዳዳሪ መርሃዊ ናባኻየ ናብ ካልአይቲ ሕቶኻ ኢና እታ ኣብ ፈለማ ወርሒ ጥሪ 1977 ብህዝባዊ ሰራዊት ሓራ ዝወፀት ቀዳመይቲ ከተማ መን እያ
3: ከተማ ቃሮራ
1: ሙሉእ መልሲ ሙሉእ መልሲ መርሃዊ እታ ኣብ ፈለማ ወርሒ ጥሪ 1977 ብህዝባዊ ሰራዊት ሓራ ዝወፀት ቀዳመይቲ ከተማ ቅሮራ እያ ትኸውን ደላ ድሕሪ ቃሮራ ስዒባ ናፃ ዝወፀት ናቕፋ እያ ነይራ ትኽክል ጋይም ናባኻ የ ካልአይቲ ሕቶኸ እያ ዕምሪ መግዛእቲ ኣብ ኤርትራ ናይ መወዳእታ ዘብቅዓሉ

0: ናባኻ ክመፅየ ኣማን ምረፅ እያ ኣብ ዓመተ 1979 ዝተኻየዱ ወራራት ደርግ ዓይነት እዮም ሀ ካልኣይ ክሳብ ሓሙሻይ ሐ ሳልሳይ ክሳብ ሓሙሻይ ሐ ራብዓይን ሓሙሻይን መ ሳልሳይን ክሳብ ሻድሻይ
1: ለሳልሳይ ክሳብ ሓሙሻይ
0: ሙሉ መልሲ ሙሉ መልሲ ኣማን ብትኽክል ኣብ 1979 ዝተኻየደ ወራራት ሳልሳይ ራብዓይ ሓሙሻይ ነይሩ እቲ ቅድሚኡ ዝነበረ ቀዳማይን ካልኣይን ወራር ኣብ 78 እዩ ነይሩ ስዕቡ ድመፅ ከዓ ፀላይ ኣዝዩ ስለ ዝተዳህለ ድሕሩ እዩ መፅ እዩ ኩሉ ወራራት ካ ፈሽሉ እዩ ካልኣይ ተወዳዳሪ ናባኻ መፂና ኣለና መርሃዊ ሳልሰይቲ ሕቶ ከያ ህዝባዊ ሓይልታት ካብ መወዳእታ ወርሒ 12973 ክሳብ ፈለማ ወርሒ ጥሪ 1974 ኣንጻር መንግስቲ ኢትዮጵያ ን16 መዓልትታት ዘካየዶ ኩናት ኣብ ልዕሊ ፀላይ ቅድሚኡ ኣጋጢሙ ብዘይፈልጥ ሞት ልዕሊ 400 ሰራዊትን መቕሰልትን ዘሰዓበ ንውድቀት ሃይለስላሰ ኣንፈት ዝሃበን ተዘርጊሕሉ ዝነበረ ግንባር ኣበዩ ሀ ካብ ዓላኬብ ክሳብ ኣልጌን ለ ግንባር ሓልሓል ሐ ግንባር ጊንዳዕ መ ግንባር ደንከል
2: ካብ ዓላኬብ ክሳብ ኣልጌን
0: ተዓወት ሙሉ መልሲ ህዝባዊ ሓይልታት ካብ መወዳእታ ወርሒ 12973 ክሳብ ፈለማ ወርሒ ጥሪ 1974 ኣንጻር መንግስቲ ኢትዮጵያ ን16 መዓልትታት ዘካየዶ ኩናት

0: ኣብ ልዕሊ ጸላይ ቅድሚኡ ኣጋጢሙ ብዘይፈለጥ ሞት ልዕሊ 400 ሰራዊትን መቕሰልትን ዘሰዓበን ንውድቀት ሃይለ ስላሰ ኣንፈት ዝሃበን ተዘርጊሕሉ ዝነበረ ግንባር ካብ ዓላኬብ ክሳብ ኣልጌኒ ነይሩ። ሳልሳይ ተወዳዳሪ ጋይም ናባኻየ ከመይ ኣሎ ጸጋ ሞራልካ?
1: ፅቡቅ ኣሎ።
0: ሓራይ ሞ ክንቅፅል ዶ? ከም ኣካል ወተሃደራዊ ምዕባለታት ሓይሊ ባሕሪ ኤርትራ ኣብ ንኡስ ተመክርኡ ኣባፅዕን ከባቢኡን ዘካየዶም ስርሒታት ዓመታት መልክዕ ናይቲ ኩናት ዘግሃደሉ እዋን ማዓስ ነይሩ? ሀ 1981 ለ 1984 ሐ 1988 መ 1980 ኣጆኻ ግዜ ኣለካ ስባ ቢልካ መልስ።
1: ሐ 1988
0: ሙሉእ መልሲ ተዓወት። ሙሉእ መልሲ ጋይም። ከም ኣካል ወተሃደራዊ ምዕባለታት ሓይሊ ባሕሪ ኤርትራ ኣብ ንኡስ ተመክርኡ ኣባፅዕን ከባቢኦም ዘካይዶም ዝነበረ ስርሒታት ዓመታት መልክዕ ናይቲ ኩናት ዘግሃደሉ እዋን 1988 እዩ ነይሩ። ራብዒት ተወዳዳሪት ራሄል ናባኸየ ሳልሰይቲ ሕቶ ኸያ እምበኣር እታ ምውዳብን ምሕጋዝን ብድርቅን ኩናትን ተጠቂዑ ዝነበረ ህዝብና ኣብ ምሕጋስ ትነጥፍ ዝነበረት ማሕበር ረድኤት ኤርትራ ኢራ መዓስ ተመስሪታ? ሀ 1973 ለ 1983 ሐ 1979 መ 1975
2: 1975
0: ሙሉእ መልሲ ብትኽክል ረኺብኪ ኣለኺ። እታ ምውዳብን ምሕጋዝን ብድርቅን ኩናትን ተጠቂዑ ዝነበረ ህዝብና ኣብ ምሕጋዝ ትነጥፍ ዝነበረት ማሕበር ረድኤት ኤርትራ ኢራ 1975 እያ ተመስሪታ። ብዙሕ ሓገዛትን ብዙሕ ደገፋትን ከዓ ንህዝቢ ትገብር ነይራ ማለት እዩ። ኣማን ናይ መወዳእታ ሕቶ ኸያ ክትከውን ንጉስ ሃይለ ስላሰ ብ11 መስከረም 1974 ብዕልዋ ስርዓት ደርግ ካብ ስልጣን ክወርድ ካብ ዝነበሮ ደፋት ምክንያታት 4 ጥቀስ።

0: ኣብቲ ፖለቲካዊ ጥልዋ ጎዲሉ ስለነበረ ናቱ ማለት እዩ። ካልኣይ
1: ኣጆኻ
0: ካልኣይ እቲ ህዝቢ ብምሉ እቲ ክስታይ ናብ እቲ ቁጠባ ናይቲ ሃገር ናብ ሰራዊት ስለሰጋገሮ እቲ ህዝቢ ብጥሜት ሞይቱ ስለነበረ ማለት ጥሚጥ ነይርዎ ማለት እዩ።
1: ግዜ ኣኺላ ኣላ ሓንቲ ነጥቢ ረኺብካ ኣለኻ ኣማን ሕቶኻ ንጉስ ሃይለስላሴ ብ11 መስከረም 1974 ብዕልዋስ ስርዓት ደርግ ካብ ስልጣን ክወርድ ካብ ዝነበሩ ደፋቲ ምክንያታት ኣርባዕተ ጠቐስያ ነይራ። ነዊሕ ድሕረ ባይታ ዝነበሮ ኣድማ ተምሃሮን መምሃራንን ኣድማ መራሕቲ ታክሲ ናይ ህዝቢ ቁጥዐ ዝፈጠረ ከቢድ ጥሜትን ዓፀቦን ኣብ ኢትዮጵያ ከቢድ ክሳራ ካልኣይ ክፍለ ጦር ሰራዊት ኣብ ሰሜናዊ ሳሕል ዝፈጠሮ ኣድማን ዕግርግርን ኣብ ሰራዊት እዩ ነይሩ። ሕራይ መርሃዊ ተወልደ ናይ መወዳእታ ሕቶ ኸያ ስርዓታት ኢትዮጵያ ሕነ ናይቲ ኣብ ዓውደ ኩናት ዝወርዶም ዝነበረ ከቢድ ስዕረት ኣብ ሰላማዊ ህዝቢ ብጅምላ ምቕታልን ዓድታት ምቅፃልን መለለዮም እዩ ዝነበረ። ንኣብነት ኣብ 1975 ብስርዓት ደርግ ግዳያት ካብ ዝኾነ ዓድታት ኣርባዕተ ስመ
2: ወክ ድባ ኣቶ ቆንፂ ኣልሽዕብ ኣይምን
1: ግዜኻ ተጠቀመሉ መርሃዊ ኣጆኻ
2: በዓል ዖና በዓል ዖና

0: ዝተፈላለየ ዓታት ተቐፅረሉ ማለት
1: እዩ። ሓራይ ቀፅል። ኣጆኻ ግዜ ኣኺላላ መርሃዊ ሓንቲ ነጥቢ ረኺብካ ኣለኻ። ሕቶኻ ስርዓታት ኢትዮጵያ ሕነ ናይቲ ኣብ ዓውደ ኩናት ዝወርዶም ዝነበረ ከቢድ ስዕረት ኣብ ሰላማዊ ህዝቢ ብጅምላ ምቕታልን ዓድታት ምቅፃልን መለለዮም እዩ ነይሩ። ንኣብነት ኣብ 1975 ብስርዓት ደርግ ግዳያት ካብ ዝኾነ ዓድታት ወክዱባ፣ ዓዲ ንፋስ፣ ሕርጊጎ፣ እሞ ሓጀር፣ ኣቑርደት ክጥቀሳ ይኽእላ። ጋይም ናባኸይና ኣብ ኣሃዱ ካብ ትሰርሓሉ ኣብ ምዝሓል ምኽዘን ማለት እዩ እቲ ኣዝዩ ኣገዳሲ ኩሉ ግዜ ክሕሎ ዘለዎ እንታይ እዩ ትብል?
2: እቲ ኢንዳስትሪ ብጋዝ እዩ ዝዝሕል እ ቲ ጋዝ ከዓ ንኢንቫይሮንመንት ይኹን ንግሎባል ዎርሚን ኣዝዩ ከቢድ ስለ ዝኾነ ከይነፍስ ዝኾነ ሊከጅ ይህሉ ሞ ንኢንቫይሮንመንት ከይብክለልና ወይ ኣብ ሰብ እውን ዝኾነ ሓደጋ ከይምፃእ ኣለና ዓብዪ ጥንቃቐ ንግብረሉ
1: ኣብ ጥንቃቐ እዩ። ምስቲ ዕቤቱ ኣረኣየኻ ካ ክትግምተውን
2: ዋላ ብዋጋ እውን ንዕኡ ተደኣ ነፊስካ ክትምልኦ ዓብዪ ኮስ ይኸዓ ተከመጡ
1: እቲ ሰብ ዝሰርሖን ሰብ ዘይሰርሖን ኣካላዊ ብከለ ወይ ከዓ ፀገም ንብሎ የቃልዓካ ማለት እዩ እቲ ሰብ ዝሰርሖ ግርምበል መተውን መዝሓሊትን ክትኮነካ ኢለ ናይ መወዳእታ ሕቶኸያ እዚያ ህዝባዊ ግንባር ጎኒ ጎኒ ወተሃደራዊ ቃልሲ ኣብ ማሕበራዊ ኣገልግሎት ካብ ዘሰላስሎ ዝነበረ ንጥፈታት ኣርባዕተ ጥቀስ።
2: ፅርግያ ኮንስትራክሽን ማለት ናይ ህንፃ ናይ ፅርግያ
1: ሓራይ
2: በዓል ቡድሆ ማለት እዩ ናይ ትምህርቲ ናይ ሓፂን እውን ናይ ፅርበት ነይሩ ኣብ ሜዳ እዩ።
1: ሓራይ ኣጆኻ ግዜ ኣለካ ቅፅል።
2: ትምህርቲ እውን ነይሩ ትምህርቲ ፅርግያ ትምህርቲ ኮንስትራክሽን ናይ ክዳን ናይ መስርሒ ጫማ ሕክምና ክትቀስካሊ
1: ሙሉእ መልሲ። ህዝባዊ ግንባር ጎኒ ጎኒ ወተሃደራዊ ቃልሲ ኣብ ማሕበራዊ ኣገልግሎት ካብ ዘሰላስሎ ዝነበረ ንጥፈታት ኣርባዕተ ጥቀስያ ነራ ሕቶኻ። ሓደ ምኽፋት ቤት ትምህርቲ ሰውራ፣ ክልተ ዝርግሐ ሕክምናዊ ኣገልግሎት፣ ሰለስተ ምስራሕ ፅርግያታት፣ ኣርባዕተ ምድልዳል መሬት፣ ሓሙሽተ ምምስራት ማሕበር ረድኤት፣ ሽዱሽተ ክፍሊ ዝተፈላለዩ ዕዮታት ከም ምስራሕ መንዲል ንጽህና፣ ጫማ፣ ጣሓኒት ወዘተ ማለት እዩ። እዚ ኩሉ እዩ ዝካየድ ነይሩ። ካብዚ ካ ዝበዝሐ ርኺብካ ስለ ዘለኻ ሙሉእ ነጥቢ ኣምፂኻ ኣለኻ። ራሄል ናይ መወዳእታ መድረኽ፣ ናይ መወዳእታ ተወዳዳሪት፣ ናይ መወዳእታ ሕቶኸያ ከመይ ስማዓክሎ?
3: ፅቡቅ።
1: ናይ መወዳእታ ሕቶ ከበለያ ዝተውዕሊ ፅቡቅ ዕድል ምነኤልኪ።
3: ቴንክዩ።
1: ህዝባዊ ሓይልታት ሓርነት ኤርትራ ኣብ ቀዳማይ ጉባኤ 1977 ፋሒለን ዝነበራ ሓይልታት ሓንትን ጥምርትን ፅንዕትን ውድብ ምሰቆማ ስማ ናብ እንታይ ዝብል ተቐይሩ? ኣብ እንታይ ዝብል ተልእኮ ኸ ክሰርሕ ተበጊሱ?
3: ስማ ናብ ህዝባዊ ግንባር ሓርነት ኤርትራ ተቐይሩ። እቲ ተልእኮ ከዓ በብቕሩብ ህዝብን መሬትን ሓራ ምግባር።
1: ሙሉእ መልሲ። ሙሉእ መልሲ ረኺብኪ ኣለኺ። ህዝባዊ ሓይልታት ሓርነት ኤርትራ ኣብ ቀዳማይ ጉባኤ 1977 ፋሒለን ዝነበራ ሓይልታት ሓንትን ጥምርትን ፅንዕትን ውድብ ምሰቆማ ስማ ናብ ምንታይ ዝብል ተቐይሩ? ኣብ ምንታይ ዝብል ተልእኮ ኸ ትሰርሕ ተበጊሳ እያ ትብል ነራ ሕቶኺ? ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ስማ ተቐይሩ። እቲ ተልኡኻ እውን ህዝብን መሬትን በብቕሩብ ሓራ ምውፃእ ዝብል ወተሃደራዊ ሜላ ሓንፂፃ ተበገሰት። ኣብዚ እዋን እዚ 43 ዝኣባላታ ማእከላይ ሽማግለ መሪፃ፣ 12 ዝኣባላታ እውን ፖለቲካዊት ኦፊስ መሪፃ። ብተወሳኺ ኣብዚ እዋን እዚኣ ሮሞዳን መሓመድ ኑር ጅግና ሓርበኛ ከም ዋና ፀሓፊ፣ ኣብዚ እዋን እዚ ፕረዚደንትና ዘሎ ክቡር ፕረዚደንት ኢሳያስ ኣፈወርቂ ድማ ከም ምክትሉ ዝተመረፁላ ማለት እዩ። ሓራይ እምበር ክቡራትን ክቡራንን ተኸታተልቲ፣ እዚ ኣብ ሓልሓል ዞባ ደቡብ ምስ ሰራሕተኛታት ኮርፖሬሽን ዘራትን ጥሪትን ከነካይዶ ዝቐነና ውድድር ኣብ ዝተዛዚሙሎ ስዒቡ ዝመፅእ ስርዓት ምዕዳል ሽልማት እዩ። ምሳና ፅንሑ። ቀፂልና ነዚ ክካየድ ዝቐነየ ውድድር ሽልማት ዘዕድለልና ክቡር ዋና ኣካየዲ ስራሕ ኮርፖሬሽን

ኮሚሽን ዘራትን ጥሪትን ኤርትራ ሜጀር ክብራብ ኣብርሃም እዩ። ሜጀር ክብራብ ብክብሪ ናብ መድረኽ ይዕድም። ቀፂልና እምበኣር ሳልሰይቲ ኮይና ዝተዓወተት ራሄል ምሕረታብ ካብ ሕክምና እንስሳ ሓልሓለ ብ28 ነጥቢያ ራሄል ናብ መድረኽ። እንኳዕ ሓጎሰኪ ራሄል ምሕረታብ። መፃረይት ማይ ተዓዊት ክለኺ ራሄል፣ እንኳዕ ሓጎሰኪ። ካልኣይ ኮይኑ ዝተዓወተ መርሃዊ ተወልደ ካብ ፋብሪካ ባናቶም ኣለቡ ብ29 ነጥቢ። መርሃዊ ተወልደ እንኳዕ ሓጎሰካ መርሃዊ። ሽልማትካ ሞባይል እያ፣ እንኳዕ ሓጎሰካ። ኣብ መወዳት ኣምበኣር ነዚ ን4 ሳምንታት ዝኸደ ካብ ኩሎም ጎብለል ኮይኑ ዝተዓወተ ጋይም ኣላይ ካብ መዝሓሓሊ ምኽዘን ብ32 ነጥቢ እዩ። ጋይም ኣላይ እንኳዕ ሓጎሰካ ጋይም። ሽልማትካ ዕብይ ዝበለት ብልፅ ዝበለት ታብለት እያ፣ እንኳዕ ሓጎሰካ። እምበኣር ንሎሚ ዝበልናዮ መደብ ኣብዚ ዛዚምና ኣለና። ኣብ ድመፅ እዋን ብካልእ መደብ ምስ ካልኦት ተወዳደርቲ ኣብ ካልእ ቦታ ይኸውን ምርኻብና። ክሳብ ሽዑ ሰሰናዩ

ينا اللي تابو كسايو يا قربت تطوح مهانا عويدك هيا عمايتو

0: ይከጅልኒ ወላሂ። ኣነ ግን ዒድ ሓኮ ይትረሰምኮ ምደወርግል ትረሰም ልሓዝሃላ እብል ገረይ መቀጥፍ ውብል ዕምቦባታት ኣሽካል ፍንቱ ይንደወደየኮ ኣነ ውብጃመች ሸነን ግል ይበልቱ ራኪታ ይሄ እልክምሰል ረኣክና መስለ ዓልኮ ግል ይበልቱ ኣይዋ ኣደ ድባነቃሸታት ተሰልግል ሎ ሎ ንጁ ኬፍ እንትሳር ኣና ኣይዋ ዓትሓሸለለየጊ ቀደም ዓስር ገለ ግል ትምፅኢኒ ይትቀድሪ ኻላስ ደሓን ምግሊ ውደግሊ ፀበረኪቱ ኣውዕ ክትጠከሪ የለ ማዓ ሰላም ቻው ቻው ኣሃ ራካ ሓቢቢ ሞዴካ
1: እንትሳር ኣነ ዱካን ዓሊ ጌስኩ ወግል ኣሰልፈኒ ከም ሰልሰአልኩ ካራስ ፈትሓ ወናይ ቀደም እዘ ደንብኩም ኣክሰርኩኒ ወለከምኩኒ ቤልየኒ ዋነ ሄኒ እፉየት ለገመ ዋሓር ኣቕበልኩም ኢዲ
0: ሚ ካዘነሚ ዘለ ንቃሽት ኣተሰልኮ ዲባቦ ትመፅእለ
1: ኣይላሃይላላ ያ ኸፈይት ጋሜክ ምስል እየ እንትሳር ሞዴክወከ
0: ያ ከዓሌካ ለገለ ባስራኪ
1: ኣ እንትሳር እንትሳር ኣነ ኣዘ ጎማት ማፀት ንሌት በስ ሕድ ንስማዕ
0: ሃ ሚታ
1: ስምዒኒ ያ እንትሳር ኣነ ጉሩም እረስን ሞኖሽ እግልና ቅሸኪቱ ኣስሊ እንደ ወደየኮ እግልና ቅሸኪቱ ረሳመነ መኒኒ
0: ሚ ተዓየንካ ግብራኪ
1: እፍቲኪ እፍቲኪ እዩን ክም ኣነ ተእምሪ ማሚ
0: ላላላላ ላሃገጌት መዓየንቱ በስ
1: እንትሳር ጉሩም እግልና ቅሸኪቱ ዓለየ ከለ ፈህሚኒ እለ ንትደየነልሃለያ ነገል ንዛብበን በስ ሓሰብ ክቤለኪ
0: ማምዕል ተግል ህዳይ ስኒ ለቤልኮካ ዲባ ፎ
1: እስተቕፍርላሂ ልዓዚም እድንያ ዮም ዓሰል ወዮም በሰል ተምትገበለኪ ኣስተቕፍር ያኸ
0: ኣዘ እንታይ ትነቅሸኒኒ ንቁሽ ናይ ኣንስቱ
1: ያ እንትሳር ምሽ ኣነ ብእስከ ኣና ሓቁ ሓመምኪ ኖሸ ልባስኪ ሓፅብ እግልኪ ወፀብሕማ ኖሸ ምሽ ወደእ እግልኪ እለየ ዓዲ እግል እሲቸ እናቀሻ እማሸጣ ሻይ ጠቢዒ ናየ እንትማሚ ነብር እየ ክሰኒ በሊኒ ምስሉ ዝሩፍ ቤት ነጊሲ እብሊ እንቲ እብሊ ጅናና ሰመይ ኣልክማሚ

ሰላም ሰላም፣ ከመይ ቀኒኹም? ኣብ ውሽጥን ወፃእን ብምዃን መደብና መደብ ፊዮርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደብ ፊዮርና፣ ከመይ ቀኒኹም? ፅቡቅ። እምበርከስ ፊዮርና ድማ ኣሎም ንዓና ይበቕዑ የዘናግዑ ብዓብኡ ኸ ይምህሩ እዮም ዝበላቶም ትሕሶታት ተዋዲዳ ኣብ ሰዓት ኣደም ክዳትና ኣላ። ካብኹም ንደልዮ ነገር መደብና ጀሚሩ ክሳዕ ዝውድእ ምሳይ ሓቢርኩም ትከታተል እዩ። ፅቡቅ። ምባርከስ ሎሚ ከ ከም መጀመርቲ ወይ መፈለሚ ትሕዝቶና ሪፅናያ ዘለና ሓንቲ ጥዕምቲ ዜማ ክትኮን እታ ዜማትያ ኸ ተቐቐላ ትብል ክትኮን መቸም ኩላትኩም ክንትፈትዋ ከይተጠራጠርኩ ብቐጥታ ናብኣ ክብለኩም እየ ስናይ ምትታል

0: ተርዛዚ ሞዚኣ ከመይሰኩም ኣለኹ ፍትዋት ተኸታተልቲ መደፊዮርና ንኹመይ ከነስተማቕረ ፀሒና ፅቡቕ ባርከስ ካብ ዝብል መቕፃልካ ናብ ታ ስዒባ ተቐርብ ትሕዝቶና ጥበባት ይኽብለኩም ንሎሚ ጥበባት ከዓኒ ዝተፈላለየ ቁም ነገር ሓዘል ዝኾነ ትሕዝቶታት ኣዋዲዳኣ ገለ ክትብለና ማለት እዩ ካብኡ ከዓኒ ብዙሕ ነገር ክንምሃር ርኢና ክንፍትን ተስፋ እንዳገበርኩ ሕጂ እውን ደጊመ ናብ ጥበባት ከብለኩም እየ ሰናይ ምክፋል
1: ፀገም የለን ኣነስ ክበልዕ ክሰቲ ክፃወት ክዕንድር ፍንትርዕ ክብል ክርብሽ ክዕገርግር ንሳ ክትሰወለትኩም እምበር በቃ ተማሂረ ምስ ዓበኹ ዓበይ ምስ ጎበስኩ ንኤርትራ ክዘይርኢላ ከሰቲ ክዘብጦ ብሕኒ ዝበላ ምዃነይ ኣይፈልጥን ነይረ ሰባባይ ተስፋ ዘንበረ ከምኡ እንተኮይኑ ፀገም የለን ስቕ ጥራይ በሉ ናበይ ኣሰብሉ ተማሂረ ካብዚ ክሳዕ ሰማይ ድግሪታት ሰቂለ ቅልፅመይ ኣትሪረ ኣእምሮ ይስሒለ ሽዑ ንኤርትራ ዝደፍራ እንተሎ ሻሙጤ ኣውፅአ ተንበርካኽ እየ ዝብሎ ተንበርካኽ ስቕ ጥራይ በሉ ፀገም የለን ሰሪሐ ሃብታም ምስኮንኩ ሽዑ ኤርትራዊ ኩሉ ኣብ ላዕሊ ይሃሉ ኣብ ታሕቲ ይሃሉ ነናቱ መፃወቲ ባምቡላ ነናቱ ብሽኮቲ ካረሜላ ነናቱ ፓላሶ መንበሪ ነናቱ ነፋሪት መዛወሪ ግድፎንዶ በሽበሽ ከብለኩም እየ በሽበሽ ስቕ ጥራይ በሉ እመኑኒ ንስኻትኩም ጥራይ ፀገብኩም ከይትፀብፀብኩም ተፀጊምኩም ኣምህሩኒ ከምኡ ግበሩ እምበር ፀገም የለን ኣይንጠራጣ እዚ ዩ ትርጉም ምውላደ ፀገም የብልግን ፍቱ ተሃገረይ

0: ንዘኩሮም ሰማታትና እስከ ንዘኩሮም ሰማታትና በጃ ዝሓለፉ ኣልከትከት ክብሉ ፍጹም ክዕረፉ ምእንዛና ጽምነት ትሕቲ መሬት ዝተረፉ ቃልስና ዘብጽሑ ኣብ ምዕራፉ ኣብ ጎላጉል ደንካልያን መሬት ባዳ ኣብ ጎላጉል ሳሕል መሬት ዓይገብ ጻዕዳ ሓርበኛ ንምቕሓም ብባሕሪ ጋሪዳ ኣብታ ማይ ዘይነጠባ ደረቕ ምድረ በዳ ብኤሙ ነጊዲ ከም ነጎዳ ንጅግና ንምጥፋቅ ፍጹም ከም ንበዳ ጅግና ኸሞ ንቕ ዘይብል እምነቱ ረመፅ እናትደፋ ኣብ ዝባን ዕርታቱ ምራቁ ወዲኡ ወላ እንተቆርቆሮ ዕንቱ ምንካ ኣጆኻ ኢሉ ወይታ ብዘይካ ፅንዓቱ ኣንፃር መግዛእቲ ዝማሰነ ኣካላቱ ምእንዛና ፅነት ዝኸስካዝ ኣዕምቱ ምእንቱ ልላውነት ሃገር ዝበጀቦ ሂወቱ ግን ግንባሮም ናፍሰሰ ንፀላቱ ንኽቡር ወዲቕ እዩ ንኽቡር መሬቱ እወታ ንስ ኻ ዋጋ ሓርነቱ ሕዱ ከይድፈርና ህልዋት ብፀቱ ኩላና ንዘክሮም ኣብዛ ክብርቲ ዕለቱ ቅሰኑ ሰባትና ኣብ ሓመድ ዝበለኹም ምእንቲ ሃገርኩም ሂወትኩም ዝወፈኹም ቅሰኑ ሸጥኡ ወቂዒ ዕላማኹም ዓለም እውን ፈይጣታ ናይታ ባንዴራኹም ሰላም እየ ዝተማቕረሉ ሓቦኛ ህዝብኹም ሰማታት ኤርትራስ ከይዘከሩ ቅያ ፈፂሞም ፅንኩር ዝሰገሩ ጥዑም ከይረኣዩ ጥዑም ዘበሰሩ ሃየስከ ኺላታት ኣብ መዝገብ ኣጥቁሩ ታሪኾም ከይሃሰስ ወትርኹ ዝከሩ ዘለኣለም ንዘክሮም ሰባታትና በጂ ሓሊፎም ነዘርኣዩና ምስቲ ፀኒዑ ዘፅንዐ ሓፋሽ ህዝብና እወ ክብሪ ስመና ካብ ሓርበኛ ምፍጣርና ንህና ህፃናት ናይ ሎም ዕንበባ ናይ ፅባሕ ፍረ ኣብዛ ኤረ ምድራ ባራ ኩላ ነብሳ ፍረ ተካእቲና ምዛና ፅነ ዝወፈረ ኣለና ውምስቲ ልእላውነት ዝተረረ ነስተማቕሮስከ ሰማታትና ንዘወረሱና ታሪክ ዝነበረ እንወ በቂና ፍረ ፀጋዝ ሃገር ክንሓፍስ በብእብረ 20 ሰነ መፃት ወርሓት ተኸቲላ ኩሉ ኤርትራዊ ወድዲ ይጋቆላ ሰማታትና ንምዝካር ዝተዋፈርናላ ሕድሪ ለና ዓመት ከነብዕላ እዎ ነይሮም ብዙሓት በላሕቲ ናይ ስልቲ እዎ ነይሮም ምሁራን ሊቃውንቲ ንኩና ዝመርሑ ብቐትሪ ብለይቲ ሃገር ሓራ ምውፃእ ካብ ዓመፅቲ ህዝብና ንምልቃቕ ካብ መግዛእቲ ደጊም ሃገር ንምክኻል ካብ ወረርቲ ደጊምና ንዘክሮም ኣብዛ ክብርቲ መዓልቲ ብፀሎተፍታሕ ሸኽ ካህን ሰማቲ ዝኽብርን ክብርን ሰማታትና ዓወት ንሃፋሽ
1: ጓል ባሕሪ ኣነ መሓዛ ዓሳታት ክሕምብስ ውዒለ ምሕዳሪ መርሳታት ጨው ዘለዎ ባሕሪ

ህዱእ ዝማዕበሉ ኣሽሓት ዓሌታት ዓሳ ዝነብርሉ ካብ ጥንቲ ጀሚሩ ንብዙሕ ዘመናት ባሕረይ ክዘምትዎ ዝኸፈቱ ኪናት ሰለም ከየበሉ እናተጋደሉ ኣፅኒሖም ለይሲ እንሆርክ ይበሉ ባሕረይ ከም ታሪኺ ዓብዩ ስፍሓቱ ጊሒጥካ ዘይውዳእ ዘይጎድል ሃብቱ ምስ ዓለም ዘራኽብ ክልተ ወደባቱ ጃሕጃሕ እናበለ ቀጻሊ ዝዛሪ ባሕረይ ሉል ኣለዎ ልበይ ካ

ከመይ ክንከታተሎ ፀኒሕና ፍትዋ ተኸታተልቲ መደፊዮርና ፈቲኹም ሞዶ ፅቡቅ መቸም ከም ተቐዲመ ዝበልኩኹም ክትፈትውዎ ክትፍትኖ ገለ ነገር ከዓ ተማሂርኩምሉ ወይ ተዘናግዒኩምሉ ክትኮኑ ተስፋ ገብር ሃራይ እንቃቑሑሲ ቀስ ብቐስ ብእግራ ትኸይድ ገለ ዝበሃላ ባህላ ሰሚዕኩም ትፈልጥሮ እዋ እዚ ማለት ከዓ እንቃቑሑ ምስ ተወለደት ትሕቆፍ ተሓቂፋ ጨቂት ትኸውን ቀስ ብቐስ ከዓኒ ናብ ደርሆ ትምዕብል ማለት እዩ ካብኡ ከዓ ብእግራ ክትከይድ ትጅምር እዚ ባህላ እዚ ንምንታይ ምፅዮ መሲልኩም ገለገለ ተምሃሮ ኣብ ፈተና ብዙሕ ግዜ ዘይዓውተና ምክንያት ኣብ መወዳእታ ግዜ ክንገብሮ ንፍትን ወይ ከዓ ዳሕራ ይርክበሉ እንዳበርና ንነዊሕ ግዜ እቲ መፅናዕትና ዲቲ ክንገብሮ ዝግበአና ንጥፈታት ከይግበርና ንፀንሕ ሞ ግዜ ምስ ርክበና በቃ ኣብ ናይ ዜሮ ሰዓት ገለ ነገር ክንገብር ከነፅንዕ ብዙሕ ነገር ክንሽፍን ንፍትን እዚ ከዓኒ ጠንቂ ናይቶም ብዙሓት ዘይዕውታት ሰባት እዩ ማለት እዩ ስለዚ እቶም ገና ከም መጀመርቱ ግዜና ወሲድና ፅቡቅ ጌርና ዝተዳለና ዘፅናዕናን ከከም ክሰይና ፅቡቅ ውፅኢት ክንረክብ ተስፋ ግብር እቶም ብዙሕ ከየፅናዕና ወይ ከዓ ኣብ መወዳእታ ከዓ ሽፍን ሽፍን ኣቢልና ክንኣቱ ዝፈተና ፈተናና ከዓኒ መቸም ፅቡቅ ክኸውን ተስፋ ንገብር እንድሕር ፅቡቅ ዘይኮነ ከዓ ካብዚ ብዝበለፀ ኣብ ዝቕፅል ግዜ ተዳሊና ማለት እዩ ኣብ ፈተናና ዕውታት ኮይና ክንወፅእ በዚ ጋጣሚ ዚ ፍዮርና ትምዕደና ኣላ ማለት እዩ ፅቡቅ በኣል ከስካብዚ ብምቕፃልካ ሓንቲ ሕፅር ዝበለት መሳገበሪታ ኣላትኒ ኣነ ከዓ ድሕሪያ ክትምለሰኩመ ሰናይ ፃና

ደደዋትና ከመይ ትከታተሉ ኣለኹም ፍትዋት ተኸታተልቲ መድፍዮና ፅቡቅ ትሕዝቶታትና መቸም ዓይብኩም ትኮኑ ከምኡ ከዓ ብዙሕ ነገር ትምሃሩሉ ክትህሉ ተስፋ ገብር። ዋርከስ ሕጂ ከዓ ነታ ኣብ መወዳእታ መደብና ንሰርዓ ትሕዝቶ ድራማ ይቀሪበልኩም ዘለኹ። ናይ ሎሚ ድራማና ርእስቲ ከዓ ብጥሙር ዝበል ይኸውን። ብዛዕባ ምንታይ ክትምህረና ከተስሐቐና ድያ ከተዘናግዓና ሓቢርና ንከተተሎ ይኸውን። ብቐጥታ ናብ ድራማ ንክብለኩም ሰናይ ምክትታል።

0: let's go vlog mana. Tay.
1: Let's go vlog mana. Let's go vlog mana. Tay.
2: በጆኹም ማግረፉና እንተኾነ ምሳና አጽንዕ ተዚ ኢለንትና ክለጽንዕ ሰዘና አይትረብሽና
1: እንታይ ኹም ተጽንዑ ዘለኹም
3: ማት ንረዳዳ ኣለና ጀሚርኩም ዲኹም መፅናዕቲ
0: ዋሓጢያ ተወልክዋስ ናትኩም ናሕረቐናስ ንሕና ከዓ ክንጅምር
4: ናትና ዳ እንታይ ኮይኑ እዩ ዘሕርቀኩም
1: መዓስ ዲ ፈተና ገና ክልተ ሰሙን ኳ እዩ ተሪፎ ዘሎ ገና ህፃን ኳ እዩ ዘሎ
2: ሕራይ ክደይ ምሰርፉ ዳ ክትፅንዕለሊኹም
0: ክልተ መዓልቲ ገለ
1: ክልተ መዓልቲ ከማን ኣይኮነን ብጥምረት ሓንቲ መዓልቲ ኣፅናዕ ኣቢልና ናቐቱ
5: ብጥሙር
2: ሕራ ይበሉ ንስኹም ብጥሙር ኣፅንዑ ንሕና ግን ከነፅንዕ ዝተደልና ዘለና ብጥሙር ረሓቑልና
1: ድዲ

0: ኣነ ሕጂ ከይምነወኩም እንድዩ በቃ ፀወታ የለ ንዝንጋዕ የለ ምንባብ ጥራይ
1: ከማና ብጥሙር ክኾነልኩም ጥራስኩም ዘይተቐምጡ
2: እዛ ብጥሙር ዘይነፅና ኢልኩም ትዛርብላ ዘለዎም ዘ ከመ ኢልኩም ኢኹም ተኣማሚትና
3: ዳሓርጋ ዘዘዋፃና ዘይንገብር ንስኹም ዘዋፃኩም ንሕና ዘዋፃና እስኹም ቅድሚ ሓደ መዓልቲ ፈተና ምእካሉ
2: ብጥሙር ተፅንዑ
3: ንሕና ከዓ ካብ ዝደራረበና ሕጂ ነፅነ ሕጂ እተኾንኩም ትርብሽና ኣለኩ
4: ዳሓር ከዛ ብጥሙር ትብልዋ ዘለኹም ኩሉ ዓይነት ትምህርቲ ኣብ ሓንቲ መዓልቲ ምፅናዕ ማለትኩም ድ
0: እወ
4: ከምኡ ምግባር ግብራቦ ከም ዘይኮነ ብኣብነት ክነረድአኩም ኢና ነቢ ኣነ መን ስመይ
0: ስኽደ የልሃና
4: እዚኦም ከ
0: እዚባ ነየል ዝርፈየ
4: ፅቡቅ ሕጂ ንሰለስተና ኣብ ሓደ እዋን ሽማ ንሕር ብጥሙር ፀውዒካና ዛዕሳቅሽንኣኸበካ
0: ከመይ ማለት እዩ
4: ኣብ ሓደ እዋን ንሰለስተና ንሕር ብሓንሳብ ሽማ ተፀውዒካና
0: በብሓደ ዶ
4: ኖኖ ብሓንሳብ
0: እዋ ግን ከመይ ገይሩ ርእሰይካ እኳ ኮምፒተር ኣይኮነን
4: ርኢኻ ግብራዊ ኣይኮነን ሓሙሽተ ዓይነት ትምህርቲ ነፍሲ ወከፈን 1ሰርተ ምዕራፍ ኣለዎን ብሓፈሻ 50 ምዕራፍ ንሓሙሽኡ ከመይ ጌርካ ቶምቦ ትኽእል
1: ዋው
0: ኣት እንታይ ኢኻ ትገብር ዘለካ ክስኻ እጃኻ ንዓናይ ስክወሰደና
1: ማበይ ክወስደካ ላዓን ዝኣሞ ከመይ ገይሮም ክረድኦካ ደሊኻ ኣነ ሳይከድኒ ምስም ከፅንአ ግዜ ከለካ ግዜ ዝፀበዩ ዝበልዎኮ ከምዚ ምስ ረኸቡ እዮ
0: እወይ ኣሻሪኺ
1: ነዞ ዋፃእ ዶ የሻሩ
0: ኣሎ ንመሻረዊቴ ሕንቕ ኢላ ትሙቴ ኣታ ኣሎ ንመሻረዊቴ ሕንቕ ኢላ ትሙቴ
1: ኪትኪትኪትኪትኪት ክትልክመኒ እንዲ ክሓሲብካ ነርካ ቻው ጥራይ ባበልሐስ

0: እንደገና ተንቦብኩ ተንቦብኩ ከዓ ወላ እቲ ግዜ ከዓ ሓልፉ ኮይኑ በቃ ክርዳእኒ ይከኣልን ትርድኡና ዲኹም
1: ድሕሪ ማይ
2: ናባዓቲ
1: ነባ ሓወይ ምኸሮ ምኸሮ እንተ ኣበይምካ መከረ ማሃረዶም ኮ መሲሎሞ እዮም ሕጂ ከዓ ንስኻ ከምታ ተዋፀእካ ብሲሰምካ ጌርካ ኣፅንዕ
0: እሞ ብኸመይ
3: ብጥሙር

በሉ ፍትዋት ተኸታተልቲ ምር ፊዮርና ፊዮርናን ሎሚ ላዳልያትና ዝነበረት ትሕሶታት እዞም ክንከታተሎም ፃሕና እዮም ነይሮም። በዞም ትሕሶታት እዚኣቶም ዓጊብና ተዘናጊዕና ብዓብኡ ከዓ ተማሂርና ክንከውን ተስፋ ንገብር። ምባርከስ ምርኻብና ኣብ ዝቐፅል ሰሙን ብዝተፈለየ ትሕዝቶ ይኸውን። ክሳብ ሽዑ ግን

እዚ ሕጂ ንዕዘቦ መደብ ነቲ ኣገዳሲ ክፋል ዝኾነ ዓለምለኻዊ ናይ ፀዓት ቀረባዊ ሰንሰለት ዝሳልጣ እዘን ብባሕሪ ዝንቀሳቐሳ ነዳዲ ዘጋዓዕዛ መራኽብ ኮይኑ እዚአን ኣብ ዳሕርዋይ 19 ክፍለ ዘመንን ተቐላቂለን።

እዚ ዝኾነሉ ምኽንያት ድማ ድሕርቲ ናይ ነዳዲ ምግዕዓዝ መስርሕ ብቁጠባዊ መዳይ ነቲ ናይ ቢልዮናት ዶላራት ዝግመት ነዳዲ ብዘተኣማምን መልክዕ ከም ዘበጻጽሕ ምስተዳህሰሰ እዩ።

እዘን ናይ ነዳዲ መራኽብ ዓንዲ ሕቆ ናይቲ ነዳዲ ዝልእኽ ትካል ኮነ ሃገር የን ምስቲ ዘሎ ውሱን ምዕቆብን ኣብ ውሕድ ሃገራት ጥራሕ ዝርከብ ጸጋ ብምዃኑን ውሕዳት መጻረይ ነዳዲ ዝኾና ትካላት ጥራሕ ብምህላውንን ተጠቀምቲ ድማ ኣብ መላእ ዓለም ብብዝሒ ብምህላዎም እዘን ነዳዲ ዘጋዓዕዛ መራኽብ ነቲ ተጠቀምቲ ዝደልይዎ ጠለብ ንምምላእ ዓብ ተራይን ዝጻወታ እዚአን ንዘይተጻረየ ዘይቲ ነዳድን ንዝተጻረየ ነዳድን ናብ ዝኾነ ክፋል ዓለም ንኸበጻጽሓ ተባሂለን ብፍሉየን ተሰሪሐን ብሓጺሩ እዚ ናይ ዘን መርከብ ቦጣት ኣብ ክልተ ክፋላት እዩ ዝምቀል እተን ሓደ እዘን ኣዝየን ዓበይቲ ዝኾና ዘይተጻረየ ነዳዲ ካብ ሓንቲ ሃገር ተሰኪመን ኣብቲ ዝጻረየሉ ሃገር ዘራግፋ ኮይነን እዘን ዓይነት መራኽብ 350,000 ቶን ዘይተጻረየ ነዳዲ ብዘይ ዝኾነ ጸገም ኣብ ሓንቲ ጉዕዘአን ክስከማ ዝኽእላ የን እተን ካልኦት ድማ እዘን ናይ ፍርያት መራኽብ ኮይነን ካብተን ቀዳሞት ትሑት ናይ ምስካም ክእለት ዘለዎን ኮይነን ክሳብ 35,000 ቶን ክስከማ ይኽእላ እዚአን ከም ዲዘል ናፍታ በንዚና ግራሶ ዝኣመሰለ ዘይቲ ነዳዲ ካብቲ መጻረዪ ናብ ወደባት የባጻጽሓ ዘይቲ ነዳዲ ንዓለም ለኻዊ ናይ ጸዓት ሸቐጥ ኣገዳሲእን ክንሱ ግን ኣዝዩ ሓደገኛ እዩ ስለዚ ኣብቲ ናይ ምርጋፍን ምጽዓንን መስርሕ ብብዝሒ ዝሰልጠኑን ዝተመኮሩ ሰራሕተኛታት የድልዩ

እቲ ኣብዘን መራኸብ ዝግበር ናይ ፅዕነት መስርሕ ግቡእ ምትሕልላፍ መልእኽቲ እዘን መራኸብ ዘዕርፋሉ ወደብ እቲ ሓለቓ መርከብን ክካየድ ኣለዎ። ኣብቲ ናይ ፅዕነት ኮነ ምርጋፍ እዋን ዝኾነ ፍሉይ ወይ ሓድሽ ሓበሬታ ምስ ዝመፅእ ቅድሚ ዝኾነ ናይ ምስግጋር መስርሕ ምጅማሩ ኣብ ስምምዕ ክበፅሕ ኣለዎ። ቅድሚ ምፅዓን እቲ ነዚ ንክከታተል ዝተመዝ ኣባል እቲ ነዳዲ ዝሓዘ ቦጥ ተኸፊቱ ኣሎ ድዩ የለን ቅድም የረጋግፅ። ብድሕሪኡ እቲ ናብዛ መርከብ ነዳዲ ዘሰጋግር ትቦ ምስቲ ብዙሕ ሻምብቆ ናይዛ መርከብ ከም ዝተጋጣጠመ የረጋግፅ። ነዳዲ ብርቱዕ ናይ ምቅፃል ክእለት ዘለዎ ፈሳሲ ስለ ዝኾነ ዝኾነ ኣብ ሞተር ናይታ መርከብ ዝርከብ ናይ ኤሌክትሪክ መሳርሒ ኮነ ከም ሬድዮን ራዳርን ዝኣመሰሉ ክጠፍኡ ኣለዎም። ምክንያቱ ንሶም እንተ ደኣ ተወሊዖም ንእሽተይ ነዳዲ ኣብ ዝልሕከሉ ብቐሊሉ

0: ሓውኽ ፍጠር ይኽእል እዩ። ነዳዲ ናብዛ መርከብ ንምምላእ በብቑርብን ብውሕድን እዩ ዝጅምር። እዚ ማለት ኣብ መጀመርታ ሓንቲ ቦጥ ጥራሕ እዮም ዝመልኡ። ኣብ መንጎ ዝኾነ ዝኸልፍ ወይ ዝዓግት ነገር ንኸይረኽቡ ማለት እዩ። እቲ ናይ እዛ መርከብ ናይ ፅዕነት ክፍሊ ሙቐቱ ድሓን ከም ዘሎ ምስ ተዓቀነን ኩሉ ኣድላይ ዝበሃል ናይ ድሕነት መሳርሒታት ኣብ ድሓን ኩነታት ከም ዘሎ ምስ ኣረጋግፁ እቲ ሓለቓ መኮነን ነተን ካልኦት ቱቦታት ብምኽፋት ነቲ ወኪል ብጥንቃቐ ነቲ ናይ ምምላእ ዓቐን ክውስተኸሉ ይሕብሮ። ካብ መጀመርታ ክሳብ መወዳእታ መስርሕ ንናይ እዛ መርከብ ቦጣት ንምምላእ ካብ ሓደ ክሳብ 10 ሰዓታት ይወስድ። እዘን ዓይነት መራኽብ ዓበይቲ ሞተራታት እኹል ዝኾነ ንሓዊ ብዝቐልጠፈ ዝከላኸል መሳርሕን ኣብ ውሽጢ ዝርከቡ ንባርዕ ዝገትኡ ናይ ጋዝ መሳርሕታት ነቲ ኣብቲ ናይ ፅዕነት ቦጣት ዝፀንሕ ዘይተፃረየ ነዳዲ ዘፅሪ ወይ ዝሓፃፅብ መሳርሒ፣ ነቲ ዘፈፍታ ወይ ዝግታ ዝዕቅብ ስያፍ ኣቃውማ ዘለዎ ቦጣት፣ ከምኡ ውን ምናልባት ዝኾነ ካብ መሳርሒ እዛ መርከብ ምስ ዝበላሾ መተካእታ ዝኸውን መዘወርን ናቪጌሽናዊ መሳርሕን የጠቓልላ። ንኹሉ ኣብዛ መርከብ ዝርከብ መሳርሒ ኣብ ንጡፍ ስራሕ ከም ዝህሉ ንምግባር እዞም ክኢላታት ናይ ሓፂን መዓልታዊዮም ዝፍትሽዎን ዘንቀሳቕስዎን። እዞም ኣብዛ መርከብ ዝሰርሑ ኣባላት ምሉእ ጥዕና ንምውናንን ኣብ ቁመና ንምፅናሕን ኣብቲ ኣብዛ ውሽጢ መርከብ ዝርከብ ጂምናዝየም ብምስታፍን ብኺላታት ስነ መግቢ ዝኾኑ ኸሻኖ ዝስራሕ ጥዕናዊ ትሕዝቶ ዘለዎ መግቢ ምምጋብን የካይዱ። ብተወሳኺ እዞም ኣባላት መመገቢ ክፍልን ቴሌቭዥን ከምኡ ውን ዲቪዲ ዘለዎ ሳሎንን ይውንኑ። እዚ ነንሕድሕዶም ፅቡቕ ገይሮም ንኽፋለጡን ንኽዘናግዑን ይሕግዞም። ገሊአን መራኽብ እውን ናይ ኢንተርነት ቀረብ ኣለዎን። እዚ ነቶም ኣባላት ምስ ስድሮኦምን ኣዕርኽቶምን ንኽራኸቡ ተባሂሉ ዝተገብረ እዩ። እዘን መራኽብ ንናይ ንግዲ ዓለም ጥራሕ ኣይኮናን ዝጠቕማ፣ ንወተሃደራውያን ወይ ንናይ ኩናት መራኽብ ነዳዲ ምምላእ እውን ይጠቕማ የን። እተን ነዘን ናይ ኩናት መራኽብ ነዳዲ ዝመልኣ መራኽብ ናይ መመላእታ ነዳዲ ሒዘን ዝጓዓዛ መራኽብ ተባሂለን ይፅዋዓ። እዚአን ነተን ናይ ውግእ መራኽብ ኣብ ማእከል ባሕሪ ኮይነን ይምላኣለን እሞ ናብቲ ወደብ ከይበፅሓ ድማ ስርሐን ይዛዝማ። እዘን ናይ ኩናት መራኽብ ናይ ነዳዲ ቦጣት ዓብ ናይ ፅዕነት ክፍሊ ዝኾነ ንነዳዲ ንድቑ ንብረትን ናይ ውልቀ ኣቕሓን ክህልወን ኣለዎም።
1: 1 2 3 1 2 3
0: እዚ ኣብ ታሕተዋይ ክፋል ናይተን መራኽብ ዝግበር ምምላእ ናይ ነዳዲ ጋድማዊ ወይ ዝተተሓሓዘ ምምላእ ናይ ነዳዲ ተባሂሉ ይስመዕ። እዚ ኣዝዩ ሓደገኛ መስርሕ ዘለዎ፣ ምክንያቱ ክልተ ወይ ሰለስተ ጎኒ ንጎኒ ኮይነን ብናህሪ ዝጓዓዛ መራኽብ ሓደ ዝኾነ ፍጥነትን ሓደ ዝኾነ ጥንቃቐ ዝሓትት መስርሕን ክኽተላ ስለ ዘለዎን። መብዛሕትኡ ግዜ እዚ መስርሕ ካብ 2 ክሳብ 10 ሰዓታት ይወስድ። እዚ ኣብቲ ናይታ መርከብ እትውንኖ ዓቐንን ኣብቲ ፍጥነት ናይቲ ዝጭንጉዕ ዘሎ መሳርሕን እዩ ዝውከል። መብዛሕትኡ ግዜ እዚ ናይ ምምላእ መስርሕ ኣብ 4ይ ደረጃ እዩ ዝውድእ። እንተኾነ ሓደሓደ ግዜ እውን እቶም ኣባላት ጽፉፍን ዕውትን ስራሕ ንምስራሕ ኣብ 5ይ ደረጃ ይበጽሕዮም።

ካልእ መመላእታ ዝኸውን ንብረት ንምብፅፃሕ ዝጠቅም ድማ እዚ ንትኩል ዝካየድ ምትሕልላፍ እዩ። እዚ ብሄሊኮፕተር ዝካየድ ምስራሕ ኮይኑ ነቲ ኣብታ ሓንቲ መርከብ ዘሎ ንብረት ወይ ነዳዲ ናብታ ካልእ መርከብ ከሰጋግሮ ከሎ ማለት እዩ። እዚ መስርሕ ዝምር

እንተኾነ ንብዙሕ ዝዓቐኑ ነዳድን ንምስግጋር ኣይምረፅን እዩ። ንኣብነት እዛ ተሸካሚት ነፈርቲ ናይ ኩናት ዝኾነት መርከብ ኩናት ክሳብ 3 ሚልዮን ጋሎን ናይ ነፈርቲ ነዳዲ ክስ ከም ትኽእል። ንከምዚአን ዝኣመሰላ መራኸብ ብሄሊኮፕተር ነዳዲ ምምላእ ዘይከኣል እዩ። ናብዛ መርከብ ነዳዲ ከተመሓላልፍ እታ ነዳዲ እትምልእ መርከብ ጎኒ ጎኒ እዛ ናይ ኩናት መርከብ ብምቋም ንፍጥነታ ትመጣጠኖ። ብድሕሪ እዚ ብግቡእ ዝሰልጠነ ኦፐሬተር ናይ ርሕቀት መስመር ተኪሱ ብምዝርጋሕ ኣብ መንጎ ዘን መራኸብ ምትእስሳር ይፈጥር። ቱቦታት ድሕሪ ምዝርግሖም እዛ መላኢት መርከብ ናብቲ ናይ ዛ ነፈርቲ እትስከም መርከብ ቦጥ ነዳዲ ከተስግር ትጅምር። እዚ መስርሕ እናተኸየደ ክልቲአን እዘን መራኸብ ኣብ ሓደ ስራሕን ፍጥነትን ክህልዋ ኣለወን። ኣብ ኣዘዋውራ ወላ እውን እታ ዝነኣሰት ጌጋ ኣብ ሓደአን ምስ እትፍጠር ግጭት ከጋጥም ይኽእል ወይ እውን ኣብቲ ዝሰጋገር ዘሎ ነዳዲ ምፍንጣሕ ወይ ጌጋ ይጋጥም እሞ ብድሕሪኡ እቲ ነዳዲ ኣብዚ ባሕሪ ክፈስስ ይኽእል። ስለዚ ኣብዚ ናይ ምስግጋር መስርሕ ክኢላታትን ተመክሮ ዘለዎም ሰራሕተኛታትን እዮም ዝድለዩ። ኣብቲ ናይ ምምእዛንን ምዝዋርን ዝርከቡ ኣባላት ድማ ግቡእ ትዕዝብትን ጥንቃቐን ክገብሩ ኣለዎም። እዞም ኣባላት ናይዛ ኩናት መርከብ ቅድሚ ነቲ ዝተዋህቦም ነዳዲ ኣብ ጥቕሚ ምውዓል እዞም ነዚ ዝተመዙ ሰራሕተኛታት ንመፈተኒ ዝኸውን ነዳዲ ቆንጭሎም ብምውሳድ ክምርምርዎዮም ዝረኣዩ። ምክንያቱ ነዛ ናይ ኩናት መርከብን ነተን ፅዒናተን ዘላ ነፈርትን ዝኾነ ዘይተሓወሶ ፅሩይ ነዳዲ ጥርሖም ዝቕበሉን ዝመልእዎን። እዚ ብጥንቃቐ ዝግበር ምስግጋር ናይ ነዳዲ ኣብ ዓበይቲ ውቅያኖሳት ቀሊል ክኸውን ይኽእል እዩ። እንተኾነ እዚ ኣብ ዕምቆት ዘይብሉ ማያት ኣዝዩ በዳህ እዩ። ነቲ ናይ ምፅዓን መስርሕ ንምድላው መራሒ ናይታ መርከብ ምስቲ ንመራኸብ ብሓደ መገዲ ዘመሓላልፍ መስመር ዘሎ ወኪል ናይቲ ወደብ ቅድሚ እታ መርከብ ምምፃእን ናይ ምፅዓን መስርሕ ምጅማራን ክዘራረብ ኣሎ። እቲ መስርሕ ድማ ብዘይ ዘናኣሽቱ ላቐባ ዝኾነ ጃለቡ ኣይከውን እዩ። እዘን ጀላቡ ብፍሉይ ንመራኸብ መዳቕሶ ንምሃብ ተባሂለን እየን ተማሂዘን። ነታ መርከብ ብዘይ ዝኾነ ሓገዝ ብገዛእ ርእሰን ብምድፋእ ናብቲ ወደብ ከፀግዓ ይረኣያ። እዚአን ብፍላይ ኣብ ፀቢብ ካናለ ኣዜንን ጠቐምቲ

ናይ ዘንጀላ ብሞተረ ብርቱዕ ሓይሊ እዩ ዘመንጩ። እዚ ካብ 680 ክሳብ 3400 ሓይሊ ፈረስ ይበጽሕ። እቲ ብርቱዕ ሓይሊ ናይ ዘንጀላቡ ንኻብአን ብሓደ 1000 ዝዓብያን ዝኸብዳን መራኽብ ንኽደፍኣ የኽእለን። ስለዚ እዘን ናይ ዘይትነዳድ መራኽብ ናብቲ ግቡእ ቦታአን ንኽቖማ ኣብ ዘንጃልባየን ዝምርኮሳ። ኣብዛ መርከብ ዘይትነዳድ ንምፅዓን ትኽክልነት ወይ ልክዕነት የደሊ። እታ ዝነኣሰት ጌጋ ነታ መርከብ ክትሕምሽሻን ኣከባብያዊ ዕንወት ከተኸትልን ትኽእል።

ዝኾነ ድማዩ እታ መርከብ ኣብ ጥቓ ወደብ ምስ በፅሐት ብገዛእ ርእሳ ንቕድሚት ምምራሕ ኣቋሪፃ ኣብዘን ብርቱዕ ሓይሊ ዘለዎን ጀላቡ ትምርኮስ። ናይ ዓለምና መሰረታዊ ቁጠባ ክሳብ ሕጂ ኣብ ዘይቲ ነዳዲ ምርኮስ ብምህላው እዘን ናይ ነዳዲ ቦጥ ዘለዎን ነዳዲ ዘጋዓዕዛ መራኽብ ነቲ ልሙፅ ፀዓት ዘመሓላልፍ ሰንሰለት ንናይ ሃገር ድሕነትን ውሕስነት ንምሃብን ኣድለይቲ እየን። እዘን መራኽብ ኣዝየን ዓበይቲ እንተኮይነን ነቲ ኣብ ፀቢብ ቦታታትን ወደባትን ዝግበር ጥንቃቐ ዝተሓወሶ ምንቅስቓስ ኣዝዩ ከቢድ እዩ ዝገብሮ። እንተኾነ እቲ ነዳዲ ኣብ ግቡእ ቦትኡ ንምብፃሕ እዘን ጀላቡ ቀሊል ፃዕሪ ኣይኮናን ዘካይዳ።

يا نالي تابو كسايو يا قربت تطوح مهانا عويدك هاي عمايتو

0: Kapten Mary. Kapten. ካፕቴን መሪ ስፍሓትን ዕምቆትን ባሕሪ ዝውዳእ ይመስሊ። ጉዕዞ መርከብና ከዓ ነዊሑ።
1: እስኪ መርከብና ክትዕርፍ ጉዕዞኣ ክብቅዒልና ወለብ ሰላም ሃሪፅና ኣላፍኖት። እንተኾነ ግን
0: ማዕበል ቤት ሰማይ ክኩሕኩሕ ዝደለየ ክመስል ከም ኣኽራና ተኸይጡ ብሓይሊ ንፋስ እየን ጋላ ተዓናለዶ ይመልስኻ?
1: ብርግፅ
0: እሞ ክሳብ መዓስ እዩ ካፒቴን መሪ? ክሳብ መዓስ ጉዕዞ መርከብና ነዊሕናት ከምን ኮይኑ ስጉምታት መርከብና ከዓ ብትንፋስ ዝተሳፈርታ ኮይኑ
1: ፍኖት ህላወ መርከብና ኣብ ህላወና እዩ ዝምርኮስ።
0: እሞ ባሕሪ ህላወና ንህላወ መርከብናን ኣይደለየ ክውሕጠና ህርዲ ግብል ኣሎ። መወዳእቱ ከበይና ክነንሳፍ?
1: ዕላማ ጉዕዞና ባሕሪ ሕሰም ሰጊርና መርከብና ኣብ ሰላማዊ ባሕሪ ከም ተንሳፍፍ ምግባር እዩ።
0: ኣብ ሰላማዊ ባሕሪ
1: ብልክዕ ባሕሪ ሰላም ባሕሪ ረሃዋ ብደምናን ረሃፅናን ደውሓስናየ ባሕሪ ብጉዕዞ ኸርተትን መስገደልን ደጋድናየ ባሕሪ ሰላም።
0: ዘጋህድዎ ባሕሪ ሰላም የለን። ብመሰረቱ እውን መርከቦም መርከብ ዓመፃ ይቐልፀላትና
1: ቀልፀላ ብዙሕ እዩ።

0: ነትከል ጉዕዘና ኸ ነዊሕን ጽኑዕን።
1: ጽንዕሞ መርከብና መርከብ ሓድነትና
2: ሰፈፍ በልን ሳፍፊ ዓለን ኣልከ ንሕና
1: ጸፍ እንተበለ ባሕርን ተጸፈፈ
2: መገሻ እንቂዱ ኣርሒቑ ተተመርቀፈ
1: ነግባ

0: እቲ መርከብ ስላ
1: ዕጥቅናይ ንፈትሕን ወላቕ ዘላቕ የለን
0: ዓይንና እኳ ይንኸድንን ኣይነብልን ሰለም
1: ማዕበል ባሕሪ እንተተላዕለ ሓይሉ ድምፁ እንተሃመመ
0: ከማኻውሕ ተኸይጡ ሰማይ ሰማያት ተዓረገ ኣይንምብርከኽን
1: እወይን ደንንን እናረገጽና ብልሕጨፉ እናዓረግና ምስ እርገቱ
0: ነብሪ ቐልኪ ፀሓይ ሰላም ነዝኒ በልኪ ጥሉል ዝናብ
1: ተጓዓዚ መርከብና ጽንዕ በሊ ጽንዒ
0: ብጅማት ኣካልና ሓይሊ ኽደልድሊ
1: ማዕበል ባሕሪ ይድህሎ ኃይሉ ከዋኽብቲ ሰማይ እናርገፈ
0: ንጥፍዓትኪ ይጋልባ ኣሎ ንዕርበትኪ እናህነፍ ነፈ ጽንዒ መርከብና
1: ጽንዒ ኸንትማሊ ትማል እኳ ተሰጊሩ ጼርና ረዚን ዓሊ

0: ኢላ ማይና ክደፍኑልና መሰል ኢሎምና መሰል እናኾነኑ ዓመፅቲ ሰሚዮምና ፍትሕ እናሰረቑ ማስኬራ ፍትሑ ወድዮም ክፋእ ምስሎም ዝሽፍኑ ፀሓይ ዝቆልዖ ሓቂ ካባ ሓሶት ዝግልብቡ ሰይጣን ኣበ ነብሶም ጽድቂ ዝናፍቑ
1: እዋ እንታ ግድም እኳ እዩ ዝብለካ
2: ይህ ፍኖት እንታይ ተረኺቡ
1: ሕሉፍ ሓሊፍዎም ሎምስ ዘገርም ዜና ዘርጊሖም
2: እንታይ ዜኑ
1: ነዛ ጥዑምን ርጉኡን ሰላም ተስተማቕር ዘላ መርከብና ንብብትታን
2: ክላ ነዚ ድኹም ከ እዚ ዝጠፈሸም ኢለ
1: ግን ብሸለልትነት ዝረአ ኣይኮነ
2: ማዕበል ባሕሪ ጨዲድና ንኹምራ ተፃበውን እገዳን ሰጊርናስ ካልእ ፈተነ
3: ጉዕዞና ብፈተነ ይሰሓል ተንኮሎም ብደመ ነፍሲ የፋቕርና እምበር ኣይፈላለየልናን ዓድና መርከብና ጉዕዞና ዓላማና ማዕተምና ብልብና ስምና ስም ሓድነትና እዩ
1: ከመይ
3: እዚ ፈተነ ካብ ጥንቲ ጥቅምቲ ዝነበረ እዩ ሓድሽ ኣይኮነ ተስፋ ቁርፁ ግን ነዚ ታሪክ ኣዘንትውሎ ሓደ ካብ ብዙሕ ታሪክና ዝተቆንጨለ እዩ ነዚ ምስ ረኣዩ በፍንጮኦም ነሳ ሓቂ ነሲዑ ንብዓዲ ማንቢዒ ተለልተለል ከብሎም

0: ካፒተን መሪሕ ዘዝደምም ታሪክ እዩ
1: ብጣዕሚ እዚን ከምዝን ታሪክ ነናሻዕ ክዝረበሉ ኣለዎ
2: መርከብና ነዊሕ ናድካምን ጉዕዝያ ተጓዒዛ ግን ተመኪቱ ፅንዓት ተሳፍርታ ብዙሕ ተኣምር ይሰር እዩ
1: እዚ ኩሉ ፈተነ ግን ንምንታይ ተደልዩ ካፕቴን መሪሕ
2: ሓድነት መርከብና ንምብታን ቃልስናን ጉዕዞናን ቃልሲ ሃይማኖት ምምሳል ብዓብዩ ብዓብዩ ኣብ ኩናት ሓድሕድ ክንኣትሞ መርከብና ባሕሪ ውይቶም ክትሕል እዩ ትዕላማ
0: እሞ መልስና ስቕሊ ይኸውን ግብረ መልሲ ንሃብ
2: ብፍፁም ግብረ መልሲ ክንህብ እሞ ኣብ ሽግር ክንኣቱ እዩ ትዕላማ ልቢ በሉ ንሓሳዊ ክሳብ ጫብ ሰማይ ኸሰሚ ፀሓይ ሓቂ ምስ በረቐት ባዕሉዩ ሙቖታ ንዲድንሉ ዘእው
1: ካፕቴን መሪሕ ዘደነቕ ሓሳብ እዩ
2: ግዳ ዘይምዝናይ ጉዕዞና ኣብ ስጡም መስርዕ ንቐፅል

0: ካፕቴን መሪ ተአምር ፀሐይ ሐቅና ትበርቃላ
1: እስከ ከርተትና ዘብቃዓይ ዝመስል ንዕርፈሉ ወደብ ወለሊሉ ይረአሎ
2: ትንኸዶ ርሑቕ ብዓይንና ይንራእዩ ክርኩዑና ኣለና ብልቢ ተጐይና ክብፃሕ እዩ ጌና ስጉምና ነስምሩ
1: ደጊም ማዕበል ባሕሪ ሃዲ እዩ ጉዕዞ ናብቂዑ ምዕራፍና ኸዓ ተጋሂዱ እዩ
2: ጉዕዞና ቐጻሊ እዩ ጉዕዞ ልምዓት ጉዕዞ ምህና ፅሕጂ መርከብና ተሰሊምና ተድሚቕና ያ ካብ ዛዕበ ምዕራፍ የለን ረአይዎ እሞ ድግድጊት ዕጣቕና ሃርቕናት ባሕሪ ጥላለት ርጋጽና ወርቂ ምንጻፍ ወርቂ ንኺዳ የ ሕጂ ሓቢርና ንጓዓዝ

0: ካብዚ ንየው ዝዓብዪ ዕማም ፅብየና ኣሎ።
1: ማዕበል ባህሪ ዋላ እኳ ብፅንዓትና ተተሰግረ ሰላምና ዘይቕስኖም ግን ኣይተሰቕኑን።
2: እቲ ቐንዲ ፅልእን ዕላማን ምሳና ዘይኮነስ ምስ መንነትና እዩ። መንነትና ንምሕካኽ ይትጉያ
0: ድሕክኽ መንነት የብሎ ጥራይ ንድሕሪት ምጥማት ከልየና
2: ንድሕሪ ስለምንታይ
0: ዝሓለፍካዮ ምዝካር ወሳኒ እዩ። መርከብና ነዚ ኩሉ መከራ ክሰግብ ብዙሕ ዋጋ ይተኸፊሉ። ነዚ ሓቂ ዝፈፀሙ ሕድሮም ኣብ እንግዲ ዓና ምስካም ግዴታ እዩ።
1: ስሉም ቤቶም ዕነ ኸይከውን ባህጊ ልቦም ከይድዎን ክንጎይ ኣለና።
0: ረአይዎም ወስፍሮኦም ስፍራ ብርሃን ሓቂ ከም ሽምዓ እናቐለጡ ፀሓይ ሓቅና ዘካሃዱ ረአይዎሞ ታሪኾም ስነቕዎ እምነቶም ስንቆም ስንቂ ሓቂ እዩ።
3: ንኺድ ባየ ንኺድ ኣሳሌኒ ህርፋን ልበይርአ ጉያ ውየኒ ጠምትባ ጠምትባ ዓይነይ ጠምታ ማዕዲኻ ዶጉይ ዶጉይ ዶ ኣብ ረኽሪኹ ቤትካ ፅንበል ተፀናፀን ፅንበል መዓዛነይ ሰሚሩ ዶ ጓይላ ጓይላ ባህክታተይ
4: ንኺድ ባ ኣጋረይ ንኺድ ውሰደኒ ኣብ ዝምዎ ቅርዓት ሕቕፎ ማፅግበኒ ኣስተብህል እሞ ውነይ ኣስተብህል መርምሮ ዘሕንክር ጽልዒ ዘጓህር ክበታት ነካ ጉድጓድ ዝፋሕሕር ሓይኻ ፍለዮ ክቐምስል ክቕምርር መኒኻ መኒኻ መኒኻ ትብለኒ ምስሊ መንነተይ ክትሓኮት ዕነኒ መን ምዃነይ ደኣ ከመኢልካ ትስሕቶ ሓይሊ መንነተይ ንስኻ ትፈልጦ ወ ኣብ ላዕሊ ነይ ምስሊ ሃመቱ ትጉም ስምናይ ብሽውቱ ማሙቕ ቤተይ ብብርሁ ማእደ ሽሻይ ብብርክቱ ዝወፈርኩ ወፍሪ ህዝቢ ሽር ዓመፅ ንኽኣሊ ውዲት ተንኮል ንኸለሊ ወ ውዲት ተንኮል ንኸለሊ ነይሮሙኒ ነይሮሙኒ መዋፍርተይ ዝሃነፁ መንነተይ ዘስለቑን ስንቂ ፍቕሪ ዘልበሱኒ ልብሲ ኽብሪ ኣሎ ብበይ ኣሎ ዝኽሪ ብፀይቲ ነይራትኒ ኣደን ብፀይትን ሓድነት ፍቕርና መፍተልን ቁኒንን ከም ኣልባን መኽደንን ልዋት ልባ ድራር ብፆት ጠመተይ ዒንታ ንፅባሕ ዘቋመት እሳት ክዘንብ ሓልሃልታብ ዝባና ፈገግያ ትብል ተስፋ ተስለቐና ንፀዋቅ ኣቓውሕ ንኸበቲ እምባታት ቤት ኣደ ትምስሎ ድሙቕ ስልማት ብሩኽ ፍሽኽተኣ ዝገላልህ ጸልማት መን ይኺለያ ምስሊ ኻይላትኒ መኒኻ ኸይበለት ሕኽፍኣ ተጽግበኒ ካበይ ኺለያ ካብ መሬት ሃገረይ ቅድሚ ኻይላትኒ ክኽደን ሓመደይ ቅድመይ ሓሊፋ ክትቅንጥጥ ጸላመይ ሕልፊ ናፍቓ

0: ብጸይተ ይምስልደይ ብጻይ ነርኒ ብጻይ ቃልሲ ንሱ ኢብራሂም አነ አብርሃም ሓደ ጉዕዞና ጉዕዞ ሰመትከን ሓደ እመትና ሕድሪ ሰማዕታት እምነቱ ብጻይነት ሃይማኖቱ ሃገር ማዕተቡ ኣብ ልቡ ንመሬቱ ይነብር ቅድሜ ኻይልኒ ትንፋሰይ ኣውሒሱ ትንፋሱ መኒኑ ስለይ እንድዩ ሓሊፉ የዒንተይ ነቢዑ ውሽጠይ ግን ተቢዑ ፍቕሩ ናፊቕዮ ፍቕሪ ብጻይነት ምሄር እንዲይ ሓንቂቐ ሕንቃቐ ንእስነት ቤት ልበይ ቤት ልበይ ከቢድዎ ስእነት ስእነት ብጻይ ስእነት ሕያውለ ቅድሚኻ ኢሉኒ በጃይ ሓሊፉ ኣሰርካ ይልዮ ክስዕፉ ኣሰሩ ኣሰርካ ይልዮ ንኽፍፅም ሕትሩ መኒኻ ይልዮ ፍቕርኻ ይልኒ መኒኻ ኸይብለ ሕፉ ኣፅኪብኒ ካቤኻ ይልዮ ካብ ኢላ ልብኻ ቀዲሕካ ስቴኒ ፍቕርኻ ፍቕርኻ ብዘይ ካበይኻ ብዘይ ወመኒኻ ዝተወረቐ መንነት ይሕከኽ ድኺኢልካ ንሱን ከይሕከኽ እንዲና ሓሊፍና ከይተሓታትትና ከይተፈላለና ወ ከይተሓታትትና ከይተፈላለና ፀሓየ ምስ ነጃት ፍቕሮም ተኣጒዱ ፍቕርና ንበድበደ ጉይሩ ነዲዱ ዳሓር እንዲ ዳሓር ደንደን ተወሊዱ መንነቱ ተኢልካ ፍሉጥ እንዲመልሱ ሃይማኖቱ ተኢልካ ፍሉጥ እንዲመልሱ ዝሓስስ ኣይኮነን ብዅሉ በሪቑ መዓዝተሃኒፁ ብዋዛ ብዋዛ የከኽዲልካዮ ከም ዋዛ ከም ዋዛ ዋጋ እንዲ ሓቲቱ ከቢድ ረዚን ዋጋ ግዳ ግዳ ፅንበት ስምዓዮ ንቓደይ ማዕላ ልበይ ስማዕ ሕድርቶም ብፆተይ መንነተይ ከድንቕ ብደም ቀለም ዝወቆጥኩ ዓይሊ ማዕበል ከይነቕንቆ ዓንዳዕ ፅምተይ ዝተኸልኩ ሕጂ እውን ሎም እውን ኣብ ቃለይ ኣለኹ ንውሕስነት ሰላም ኣመኽት ኣለኹ ወ ንውሕስነት ሰላም
1: ስንቆም ስንቂ ሓቂ ስንቆም ስንቂ ፍቕሪ ብሓቂ ጉዕዞና መሪር ነዊሕኒ ነይሩ ግን ብፅንዓት ተሰጊሩ
2: ድረኳ ሰላም ነስተማቕር ኣለና እዚ ዝመፅእ ዘሎ ተፃብኦታት ከም ስገር ከዓ ሕሉፍ ታሪክ መርከብና ግሂድዎ እዩ
3: ግና ክግሃድ እዩ ውሕስነ ሰላምና ብመኸተይ ዝረጋገፅ እዚ ክውን ክኾን ግን ክልተ ነገር ከልየልና እዩ
1: ክልተ ነገራት
3: እወ ሓደ ዝሓለፍናዮ ጉዕዞ ብግቡእ ምስናድን ምስስጋር ካልኣይ ሕጂ ውን ፍቓቕ ከይከፈትና ብሓያል ስግሙ ንጓዓዝ ጉዕዞና ሰላምና ኸጉዶ እዩ

ሰላም ወሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማእገር ከመይ ትቕንዩ ንሎምን ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማእገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና። ንስኻትኩም ድማ ብወገንኩም ክሳብ ፍጻሜ መደብና ምሳና ክትሓብሮ ብኸብሪ ንዕድም።

0: ሃሚ ኩሉ ዲብ ድራሰት በስዓለ ኣሰ ላኪን እሜ ግራሃል ሓድገቱ ፆር ምስል ድራሰት ክፈግሎ ቅደሩቱ
1: ሰነለከ ሰሚራ ለሃም ሃም ናይ ክሊናቱ እዚ እንቲ እብ ኣብወኪ እብ ሕወኪ ወድራሰትኪ ከፈ ከምስል ወዲዮም እንጋብ መፀናሓለ
0: እቶም ዲብ እንሰር ዋና ድራሰቸ ዲብ ክልየት ማይ ነፍሒ ክፈግሎ ትቀደቱ
1: ውሮም ኣለየኪ እንተ እዚ ድራሰትኪ ጠትካርሚኒ ላዝም ጀፈርኪ ግልግቦ ዲብ ኣስመራ ቤት ግናሕዘየቱ ግና እንክሶም ጥቅማ
0: ኣይባ ምትብሎ መንበሩ ኣስመራ ክፈግሎ ትቀደርቱ
2: ኣነተልኮኪ ከም ወለኪ ግንመባግረ ክልየኩ እንቲ ድረሲ ስከብ ፀገብ መድረሰትካ ኣተላሊ ውሕነ ሄኒ እትላካነ ጣንሓም ክልን እላ ሓተ ሰነት ይትሓይለና ወንቲ መድረሰትክ ነትመምኪ ካትመጤኖም ንምሽክለት ብ
1: ያ ጀማዓ ትርኬር እትለጎማቸ ግቦ ለብዕድ ኣሽያ ናይ እንሰር ልግበ ናይ ኣስመራ ንወሸግ ልወጅሁቱ ኣይዎ
2: ከፍ ኣለቡ ረቢ ጎማ ርኣት ዓልሃባና
3: يا مسهل الأمور.

ዚ ሰዕብቲ ሕዝቶ መደብና ዝኸበርኩም ተኸታተልትና ንኡስ መደብ መቓልሕ መንእስያት እዩ ናይ ሎሚ ትሕዝቶ ንኡስ መደብ መቓልሕ መንእስያት ከ ኣብ ምንታይ ዘተኮረ ክኸውን ንምሉእ ምክታል ናብ ኣዳለውያ ከስክረኩም

ስዒቡ ዝቕፅል ትሕዝቶ መረብና ዝኸበርኩም ተኸታተልትና ንኡስ መረብ ዕላል ተመክሮ ክኸውን ኣብ ንኡስ መረብ ዕላል ተመክሮ ኣብ ዝተፈላለየ ኣጋጣሚታት ዘጋጠመ ፍፃሜታት ናባኹም እነብሎም መድረኽ እዩ ንሙሉእ ምክታል ናብ ኣዳለውያ ጋዜጠኛ ሓይላባ ሰፋው ከስክረኩም

ናጽነት ንምምጻእ ኣብ ዝተኻየደ ቃልሲ እቲ መድረኽ ብዙሕ ዛንታ ይፈጢሩ። ነፍሲ ወከፍ ኣካል ናይቲ ቓልሲ ዝኾነ ተጋዳላይ ኣውዒሉ ዝሕድር ዕላል ኣለዎ። ንገለ ካብዚ ኣብ ዕላል መውርራስ ተመክሮ ክንርዮ ኢና።

0: ዝኸበርኩም ተኸታተልቲ እዘን ተጋደልቲ ኣብ 978 ምስ ብርክት ዝበላ ደቂ ኣንስትዮ ዝተሰለፋ ኣብ ብላቅየት ዝተዓለማ ገለ ካብተን ብካምቦድያ ዝፍለጣ የን ኣብ ዝተፈላለየ ቦታታት ብምምዳብ ከዓ ከም ኩሉ ተጋዳላይ ታሪክ ዝሰርሓ የን ተመኩሮአን ንተረከብቲ ሕድሪ መንእሰያት ካምቦድያ ዙር 78 ካድር ዞባ ማእከል ከካፍላና የን ኣብዚ ምሳና ዘለዋ ተጋዳሊት ዘውዲ ገብረ እግዚኣብሄር ጓል መንገሻ ተጋዳሊት ትብለጽ ሰረቀ ጓል ትሪንጎ ተጋዳሊት ነቢያት ኤልያስ ከምኡውን ተጋዳሊት ትብለጽ ተስፋ ማርያም ጓል ኣንቶኒየን ዝኽረን ወይ ድማ ተመኩሮአን ከካፍላና
1: ኣብ ዝቀረበን ኣብ ዝረሓቐን ዝገደፍካዮም ብፅወትካ መዓቤትኻ መጋደልትኻ ደቂ መስራእኻ ደቂ ኣህዶኻ ትዝክር
2: ኣሰርና ተኸቲሎም ከምዚ ክንርኢ ከለና ሕጂ ንኣብነት 78 ካምቦድያ ተባሂሉ ናይ 78 ኣሰርና ኣብዚ ክንርኢ ከለና ብጣዕሚ ሕጎስ ኣነ ገና ኣለና ማለት እዩ እሞ ተስፋ ኣለና ማለት እዩ እዚ ሃገር እዚኣ እስክትብል ፅጋያ ፀቢቓ ማለት ኣብ ኣሰርካ ከምዚ ኮይኖም ክትሪኦም ከለኻ ሲ ብጣዕሚ ዘሕጉስ እዩ
3: 24 ጉንበት ብኸመይ መፅያ ብኸመይ ከ እዚ ሃገር እዚኣ ክትቅፅል ኣለዋ ብኸመይ ከ ሰቲ ክነምስል ኣለዎና ታ እዚ ሕድሪ ዘሰክም እዩ ናይ 24 ጉንበት
4: እዘን ንዕዘበን ዘለና ገዳይም ተጋደልቲ ኣብ 978 ምስ ምዝላቕ ብናእሽተአን መብዛሕትአን ካብ ከባቢ ዓዲ ሓወሻ ዝተሰለፋ የን
2: እቲ ዝነእሰ ዳርጋ ወዲ 9 ዓመት ስጋዕ 18 ዓመት ኢና ወፂና ማለት እዩ ምዝላቕ ስለ ዝነበረ እታ ዓዲ ሰብ ዝበሃል ኣይነበላን እቶም ናእሽቱ ኮይኑ እቶም ዓበይቲ ብሙሉ ና ወፂና ማለት እዩ እዞም ድቕቕ ድበሉ ንቤት ምሰውራዮ ምስ ተባሃሉ ንሕና ከዓ እሞ እንታይ ኢና ንግበር ቤት ምሰውራ ክንምሃር መፃና ሕፃ ክምርኩምሩ ኣቢልና ልዕለተ ነዋሕቲ ወፂና ንታዕሊም ኣቲና ታዕሊም ካብ መራር ፀኒሓትና ሓቂ ሓይሽ ማተይሲ ከነሕልፍ ኣለና እቲ ሓቂ ኣይ ከኣልና እያ ንከባቢ 3 ወርሒ ዳኣክል መሪር ኢና ሓሊፍና ማለት ክሸይን ከማንሲ ኣፍቂድካ ኢካ ትሸይን ንክትበልዕ

0: ብሰዓታት እያ። ሕጂ ዕንጨይቲ ትወፍር፣ ዕንጨይቲ እንድሕር ቁሩብ ኮይነን እንደገና ትደግም። ዝኾነ ንእሽተይ ጌጋ እንድሕር ኣላ ኮይና መቕፃዕቲ ካብ ምረትሲ ካብኣያ ጀሚራትና ምናልባት ንዝበርትዐ ግዜ ክፀንዓ ወይ ክኽእልኦ ተባሂሉ እኸውን እየ ድብል ሕጂ ክሪኦ ከለኹ ኣነ
1: ሕራይ ሕጂ ሓፈሻዊ ምእተው እንዲና ክንገብር ፀኒሕና ናብቲ ፍጻመታት ከዓ ክንኣቱ
2: ኣብ 79 ወራር መጀመርታ እንዳ 27 ኣህዲ እየ ተመዲበ ከይደ ንመጀመርታ ሓንቲ ሳላሓ ዝብልዋ ሕጂ ስውእቲ እያ እሳ ተረኽበኒ ሞ ኣብቲ ጋንታ ምስ ኣተኹ ክሸይኒ ኢለምስኮትኩ ማዕዳት መዕደኒ ማለት እዩ ሽ ንሕና ጓል 12-13 ስለ ዝነበርኩ ንባዕለይ ብዙሕ ዕሙቕ ዘለ ኣፍልጦ ኣይነበረናን ናይ ቁልዕነት ዳኣ እምበር ብዙሕ ብዙዓት ካልእሲ ዕሙቕ ዘለ ይነበረናን ሕጂ ሳ እንታይ እዩ እቲ ሓፈሻዊ ደርባዊ ቃልሲ ኣብ ውሽጢ ኩናት ጥራይ ደይኮነስ ኣብ ውሽጢ ካውን ቃልሲ ከም ዘሎ እያ ሓቢራ ንሱ ከዓ እንታይ እዩ ኣብዚ ኩላክና ተኣኪብና ዘለና ወይ ሓይሊ ምሉእ ወይ ጋንታ ኩላትና ካብ ፈቐዶ ዓድታት ካብ ኣስመራ ካብ ገጠራት ኤርትራ ዝተኣከብና ዝተፈላለየ ሃይማኖታት ዝተኣከብና ኢና ስለዚ እስኺ ሓዳሽ ተመዲበ መፅአ ስለ ዘለኹ መሰረት እያ ተትሕዘን ደላ እቲ መሰረት ከዓ ምሁር ከይበልኪ ሓረስታይ ከይበልኪ ሸቃላይ ከይበልኪ ተማሃራይ ከይበልኪ ዓብ ከይበልኪ ንእሽተይ ከይበልኪ ኩሎም ማዕረ ኢና ኣብዚ እዋን እዚ ኩላትና ማዕረ ኢና ምክንያቱ ካባይ ዝዓቢ ስለ ዝኾነ ኢልኪ ካብ ርእቶኺ መሃብ ካብ ናቕፌታ ምንቃፍ ካብ ካልእ ከይትቕጠቢ ቁኑዕ ዝኾነ ሓቂ ከዓ ተዛረቢ ዝብል ሕጂ ኣነ ምስቲ መጀመርታ ምምፀአይ እንታይ እዩ ኢለ ጋን ኮይነ ማለት እዩ ድሕሪኡ ግን ኣሰሪኻ ትስዕብ ገዲም ዋላ ናይ ቀደም ኹን ናይ 61 ድወፀ ኹን ናይ ሕጂ ድወፀ ኩሉ ስለዚ ሃገር ሓርነት ንምውፃእ ምዃኑ ያጎስጊሳትኒ ተቐቢለዮ ንነብር ነርና ከዓ ኣብ 50 ወራር ከዓ ቀዳመይቲ ሳትስዋእ ምስ ተሰውዐት በቃቲ ሕድራ ክዓጥቆን ክለብሶን ከም ዘለኒ ፅንዓት ለቢሰ ንድሕረይ ዘለዎ እውን ከምኡ ከውርስ ከም ዘለኒ እየ ተተባቢአ ሱጡራ ኣይኮነን ኣብ ብዙሕ እዋኒ ሓንቲ ካብተን ኣብነታውያን ደቂ ኣንስትዮ ንመጀመርታ ግዜ ኣብ በኽሪ ምስላፈይ ዝረኸበትኒ ስለ ዝኾነት ኣነ ደምፆ ዘለኹ
1: ኣርእስትና እውን ከምዚ ቀድማ ኣቢልና ኩላትና ዝገለፅና እዮ ዕላል ተመኩሮ እዩ ወይ ከዓ ምውርራስ ተመኩሮ እዩ ከምዚ ከተዕለና ዝፀናሐ ከዓ ጓል 13 ዓመት ከለኺ ንዓኸ ተማእዝነኪ ሰብ ረኺብኪ ነዊሕ ከዓ ተጓዒዝኪ ኣብቲ ቃልሲ እንደገና ደጊምኪ ተመኩሮኺ ንኸተውርስ እውን በቂዕኺ ማለት እዩ
2: ድሕሪኡ እውን ኣብ ካብ ሰላሕታ ምስ ተመለስና ወርሒ 7 ናይ 83 ሰላሕታ ልክዕ 8 መጋቢት ንሰላሕታ ረዳት ከይድና ነርና ሕና ኣብኡ እውን ብዙሓት ብፆት እዮም ተሰዊዖም ኣወዳቶም ኹኑ ኣወለዶም ግን እቲ ናቶም መስዋእቲ ፅንዓት እዩ ዝምህረካ ልክዕ ኣብቲ ቦቶኦም ክትክእ ከም ዘለካ ንድሕሪኻ ከዓ ከውርት ከተውርስ ከም ዘለካ ዝህብ መልእኽቲ እዩ ስለዚ ኤርትራ ናይ ብሓቂ ዕድለኛ እያ ከምዚ ዓይነት ወለዶ እዩ ዘለዋ እንዳተወራረሰ ዝኸይድ ካብዚ ኩሉ ግን ኣብ ወርሒ 7/83 ምስ ተመለስና ንሰሜናዊ ሳሕል ኣብ በዓል ታባ ወዲ ፈንቅል ታባ ኣብርሂም ዝበሃል ቦታታት በፂሕና ፀቕጢ ነቲ ናይ ግንባር ሓልሓል ተባሂሉ መጥቃዕቲ ብኡ ወሲድና ነርና ስለዚ ኣብኡ ብዙሓት ብፆት ተሰው እዮም ልዕሊ ኩሉ ዝተሰማዓኒ ግን ናይቲ እዋንቲ ሰለስተ ውጋኣት ወዲ ኣቶ ብርሃም ሰጊድ ሓኪምና ኮይኑ ነይሩ ሓደ ከዓ ሽደን ዝብልዎ ሰልሳይ መኮንን ዝብልዎ በቲ መውጋእቲ ደይቆነስ በቲ ማይ ፅምኢ ኣብ ርእሲ

0: መውጋዕቶም ሃሩር ስለ ዝነበረ ከምዚ እዋን ወር 7 ስለ ዝኾኑ ብመስዋዕቲ ከዓ ተፈልዮምና። ስለዚ ጥራይ ተወጊእካ ደይኮነ ንባህር እውን ማዕርክ ንደይ ቃልሲ ከም ዝነበረ ክዛረብ ስለ ዝደለኸ የቐኒ የለ።
1: ኣብቲ ፈታኒ መድረኽ ዝምድና ምግባር እውን ዘይተርፍ ማሕበራዊ ህይወት እዩ ነይሩ። እዚ ድሕሪ ሓፂር ይኹን ድሕሪ ነዊሕ ክሳብ ትስዋእ ሓደ ንቡር ነገር እዩ። ይኹን እምበር ዝበዝሕ ዝተጀመረ ፍቕራዊ ዝምድና ዕድመ ይነበሮን። ምረት ገድሊ ቁሩብ ፍኹስ ክብልን ሰብኣውነት ክህልዎን ሓጋዝ እኳ እንተነበረ ዝያዳ እውን ቃንዛ ዝፈጠር እዩ ነይሩ። ኣብዚ ዛዕባ ተጋዳሊት ነቢያት ብዛዕባ መዛምድታ ከተዕለናያም
2: ኣብ 87 ተመርዒና ሽዑ ቆልዓ ነይርና እጂ ኣብ 17 ነይረ 3 ዓመት ካብኡ ናብ እዚ ናይ 88-90 ንድፋዕ ከይደ ግመር ግንዳዕ መጥቃዕቲ ትጅመር ማለት እዩ። ምስ ተጀመረት ናይ 7 ሰዓት ገለ ውሽጢ ኣትዊና እተሓቢእና ሓዲርና ብድሕሪኡ ብዞም ኣርካናት መራሕትና በዓል ማናጃ በሎ በዓል ዓመፂ ስዋኣትዮም ኩሎም መሪሖምና ምልእቲ ለይቲ ንዓዲ ዕለ ተጠዊናይ ሓዲርና ማለት እዩ። በዓል ቤተይ ከዓ እንዳ 82-85 ስለ ዝነበረ ብድሕሪት እንዳኸብኮበ ኢ ድመፀና ነይሩ ፀላይ ንሳቶም ቶም 85-82 ብርጌድ ማለት እዩ። ንሕና 18 ከዓ ልክዕ ንዓዲ ዕለ ኣብተን ቢኤማት ዝነበራላ ኣብኣ ኢና ተሓቢእና ሓዲርና እንዳኸብኮበ ይመፀና ማለት እዩ። ብድሕሪኡ ፀላኢ ንጋሕቴላይ ገጹ ሃዲሙ ካብኣ መሊቋ ዝሃደመት ታንኪ ኣብኣ ትርብሸና ማለት እዩ። ምስ ረበሸትና በዓል ስዉእ ዘካርያስ ዓመፂ ኣብኣ ይስውዑና ኣብታኣ ናይ ዓዲ ዕለ ልክዕ ከማ ኢልና ጉዒ ወልዳ ብውን ትበሃል ነራ ምሳይ ኣላ ሕጂ መራርያ ነራ እታ ሰዓት ናይ ደቃይቅያ ብድሕሪናን ብቅድሜና ንሃርማና ማለት እዩ። ኣቲ ውዒ እንታይ ደኣ ረዳት ዘይመፁና ጓሌ ደንጉዮምና ገሌልናስ ትኩስ ነርና እናተኮስና ሕጂ ዝበዓል ቤተይ ዘብዘብ እንዳለ መፀኒ ወይ ነቢያታይ ትሰከፊ መፁና ኣለዉ ረዳት ገለ ትብለኒ ሓደስ መፀና ኣሎ ዋ ሓላፊ እዩ ዝኸውን በዓል ሽጉጥ ሽጉጥ ዳእሞ እንታይ ሰብ ካላሽን ካዓ ዝመፁና እምበር ገሌ ኢልና እንዳተጨራርቕና ንትኮስ ኣብኣ ከዓ ልክ ዓፍታ ቅድሜና ሰዓት ማለት እዩ መራሕ ጋንታን ኣብኣ ህርማ ኣቢሎሞ ይስዋእ ብርሃነ ተሰውኢ ትብለኒ እዋ ኣይረእኹዎን ከማን ከም ሰብ ምክንያቱ ክንሪዑ ንኽእል ኢና ብድሕሪናን ብቅድሜና ነን ዝሃርማና ዘለዋ ሽዑ ብድሕሪ ትመፀኒ በዓል ቤተይ እንታይ ይብላ ሽዑ ንጉዑይ ዋ መራሓ ኢሉ እዩ ነይሩ ሽዑ ሽጉጥ ከምዚ ገይሩ እዩ እንዳጎየ ዝመፀኒ ንዓይረኸ
3: በብለኒ
2: ስዉእ ሳሙኤል ተክለ ነባራይ ማለት እዩ። ሕጂ ንዓይ ይረኽበኒ ሽዑ ቅድም ደኺምኩ ዶ ብለኒ ዋ ኣይደኾምኩ ንብሎ ኣነ እንታይ እየ ደኺመ ምክንያቱ 7 ሰዓት ኢና ተጓዒዝና ለይቲ መዓት ዕጥቅን ገለመለኒ ነርና ደኺመ እየ ምስኡ ከዓ ማሕረምቲ ናይ እግሪ ኣለኒ ሕጂ ዋ ኣይደኾምኩን ኢለ ካይሻቐል ኢለ ዋ ኣነስ ቁሩብ ደኺመ ሓዲረ ብለኒ ዋ ሽጉጥ ጥራሕ ተኸልኪልካሲ ስኻ ደቅም ኣንዳ ከይሻቕለካ ኢልየ እምበር ደኺመ እየ ምድካም ግን ድሓን እየ ገለብሎ ብዝኾነ ወዲ 2 ዓመት ነርና ቆልዓ ሽዑ ገዲፍና ኣብፃብራ ድሓ ንዝወደይ ቁርብ ረኣየ ንሎ እምበር ድሓ ናጀኹ ናይ ትፍራሓ ማለተይ ሲ ፀገም የለን ገለመለ ብለኒ ዋ ፀገም የለን ድሓን ኣነተ ኮይነ ገለ ገለ ብለኒ ማለት ኣብ ተሓፃር ደቂ ዋ ከምኡ ትበል ክልቴና ኣብ ሓንሳ እምበር ንስዋዕ ንኸውን ገለ ብሎ ድሓን መቸም ኢሉ ንክልቴና ንዓይን ንጉዓይን ከምዝግበራ ከምዝግበራ ኢሉ ናይቲ ነበርናይ ኩነታት መምርሒ ሂብና ይኸይድ ድሕሪ 4 መዓልቲ ይስዋዕ ንሕና ሽዑ ኣብ ጋሕቴላይ በፂሕና ካብ ጋሕቴላይ ንርእሲ ዓዲና ደይምና መስዋእትናቶ ኸማን ድሕሪ ክንደ የሰሚዐ ነታ ዕለት ግን ድሕሪ 4 መዓልቲ ከም ተሰውኦ ፈሊጠ ማለት እዩ። ብከምዚኣታ ኩነታት ነራ እናተኢልናቱ
3: እንታይ እዩ ዝስማዓካ በዓል ቤትካ ተሰውኡ ክብልካ ከለዉ ሞ ከዓ ኣቐድም ኣቢልካ ሓደ ሓደ ቃላት ክትለዋወጥ ድፀናሕኻ ከምዚ ከተዕለና ፅናሕኺ እንታይ ትሰሚዕኪ
2: እዎ ማለት ሲ እንታይ መሲልካ እሶም ንደንጎሎ እዮም ክዒዶም 82 እሱ እዛቶ ከማን ስጋዕ ማየድ ከሞምስ በፂሒ እዩ ካብቶም ኣብ ግንባር ጊንዳዕ መጀመርያ ኣትዩስ ካብቶም ህዝቢ ማይ ብታኒካ ደስተይዎ እዮም እቲ መስዋዕቲ እቲ ዝነበረ ምረት ናይ በዓል ርእሲ ዓዲ ንኣሽቱ ገለ ብጣዕሚ ኢና ካ ሕማቕ ኣጋጢማና ርእሲ ዓዲ ማለት እዩ። እሱ ብደንጎሎ ሕማቕ ኣጋጢሞዎም ነርፍቲ ናይ ግንባር ጊንዳዕ ንሕና ከዓ ብርእሲ ዓዲ ስለዚ እቲ መስዋዕቲ ብጣዕሚ ከቢድ እዩ ግን ከም ሰብ ንዓይ ሕጂ ንዕርኩነታት ተረጋጊዑስ ካብ ርእሲ ዓዲ ወሪድና ንደንጎሎ መፂና ንደንጎሎ ምስ መፃና መን እንገራ ኮይኑ ሓደ ከም ሰብሲ ምሽ ኣለካ ንመጀመርያ ዓለም ዝፈለጥኩ ስዕኡ ብጣዕሚ እዩ ከዓ ካብ ኒዮውኢና ነዊሕ ጌርና ትዝምድና ገለ ዳርጋ ምዕባ እየ ዝብለካ ዕቢኒ እዩ ሕጂ መን ንገራ ኣድጋ ሓፋሽ ንገራ እዚ መኒካ ትብሎ ወዲኢታይ ዝበሃል ነሩ መርሓይል ንገራ ሓኔታይ ንገራ ኩሎም ክሳይ ኮይኖም ከመይ ጌርና ክንነግራ ኣነ ግን ጠርጢሮ ኣለኹ ምክንያቱ ኣብ ወርሒ ወርሒስ ደብዳበ ገለ ሰደለ እዩ ሕጂ ጠርጢሮ ኣለኹ ብድሕሪኡ ግን ንወዲኢታይ ከም ሓላፍነት ትእዛዝ ወሪዳቶ መርሓይል እዩ እዛ ዝወሪዳቶ ግንባር ግናኣ ከለና ምሸት ንዒልኒ ማለት እዩ ድፋዕ ሒዘ ነረ ምስ ጉጅለይ ንባት ፀውዕዋ ተባሂሉ ፀዊዕኒ ኣብዚ በለ ጎቦ ክ ገለገለ ኢልኒ እንታይ ጎቦ ንብለ ዳ ገለ ኢለ ግን ሸዓ እሞ ነቢያት እኳ ንዓኸ ብዙሕ ይሕድሰኪን እዩ ሕጂ ግን ካብ ግንባር ናቕፋ ክንመፅእ ከለና ኣትሒዝናስ ሰማእታት እንዳኸፈልና ኢና መፂና ስለዚ ክስማዓክ የብሉን ሳሙኤል ተክለት ተሰውኡ ገለም ዘለኒ ኣይደኖ ንሓሙሽተ ደቂቕ ልክ ኤሌክትሪክ ዝሓዘኒ ኮይኑ ሰሚዕና ነ ድሕሪ ሳሙኤል ኢለ ሕጂ ኣምላኽ ንዓይ ትሕግዘኒ እንተኾንካ ድሕሪ ሳሙኤል በቃ ተቐዳመይቲ ጤሲ ርኸበኒ ኢለ ናይ ብሓቂ ከምዚ ፀሎት ምሻ ኣለካ ዋ እንታይ ሞ ውላድካ ከማ ናይ ረኣየካ ንሽ ኣብ 17 ፀብራ እዩ ነይሩ ማለት ከምቲ ምኒትካ ይኮደን እሱ ሓሊፉ ኣነ ከዓእትየ ነዚ ታሪክ እዚ ከዓ የ ዘንተወለኹ ድሕሪ 7 ዓመት እውን ነዚ ወደይሲ ሓደ ቆልዓ ዋላ ስድራይ እውን ብዙሕ ኣገዲዶምኒ ማለት ሲ ሳሙኤል ሳሙኤል እዩ ቆልዓ እውን ገዲፉ ኣሎ ስለዚ ሓዳር ክትገብርለክ ተባሂለ ክንደይ ተለሚነ ሓደ በዓል ቤተ ወዲ ኣህዶይ ዝነበረ ምስኡ ካልኣ እዩ ልክዕ እሱ እውን ሓዳር ኣይነበሮን ለተናን ኮሎኔል ምስግና መለስ ወዲ ሸቃ መለስ እዩ ዝበሃል ምስኡ ምስ ፈትና ብኣገባብ ሓዳር ጌርና ገለ ናይ ወራር ወያነ ከዓ መፅዩ ወራር ወያነ ምስ መፀ ንሱ ከዓኒ መራሕ ብርጌዳ ብዛ 525 እዩ ነይሩ እዚ ናይ በዓል ሓንሽ ናይ ደብር ሳላ ኩሉ ታናቶ ኣህድያ ትንቀሳቀሲ ነራ ዓሰብ ነይሮም 98 ማለት እዩ ጥንስቲ ኮይደ ኣብዛ ናይ እግሪ መኸልካእሱ ካብ ዓሰብ ረዳት ተባሂሎም ሁፍ እንዳሉ መፅኦም ጓል ክልተ ወርሒ ገዲፍለይ ከዓ እሱ ብመስዋእት ተፈልዩ ማለት እዩ ክንምለስ ኢና ቐልጢፍና ጥምቀት ክነርክብ ኢና ገለ ኢልኒ ብኣይድ ስዋእ ነዚኣ ክነግሩ ደሊ እየ ስለዚ ከም ሰብ ኣነ ነብሰይ ክገልፃ ከለኹ ዚ ብክልተ ጀጋኑ ስዋዓት ዝማሞቕኩን ዝተፀጋዕኩን ስለዝኾኑ ዝኾንኩ ደቀይ ከዓኒ ልክዕ ከመም እየ ዝጥምቶም ኣባይ ጥራሕ ደይኮነስ ኣብ ኩሉ ኤርትራዊ ማለት እዩ ኣባይ ጥራሕ ደይኮነ ከም ሳምፕል እየ ደምፆ ደለኹ እምበር ብዙሓት ኣለዉ ከምኡ
3: ሕጂ ድሮ መንእሰያት ኣኺሎም ኣለዉ ማለት እንድዩ መረዳእትኦም እንታይ ይመስል ንእሽቶ ሕፅር ኣቢልኪ
2: እዋ መረዳእትኦም ፅቡቅ እዩ ማለት ሲ እንታይ ሞ ልዕሊ ኩሉ ውላድካ ኮ ናትካ መስመር ሒዙ ተኸይዱ ኣብ ደረጃ ተበፂሑ እቲ ናትካ ላይን ሒዙ ነብሱ ክኢሉ ብዛዕባ ሃገራውነቱ ኣስፊዕ ዝሓስብ ዝርዳእ እንተኮይኑ ልዕሊኡ የለን ናትካ መስመር ሒዙሎ ማለት እዩ
3: ብጣዕሚ ዘገርም ታሪክ እዩ እወቲ ቃልሲ ህዝቢ ኤርትራ ኣዝዩ ረዚን ዝገብሮ ከዓ እዚን ክንዲዚን ምስተደማምረ እዩ ምዝ መረፅካዮ ክትነብር ኣይትኽእልኒ ኢኻ ትቃለሲ ኢኻ ዘለኻ እንደገና እውን ካልእ ዕድላት ተፍትን እቲ ቃልሲ ከዓ ስለዚ ዝቕፅል እቲ መስዋእቲ እውን መሊሱ እቕፅል እቲ ታሪክ ሕብረተሰብ ኤርትራ ከምኡ ምኳኑ ትዕልልና ዘለኺ

መጓዓዝያ ከዓ ኣብ ዝተፈላለየ ጨንፈራት ማለት እዩ። እቲ ጨንፈራት ከም ዝበልኩም ኣብ ኤሌክትሪክ ሳተ መዲበ ነይረ ዝተፈላለያ ቅድሜና ዝፀንሓ ዓበይቲ ተጋደልቲ ክኢላታት ነይረን እየን። ካብኣተን ቁሩብ ክጠቅስ ንሕና እውን ኣሰርናተን ሒዝና ኢና ሙሉእ ሙሉእ ከምትናተን እኳ እተዘይኮነ እቲ ኣሰርናተን ሒዝና ቀፂልና ኢና። ምቅያር ስለ ዘሎ እቲ ተመደብናዮ ኣይቀፀለን ማለት እዩ። ካብኣተን ሓደ ሓደ ክጠቅስ

0: ሳኺ ኢላ መስርዓ ሒዛ ንድፋዕ ኣትያ ዝተበላሸዋ መካይን ይዕርያ ክግበር ዘለዎ ገይራ ትምለስ ዝነበረት እያ። ሕጂ ኢላ ንበኣካል ተሰዊኣ ኣኘዛ ግርማይ ትበሃል ራድያቶረ ልክዕ ከምኡ ማለት እዩ። እዚአን ኩለን መብዛሕትን ኣብ ፀግዒ ግንባራት ዝነበራ ናይ 5 ኪሎ ሜትር ናይ 6 ኪሎ ሜትር ፍልይ ዝነበሮ ማለት እዩ። ጋራጅ ነዳዲ ምውፋር ማለት እዩ። እዚአን ዝኾነ ክጋጥም ከሎ መስርዐን ሒዘን ከይደን መካይነን ዕርየን ድመፃ ነይረን ማለት እዩ። ዳርጋ መብዛሕትን የለዋ ንተሰወየን እየ። ኣነ ዝያዳ ንህዝባዊ ግንባር ካብ ምሰደይ ወይ ምስ ዝራይ ተቐመጥኩ ምስ ህዝባዊ ግንባር እየ ተቐሚጠ። ህዝባዊ ግንባር ከዓ ኣብሊሕኒ ሃኒፅኒ ማለት እዩ።
1: ኣብ ዓዲ ሓውሻስ ሓፋሽ ድዋት ነርና ኣብቲ ግዜ እቲ ሕጂ ከም እዳናና ቆሞ ድፋዕ ስለዝነበረ ኩለን ግንባራት ኣብኡ ነይረን ዝተፈላለየ ሓይልታት ስለ ዝነበራ ነቒሕና ባዶ ሽዱሽተን ጀማሄርን ከዓ ኣብሊሖምና ግርጭታት ኣፋታትዑ ንፈልጥ ጠንቅን ሳዕቤኑ ንፈልጥ ሓሲኻ ምዝራብ ሕማቅ ምዃኑ ምስራቅ ምሕሳው እዚ ኣይምልከተናን እዩ። ብዋሒታት ቆምና ብመሳርዒ ቆምና ብግንባራት ንኸይድ ነርና ማለት ስጋዕ ውሽጢ ስመራ ብለይቲ ኸይድና ዝተፈላለዩ ንብረታት ሒዝና ንመፅእ ነርና ማለት እዩ። ሽዑ ምዝላቅ ከቢድ ስለ ነረ ሓይልታት ንድሕሪት ክኸዱ ንሕና ከዓ ነቲ ዝነበረ ኣፅዋር ሒዝና ንዓላ ነብሩሎ ማለት እዩ። ገንዘብ ክቕየር ከይተረፈ ተጋራላይ ውሽጢ ስመራ እቲና ገንዘብ ኣምፅኡልና ንዓላ ይወር ማለት ናይ ደርጊ ማለት እዩ። ናይ ሃይለስላሴ ወዲቁ ሲ ናይ ደርጊ ክቕየር ከሎ ማለት እዩ። ነዚ ከዓ መኪትና ማስእ ምሳ ለካ ካብቲ እግሪ ተጋራላይ ስፍሕታይን ኢና ነርና።
2: ኣደ ኣባኺዩ ዘሎ ምስጢር ናይዛ ሃገር ንስኺ ክደ መፍትሕ ኩሉ ነገር መሬት እኩት ኢላ ተበዝሐ ጭንቂ ክርህው እዩ እናበልኪ ተዕጥቒ ተስንቒ ፈልፋሊ ማህፀንኪ ዘየቋርፅ ዛራ ኣደይ ዝዓደይ ኣባኺዩ ምስጢራ ካብ ማህፀንኪ ዝብገስ ቅያ ናይዚ ህዝቢ ማዓርዶ ይርከብ ብዘይ ንግስቲ ንህቢ ዋዕሮም ተዘየላ ዋዕሮም ተዘየላ መን ወልዶም በሳ ኣደይ ክዓደይ ንዓደይ ዋሕሳ ኣደ
3: ብዙሕ ፍጻመታት እንዳረኣና ኢና መፂና ኣእምሮና ኣብ ኣእምሮና ብዙሕ ነገር ተሰኒዱ ኣሎ እስከገለኻቡ ንዘክር
1: ኣብ ሻድሻይ ወራር ፀረ መፅቃዕቲ ምስ ጀመርና ኣንቲ ፅገብርሃ ትበሃል ነርና ውፅኢትና ጓልጋምፓና ማለት እዩ። ሕጂ ዋርድያ ወፅያ ኣብ ቅድሚት ኣብ እዮም ንብእሉ ምሉ መዓልቲ ዝኽሸፍ ስለ ዝኾነ ንሕና ከዓ ድሕሪት ውዒልና ድሓር ምሸት ናይ ሰዓት 5 ምስ ኮነ ፅባሕ እዘን ቅድሜና ደለና ከነቃብፀን ኢና ምስ ተባሃለ እሶም ከይሶም ኣውዒሎም እቶም ኣብ ቅድሚት ደለዎ ዋርድያ ከይሶም ኣውዒሎም ሽዑን ፅባሒቱ ንምሾቱ ድፋዕ ክንሕዝ ምስ ከድና ኣነ ነጊረያ ማለት እዩ ፅገ ፅባሕ ነዘን ኣብ በዓል በላልሕ ገለ ዝበሃል ቦታ እዩ ማይ ጨው እዘን ቅድሜና ደለዋ ከነቃብፀኒ ኢና ኢሎም መግለፂ ገይሮምልና ኣለዉ ኣብ ስለ ዝውዓልኩም ገለ ይብላ እሞ በቃ ፅቡቅ መደምደምታ ናይ ሻድሻይ ወራር እዩ። ስለዚ እስኺ ካባይ ስለ ትንእሲ ብግድምናዊን ካባይ ድሕረ ስለ ዝኾንኪ ፅባሕ ንጎ ኣነ ክስዋ እየ እዚ መድረኽ ግን ንዓኺ እዩ ሕድርኺ ከም ቀደንኪ ኢላ ተላውያት ንኹሉ ግዜ ከዓ ካብ ኣእምረይ ዘይሰሓት በሰላ እዩ። ከምቲ ዝበለቶ ከዓ ጅግንነታ ወሪስና ድሮይን ንደቅና ኢና መስለኒ ነውርት ኣለና። ካልኣይቲ ነጥቢ ኣብ ሰላሕታ ወራር እዩ። ሰብኣይን ሰበይትን ደቂ ጋንታና ደጊቱ ብልዎ ሳ ከዓኒ ሳልሓ ዝብልዋ ነይሮም ገና ይተመርዓውን ግን ዝተማእከለ ዝምድና እዩ ነይሩ። ኣብ ኣስማጥ ወፍሪ ጀሚረን ናባና ገፀን ጓዓዛ ስለ ዝነበራ ኣብቲ ደለናዮ ድፋዕ ኣይነበረን። ምክንያቱ ሓድሽ ግንባር ስለ ዝኾነ ግንባር ሓልሓል ብእምኒ ጭርሕ ጭርሕ ኣቢልካ እዩ ነይሩ። ከምቲ ኣብ ሰሜናዊ ሳሕል ዝገደፍናዮ ብደምና ይዕቀብ ብርሃፅና ይዕቀብ ደምና ደይኮነስ እዚኣስ ብእምንን እምኒ እያ ነይራ። መፅአን ፀረ መጥካዕቲ ገይረን ኣለና ሽዑኡ ከምዝምለሳ ንሓልሓል ገፀን ገይርና የን እንዳኸድና ከለና ግን ሳላሓ ትስዋእ ማለት እዩ።

0: ደጊቱ ትበዓል ቤታ ይርያ በቃ ኣብ ኣሰር ክለኹ ሰላሓ ኢልዋ ከዓ ከይዱ። እዚ ከዓ ካብቲ ክዝከር ዝግብኦ ኩሉ ግዜ ኣብ እምርኻ ዘይሰሓት እዩ። ብዙሕ ከምዚ መስዋእቲ ኣብዝኸትካዩ
1: እንታይ ኮነ ተሰዊኡ ዶ ዋላ ዳሃዩለክዶ
0: እወ ብድሕሪኣ ተሰዊኡ ኣጋጣሚቲ ተሰው ኣሎ። ኣነ ኣሃዱ ቀይረፍቲ ኣሃዱ ስለ ዘይነበርኩም እዞም እንዳ 525 ፓራ ኮማንዶ ብሶም ኣነ ተመዲበ ብድሕሪ ግን ተሰው እዩ።

ዝኸበርኩም ተኸታተልቲ መደማገር ናይ ሎሚ ትሕዝትዎ መደማገር ኣብዚ ተዛዚምሉ ኣብ ዝመፅ ሰሙን ብካልኦት ትሕሶኢና ክንረኸብ ክሳብ ሽዑ ሰሰናይ ብሩክ ቅነ እናበልኩ ቅድሚ ምስ ንባት የምሰኹም ፀናሕና ሳላይ ፀሃይ ኣለም ጋዜጠኛ ሳምራይት ሊቪዮ ብምዃን ኢና ሕጂ ድማ ንምስተረፉ መረባት ኤሪ ቲቪ ንሓድገኩም።

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ። ኣብ ናይ ሎሚ ዛዕባና ንምረዛ ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና። ብዝተፈላለየ መንገዲ ክንምረዝ ከም ንኽእል ሓካይም ይነግሩና እዮም። ንምገቦ ነገር ወይ ኣብ ኣፍና ዝኣቱ ነገራት ክኸውን ይኽእል፣ ብነስተንፍሶ ክኸውን ይኽእል፣ ምስ ነፍስና ዝትንከፍ ዝመፅእ እውን ክኸውን ይኽእል፣ ካልእ ዓይነት ኣገባባት እውን ክህሉ ይኽእል እዩ። እዚ ምረዛ እዚ ኣብ ነፍሰብነትና መስ ኣጋጠመ እንታይ ኢና ክንገብር ዘለና? ክሳብ ሕክምና ንበፅሕ እንታይ ኢና ክንገብር ዘለና? ከም ተመረዝና ኸ ብቐንዱ ከመይ ጌርና ክንፈልጥ ንኽእል? ናብ ሕክምና ምስ ከድና ኸ ሓካይም እንታይ እዮም ዝገብሩልና? ምረዛ ንኸየጋጥመና ኸ ወይ ንኽንከናኸሎ እንታይ ኢና ክንገብር ዘለና ዝብልን ካልእን ሕቶታት ሒዝና ቀሪብና ኣለና። ዕዱምና ዶክተር ናሆም ደበሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦሮታ እዩ። ዶክተር ዕድመና ኽቢርካ ብምፃእካ ኣዝየ የመስግነካ። ብሳይንሳዊ መንገዲ ክምትንትኖ ብቐዳምነት ምረዛ ክበሃል እንከሎ ሓካይም ከመይ ኹም ትገልፅዎ?
1: ቴንክ ዩ ዝተገብረሉ ዕድመ የመስግን። ሕጂ ምረዛ ክንብል ከለና ብሓደ ኬሚካላዊ ባእታ ናይ ምምራዝ ብቕዓት ዘለዎ ኣብ ልዕሊ ሂወታዊ ዝኾነ ኣካላዊ ጉድኣት ከውርድ ከሎ ዝፍጠር ሳዕብን ምረዛ ንብሎ። እቲ ዝምርዝ ኣካል ድማ መርዚ ኢልና ንፅውዖ ማለት እዩ። እዚ ምረዛ እዚ ብብዙሕ መገዲ ከጋጥሞ ወይ ሃንደበታዊ ክኸውን ይኽእል እዩ፣ ኣብ ውሽጢ ሓፂር ግዜ ዘጋጥም ክኸውን ይኽእል እዩ፣ ወይ እውን ኣብ ዝተናውሑ ግዜ ዘጋጥም ክኸውን ይኽእል እዩ ማለት እዩ። ሕጂ ምረዛ መብዛሕትኡ ሰብ ከነደናግሮ ዘይብልና ምስ ኣለርጂ ክነተሓሓዞ ይብልና። ኣለርጂ ማለት ንሓደ መርዚ ዘይኮነ ነገር ግን ኣብ ኣካላትካ ተኣፋፊ ዝኾነ ወይ ዘይሰማማዕ ነገር እሱ ተኣፋፍነት ንብሎ። መርዚ ግን ኣብ ኣካላትካ ዘምፅኦ ኣሉታዊ ጎናዊ ሳዕብን

0: ዓቐን ዝውሰድ ወይ እውን ኣዝዩ ሓደገኛ ኮይኑ ብውሑድ ዓቐን ዝውሰድ ዘጋጠም እዩ ማለት እዩ። ስለዚ
1: እንታይ እዩ ሕጂ እቲ ምረዛ ከጋጥመልና ዝኽእል ብምንታይ እዩ እቲ ጠንቂ ክንፈላለዮ ንኽእል ኢና ከምዚ ኣቐዲምና ክንጠቕሰ ዝፅናሕና?
0: ሕጂ መብዛሕትኦም ነገራት ብተፈጥሮ መርዛማት እዮም፣ ክንወስዶ ውን ዘይግባአና ነገራት እዮም። ገሊኦ ነገራት ከዓ ኣገደስቲ ኮይኖም ንኣካላትና ጥቕሚ ዘለዎም ኮይኖም ልዕሊ ዓቐን ዝውሰዱ ናይ መርዛም ተኽእሎ ክቕየር ይኽእል እዩ ማለት እዩ። ሕጂ ብሓፈሻ ምርዝምና ኣብ ዓለም ዳርጋ ኣብ ዓመስ ከባቢ 4,000 ናይ ምረዛ የጋጥም እዩ። መብዛሕትኦም እዚኦም ድሕር ብግቡእ ተኸናኺን ካብ ሕክምና በፂሖም ናይ ምሕዋይ ተኽእሎ ወይ ነቲ ሳዕበ ናይ ምብላስ ተኽእሎ ኣሎ። ውሕዳት ግን ዋላብ ሕክምና በፂሖም ከሎ እቲ መርዚ ኣዝዩ ሓደገኛ ስለዝኾነ ቁሩብ ናይ ሞት ሳዕቤና ከጋጥም ይኽእል እዩ።
1: 4,000,000 ድ ደጋጥም
0: እዋ ኣብ ዓመት ምረዛ የጋጥም ማለት እዩ። እዚ ሕጂ ኣብ ሕክምና ዝቀረበ ፀብፃብ እዩ፣ በር ዘይቀረበ ፀብፃብ እውን ኣብ ግመ ዘይኣቶ ማለት እዩ። ሕጂ ምረዛ መብዛሕትኡ ግዜ ብምስታይ ክኸውን ይኽእል እዩ፣ ብምስትንፋስ ከጋጥም ይኽእል እዩ ናይቲ መርዛን ባእታ ማለት እዩ፣ ወይ እውን ኣብ ደጋዊ ክሽፋ ናይ ኣካላትካ ብዝርከብ ምትንኻፍ ከጋጥም ይኽእል እዩ ማለት እዩ። መብዛሕትኡ ግዜ ምምረዝ ብሓደጋ እዩ ዘጋጥም ወይ ዘይ ምስተዋዓል ማለት እዩ፣ ብፍላይ ኣብ ቆልዑ ማለት እዩ። ምክንያቱ ንሓደ ነገር ክርእይዎ ወይ መክደኒ ፍሉይቲ ኮይኑ ወይ ሕብሩ ፍሉይቲ ኮይኑ ህንጥይነት ስለ ዘለዎም ወይ እውን ፍሉይ ጨና ስለዝህቦም ወይ ፍሉይ መቐረት ስለዝህቦም ካብ ህንጥይነት ዝተላዕለ ነቲ ነገርቲ ነቲ መርዛም ነገር ክወስድዎ ክእሉ ማለት እዩ። ኣብ ኮተቴ ዕድመ ዝበፅሑ መንእሰያት ግን መብዛሕትኡ ግዜ እውን ብሰንኪ ካልእ ጉዳያት ወይ ጭንቀት ክኸውን ይኽእል ወይ ቃዙነት ክኸውን ይኽእል እዩ፣ ወይ ብሰንኪ ሕርቃን እውን ኮነ ኢሎም እውን ኣካላቶም ዝሃስዩ ኣለዉ ማለት እዩ። ኣብ ኣረጋውያን ተመፂእካ መብዛሕትኡ ግዜ ምስ ዕድመ ብዝመፅእ ዘይምስትውዓል ድኻማት ወይ እውን ብዙሕ መድኒታት ካብ ምሕር ዝተኣዘዘ ምፍልላይ ዘይምኽኣል ብጌጋ ክወስድዎ ይኽእሉ ማለት እዩ። እዚ ሕጂ እቲ ሓፈሻዊ ኣብ ዘጋጥም ኣብ ክሊ ዕድመ ማለት እዩ።
1: እቲ ስለዚ ዝተፈላለየ ዓይነት ምምራዝ ወይ ኣገባባት ናይ ምምራዝ ኣሎ ኢና ንብል ዘለና። እቲ ኣብ ውሽጢ ነፍስና ኣትዩ ዝገብሮ ነገር ወይ ብላዕሊ ኣትዩ ዝገብሮ ነገራት ተመሪዝና ዩ ናይ ተመረዝና ክንፈልጠሉ ንኽእል ምልክታት
0: ሕጂ ቀዳመይ ንገብሮ ክነስተውዕሉ ዘለና እቲ ሰብ ወዲቑ ምስ ፀናሓካ ወይ ሃለዋቱ ምስተጥፍአ ከመይ ኣሎ ኩነታቱ ክትሪኦ ኣለካ። እንታይ እዩ ኮይኑ እቲ ሓፈሻዊ ገምጋም ማለት እዩ። ካልኣይ ኣብ ከመይ ቦታ እዩ ወዲቑ ፀኒሑ፣ ጥቃ መድሃኒ ዘለዎ ቦታ ድ ወዲቑ፣ ኣብ ከባቢ ስርሑ እንታይ ምዃኑ እዚ ኣገዳሲ እዩ። ምክንያቱ ከባቢ ስርሑ ብዙሕ ኬሚካላት ኣለው እዚ እውን ኣገዳሲ እዩ። ካልኣይ ኣብቲ ትገብሮ ኣካላዊ ምርመራ ድማ ዝረአ ምልክታት ኣሎ። ኩሉ ዓይነት ምረዛ ሓደ ዓይነት ምልክታት ኣይህብኒ ማለት እዩ። እዚ በዚ ክንፈለየ ንኽእልና። ሕጂ መብዛሕትኦም እቶም ምልክታት ኣብቲ ዓይነት ናይቲ መርዝን እዮም ዝምርከሱ። ብሓፈሹ ግን እዚኦም ክንመቕሎም ከለና ኣብ ሓሙሽተ እዮም ዝምቀሉ። ኣብዚ ድማ ኣብ ኣካላትና ዘምፅኦ ለውጢ እዩ። መብዛሕትኡ ኣብ ምረዛ ዘጋጥም ለውጢ ኣብ ስነ መትኒ ናይ ኣእምሮን ኣብ ስርዓተ ዝረደምኒ እንጂ ብሓፈሹ ስርዓተ መትኒ ናይ ኣካላትና ብክልተ መገዲ ይሰርሕ። እቲ ሓደ ድማ ካብ ደገ ዝመፆ ዝኾነ ሓበሬታት ዝቕበለሉ ስርዓት ኣሎ። ካብ ኣካላትካ ካብ ሓንጎል ጀሚርካ ዓንዲ ሕቆ ጀሚርካ መትኒ ድማ ናብ ኣካላትካ ትገብሮ ግብረ መልሲ ኣሎ። ሕጂ ኣብቲ ግብረ መልሲ ድማ ክልተ ዓይነት ነርቭታት ኣለውና ማለት እዩ፣ ሲምፓቴቲክ ፓራሲምፓቴቲክ ንብሎም። እዚኦም ሕጂ እቲ ሲምፓቴቲክ መብዛሕትኡ ግዜ ባዕልካ ትቋፅሮ ንጨዋዳታትካ ትቋፅሮ ማለት እዩ። እቲ ፓራሲምፓቴቲክ ንብላ ድማ ናይ ውሽጣዊ ኣካላትካ ህዋሳት ከም በዓል ልቢ፣ ማዓናጡ ንዕኡ ዘገልግል ክፋል ስርዓት ነጥቢ። ሕጂ ኮሊነርጂክ ዝበሃል ዓይነት ምረዛ ከጋጥመና ከሎ ነቲ ኣሴታይል ኮሊን ዝበሃል ኣሎ ኣካላትና ዝርከብ ናይ ስርዓት መትኒ ዝፈሪ ቀመም ንዕኡ ልዕሊ ዓቐን ከም ደፈሪ ክገብሮ ከሎ ማለት እዩ። ንሱ ልዕሊ ዓቐን ክፈሪ ከሎ ልዕሊ ዓቐን ምልዛይ ይመፅእ። እቲ ንብዓት ብዙሕ ወፀካ ምቁፅፃር ሽንቲ ማይ ኣይትቋፀርን ኢኻ። መርዓት ዓይንኻ ኣዝዩ ይደቅቕ። ብርቱዕ ውፅኣት ገብረልካ፣ ተምላስ ገብረልካ። ስርዓተ ምስትንፋስ ድማ ልዕሊ ዓቐን መራቕ ይፈፅም። ሽቡኸም ድማ ማዕበስቲ የጋጥም ማለት እዩ። እዚ ሕጂ ሓደ ካዊ ኣብዚኣ ስእሊ ሕጂ ክንሪኣ ዘለና እታ መርዓት ዓይነ ኣዝያ ፀቢባልዳ ማለት እዩ። ኣብታ የማነይቲ ስእሊ ክንሪኣ ከለና ኣብታ ፀጋመይቲ ኣብ የማነይቲ እውን ልዕሊ ዓቐን ገፊሓላ ማለት እዩ። ካልኣይ ኣንጻር ናይዚ ድማ ኣንቲኮሊነርጂክ ንብሎ ድማ እዚ ድማ እቲ ኣሴታይል ኮሊን ንብሎ ኣካላትና ዝፈሪ ቀመም ልዕሊ ዓቐን ድሕር ፈሪዩ ማለት እዩ፣ ድሕር ጎዲሉ ማለት እዩ። ቅረታ ሕጂ ብዘጋጥም ድማ ብርቱዕ ረስ ንገብረሉ ገፁ በርበረ መስል፣ ህርመት ልቢ ይውስኽ፣ ሽንቲ ማይ ክሸይን ኣይክእልን እዩ፣ ዒንቱ ሕውዙዝ ይብሎ፣ መርዓት ዓይኒ ይዓቢ፣ ካብ ኮማ እውን ኣቱ ወይ ምንፍርፋሩ የጋጥም ማለት እዩ። እዚ ሕጂ እቲ በዓል ሞያ ዘስተውዕሎ ምልክታት ማለት እዩ። ካልኦት ዓይነት ድማ ሲምፓቶሚሜቲክ ንብሎም ድማ ኣለው፣ ከም በዓል ኮኬን ካፌን ንብሎም። እዚኦም ድማ ብልዕሊ ዓቐን ምስ ወሰድካዮም ኖር ኢፒፌሪ ዝበሃል ኣለ ኣብ ኣካላትና ዝፈሪ ቀመም ኣብ ስርዓት መትኒ ማለት እዩ። ልዕሊ ዓቐን ከም ዝፈሪ ስለ ዝገብሮ ብርቱዕ ፀቕጢ ደም የጋጥመካ፣ ህርመት ልቢ ኣዝዩ ይልዕል፣ ብርቱዕ ረስ ንገብረልካ። እቲ ሰብ ስምዒቱ ክሳብ ቋፀር ዘይክእል ይዕገርግር ማለት እዩ። ብርቱዕ ረሃፅ ድማ ይገብረሉ ማለት እዩ። ሕጂ እዚ ድማ ኣብ ገለገሊ ተመሳሳልነት ኣለዎም። ገሊኦም ዓይነት ምልክታት ድማ ዘደቁሱ ዓይነት ምርዝምና ንብሎ ማለት እዩ። እዚኦም ድማ ከም በዓል ኣልኮልን ዲያዘፓም ዝበሃሉ መድሃኒታት ማለት እዩ። እዚኦም ልዕሊ ዓቐን ልሕድ ውሰዱ እቲ ሰብ በብቕሩብ ሃለዋት የጥፍእ፣ ፈዘዝ ይብል፣ ናብ ኮማ ይኣቱ፣ ኣተናፍሱ ብርቱዕ ይኸውን ማለት እዩ። ፀፂሉ ድማ መንፍርፋር ውን ከጋጥሞ ይኽእል እዩ። ካልኦት ንፈውሲ ቃንዛ ኢልና ንእዝቦ ወይ ብርቱዕ ቃንዛ መድሃኒት ይጠቕሙ ከም በዓል ኦፒስ ንብሎም ድማ እዚኦም ድማ ናቶ ምልክታት ኣለዎ። እዚኦም ድማ ልዕሊ ዓቐን ምስ ውሰዱ ስርሖም እዚኦም እንታይ ነቲ ቃንዛ ምጉዳል እዩ። ኖርማል ስራሕ ማለት እዩ። ሕጂ ቃንዛ ክትቋፀር ትኾንካ ነቲ ናይ ምስ ስርዓት ናይ ንመት ንሎ ኣብ ሓንጎልና ንዕኡ ከም ዝዝሕል ንገብሮ ማለት እዩ። እዚ ልዕሊ ዓቐን እንተተወሲዱ ግን ተቐዳማይ ዘጋጥም ስርዓተ ምስትንፋስ ናይቲ ወዲ ሰብ ይዝሕል ማለት እዩ። ፀቕጢ ደማ እዚ ይጎድል፣ ብኡ ገይሩ ድማ ናብ ሃለዋት ምጥፋእ የጋጥም ማለት እዩ። ስለዚ ዝኾነ ሰብ ልዕሊ ዓቐን መረዛ ከጋጥም ከሎ ክገብሮ ዝግባአና ከመ ኢልና ክገብሮ ዝግባአና ምስና ቀዳመይ ክገብሮ ዝግባአና እቲ ሰብ እቲ ዓብ ድዩ ንእሽተይ ድዩ
1: ቅድማ ከምታይ ክንገብር ኣለና ዶክተር? እዚ ምረዛ እዚ ክትገልፃልና ንፀናሕካ ኣነ ኮይኑ ንስማዓኒ ኣብቲ ከብድ በለ ደረጃ ምስ በፅሐ ኮይኑ ስማዓካ ኣብ መጀመርታ ደረጃ እንከሎ ክትፈልጠሉ ወይ ዘርእካ ምልክታት ኣሎ ዶ?
0: ዎ ሕጂ እዚ ኣብ ምንታይ እዚ ምርኮስ ተልና ሓደ ኣብቲ ሰብ ይምርኮስ ኢና። ኣብነት ኣብ ቆልዑ ተኮይኖም ዋላ መርዛ ባእታ ወሲዶም ከለዉ ዘይክነግሩካ ክእሉ እዮም። ዓበይቲ ይኹኑ ወይ ጉቡዝ ዝበሉ ግን ዋላ ዳሕራይ እውን ተተረዲእዎም መርዛም ነገር ከም ዝወሰዱ ቀልጢፎም ክሕብሩካ ክእሉ። ሕጂ እዚ ኣብ ምንታይ እዚ ምርኮስ ኣብቲ ውልቀ ሰብ ምርኮስ እዩ፣ ቀልጢፉ ናይ ምሕባር ተኽእሎ ማለት እዩ። ንኣብነት ኣይሓብረ ንበሎ እቲ ሰብ ወይ እውን ኣይፍለጠ ንበሎ ዘርኢካ ምልክታት ድማ ኣለዉ። ሕጂ ኣብ ምንታይ እዚ ምርኮስ ተልካ እዚ ድማ ኣብቲ ብዝሒ ዓቐን ናይቲ መርዚ ዝወሰዶ ኣገዳሲ እዩ። ብርዝሒ ዓቐንን መርዛምነት ናይቲ ባእታ ገሊኦም ነገራት መርዛማት ኣዝዮም መርዛማት ኣይኮኑን፣ ገሊኦም ድማ ፍኹስ ዝበለ ናይ መርዛምነት ባእታታት ኣለዎም። ሕጂ እቲ ቀዳማይ ዘጋጥም ነገር መብዛሕትኡ ግዜ ብሓፈሽ ዘጋጥም ተምላስ እዩ፣ ዕግርግር ምባል፣ ህርመት ልቢ ምውሳኽ፣ ቀጨውጮ ምባል ማለት እዩ። እዚአን ቀንዲ መበገስ ማለት እዩ። ወይ ብርቱዕ ረሃ ዝገብረሉ ወይ ቅርፀት ኣብ ከብዲ ገብረልካ ወይ እዚአን ቀንዲ ምልክታት ነስተውዕለን ዘለና ማለት እዩ። ወይ እውን ኣብ ኣፉ ተሰቲዎ ድማ ብርቱዕ ቃንዛ ገብረሉ ወይ ኣብ ቆርበቡ ተፈሲሱ ድማ ብርቱዕ ቃፅሎ ገብረሉ እዚ ተሓፈሻዊ ንፈልጦ ማለት እዩ። ካልኣይ ድማ ነዚ ድማ ኣገዳሲ ብሎ ድማ ማዓስ ኣጋጥሙ ሕጂ ኣብ ውሽጢ ሓፂር ግዜ ዘጋጥመ ድዩ ወይ ተሓቢኡ ፀንሕ ነዊሕ ግዜ ዝገበረ ድዩ ነገር እውን ኣገዳሲ ዋላ ናይ ሰዓታት ፍልል እውን ኣገዳሲ እዩ ናብትን ሕክምና ማለት እዩ። ብኸመይ መገዲ ኸ ተወሲዱ? ብምስትንፋስ ዝተወሲዱ፣ ብምስታይ ዝተወሲዱ፣ ብጨና ዝመስል ነገር ዝተወሲዱ? እዚታት እውን ኣገዳሲ ንምባል ኢለ። ካልኣይ ድማ እቲ ክስታይ ኣገዳሲ ድማ እቲ ነገርቲ ብኸመይ ተፈፂሙ መብዛሕትኡ ግዜ ብሓደጋ ተኮይኑ ተቐልጢ ሰብ ቀልጢፍ እዩ ዝመልሶ ነቲ ነገር ተቐልጢፉ ድሕር ሰብ ሓደ ሰብ ኮነ ኢሉ ግን ድሕር ነገር ተፈፂሞ ግን እቲ ክብደቱ ኣዝዩ ከቢድ ይኮኑ ማለት እዩ። ዘይክነግረካ ውን ይኽእል እዩ። ስለዚ ኣብ ብዙሕ ጉዳያት ዝተመርኮሰ ንምባል እዩ።
1: ምናልባት ፅንሕልና ክንምለሶ ክንፍትን ኢና፣ በብሓደ ጉዳይ ብጉዳይ ክንሪኦን ክንፍትን ኢና ምስ ዘለና ግዜ ነረኣኢና። ስለዚ ናብቲ እንታይ ክንገብር ኣለና ጀመርናዮ ክንቅፅል ሕጂ እዚ ብክልተ መንገዲ ክንሪኦ ንኽእል ኢና። እቲ ሓደ ኣብ ሕክምና ምስ በፅሐ እንታይ ዝግበረሉ ደረጃ ሕክምና፣ መጀመርታ ግን ገለ ምልክታት ምስ ረእካ ኣብ ገዛኻ እንታይ ክትገብር፣ እንታይ ሓገዝ ባዕልካ ክትገብሮ ትኽእል ነገራት እንተዳ ኣሎ ፅቡቅ ተደ ይኮነ ከዓ ካልእ ሰብ ንካልእ ሰብ ብኸመይ ክሕግዞ ክእል?
0: ኦኬ ሃ ሕጂ ኣብ ገዛ ክንገብሮ ንክእል ቀዳመይቲ ነገር እንታይ ገለገለ መርዚ ምስ ወሰድካ ተምሊስካ እዮም ንዓኻ ዝበለፅ ይቀጢፉ ወፀልካ ገለገለ መርዛማት ነገር ግን ኦልሬዲ ኣብ ኣካላትካ ምስ ኣሰው ንድሕር መሊሽካ ንድሕር ንኸተምልሶ ነቲ ሕሙ ማለት እዩ። ንድሕር ደፋፊኻ መሊሽ ዝገደደ ሳዕብን ከጋጥም ይኽእል እዩ። ሕጂ እሱ ነቲ ሰብ ንኸምልስ ሓግዞ ወይ ንኸይተምልስ ክትብሉ ኣብ ኩነታት ናይቲ መርዚ እዩ ዝምርኳስ እሱ እቲ በዓል ሞያ እዩ ዝውስኖ። ካልእ ክንገብሮ ዝግባአና ነገር ግን ሓደ ፈሳሲ ክንቦ ኣለና ነቲ ሰብ ንድሕር ሃለዋት ጥፊኡ ኣትሊስት ነቲ ሃለዋት ንክፈልጥ ክንሕግዞ ኣለና። ኣየር ኣብ ዘለዎ ቦታ ክንወስዶ ኣለና። ማይ ክሰቲ ዝኽእል ተኮይኑ ማይ ክነስትዮ ኣለና። ፈሳስቲ ማለት ነቲ ኣካላት ቁር ንምምላስ ማለት እዩ። ካልኣይ መብዛሕትኡ ግዜ ኣብ ግዜ ብምረዛ እቲ ኣካላት ወይ ክዳውንቲ ናይቲ ሰብ በቲ ኬሚካል ተፀይቁ ክኸም ስለ ዝኽእል ኣብዚ ድማ ቀልጢፍና ነቲ ክዳውንቲ ክንቅይሮ ኣለና፣ ነቲ ኣካላት ክንሓፅቦ ኣለና። እዚ ኣብ ገዛ መጀመርያ ትገብሩ ማለት እዩ። ነቲ ገሊኦም መርዝታት ብቆርበት ዝሓልፉ ብክዳውንቲ ዝሓልፉ ስለ ዘለዉ ቀልጢፍካ ነቲ ክዳውንቲ ክትቅይሮ ኣለካ። እንታይ ኢልካ ዋላ ስጋ ምርጋፅ የድልካ ጃስት ኣሊኻ ክዳውንቲ ሓድሽ ፅሩይ ክዳውንቲ ምግባር ኣድላይ ማለት እዩ። እዚአን ክንገብረን ዝግባአና መጀመርያ ሽዑ ድማ ብቁልጥፍ ናብ ሕክምና ክንከይድ ኣለና ማለት እዩ። ኣብ ሕክምና ምስ መፅሕና ድማ እቲ በዓል ሞያ ክገብሮ ዝግበኦ ድማ ቀዳሚት ኮኖ ኩነታት ሃለዋት ናይ ሰብ እዩ። ሃለዋት ጥፍኢ ድዩ ኣይጥፍእን ድዩ ወይ ኣብ ከመይ ኩነታት ኣሎ ነቲ ፀቕጢ ደም፣ ህርመት ልቢ፣ ኣተናፍሳ ብምዕቃን ክፈልጦ ክእል ማለት እዩ። ከምኣ ምስ ገበርካ እንታይ ዓይነት መርዚ ኣጋጢሙሎ መምራዝ ድማ በቲ ምልክታት ኣቐዲምና ክንገልፆ ፀንሕና ምልክታት ኣብ ስርዓተ መትኒ ብፍላይ ኣብ ስርዓተ ልቢ ዘጋጥም ብኡ ተመርኪሱ እንታይ ዓይነት መርዚ ኣጋጢሙሉ ክግምግም ይኽእል ማለት እዩ። ካልኣይ ንገብራ ድማ ግድባእና ድማ እቲ መርዚ ምስ ኣተወ ኣካላትካ ናይ ምምፃው ተኽእሉ ከመኢልካ ተጉድሎ ምክንያቱ ኣብ ደም ተሓዊሱ ውሽጢ ከይኣተወ ከሎ ቀጢፍካ ከመይ ጌርካ ነቲ ናይ ምምፃው

0: ትመርዝስ ከመይ ገይሩ ከኣተወከሎስ ናይ ሙክ ተጉድሎ ኣለካ እዚ ሓደ ኣገዳሲ ማለት እዩ። ኦልሬዲ ምስ ኣተወ ድማ ከመይ ገይሩ ካብ ኣካላትና ቀልጢፍ ንክወፅእ ድማ ትገብሮ ዝግባእካ ነገራት ኣሎ ማለት እዩ። ካብ ኣካላት ቀልጢፎ ትመርዝስ ኣብ ደም ከይኣቱ ማለት እዩ።
1: ንኣብነት ኣብ ገዛና ከምኡ እንተ ኣጋጢሙ ሓደ ሰብ መርዚ ኢሉ እንተ ጠርጢሩ ዝገብሮ ክንዛረብ ፀኒሕና ርግፀኛ ግን ክትኮን ትኽእል ኮይና ኣይስማዓንን። ምክንያቱ እቲ ምልክታት ክትጠቕሰልና ዝፀናሕካ ናይ ካልእ ሕማማት ምልክታት እውን ክኾን ይኽእል እዩ። ስለዚ ብኸመይ ከረጋግፅ ኣለዎ ወይ ድማ ርግፀኛ ኮይኑ ክወስዶም ዘሎዎም ስጉምትታት እንታይ እዮም?
0: ፅቡቅ ሕጂ ከምዛ ዝበልና እዩ እቲ ምረዛ ከም ዝበልና ምልክታት ምስ ካልኦት ሕማማት እውን ከጋጥም ይኽእል እዩ። ምስ ረሰንቲ ሕማማት ካልኦት ሕማም ምፍርፋሩን ክመስ ይኽእል እዩ። ብዙሕ ምክንያት ኣለዎ። ሕጂ ሓደ ካብቲ ክነስተውዕሎ ዝግባአና ድማ እንታይ ክንርኢ ኣለና ናብነት ኣብቲ ገዛ እንተጋጢሙ ኣብቲ ከባቢ ሕሙም ዘለዎ ከባቢ እንታይ ፍሉይ ዓይነት መድሃኒት ኣለ ወይ እንታይ ዓይነት ፍሉይ ቀመም ኣለ ወይ መርዛም ነገር ኣብቲ ከባቢ እንታይ ኣለዎ ክንርኢ ኣለና። ወይ እውን ኣብቲ ቦታ ስራሕ ተጋጢሙ ድማ ኣብቲ ቦታ ስራሕ እንታይ ዓይነት መርዛማት ነገራት ይቕመጡ እውን ከነስተውዕለና እዛ ኣገዳሲ ካልኣይ ፍሉይ ጨና ወይ ሕብሪ ኣብ ኣካላት ተርኢና ወይ ዝኾነ ምፅያቅ ናይ ኬሚካላት ተርኢና እውን እዚ እውን ከም ምልክት ክኾነና ኽእል ማለት እዩ።
1: ንኣብነት ኣብ ደጋዊ ክፋል ተዳመፂ ብማይ ምሕፃብ ፅቡቅ ዶ ማይ ጥራሕ ድ ክኸውን ዘለዎ ካልእ ነገራት ታይ ክንገብረሉ ነገራት ንኽእል ነገር ኣሎ ድ
0: ሕጂ ኣብ ብፍላይ እዞም ኣሲድን ኣልካሊ ንብሎም ከም በዓል በረኪና ወይ ኣቺዶ ዓይነት መብዛሕትኡ ግዜ ቃፅሎ ኣብ ደጋዊ ክፋል ወይ ናብ ውሽጣዊ ክፋል ክጋጥሙ እ ነዚኦም ሕጂ ተቀዳማይ ክገብሩ ኣብ ደጋዊ ክፋል ተጋጢሙ ብማይ ኢካ ክተሓፅቦ ዘለካ ማለት እዩ። ካልእ ነገራት ተወሳኺ ይኸውን ኢልካ ምግባር ፅቡቅ ኣይኮነ። ምክንያቱ ነቲ ነገር ከጋድዶ ስለ ዝኽእል ማይ ግን እቲ ዝሓሸ ባእታ እዩ ነዚ ንፅራይ ማለት እዩ።
1: ዓራይ ክንቅፅል።
0: ስለዚ ከምዛ ዝበልና እያ እቲ ኩነታቱ ምስ ተረጋጋእካ ድማ ንመርመራ ዝሕግዘካ ደም ካብቲ ሕሙም ክትወስድ ኢኻ። ካልኣይ ድማ ዩኒቨርሳል ኣንቲዶት ንብሎ ፀረ መርዚ እቲ ሕሙም እንታይ ዓይነት መርዚ ዋላ ሰትዩሎ ብዘይ ገድስ እቲ መጀመርያ ክትህቦ ዝግባእካ ፀረ መርዚ ዝሕግዙ ነገራት ኣለው። ከም በዓል ኦክሲጅን ክትበለካ፣ ኢንፊዥን ክትበለካ፣ ሽኮር ግሉኮስ ክትበለካ ማለት እዩ። መድሃኒታት እውን ኣሎ ቫይታሚናት ወይ ናሎክሶን ዝበሃሉ ከም ኩነታት ናይቲ ሕክምና ዘሎ ክወሃቦ ግብኦም ማለት እዩ። ካልኣይ ንገብሮ ዝግባአና ከም ዘለና እቲ ኣካላቱ ክዳውንቱ ኣውፂኢኻ ጥርሖ ክትገብረ ኣለካ ነቲ ሕሙም ንኩሉ ንምርኣይ ማለት እዩ። እዚአን ካልኣይ ሕጂ ካብተን ክንገብረ ዘለና ምፅሬት ፅሬት ዝበሃል ኣሎ። ኣብ ዓይኒ ንድሕር ቲ መርዚ ኣትይዎ ድማ ዓይነቱ ብፅሩይ ፈሳሲ ጌርካ ማይ ሳሊን ኢሪጌሽን ንብሎ ኣሎ ክፀር ኣሎ ነቲ ኣሲድ ወይ ነቲ ኣልካሊ ንምፅራይ ማለት እዩ። ኣገዳሲቲ ኮይኑ ናብ ሕክምና ናይ ዓይኒ እውን ክኸይድ ኣሎ ማለት እዩ። ኣብ ቆርበት ተጋጢሙ ድማ ከም ዝበልና ኩሉ ክዳውንቲ ኣልጊስካ ነቲ ፈሳሲ ነቲ መርዛን ባእታ ድማ ክተፅርዮ ኣለካ ማለት እዩ። ካልኣይ ኣብ ስርዓተ ማዓንጣ ዝግበር ድማ ሕፅቦ ናይ ከስዐ ንብሎ ኣለዎ። እዚ ድማ ሕጂ ሰብ እቲ መርዚ ምስሰትዮ ኣብ ኩሉ ሕክምና ይግበር እዚ። ኣብ ውሽጢ ሰዓት እቲ ሕሙም ድሕር ኣርኪብካ እሞ ከዓ እቲ ባእታት ርኢቱ ኮይኑ መርዛም ኣዝዩ መርዛም ምኳኑ ድሕር ኣሚንካሉ ጋስትሪክ ላቬጅ በዛ ስእሊ እዚኣ ንሪያ ዘለና በፍንጫ ጌርካ እቲ ቱቦ ናብ ከስዐ ከም ዳኣቱ ጌርካ ነቲ መርዚ ሓፂብካ ከም ዝወፅእ ስሒብካ ከም ዝግበር ይከኣል ማለት እዩ። እዚ ግን ኣብ ኣዝዮም ከቢድ ዝኾነ መርዝምና ንድሕር ኣጋጢሙ ኢልካ ሓሲብካ እዩ በዓል ሞያ ጥራሕ ኢኻ ክገብሮ ዘለዎ። ምክንያቱ ነዚ ክትገብር ከለካ ከስዐ ወይ ሻሕለለ ክቅደር ስለ ዝኽእል ብጥንቃቐ ክግበር ኣለዎ። ወይ እውን ሰብ እውን ነቲ መርዚ እውን ስሒቡ ናብ ሳንቡቅ ክእትዎ ስለዝኽእል ክጥንቀቕ ኣለና ማለት እዩ። እዚ ጋስትሪክ ላቬጅ ንብሎ ማለት እዩ። ኣብ ውሽጢ ሰዓት ክፍፀም ተተኽኢሉ ኣብ ውሽጢ ሰዓት ክጋጥም ኣለዎ። እዚ ጋስትሪክ ላቬጅ ግን ኣብ ኩሉ ሰብ ኣይኮነ ንገብሮ። ምክንያቱ ገሊኦም ሃፈፍቲ ዝበሃሉ ባእታታት ኣለው ከም በዓል በንዚን፣ ናፍታ፣ ላምባ ወይ ፓራፊን ዝበሃሉ ዓይነት መርዝታት እዚኦም ሕጂ ኦልሬዲ ምስ ኣተው ኣብ ከስዐ ንድሕር ክተውፅኦም ከለካ ካሃፉ ክእሉ እዮም ክወፁ ክእሉ እዮም ንላዕለዋይ ስርዓት ምስትንፋስ ማለት እዩ። ተገምጢሎም ኣብ ሳምቡ ከቢድ ሳዕብን ከምኡ ስለዝኽእል ከምዚ ዓይነት ንድሕር ወሲዱ ሰብ ነዛ ኣይግበር ማለት እዩ። እዚ ድማ ነቶም ዘይሃፉ መርዛማት ኢና ንገብረሉ። ካልእ ድማ ኣክቲቬቲድ ቻርኮል ንብሎ ኣለና። እዚ ድማ ኣክቲቭ ቻርኮል ኮይኑ ከም ፋሓም ዓይነት ፓውደር ኮይኑ ብፓውደር ክስራሕ ይኽእል ወይ ከም ሎሽን ክስራሕ ክእል። እዚ ድማ ብምስታይ ነቲ ሕሙም ክስተ ተኽእል። እዚ ድማ ቀንዲ ጥቕሙ እንታይ እዩ? ነቲ መርዚ ኣብ ከብድኻ ዝኣተወ ወይ ኣብ ስርዓተ ማዓንጣ ዘሎ ስሒቡ ነቲ መርዚ ከም ድሕዞ ነቲ ናይ ምርዝምና በቕዓቱ ንኸጉድሎ ዝጥቀም ዓይነት መድሃኒት እዩ ማለት እዩ። እዚ ኣብ ሕክምና ዝወሃቢ ስእሉ ነዚ መፅእ ኣዝዩ ልክዕ ከም ቻርኮል እዩ። ንጡፍ ቻርኮል ኢና ንብሎ ማለት እዩ። ነቲ መርዚ ናይ መሓስ ክእለት ኣለዎ። ሳልሳይ ድማ ሕፅቦ ናይ ማዓንጣ ዝበሃል ኣሎ። እዚ ድማ ቀልጢፍ ናቲ መርዚ ኣብ ኣካላቱ ክወፅእ ኣለዎ ኢሉና ንድሕር ወሲንካ ፖሊኢታሊየን ግላይኮሎን ዝበሃል ፈሳሲ ኣሎ። ነቲ ሕሙም ከም ድሰትዮ ገብር ብዓቕን ኣለዎ ንዓበይቲ ንኣሽቱ ነናቱ ዓቕን ኣለዎ ብከምዚ እዚ ክትህብ ከውን ካ ግን እቲ ሕሙም ሃለዋቶ ፈለጥ ኣለዎ ዝደቀሱ ሕሙም ወይ ሃለዋቶ ዘይፈለጥ ሕሙም ክትቦ የብል።

0: ሃልዋ ተፈልጥ ኣለዎ እዚአን መስላተን ቀንዲ እዚት መድሃኒት እዩ
1: እዚ መድሃኒት እቲ ትጥቀምሉ መድሃኒት እዩ እዚ። ስለዚ እዚ ከምዚ ንሪኦ ዘለና ኣብ ገዛ ዝግበር ብዙሕ ሓገዝ ዘሎ ይመስልኒ።
0: ግን እቲ ኣገዳሲ ቀንዲ ግን ኣብኡ ዝግበር፣ ምክንያቱ ትገብሮ ዘለካ ሓደ ቅልጣፈ ኣገዳሲ ናብ ሕክምና ትገብሮ ቅልጣፈ ቀልጢፍካ ናይ ምንላይ ብቕዓት እውን ክህልወካ ኣለዎ። እቲ ቀንዲ ሓገዝ ግን ኣብ ሕክምና እዩ ዝግበር። እቲ ኣብ ገዛ ትገብሮ ምድንጓያት ኹን ወይ ውሳኔታት ግን ኣገዳሲ እዩ። ነቲ ሕክምና ኣዝዩ ብጣዕሚ ለዋ ሓገዝ ኣለዎ።
1: ስለዚ ከባቢኡ ኣፅኒዕካ እንታይ ከጋጢሞ ክኾን ከም ዝኽእል ምልክታት ሒዝካስ ናብ ሓኪም ምኻድ ማለት እዩ። እንታይ ሒዞም ተመፂኦም ሓገ ዝኾነኩም ንዓኹም? ንኣብነት ኣብ ከባቢኡ ሓደ ሰብ ብምምራዝ ክኾን ይኽእል እንተ ሃለዋቱ ጥፍዩ ንኣብነት፣ ወይ ድማ ኣዝዩ ተሃሲሎ ናብ ሕክምና ሒዝዎ ከይድ ከሎ ነቲ ሰብ ጥራሕ ደይኮነስ ገለ ነገር እውን ክማልእ ዘለዎ ኮይኑ ስማዓኒ
0: ኣገዳሲ እዚ ድማ ናብ ሕጂ መትሓዚ ናይ ከኒናታት ዝኾነ ኣብቲ ከባቢ ዘሎ መትሓዚ ናይ ከኒና ይኹን ወይ ናይ ሓኪም ዝተኣዘዘ መእዘዝ
1: ወሲድዎ ክኾን ይኽእል ኢሉ ዝጠርጠሮ ማለት እዩ
0: ዝኾነ ኹም ኣሎ ወይ እውን እቲ ሕሙም እውን እንታይ ዓይነት ሕማም ከም ዘለዎን ሓበሬታ ኣገዳሲ እዩ። ሽኮር እዩ ፀቕጥ ደንዲ ወይ ካልእ ሕማማት ኣለዎ እውን እዚ እውን ኣገዳሲ እዩ። ገሊኦም ሕጂ ሕሙማት ንኣብነት ናይ ሽኮር ሕማም ዘለዎ ንበሎ እቲ መድሃኒቶም ልዕሊ ዓቐን ተወሲዶሞ ሕጂ መርዛን ኮይኑ ክሃስዮም ይኽእል እዩ። ዝወስዶ መድሃኒት እውን መርዚ ኮይኑ ዋላ ንኣካላትካ እኮ ኣገዳሲ ዝኾነ ግን መርዚ ኮይኑ ካሴካ ዘስል እቲ ሕሙም ዝወስዶ መድሃኒታት ወይ እውን ሓደሽቲ ኣብቲ ከባቢኡ ዘሎ መድሃኒታት ዝኾነ መትሓዚ ናይ ኬሚካላት ክኾኑ ይኽእል ጎማታት ክኾኑ ወይ ዝኾነ ኣብቲ ፈሲሱ ዝፀንሐ ነገራት ወይ እውን ኣገዳሲ ተኮይኑ ስእሊ ናይቲ ቦታ እውን ሒዝካ ውን ፅቡቅ እዩ። ኣገዳሲ
1: ነቲ ሓኪም ሓበሬታ ኮነ ኣራይ ገለገለ ክንርኢ ቶም ቀንዲ ምረዛ ዘቃልዑና እሞ ክንፈልጦም ዘለና ክንደሶ
0: ሕጂ ከም ዝበለና ናይ ምረዛ ተዓውደ ፍልጠት ኣዝዩ ገፊሕ እዩ። ብዛዕሚ ብዙሓት ኬሚካላት እዮም ዘለዉ ቶም ቀንዲ ኣብ ከባቢና ዘለዉ ዳሃሲና ዝኽእሉ ሕጂ ሓደ ካብኦም ፓራስታሞል እዩ። እዚ ፓናዶል ኢና ንዛረቦ ማለት እዩ። ሕጂ ፓራስታሞል እቲ ዝኣዝዩ ድሓን ዝኾነ መድሃኒት ናይ ቃንዛ መድሃኒት እዩ። ልዕሊ ዓቐን ክውሰድ ከሎ ግን ንኣብነት ሕጂ 22 ከኒና ሓባ ከኒና ብሓንሳብ ንድሕር ውሒጥካ ወላ ልዕሊኡ ክኸውን ይኽእል እዩ። ብጣዕሚ ናይ ምረዛ ሳዕብን ኣለዎ። እዚ ድማ ቀንዲ ፀጎሞ ንፀላም ከብዲ ካብ ስራሕ ወፃኢ ክገብር ይኽእል እዩ ማለት እዩ። ነቲ ፀላም ከብዲ ኣገዳሲ ባእታታት ንዑ ካብ ስራሕ ወፃኢ ገይሩ ነታ ፀላም ከብዲ ካስያ ይኽእል እዩ። መብዛሕትኦም ሕጂ ናይ ፓራስታሞል ወይ ፓናዶል መርዝምና ኣብ ቀረባ ተነቀፍቲ ዝኾኑ ድማ እዞም መስተ ድሰትዩ ሰባት ወይ ኣብ ዓፀቦ ዘለዎ ሰባት ፀላም ከብዶም ተሃስያ ስለ ዝፀንሕ ብቐሊሉ ክንቅፉ ይኽእል እዮም። ሕጂ ክጥንቀቕ ኣሎ ንባል ኢለ ሕጂ መብዛሕትኡ ምልክታት ብሕር ፓራስታሞል ሓደ ሰብ ብዙሕ ከይና ፓራስታሞል ውሒጡ ዝገብረሉ ተምላስ፣ ዕግርግር፣ ቃንዛ ከብዲ ብብጫው ናይ ኣካላት ሽኮር ናይ ኣካላት ድማ ኣዝዩ ታሕተ ኸይድ ምክንያቱ ሽኮር ንምቁፃር ጠቕመና ክፋል ናይ ኣካላትና ፀላም ከብዲ ስለዝኾነት ማለት እዩ። ስጋብ ሃለዋት ምጥፋእ ከዓ ክጠፍእ ንኽእል እዩ። ኣብ ሕክምና ምስ በፅሐ ግን ኣሴታይል ሳሊን ዝበሃል መድሃኒት ኣሎ። ብኢንፊጂን ጌርካ ነቲ ምረዛ ክተወግዶት ወይ ናብ ዝነበሮ ክትመልሶ ትኽእል ኢኻ ማለት እዩ። ካልኣይ እዚ ስምን ጭዋ ወይ ስምን ካልኦት ደቀቕቲ እንስሳታት ኢልና ንገብሮ ስሚ ድማ እዚ ኣንቲኮኣጉላንት ፖይዘን እዩ ዝበሃል። መብዛሕትኡ እዚ ናይ ስምን ጭዋ መድሃኒት ብምንታይ እዩ ዝሰራት ኢልካ እቲ ህወታዊ ምስ ወሰዶ ነቲ ናይ ደም ናይ ምርጋእ ክእለቱ ከም ዝደክም ንገብሮ። ስለዚ ብውሽጣዊ መድመይቲ እንስሳ ወይ ህወታዊ ዝሞት ማለት እዩ። ሕጂ ድማ መብዛሕትኦም እዚ ናይ ስምን ጭዋ መድሃኒታት ብፍላይ ኣብ ቆልዑ ከይተረድኦም ወይ ሕብሪ ፍሉይ ሕብሪ ስለዘለዎ ገሊ ወይቲ መትሓዚኡ ካቨር እውን ኣዝዩ ሕብራዊ ስለዝኾነ ከም ዓሲር መሲልዎም ክኸውን ይኽእል ወይ ዝኾነ ዝስተ ወይ ድብላዕ መሲልዎም ክወስድዎ ይኽእል እዮም። ስለዚ እቲ ሕብሪ ደናግሮም ይኽእል እዩ። እዚኦም ሕጂ ዋርፋሪን ወይ ሱፐር ዋርፋሪን ዝበሃሉ መድሃኒታት እዩ ዘለዎ። ከም ዘለናዮ ኣብ ውሽጢ 24 ስጋብ 72 ሰዓታት ድማ እቲ ፅዋ ክረአ ይኽእል እዩ ማለት እዩ። ሕጂ ኩሎም ዓይነት መርዛ ስምንጭዋ ዓቕኖም ፈላለዩ። ሕጂ እዛ ስዋይ እቲ ዓይነት ዝወሰዶ መድሃኒት ኹም ስእሊ ምርኣይ ኣገዳሲ እዩ ንባል ማለት እየ። ንድሕሪ ዝጋጢሙ ሰብ መብዛሕትኡ ግዜ ሰብ መድመይቲ እዩ ዝመት ውሽጣዊ መድመይቲ ይገብረሉ ብፍንጭኡ ከም ማዓናጡ እውን ብርቱዕ መድመይቲ ምግባር ይሰብ ክጉዳእ ዝኽእል ማለት እዩ። ነዚ ድማ ቀልጢፍ ናብ ሕክምና ንገብሮ ቫይታሚን ከይ ንህቦ ደም እውን ንልግሰሉ ማለት እዩ። ነቲ ዝወፈሰሰ ደም ብምልጋእ ነቲ ክትመልሶ ዝተኽእል ኢኻ ንምባል ማለት እዩ። እዚ እቲ ሕብሪ ናይ ስምንጭዋ ዝበልናዮ ንቆልዑ ድስሕብ ፅቡቅ ሕብሪ ዝመስል መብዛሕትኡ ዘለዎ ከስተውዕልዎስ ኣለዎ ንምባል እየ። እዚ ነገር ሕጂ ካብቲ ከባቢ ናይ ቆልዑ ዘለዎ ቀልጢፍካ ክትኣልዩ ኣለካ ወይ ኣብ ዝቐመጥካ ቦታ ክትፈልጥ ኣለካ። መብዛሕትኡ ስምንጭዋ ኣብዚ ገደፍካዮ ረሲዕካ ተኸይድ ካልእ ፈትዎ ድሙካ ኹን ወይ ከልብካ ክበልዖ ክእል ካስ ኽእል
1: ካልእመብዛሕትኡ መድሃኒታት ወይ ከምዚ ዓይነት ንጥቀመሉ ፀረ እንስሳታት ስምንጭዋ ዲ ካልእ ይፀሓፈሉ እዩ ካብ ቆልዑ ብቀሊሉ ዘይረክቦ ቦታ ኣቅምጥ ዝብል እውን ይፀሓፈሉ እዩ። ሓደገኛ ክሳብ ክንደይ ሓደገኛ ምዃኑ ይነግረካ እዩ ማለት እዩ።
0: እዚ ኣገዳሲ ነቲ ዝግበር ሓበሬታ
1: ሰብ ከንብቦ ኣለዎ ኣብቲ ወረቀት ዝግበር ወይ ኣብቲ ካቨር ዝፅሓፍ ነገራት ኣብ ምልክታት ይፀሓፈሉ እዩ እንታይ ክሳብ ክንደይ ሓደገኛ ምዃኑ ሓደ ክንቅፅል ዶክተር
0: ካልእ እዚ ከኒና ናይ ኣይሮ ናይ ዋሕዲ ደም ኢልና ንእዝዞ መድሃኒት እውን ልዕሊ ዓቅ እንተተወሲዱ ሓደገኛ ዝኾነ ናይ መርዛምነት ባህርያት ኣለዎ መብዛሕትኦም እዚ ኣብ ቆልዑ እዩ ዘጋጥም ሕጂ እቲ ከኒና እታ ኣይሮን ክንብሎ ከለና ኤሌመንታል ኣይሮ ማለት ፅሩይ ኣይሮን ኣብ ውሽጢ ዘሎ ካብ 60 ሚሊግራም ፐር ኪሎግራም ድሕሪ ሓሲብናዮ ወይ እውን ካብ 500 ሚሊግራም ንላዕሊ ኮይኑ እቲ ከኒና ኣይሮን ተወሲድካ ብርቱዕ ተምላስን ቃንዛን ገይሩ ውፅኣት ክብረልካ ክእል እዩ ቀልቀልካ ውን ደም ክመስል ይኽእል እዩ እዚ ሓደ ካብቲ ምልክታት ማለት እዩ ፈርፈረ ብሎ ኮማ ውን ክኣቱ ክእል እዩ ኣካላትካ ድማ ኣሲድ ይቕየር ማለት እዩ እዚ ሕጂ ሓደ ክንጥቀሉ ዘለና ማለት እዩ
1: እዚ መድሃኒታት እዚ ብሓካይም ብእዘዝ
0: ዘለናስታምልኩም
1: እዩ ዝውንከም እዩ ስለዚ ካብቲ ሓኪም ዳዘዘልካ ዓቐን ክትጥንቀቕ ዘለካ ዝያዳ ተወስድ
0: ጥንቀቕ ይብልካ ድሕር ካብቲ ሓደ ካብ ዝገብሮ ድማ ነቲ በሰላ ፈጥሪ ኣብ ከሰዐ ኹን ኣብ ሻምቦቆ ናይ ስርዓት ምሕቃቅ ምግቢ ብርቱዕ ክሰለ ስለዚ ከምዚ ዓይነት ሰብ ድሕር ኣጋጢሚካ ሕዚ ካብተን ንገብሮ ድማ ታይ ሕፅቦ ናይ ከስዐ ኣገዳሲ እዩ ምክንያቱ ሓፂ ይብልካ ንክተውፅኦ ኣገዳሲ እዩ እዚ ክትገብር ኣለካ ማለት እዩ ሓደ ሓደ ግዜ እውን ድሕር ተጠራጢርካ እውን መብዛሕትኡ ኣይሮን ኣብ ራጅብ ርአ እዩ ራጅብ ምግባር እቲ ከኒናታት ዘይሓቀቕ ከኒና ኣብ ከስዐ ከሎ ወይ ኣብ ስርዓተ ማዓንጣ ከሎ ክትሪኦ ትኽእል ኢ ብራጅ ውን ክፍለጥ ትኽእል እዩ ማለት እዩ እዚ ሕጂ መድሃኒት እዚ ንሙር ኣብ ሕክምና ዝእዘዝ መድሃኒት ኣይሮን ፌሮሳልፌት ንብሎ ማለት እዩ ኣብዛ ስእሊ ክንሪኦ ዘለና
1: ኣራይ ተቐፅል
0: ቀፂሉ ኢታኖል ፖይዘን ንብሎ እዚ ድማ ኣብ መስተ ዝርከብ ኢታኖል ዝበሃል ባእታ እዩ እዚ ሓደ ካብቶም ኣዝዮም ጉኑና ዝኾኑ ኣብ መስተ ዘዘውትሩ ሰባት ዝርከብ መርዛምነት እዩ መብዛሕትኦም እዚኦም ሰባት ዝበለቀ ከምዚ ኣብ መስተ ሓደ ሰብ ሰኺሩ ንብሎ ድማ ኣለዋቱ የጥፍ ኣካይድኡ ሰንከልከል ይብል ፅሩሩ ይብሎ ልዕሊ ዓቐን ይምልስ ፀቕጥ ደሞ ይጎድል ዝሓሊ ስምዖ ኣብ ዘይተደልየ ሓደጋ ውን ከጋጥሞ ክእል ማለት እዩ ሕጂ ኩሉ እቲ መርዛምነት ናይ ሓደ ወይ ኣልኮላውነት ናይ ሓደ መስተ ብምንታይ ዝዕቀን ኢታኖል ክንደይ ይርከቦ ኣብኡ እዩ ዘመልከን ሕጂ ከም በዓል ዊስኪ ጅን 4 ወይ ስጋ 50 ሚታዊት ናይቲ ትሕዝትኦም ኢታኖል እዩ ሕጂ ሓይሊ ከም ዘለዎ እዩ ዘመልክት ማለት እዩ ኣብ በዓል ቢራ ድሓን ዝኾነ ሓይሽ ማለት እዩ ሕጂ ብከምዚ ተርኢና ካብታ ፅሪቲ ንበልና ምልእቲ እዳ ጥርሙዝ 305 ሚሊሊትር ፅሩይ ኢታኖል ተፀኒሑ ምዃን ድሕሰቲ ኸ ሓደገኛ እዩ ማለት እዩ እዚ ዓቐን ናይ ኢታኖል ኣብቲ ኣልኮል ኣገዳሲ
1: ንምንታይ ኣልኮል ተወስድ ኣለካ
0: ኣገዳሲ ሕጂ ከምዚ ዓይነት ሰብ ድሕር ኣጋጢሞ እቲ ቀዳማይ ትገብሮ ዝግባአካ ስርዓተ ምስትንፋስ ናቱ ማዕባይ ስለ ዘጋጥሞ ኣየር ክትህቦ ኣለካ ሽኮር እውን ታሕቲ ስለዝኸ ሽኮር ክትዕቅኖ ኣለካ ወይ ብኢንፊጅን ጌርካ ነቲ ዝተሓተ ሽኮር ክተልዕሎ ኣለካ መብዛሕትኦም ከምዚ ዓይነት ሰብ ድማ ሓደጋ ርእሲ ወይ ማህረንቲ ስለ ዝጋጥሙ ካልእ ተወሳኺ ማህረንቲ ክኢልዎም ክትሪኢ ኣለካ ነቲ ዝሰተይዎ መስተ ድማ ብጋስትሪክ ላቫጅ ወይ ሕፅቦ ጌርካ ክተውፅኦ ትኽእል ይፍቀድ እዩ ማለት እዩ ዝሃፍፍ ስለዘየለ ክተውፅኦ ትኽእል ኢኻ ማለት እዩ
1: ኣብ ገዛ ክፍለጥ ክእል እዚ ምስቲ ከምዝርዳእ እንዳሎ ብብዝሒ ኣልኮል እውን ስለዝወስዳሎ እቲ ሰብ ናይ ስኽራን ምልክት ክህልዎ እዩ ሕጂ ኣብ ገዛ ሰኺሩ ኢሉ ኣሎ ተመሪዙ ድዩ ክትግምግመሉ ትኽእል ነገር ኣሎ
0: ድዩ ንገብረ ሕጂ በታ ጨና ኢና ክፈልጣ በታ ጨና ክፈልጣ ኢና ድሕር ሃለዋቱ ኣትሊስት ዝፈልጥ ኮይኑ እውን እንታይ ከም ዝሰትዮን ክነግረካ እዩ ድሕር ሃለዋቱ ዘየፈለጠ ግን ኣትሊስት በቲ ዘምልሶ ነገር ይኹን ዋላ በቲ ጨና ኣካላቱ ጨኑ ብኡ ክትግምግም ትኽእል ኢኻ
1: ኣብ ገዛ ተገብረሉ ኽእል
0: ሕጂ ብገዛ ክትገብሮ ትኽእል ቀዳሚት ነገር ከምዛ ዝበልናያ ነቲ ፈሳሲ ክሰትየልካ ዝኽእል ተኮይኑ ሽኮራዊ ዝኾነ ሓይሊ ክቦ ማለት እዩ ክትበለካ ማለት እዩ ግዜን ኣገዳሲ ማለት እዩ ክዳውን ተቐይርካ ከዓ ናብ ሕክምና ተወስዶ ኣለካ
1: ንቅፅል እዚኣ ስእሊ
0: እዛ ስእሊ ሕጂ ከምሪያ ዝኾነ መስተ ኣብዚ ቢኬሪ ከምሪኦም ዘለና ዓቐን ናይ ኣልኮል ናቶም ዝፈላለዩ ሕጂ ክተስተውዕሎ ኣለካ ማለት እዩ ክትፈልጦ ኣለካ ካልእ ዓይነት ኣልኮል ድማ ሜታኖል ንብለሉ እዩ እዚ ሜታኖል ከም መሕቐቕ ንጥቀመሉ ኢና ካብ ኣልኮላዊ መስተ ወፃኢ እዩ ድሕር ብዝኾነ ምክንያት ግን ኣብ ኣልኮላዊ መስተ ተሓዊሱ ኣዝዩ ሓደገኛ ዝኾነ ሳዕሚን ኣለዎ ኣብቲ ሓደ ኢታኖል ዝበለኒ ስጋ ፍርቂ ሊትሮ ዝኸውን ናይ ምርዝምነት ባህር ኣብዚ ግን 60 ሲሲ ዝኸውን ድሕር ኣሎ ሓደገኛ እዩ ብጣዕሚ ሓደገኛ እዩ መብዛሕትኡ እሱ ድማ እንታይ ዝገብሩ ኣብ ኣካላትና ምስኣቶ ናብ ካልእ ኬሚካል እዩ ዝቕይር ፎርማልዲሃይድ ወይ ፎርሚክ ኣሲድ ዝበሃል ተቐይሩ ንፀላም ከብዲ ንኩሊት ከም ዳሃስ ዝገብር ማለት እዩ እዚ ድማ ልክዕ ምልክታቱ ከምቲ ሓደ ኮይኑ እቲ ዝገብሮ ድማ ናብ ቆልጢፊ ናብ ኮማ ዘእቶም ሓደ ካብቲ ምልክታት ድማ ቁልጡፍ ዑረት የምፅ መስተ ሰትዮም ዓይኖም ዓዊሮም ዝበሃል ኣብ ዜና ምናልባት ተርኢና ሜታኖል ዘለዎ ዘይሕጋዊ ዝኾነ መስተተሰተቲኻ ናብ ዑረት ከምፅእ ኽእል እዩ ሓደገኛ እዩ ሓደ ሓደ ግዜ ሜታኖል ዘለዎ ንድሕር መስተ ሰቲኻ ኖርማል ካልእ ኢታኖል ዘሎ መስተ ንክፍውሶ እዩ ኣብ ሕክምና ይፍቀድ እዩ እዚ ግን ክተረጋግፅ ኣለካ ሜታኖል ምዃኑ ምክንያቱ ክልትዮም ኣንፃር እዮም ድሕ ብሜታኖል ንድሕር ሓደ ሰብ ተመሪዙ ምዃኑ ንድሕር ኣረጋጊፅካ ኣብዚ እውን
1: ዝዘረብዩ ኒትራላይዝ
0: ኢታኖል ዝኾነ ከም

0: ዊስኪ፣ ጂን ወይ ቮድካ እንኳን ተስትዮ ትኽእል ኢኻ፣ ግን ሜታኖል ክኾን ኣሎ ተረጋገፀለ። እሱ ነቲ ዝኣቶም ሜታኖል ቀልጢፉ ይሕቆ እዩ። እዚ ምልክት ካልእ ፓራኳ ዝበሃል እዚ ምሕረር ናይ ፀሓያ ኢልና ንዛረቦ እዩ፣ ንፀሓያ ንምጥፋ ኢልና ንዛረቦ ንጥቀመሉ ዓይነት ባእታ እዩ። እዚ ሕጂ ንድሕር ብጌጋ መትሓዚ እዩ ንድሕር ፍላይ ኣብ ናይ መታይ መትሓዚ ወይ ኣብ ናይ ካልእ መትሓዚ ንመስተ ኢልና ንጥቀመሉ ኣብኡ ንድሕር ተቐሚጡ ዝኾነ ካልእ ሰብ ፀሚኡ ድዩ ወይ ፀልሚትዎ ከይረኣየ ድዩ ንድሕር ሰትዩ ኣዝዩ ሓደገኛ ዝኾነ ዘንድድ ዓይነት መርዛን ባእታ እዩ። ብርቱዕ ቁስሊ ኣብ ኣፍ ኣብ ሻሕለለ ይገብር ማለት እዩ። ውፅኣቱን ብርቱዕ ይገብር ማለት እዩ። ከምዚ ዓይነት ተጋጢሙካ ድማ ሕፅቦ ናይ ከስዐ ኣገዳሲ እዩ ማለት እዩ።
1: ዶክተር ምናልባት ነዚአን ክንምለሰን ክንፍትን ኢና ግዜና ርኢና ብዙሓት ስለ ዝኾና ክንከላኸል ተዳ ኮይና ከምዚ ዓይነት ፀገም ንኸየጋጥመና ምረዛ ከየጋጥመና እንታይ ክንገብር ኣለና ዝብል ሕቶ ክትሓስበላ ፅናሕ እሞ ነተኸታትልትና ከዓ ዕድል ክንህቦም ቴሌፎን ብቁፅሪ ቴሌፎን 12244 54 ከምኡ 12247 ብምድዋል ኣብዚ ኣልዒልናዮ ዘለና ንምረዛ ዝምልከት ትሕዝቶ ክትሓቱ ወይ ርእቶ ክትህቡ ትኽእሉ ኢኹም። ኣዱምና ዶክተር ናሆም ደመሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦረታ እዩ። ዶክተራት ኣብ ስቱድዮ ኢኹም ትከታተሉ ዘለኹም። ዶክተራት ኣብ ስቱድዮ ወትሩ ሰንበት ቀትሪ ሰዓት 1 ብቐጥታ ተፈኒ ሶሉስ ድሕሪ ዜና ዓረብ ድሕሪ ሰዓት 5 ፈረቓን ዜና ዓረብ ዝድገም መደብ እዩ። ዶክተር ስጋብ ቴሌፎን ዝድወለልና ንምክልኻሉ ከምዚ ዓይነት ሓደጋ ምረዛ ከየጋጥም ኣብ ገዛና ኣብ ነፍስና ኣብ ደቅና ብኣሕዋትና እንታይ ና ክንገብር ዘለና?
0: ተቐዳሚ ንክንገብራ ዝግባአና እቲ ኣብ ገዛ ተኮይኑ እቲ ንጥቀመሉ ባእታታት ንመስ ንመሕፀቢ ክዳውንቲ ክኸውን ይኽእል ንመፅረይ ይኹን ካልእ ኬሚካላት ፍሉይ መትሓዚ ክህሉ ኣለዎ። ብንፁር ምልክት ዝተገብረሉ መትሓዚ ክኸውን ኣለዎ። ቆልዑ ክረኽቦ ኣብ ዘይክእሉ ቦታ እውን ክቕመጥ ኣለዎ፣ ወይ ዝኾነ ናይ ኣእምሮ ፀገም ዘለዎ ሰብ እውን ክትንክፎ ኣብ ዘይክእል ቦታ ክቕመጥ ኣለዎ ማለት እዩ። እዚኣ ክንገብራ ዝግባአና ተቐዲ ምክልኻል እያ።
1: ምክልኻል ካልእ
0: ካልእ ንገብሮ ድማ እቲ ነገር እቲ ድሕር ኣጋጢሙ ንበሎ ዝኾነ ብጌጋ ኹን ቀልጢፍካ ናብ ሕክምና ክትወስዶ ኣለካ ነትሕ ባዕልኻ እውን ከምዚ ይኸውን ኢልካ ክትመራመር ወይ ክትሓስብ ግዜ ክተጥፍ የብልካ ብወልጥኽ ናብ ገዛ ክትወስዶ ኣለካ ማለት እዩ።
1: ብልምዲ ክንገብሮ ዘይብልና ነገራት እንታይ ኣለዎ? ሓደ ሰብ ተመሪዙ ኢልካ ተሓስብ እሞ ከምቲ ንሰምዖ ፀባ ምስታይ ፅቡቅ እዩ ወይ ከምዚ ምግባር ፅቡቅ ይገለ ድበሃል ነገራት ኣለዎ ክግበር ዘይብሉ ነገራት ክንታይ እዩ?
0: ዋ ሕጂ ፅቡቅ እንድዩ ንምንታይ እቲ ሕጂ እንታይ ዓይነት መርዚ ወሲዱ ስጋብ ዘይፈለጥካ ፀባት ስለዝሰት ንዑ ደምፀሉ ሃስያ የለን ክሰቲ ይኽእል እዩ። እንድሕር ኣምሊስዎ ግን ፈላለ ኽእል ከም ዝበልኩ ኻ እንድሕር ገሊኦም ዝሃፉ ዓይነት መርዛማት ኣለው ክወፁ ከለ ከም ብሓድሽ ዝገደደ ናብ ሳምቡእ ሰራዕብዮም ከጋጥሙ ክእሉ እዮም። ዘይሃፉቲ ኮይኑ ልክዕ ከም ሕፅቦ ከምዘብ ሕክምና ክእል ላባይ ዝግበረሉ ክወፁ ስለ ዝኽእሉ ፅቡቅ ማለት እዩ። ካልእ ግን መስተ ክኸውን ይኽእል ወይ ካልእ ዓይነት መድሃኒታት ናይ ቃንዛይልካ ውን ንድሕር ሂብካ ዮ ተወሳኺ ካልእ ፀገም ከጋጥሙ ይኽእል እዩ። ሕጂ እታ ሓንቲ ክትገብራ ትኽእል ንስኻ እታ ነቲ ሰብ ድማ ብቀልቡ ንድሕር ፅቡቅ ኣሉ ኮይኑ ፈሳሲ ክፈሰተልካ ዝኽእል ኮይኑ ብፍላይ ሓይሊ ዝህብቲ ኮይኑ እሳ ክትወለካ ንድሕር ከምልስ ኣምሊስዎ ከዓ ተኸይዱሉ ከዓ ዝበለፀ ማለት እዩ። ግን ዋላ ኣምሊስዎ ኢልካ ውን ስቕ ክትብል የብልካ ንሕክምና ክትወስደ ኣለካ ማለት እዩ። ኣገዳሲ እዩ ምክንያቱም ዘለ ብጣዕሚ ብዙሓት ዓይነት መርዛማት ስለ ዘለዎ
1: ክንምለሰን ሞተን ናብተን ጀሚርና ነበርና ናብታ ኦርጋኖፎስፌት
0: እዚ ብፍላይ ኣብ ዓድና ብጣዕሚ ብብዙሕ ዘጋጥም ኣብ ሕርሻዊ ቦታታት ዘሎ እዩ። እዚ ድማ ፀረ ባልዕ እዩ። እዚ ፀረ ባልዕ እዚ ኣብ ዘይግቡእ መትሓዚ ድሕር ተቐሚጡ ብጌጋ ድሕር ተሰትዩ ድማ ብርቱዕ ሓደገኛ ዝኾነ ሳዕቢ ነምፅእ። እዚ ድማ ሓደ ካብ ዝገብረሉ ድማ እንታይ እዩ ኩሉ ፈሳሲ ካብ ዓይነትኻ ብርቱዕ ንብዓት ብርቱዕ ተምላስ ውፅኣት ገብረልካ ስርዓተ ምስትንፋስ ድማ ከምዝደከመ ገብሮ ማለት እዩ። ኮማ እውን ክትኣቱ ትኽእል ኢኻ። እዚ ፍሉይ ዝገብሮ ድማ ዋላ ብምስታይ ጥራሕ ዘይኮነ ዋላ ኣብ ቆርበትካ ብምፍሳስ እውን ክሓልፍ ዝኽእል ክምርዝ ዝኽእል ባእታ እዩ። ስለዚ ብቁልጡፍ ነቲ ክዳውንቱ ነቲ ሕሙም ክዳውንቱ ኣውፂኢካ ሓፂብካ ናብ ሕክምና ክትወስደ ኣለካ። ኣብ ሕክምና ድማ ናይ ኣየር ሓገዝ ክግበረሉ ኦክሲጅን ኣየር ኣትሮፒን ዝበሃል ከኒና እውን በብደረጅኡ ዋሃቦ ማለት እዩ።
1: ከምቴሌፎን ክንቅበላ ሞ ምሳን ሓዊስና ክንከይድ ሄሎ መርሓባ ዶክተራት ኣብ ስቱድዮ ሰማዓክ ኣለኹ ይቀፅል
2: ዓራይ ቤጥሮስ ኣነ ዶክተር ክዓቶ ደልዩ ኣሎ
1: ሰማዓክ ኣሎ
2: ዓራይ ኣልሙ ዝበሃል ካብ ዓት ምረዛ እዚ ንዶክተር ክዓቶ ኢደደ ዘለኹ እቲ ምረዛን ብከላንቲ በበይኑ ድዩ ሓደ ካልኣይ ነገር ኣፈሳሲ ጥራሕ ደ ኣሎ ነፍስካ ዝምረዝ ወላ ኣብ መግቢ እውን ኣሎ ጃነ እንታይ ጋጥማኒ ኣብ መግቢ ፀገመ ኢደ ኣሎ መግቢ ኣብ ሓደ ግዜ ብከለኒ ከምዝምብስና ዓይነት ኣለይ ኣብ ሕክምና ስገብ ዝድቀስ እውን ንኸውን እንታይ ዝጠንቁ ኣብ መግቢ ኸ እንታይ ዝፀገም ዶክተር ሓፍዘ ደ ሽኮር ንጠጥና ኣለኒ ግን እሱ ብግቡእ መድይቲ ይወስድ ፓራስታሞል ካልእ ክዘብፀንሐውን ተጠቃሚሰ ኣይኮንኩን ሓደሓደ ዝተፈፅ ለኣን ግዜ ክብሎ ተደይ ኮይኑ እዚኣ ምብካል ናይ መግቢ ግን ሓፍቶ ደል ኣብ ኣብቲ መጋግብ ኣብ መግቢ ኸ እንታይ ይፀገም ዘሎ
1: ኣራይ ኣነልና ንፅርትያ ካልእ ቴሌፎን ኣላትና ሃሎ
3: ሃሎ ዶክተራታትክልዮ
1: እዋ ቅፅል
3: ሃሎ ኣብርሃም ኢኻ ዕቦን
1: ኣራይ ቀፅል ሕቶኻ ኣብርሃም
3: ኣራይ ኣብርሃም ኢኻ ዕቦን
1: ቀፅል
3: እቲ ክልተ እንታይ እዩ ኣብዚ ናይ መድሓኒታት ናይ ፀራያ ሓሰኻ ኢንሰክቲሳይድ ገለ ንብሎ እቲ መብዛሕትኡ ህዝብና ሃሎ
1: እዋ
3: መብዛሕትኡ ህዝብና ሲ እዚ ናይ ፀረየ ሓሳኻ
1: ቀፅል
3: ሕጂ እዚ እንታይ መብዛሕትኡ ካልኣይ ግዜ ይጥቀመሉ እዩ ብፀባ ብተስኒ ብዝኾነ ፈሰሲ ይጥቀመሉ እዩ ሕጂ እዚ እቲ ናይ ምረዛ ከስዕብ ይኽእሉ ዶ ኣና ብተደጋጋሚ ካብ ክፍለ ሕርሻ ሲ እዚ ነዊሕ ግዜ ክፀንሕ ስለ ዝኽእል እቲ መድሓኒት ከይጠፈየ ምስ ካልእ ሓዊሱ ክምርዝ ይኽእል ኢልና ኢና ንሕና ንዛረቦም ግን መብዛሕትኡ ሰብ ብልምዲ ይጥቀመሉ እዩ ኣብዚ ሕዚ ዶክተር ከመይ ይርዮ
1: ተረድያት ካደ ዶክተር ኣራይ ቀኒልና ቀኒልና ክንምልሰን
0: ኦኬ ፅቡቅ ሕቶ ሕጂ ክመፃኒ ኢና እታ መረዛ መግቢ ሕጂ ሓደ ካብ ዓይነታት መረዛ እዩ መብዛሕትኡ መግቢ ክምረዝ ከሎ ብባክቴርያ እዩ ዝምረዝ ማለት እዩ ሕጂ ድማ ካብ ዘይግቡእ ኣዋዕያ ወይ ዘይግቡእ ኣዘሓሕላ ክኸውን ይኽእል እዩ ሕጂ መግቢ ክምረዝ ከሎ እቲ ቀንዲ እቶም ዘፍርዎ ባክቴርያ ቶክሲንስ ኣሎ ደፍርዎ ኣብቲ መግቢ ዝፀንሕ ማለት እዩ ንድሕር እቲ ቶክሲን ሕጂ ብግቡእ ንድሕር ደውዒ ኸያ እቲ ቶክሲን እቲ መርዚ ሓይሉ ምስ ሓይሉ ዝፅንሕ ሽዑ ምስ ተመገብናዮ ድማ ብርቱዕ ረስኒ ተምላስ ፅሩሩ ገብረልካ መንፋሕቲ ቀንዛ ገብረልካ ማለት እዩ ስጋብ ሃለዋትካ ተጥፍእ ገብረልካ ክእል ከምዚ ሕጂ ብከላን መረዛን ክትብሎ ዝፀንሐት ተመሳሳለ ንድዩ ኣብ ምንታይ እዩ ዝመርኮስ ሕጂ ግን ኣብቲ ዓቐን እዩ ሕጂ ንኣብነት ብከላ ኣየር ኢልካ ክዘራ ዝኽእል ግን ናይ ብከላ መግቢ ክን ከለና እቲ ዓቐ ናይቲ ብከላ ናብ ምረዛ ከምፅእ ኽእል እዩ ሕጂ ብከላ ፍኹስ ዝበለ ቃል ክንብሎ ንኽእል ናብ ምረዛ ግን ከቢድ ዝኾነ ብከላ ንምባል እዩ ግን ተመሳሳሊ እዩ ሕጂ ኣብ መግቢ ግን ከምዛ ዝብለን ዝፀንሐት መንፋሕቲ ዝገብረላ ውፅኣት እውን ትብሎ ዘላ እዚ ግን መብዛሕትኡ ሕጂ ከም ዘለናዮ ፎኪስ ምረዛ ኮይኑ ስማዓካ ዋላ ካልእ መርመራው ናይ ቀልቆል እውን ተገብረት ኣይፅላን እዩ ጃርዲ ኣሜባ ክኸውን ኽእል ናይ ኤች ፓይሎሪ ፀገም ክኸውን ኽእል ወይ እውን ካብዚ ወፃኢ እውን ተኣፋፍነት ከም ዝበለናዮ ኢንቶለራንስ ንብሎ ናይ ስርዓተ ምሕቃቅ መግቢ እቲ ትበልዖ መግቢ ዘይምስማዕ ክኸውን ኽእል እዩ እዚ ሕጂ ብግቡእ መርመራ ክግበር ይኽእል እዩ ማለት እዩ ግን ኣብ ምረዛ ደረጃ ዝበፅሐስ ኣይኮነን
1: ፅቡቅ ናይ ትካልይ
0: እዛ ካልእ ዝበላ እዚ ኣብ ናይ ሕርሻ ዝበሎ ኦርጋኖፎስፌስ ሕጂ ኦርጋኖፎስፌትስ ፀረ ባልዕን ፀረ ፀህያይ እንድዮም እዚኦም ሕጂ ብግቡእ ንድሕር ዘይተጠቂምና ኣሎም ሳዕቤኖም ሃሳይ እዩ ዋላ ንኣብነት ኣብ መጀመርያ ቁልጡፍ ስጉምቲ ወሲድካ ሓዊካ ክትብሎ ትኽእል ኢኻ ግን ናይ ምልምማድ ባህርያት የብሎምን ንኣብነት ሓደ ሰብ ስሓደ ነገር ክፀወርየ ወይ ክላማመዱ እየ ክብሎ ክእል ግን እዚኦም ሓደገኛታት ምክንያቱ ዓይነታቶም እውን ኣይትፈልጦም ኢኻ ስለዚ ፍሉይ ዝኾነ መትሓዚ ክህልዎ ኣለዎ መትሓዚኡ ንፁር ክኸውን ኣለዎ ኣብ ዝኾነ ካልእ ንመስተ ንጥቀመሎም መትሓዚ እውን ክቕመጥ የብሉ ንኣብነት ኣብ ናይ ከምዚ ናይ ላምባ ድዩ ናይ ማይ መስተ ድዩ ዝኾነ ጀሪካናት ክቕመጥ የብሉ ፍሉይ ናይ በይኑ ክቕመጥ ኣሎ ምልክት ካ ክግበሩ ኣለዎ ስለዚ ናይ ምልምማድ ነገር የብሎምን ዋላ ቅድሚ ሕጂ ኣጋጢሚካ ፎኪስ ክኸውን ክእል እዩ ኣብ ካልእ መዓልቲ ግን ከምኡ ኣጋጢሚካ ኣዝዩ ሓደገኛ ክኸውን ክእል እዩ ምክንያቱ ብጣዕሚ ብዙሓት ዓይነት እያቶም ዘለዎ ማለት እዩ
1: ኣራይ ዶክተር ምናልባት ግዜና ትውዳእ ስለ ዘላ ነዛ ናይ ካርቦን ሞኖክሳይድ ክንድህስሳ
0: እዚኣ ድማ ሕጂ ብብዙሕ ተጋጥም ኣብ ኣባይቲ ዘጋጥም ድማ እዚ ናይ ቃፅሎ ብሰንኪ ቃፅሎ ዘይግቡእ ሙሉእ ዘይኮነ ቃፅሎ ናይ ፍሓም ናይ ዕንጨይቲ ንብሎ ማለት እዩ ካርቦን ሞኖክሳይድ ዝበሃል እዩ ካርቦን ሞኖክሳይድ ሕጂ ኣብ ኣየር ዝፍጠር እዩ ሕጂ ድሕር ብዘይ ሙሉእ ኣገባብ ድሕር ተቃፂሉ ሓደ ነገር ወይ ፍሓም ንብሎ ወይ ዕንጨይቲ ሞ ከዓ ኣየር ንሕር ዚኣትዎ እቲ ቤት እቲ ካርቦን ኦክሳይድ ቀልጢፉ ናብ ደምና ኣትዩ ናብ ሄሞግሎቢን ይተሓስ ሄሞግሎቢን ድማ ንኦክሽን ዝስከም ክፋል ናይ ደምና እዩ እንድሕር ቀልጢፉ እዚ ካርቦን ኦክሳይድ ቀዲሞ ንኦክሽን ምስ ሄሞግሎቢን ተተሓዙ ድማ ቀልጢፉ ኣይፍለን እዩ ብርቱዕ ዝኾነ ናይ ምትሓስ ክእለት ኣለዎ ስለዚ እንታይ ኣጋጥሞ ማለት እዩ እቲ ኣየር ሰብ ሕፅረት ኦክሽን ያጋጥሞ ማለት እዩ ሽዑ ቀልጢፉ ምልክታት ክስምዖ ክእል እዩ ወይ ደም ምልክታት ክስምዖ ክእል እዩ እዚ ሕጂ መብዛሕቲ ሰብ ኣይ ዝተውዕለን እዩ ግን እቲ ምልክታቱ ፅሩሩ ይብሎ ዓይኑ ፅልግልግ ብሎ ድኻም ስምዖ ተምላስ ዝጅምረሉ ብርቱዕ ቀንዛ ናይ ከብዲ እውን ገብረሉ መብዛሕ

0: ሰብ ሕጂ ከምዚ ከጋጥም ከሎ ናይ ደገ ዝውዓል ኮ ነፋስ ዌልካም ኢሉ ሸለል ብሎ እዩ ግን
1: ዝበላዕኮ ምግቢ
0: ዎ ከምኡ እዎ ልክዕ ምስ ካልኦት መሳሰሊ ግን ክንጥርሮ ናይ ምጥርጣር ክእለት ክህልወና ኣለዎ እዚ ኣዘንጋዒ ንድሕር ገለገለ ሰባት እውን ፍሓም ወይ ኣናኺሶም ወይ ገለ ኣብ ግዜ ቁሪ ብፍላይ ወይ ዝሓልብ ዘሎ ግዜ ገዛ ክመቐልና ኢ ኣናኺስካ ድሕር ገዲፍካዮ ሞ ከዓ ሞስኮት ከይከፈትካ ወይ ዝኾነ ኣየር ከየእተካ ድሕር ገዲፍካዮ ብኡ ገይሩ እውን ሰብ ብድቅሱ እውን ክመው ትኽእል እዩ ማለት ሓደገኛ ዝኾነ ሳዕብን ዘለዎ
1: ኣብዚኣ ሕጂ ብዙሕ ሰብ ይዛረበላ እዩ ግን ከምቲ ዝግባእ ጥንቃቐ ኣይገብረላን እዩ ምክንያቱ ከም ቀሲ ኢሉ ዩ ከዓ እቲ ንሰብ ዘዘንግዖ ስለዝታይ እዩ ክገብር ዘለዎ ኩሉ ግዜ ጥንቃቐ ክገብራ ዘለዎ ነገርታ እያ ምክንያቱ እቲ ፍሓም ጌርካዮ ዘለካ ሙሉእ ብሙሉእ ተቃፂሉ ተቃፀለን እውን ክትፈልጠሉ ትኽእል መንገዲ ዘለዎ ኣይመስለኒ ቲ ካርቦን ሞኖክሳይድ ይፈርህሉ እዩ
0: ሕጂታ ጠንቂ እንታይ ካርቦን ዶክሳይድ ጨና የብሉን ወይ ሕብሪ የብሉን ክትሪኦ ዘይትኽእል ኒ በር ኣትሊስት ጨና ተዝህልዎ ወይ ሕብሪ እውን ዝረአ ተዝህሉ ነሩ ምፈለጥካ ነርካ እሱ ስለዘይብሉ ሕጂ ብዙሕ ሰብ ይዝንግዕ እዩ ሕጂ ዝረአ ትክ የለን ዝረአ ጨና የለን ብምባል ድማ ኣየስተውዕሎኒ ግን ታቐንዲ ክትገብራ ዘይግባእካ ንዝኾነ ፋሓን ክስ ክትገብር ከለካ ኣብ ኣየር ፅቡ ጌርካ ክተቃፅሎ ኣለካ ምክንያቱ ዘይግቡእ ወይ ሙሉእ ዘይኮነ ቃፅሎ ንድሕር ኣሎ እዩ ናብ ከም ዝመርሕ ማለት እዩ ስለዚ ክተቃፂሉ ብግቡእ ናብ ገዛ ክኣት ኣለዎ ካልኣይ ድማ ገለ ክፋል ናይቲ ገዛ መስኮት ኹን ወይ ማዕፁ ክትኸፍተሉ ኣለካ
1: ኩሉ ግዜ ክፍት ክኾኑ ቀትሪ ይኹን ምሸት ሓዊ እንተ ኣሎ ገዛ
0: ክፈት ኣለዎ
1: ኣብ ፋሓም ጥራሕ ድዩ እዚ ርከብ
0: ኣብ ፍሓም ጥራሕ ደይኮነ ኣብ ናይ ነዳዲ ናይ መኪና እውን ንጥቀሙ እዮም ኣብ ሓዊ ወይ ዘን ቦይለራት ናይ ገዛ ውን መርሰኒ ንገዛ ኢሎም ዝጥቀምሉ ከምኡ ከጋጥም ክእል እዩ
1: ኣብ ምዝዛምና ኢና ናይ መወዳእታ መልእኽቲ እንተዳ ኣለካ ዕድል ክበካ ዶክተር
0: ዋ ኣራይ ሕጂ ከምዛ ዝበልና እቲ ባእታታት ኣዝዮም ብዙሓት እንድዮም እንገብሮ ዝግባአና ሕጂ ሓደ ልዕሊ ኩሉ ጥንቃቐ እዩ ጥንቃቐ ኣገዳሲ እዩ ካልእ ንእሽ ኣብዚ ክትፋ ዘለ ድማ ክንጥቀሎ እዚ ድማ ካብ ተጓዳእቲ ዝኾኑ እንስሳታት ሓሳኻ እውን ክንጥንቀቐ ኣለና ሓደ ካብቲ መርዛምነት ናይ ተመን እውን ክንጥቀቀሉ ዘለና ቅድሚ ሕጂ እውን ተዛሪብና ነርና ግን ብሓፈሹ እቲ ንኩሉ እዚ መርዛምነት ክንጥቀቀ መገሊኡ ከም ዘለና ኮኔልካ ባዕልካ ተጋጥመካ እዩ ገሊኡ እውን ሰኣን ዘይምስተዋዓል ስለ ዝኾነ ክንጥንቀቐ ኣለና ማለት ቀዳምነት ሓደ ካልኣይ ምልክት ክወሃበ ኣሎ ዝኾነ ነገር ከኒና ኹን ዝኾነ ፈሳስ ኹን ወይ ፋብሪካታት ዝኹን ዝኾነ ነገራት ኣብቲ ኣፍ ደጊኡ ኣብቲ መጠቂዑ ምልክት ክህልዎሎ እዚ ከምዚ እዩ ዝብል ምልክት ንፁር ክህልዎ ንድሕር ሃሲሱ ወይ ሕብሩ ንድሕር ዝንፁር ዘይኮሉ ድማ ከም ብሓድሽ ክፅሓፍ ኣለዎ ወይ ብሕብራ ፈልጣ ብቅርፃ ፈልጣ ኢልካ ኣይከውን ማለት እዩ ካልኣይ ኣስተምሮ ክወሃብ ኣለዎ ንህፃናት ኹን ዋላ ንዓበይቲ ኩሉ ብደረጃ ዕድመ ዝፈለኒ በብግዜኡ ኣስተምሮታት ክወሃብ ኣሎ ማለት እዩ ምክንያቱ እቲ ንቕሓት ክዓቢ ኣለዎ ማለት እዩ ካልኣይ ድማ ኣብ ከምዚ ዓይነት ሽግራት ኣብ ዘጋጥሙ ድማ ኣብቲ ክፋላት ናይ ሕክምና ፖይዘን ሰንተር ዝበሃለሎ ፍሉይ ናይ ምረዛ ዘጋጥሞም ሽግራት ዘጋጥም ተባሂሉ ዝተዳለወ መሳለጢያት ክህልው ኣሎ ማለት እዩ እዚ እቲ ሚኒስትር ጥዕና ክገብሮ ዝግብኦ ምድለዋት ኮይኑ ስማዓኒ ማለት እዩ እዚአን ተመስላት ቀንዲ ኣገዳስቲ
1: ዶክተር ናማ ዜና ንመስግነካ ይቀኒልና ዝኸበርኩም ተኸታተልቲ ናይ ሕጂ መደባት ዶክተር ኣብ ስቱድዮ ኣብዚ ተዛዚሙሎ ዕድምና ዶክተር ናሆም ደበሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦሮታ ይፀኒሑ ስለምክታልኩም ኣዚና ነመስግን ድሓንቂ

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 18 ወርሒ 6 ክሳብ ዕለት 1 ወርሒ 7 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት ሒዘልኩም ቀሪበ ኣለኹ። ብደረጃ ሃገር ዝነበረ ሓደጋታትን ዕንወት እንታይ እዩ ዝመስል ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 124 እዩ ነይሩ። መጠን ሞት 4፣ ከቢድ መጉዳእቲ 17፣ ፎክስ መጉዳእቲ 46፣ ኣብ ንብረ ዝወረደ ዕንወት ድማ 479,204 ናቕፋ ዝግመት ዕንወት ተዓዝ

ና ብደረጃ ዞባታት ዝነበረ ፀብፃብ ከንታ እዩ ዝመስል ዞባ ብዞባ ምስ እንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅር ሓደጋታት 80 መጠን ሞት 1 ከቢድ መጉዳእቲ 3 ፎክስ መጉዳእቲ ድማ 19 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 12800 ናቕፋ ዝግመት ዕንወት ተዓዚብና ነርና ኣብ ዞባ ደቡብ ዝተመዝገበ ቁፅር ሓደጋታት 9 እዩ ነይሩ መጠን ሞት 3 ከቢድ መጉዳእቲ 7 ፎክስ መጉዳእቲ ድማ 6 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 62900 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና ናብ ዞባ ዓንሰባ ምስ እንሰግር ድማ ከምዚ ንዕዘቦ ዘለና ዝተመዝገበ ቁፅር ሓደጋታት 8 መጠን ሞት ኣይነበረን ከቢድ መጉዳእቲ 1 ፎክስ መጉዳእቲ ድማ 7 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ግና 151540 ናቕፋ ዝግመት ዕንወት ኢና ተዓዚብና እቲ ሓደጋታት ብቁፅሪ ውሕድ ዝበለን ክነሱ ኣብ ንብረት ዝወርደሉ ዕንወት ግና ብቁፅሪ ክዛይድ ንዕዘቦ ኣለና ናብ ዞባ ጋሽባርካ ምስ እንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 10 መጠን ሞት ኣይነበረን ከቢድ መጉዳእቲ 4 ፎክስ መጉዳእቲ ድማ 10 እዩ ነይሩ ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 81500 ናቕፋ ዝግመት ዕንወት ተመዝጊቡሎ ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 17 እዩ ነይሩ መጠን ሞት ኣይነበረን ከቢድ መጉዳእቲ 2 ፎክስ መጉዳእቲ ድማ 4 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 175500 ናቕፋ ዝግመት ዕንወት እዩ ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ እንሰግር ድማ ከምዚ ኣብዚ ንዕዘቦ ዘለና ዘጋጠመ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘሎና ከምዚ ኣብዚ ተዘርዚሩ እንዕዘቦም ዘለና እቶም ብቐፃሊ እንጠቕሶም ጠንቅታት ሓደጋ ሕጂ እውን እቶም ዝለዕሉ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ ብቁፅሪ ምስ እንዕዘቦም መስመርካ ዘይምሓዝ 13 ሓደገኛ ኣመራርሓ 22 ቀዳምነት ዘይምሃብ 21 ብዘይ ኣገባብ ንድሕሪት ምምላስ 19 ርሕቐትካ ዘይምሕላው ድማ 12 ሓደጋታት ዝኸተሉ ጠንቅታት ነይሮም ገለ ካብቶም ኣብዚ ዝተጠቕሰ ዕለት ዘጋጠሙ ሓደጋታት ብመልክዕ ስእሊ ክንዕዘቦም ምስ እንፍትን እዚ እንዕዘቦ ዘለና ቦታ ኣብ ከባቢ ገጅረት ዝርከብ ሴማፎሮ እዩ ኣብ ሴማፎሮ እዚ ብዕለት 26 ወርሒ 6 2026 ዘጋጠመ ሓደጋ ነይሩ ኩሉ ግዜ ኣብ ሴማፎሮ ኣብ እናኣትወሉ እዋን ኣብቲ ቦታ ዘሎ ሕግታት ወይ ከዓ መምርሒታት ፖሊስ ትራፊክ ክንሕሉ ይግባአና እዩ ብኡ ምስ እንጓዓዝ ድማ እቲ ውሑስ ዝኾነ ትራፊካዊ ምንቅስቃስ ዝረጋገፅ ድሕነትና ድማ ብኡ መንፅር ዝረጋገፅ ምናልባት ኣብ ዝተፈፀመ ጥሕሰት እንታይ ዓይነት ክሳራ ኣጋጢሙሎ እቲ ኣብኡ ዘጋጠመ ሓደጋ እንታይ እዩ ዝመስል ተኸታቲልናዮ ንመለስ

0: ከምዚ ክንዕዘቦ ዝፀናሕና ናይ ሰከንድታት ክትሕሉ ብዘይምኽኣልካ ወይ ድማ ቅሩብ ሰከንድ ተፀቢኻ ክትሓልፍ ብዘይምኽኣልካ ጥራይ ከጋጥም ዝኽእል ዕንወት እዚ ክንዕዘቦ ዝፀናሕና እዩ። ምናልባት እቲ ጠንቂ እንታይ እዩ ዝመስል፣ እንታይ ዓይነት ሸለልትነት ስለ ዝረኣና ኢና እዚ ዓይነት ሓደጋ ከጋጥም ክኢሉ ምስ ሓላፊ ሓደጋ ምርመራ ፖሊስ ትራፊክ ዞባ ማእከል ኢስያስ ብርሃነ ዘካየድናዮ ቃል ምሕትት ኣሎ። ናብኡ ከብለኩም
1: ሓደ በዓል መኪና ብኤክስፖ ንሕርሻ ሚኒስትሪ ሕርሻ ዝወስድ ጎደና እዩ ዝኸይድ ነይሩ። ሓደ በዓል ብሽክለታ ከዓ ብፍያት መፅኡ ንጎዳይፍ ገፁ ንባር ጅማ እዩ ዝኸይድ ነይሩ። ሕጂ ከምዚ ብዚ ንሪኦ ዘለና በዓል መኪና ቀጠልያ ተወሊዓትሉ ከላ እዩ ዝሓልፍ። በዓል ብሽክለታ ቀያሕ ከለው እዩ ዝሰግር። ኣብዚኣ ልክዕ ኣብ ሰንተር ምስ በፅሐ ምስቲ በዓል ብሽክለታ በዓል መኪናን ይጋጨው። እዚ እቲ ብበዓል መኪና ዝመፀሉ መንገዲ በዓል ክልተ ኣንፈት እዩ። መንገዲ ማርሻ ቤት ብክልተ ዝመቅል በዓል ሓደ ኣንፈት እዩ። እቲ በዓል ብሽክለታ ዝመፀሉ በዓል ክልተ ኣንፈት ኮይኑ ካብ ፍያት ንጎዳይፍ ዝኸይድ መስመር እዩ። በዓል ብሽክለታ ገና ናብቲ መስቀላዊ መንገዲ ወይ ናብቲ መንገዲ ቀንዲ ምእታው ቀያሕ እያ ነራታ መንገዲ። እዛ ቀያሕ እዚኣ ልክዕ ኣብታ ናይ መንገዲ ኣጋር ክበፅሕ ከሎ ከምዚ ምስሊ ንሪኦ ዘለና ልክዕ ኣብታ መንገዲ ኣጋር ክረግፅ ከሎ ቀያሕ ወሊዓትሉላ። እቲ በዓል መኪና ገና ናብቲ መስመር ከይመፀ ከሎ ኣቀዲሙ ቀጠልያ ተወሊዓትሉላ። ልክዕ ብዝመፁ ቀጠልያ ተወሊዓትሉ ክሓልፍ ኣብታ ማእኸል እዮም ተረኺቦም እዚ በዓል ብሽክለታ

0: ተጋጭዮም ናይ ሞት ጉድኣት በፂሑ ዘሎ። እዚ ደው ክብል ነይርዎ፣ ነዚ ቀይሕ እዚ ከኽብሮ ነይርዎ። እንተኾነ ግን ሕጊ ንሕጊ ሸለል ብምባል ናብ ማእኸል መንገዲ ብምእታው ነቲ ቀጠልያ ዝተዋህበቶ መንገዲ ዕንቅፋት ብምፍጥራት ናይ ኣብ ልዕሊ ነፍሱ ናይ ሞት ጉድኣት ከብፅሕ ኣኽኢልዎ። እዚ ከቢድ ዋጋ ኣኽፊሉ ዘሎ ሰኣን ንእሽተይ ግዜ ምፅማም ዝፈጠረ እዩ ሂወት ሰብ ወሊዕ ዘሎ። እዚ ኩሉ ግዜ ከዓኒ ሰኣን ንእሽተይ ምፅማም ወይ ሰኣን ሕጊ ምኽባር ዝመፅእ ሳዕቤን እዩ። እዚ ሳዕቤን እዚ ከዓ ነፍሲ ወከፍና ካብዚ ተማሂርና ክንጥንቀቕ ከም ዘለና የ ክነግር ዝደሊ። ቀጠልያ ኣለኒ ኢልካ ምሕላፍ ዋላ እኳ መሰል እንተኾነ ክጥንቀቕ እውን ይግባእካ እዩ። ወይ እውን ናይ ኣእምሮ ፀገም ዘለዎም ብሰኸር እውን ክመፁካ ስለ ዝኽእሉ ነዚ ሂወት እዚ ንምድሓን እቲ ምስ ኣእምሩኡ ዘሎ ዝጥንቀቕ እቲ ምስ ሙሉእ ኣስተውዕሉኡ ዘሎ ክጥንቀቕ ምተገበአ።
1: ዝኸበርኩም ተኸታተልትና ከምዚ ክገልፆ ዝፀንሐ ኣብቲ ከባቢ ሴማፎሮ ናይ ገጅለ ዝነበረ ዘይምጥንቃቕ ዘስዓቡ ሓደጋ እዩ ኢሳያስ ክገልፀና ፀኒሑ። ምናልባት ኣብኡ ናይ ሞት ሓደጋ ኣጋጢሙሎ ናብ ከባቢ ሸልዕ ባሂለ ናብ ዘጋጠመ ኣብ ሴማፎሮ ዘጋጠመ ሓደጋ ምስ ንዕዘቦ ድማ ኣብዚ ቦታ እዚ ዋላ እኳ ናይ ሞት ዕንወት እንተዘይረኣና ዋላ እኳ ዕድል ገይሩ እቲ ሰብ ክወፅእ እንተኸኣለ ሸለልትነት ዘስዕቡ ሓደጋ ክሳዕ ክንደይ ከቢድ ምዃኑ ግን ኣብዚ ዝስዕብ ቪድዮ ተኸታቲልና ንመለስ።

0: ከምዚ ክትዕዘብዎ ዝፀናሕኩም ኣዝዩ ኣስካሕካይ ሓደገኛ ሓደጋ እዩ። ኢስያስ ብዛዕባ እዚ እውን ሓበሬታ ኣለዎ። ተኸታቲልና ንመለስ።
1: ኣብዚኣ እዚ በዓል ዓባይ መኪና ኔማን ይኽትወ ቀያሕ ከላ ኔማን ናይ ምጥዋይ መሰል እውን ኣለዎ። ቀጠልያ ከሎ ናይ ምጥዋይ መሰል እውን ኣለዎ። ክልቲኡ መሰሉ እዩ። እንተኾነ ግን ቀጠልያ ከላ ብቀያሕ ከላ ክሓልፍ ኣይደለየን ደው ኢሉ ተፀቢሎ። ልክዕ ቀጠልያ ምስ ተወልዐት ፍረቻ ወሊዑ ክሓልፍ ምስ ተበገሰ በዓል ሞተር ቻርጀር ብየማኑ መፀሉ። ኣብዚ ኣብ ብየማኑ ዝመፀ ዘሎ በዓል ሞተር ቻርጀር እቲ በዓል ቦጥ እናተጠውየ ከሎ እዩ ዝራኸቡ ዘሎ። ብስፔክዮ ክሪኦ ነይርዎ ከይንብል እታ ማኪና ዓባይ ኮይና ስፖክያ ኣብ ብርኽ ዝበለ ኣሎ። እታ ሞተር ሳይክል ከዓ ለጠቕ ዝበለት እያ። ድሮ ከዓ ኣብ ትሕቲኡ ኣትያ ኣላ። ኣብ ጫፍ ማዕኮር በፂሓላና ኣብታ ጫፍ ማዕኮር ናይታ ማኪና በፂሓላ። ኔማን እናተጠወ ከሎ በዓል ሞተር ሳይክል ክሓልፍ ቀጥታ እዮም ዝጋጨው ዘሎ ኣብታ ኩርና። ኣብዚ እቲ በዓል ሞተር ሳይክል ንቀጥታ ዝሓልፍ ብፀጋም እዩ ክቅድም ነይርዎ ወይ ብፀጋም ክሓልፍ ነይርዎ። ኣዋጅ 154 ናይ 26 ዓንቀጽ 36 ሓደ ብየማን ምቕዳም ኩልኩል ይብለና። መዓስ ተራእይና ብየማን ንቕድም? እታ ቅድሜና ደላ ተሽከርካሪት ንፀጋም ክጥወ ምኳና ምልክት ኣብተርኤልና ንየማን ክንሓልፍ ንኽእል ኢና። እንተዘይኮይኑ ግን ብየማን ምቕዳም ብመሰረቱ ክኸውን ደይነበሮ እዩ። እዚ በዓል ሞተር ሳይክል ሓደ ብድሕሪት እዩ ዝመፅእ ዘሎ። እታ ቦጥ ኣቀዲማ ኣብኡ ነዊሕ ያደው ኢላ ፀኒሓ ቀይሕ ኮይኑዋ ቀጠልያ ክትውልዕ መጀመረት እዩ እቲ በዓል ሞተር ሳይክል ዝመፅእ ዘሎ። ስለዚ እናተጠውየ ከሎ ንየማን ከዓ እቲ በዓል ሞተር ሳይክል ስለ ዝኣተዎ ብየማን ከዓ ስለ ዝቅድም ዘሎ እዚ ግጭት ዘጋጢሙ። ስለዚ በዓል ሞተር ሳይክል ብክልተ ኣጋጣሚ በቲ ሓደ ብየማን ክቅድም ኣይነበሮን፣ ኣብ መስቀላዊ መንገዲ እውን ክቅድም ኣይነበሮን። ክልቲኡ በዚ ክልቲኡ እዚ ናቱ ጌጋ ነይርዎ። እቲ በዓል ቦጥ ልክዕ ኣብ ማእኸል ሒዙ ኣሎ። እዚ ዓባይ መኪና ስለ ዝኾነት ከም ንእሽተይ መኪና ፀግዒ የማን ሒዙ ክጥወ ዘለዎ ተኽእሎ ፀቢብ እዩ። ምክንያቱ ዓባይ ስለ ዝኾነት ክጥወ ከሎ ነዊሕ ቦታ ይወስደሉ እዩ። ስለዚ ዛሒዝዋ ዘሎ ልክዕ ቦታ እያ ክጥወ ዘሎ፣ ምክንያቱ ዓባይ ስለ ዝኾነት። ቀያሕ ከላ ናይ ምጥዋይ መሰል ኣለዎ ንብል ኣለና። እዚ መሰል እዚ ግን መጀመርያ ነቶም ቀዳምነት ዝወሃቡ ቀጠልያ ዝወላዕ ኣሎ ንዕኦም ቀዳምነት ሂቡ እዩ እምበር ማዕለቶም ቀጠልያ ዝተወላዕ ኣሎም ማዕሪኦም መሰል ኣለዎ ማለት ኣይኮነን። ነፃብ ዝኾነሉ ሰዓት ራእዩ ክሓልፍ ዘለዎ። ኣብዛ ቦታ ኣብዛ ግዜ እዚኣ ዝኾነ ተሽከርካሪት ቀጠልያ ንየማን ክጥወ ዝዕንቅፎ ዋላ ሓንቲ ነበረን ክጥወ ክእል ነይሩ። እንተኾነ ግን ኣይገበሮ። ደይምግባሩ ከዓ ደቕፅዖ ኣይኮነ። ተተጠውዩ ኣይቕፅዑን እዩ፣ ተዘይተጠውየ እውን ኣይቕፅዑን እዩ። ቀያሕ ከላ ስለምንታይ ተጠዊካ ይትብሉ። ቀያሕ ከላ ክጥወ ከሎ ምስቲ ቀጠልያ ዝተዋህቦቶ ግጭት እንተጋጢሙ

ወይ ምጭቕጭቕ እንተጋጢሙ ጥራይ ኢኻ ትቆፅዖ ቀዳምነት ዲሃበ ኢልካ። ምክንያቱ ቅድሚኡ ካልእ ቀዳምነት ዝግብኦ በዓል ቀጠልያ ስለ ዘሎ። ስለዘይሓለፈ ከዓ ቀጠልያ ቀያሕ ከላ ክሓልፍ ዋላ ይምበር ከዓ መኪና ዘየለዋ ስለምንታይ ዲ ሓለፍካ ኢልካ ከዓ ክትቀፅዖ ዘገድድ ሕጊ ከዓ የለን። ክልቲኡ መሰሉ እዩ። ስለዚ ኣብዚኣ ከምዚ ዝበልካዮ ሰብ ብሽክለታታት ፀግዒ ይሕዙ እዮም። እሳቶም መሰሎም ዘይምፍላጥ እዩ። መሰሎም ዘይምፍላጥ